0: ገለማ ጎዳንገሌ ያለውሾ ማውራር ፈላኣኩኖ ሱቱባ ናይ ናሜኮ ኣይንኮኖጎ
1: ኣደይ ወላዲተይ ደረፍ ክጅምር ከለኹ ብዛዕባ ሓንቲ ምውት ኣድዩ
2: እንታሓሸኒ ኢልከ ከዲፍክኒ
3: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣብ ብምዝዛም እንተልወና ደርፊ ነጊድም ድምፃዊ ኢንጂነር ኣስገዶም ወልደ ሚካኤል ካብ ደርፍታቱ ሃንደበት መገሻ እትብል ካብተን ተዘከርቲ ስሪሓ ንዓ ክንጋብዘኩም ኢና።

ክቡራትን ክቡራንን ተኸታተልቲ ናይ ሎሚ ሰሙን ትሕዝቶ መደብር መታብ ዝተዛዚምሎ ክቐርብ ዝፀንሐ ኣዛናይ ፀኒሐ ክኸውን ተስፋይ ሙሉ እዩ። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ደርፊ የራኸበና። ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኸልና።

0: ብርሃን ኣብ ኣእምሮ ተጋዳላይ የማነ ዕንድኮር። ሰውራ ኤርትራ መጽሓፍ ብሉፅ ክብርታት እዩ። ሓሳባት ናብ ነገራዊ ሓይሊ ዝተቐየረሉ ዓውዲ እውን እዩ። ካብ ፍቕሪ ሃገርን ሃገራውነትን ብቋንቋ ሓቂ ተረጋጊጹ ሓድሕዱ ዝተኣሳሰርን ዝመላለአን ክብርታት ንትማልን ሎምን ሰንሰለት ኮይኑ ክቕጽል ክኢሉ ተጸዋርነት መግለጺ ቓል ብሓፈሻ መለለዪ መሪሕነት ህዝባዊ ግንባር ሰራዊት ሓቂ ዝኾነ ተጋዳላይ ዋርሳይ ኮታ ትእምርቲ ሓፋሽ ህዝቢ ኤርትራ እዩ። ኣብ ነዊሕ ጉዕዞ ቓልሲ እውን ፍሉይ ሓይሊ እዩ ፈጢሩ። ሓደ ክንዲ ብዙሕ ክረባሕ ዘይከኣል ክስገር ዘይሕሰብን ሕለኽላኽን ጉዕዞ ክሓልፍ ዘኽእሎ ሓይሊ ፈጢሩ። ጽንዓት ኣብ ዕላማ፣ ኣብ መትከል፣ ኣብ እምነት፣ ካብ ሓርበኛነት ክሳብ መስዋእትነት። ዓቕሊ የትክል፣ መትከል የጽንዕ፣ ዕላማ የበርትዕ፣ ኩሉ ከም ሓደ ንሓደ ንጹር ዕላማ ምዝቕመር ከዓ ደርማስ ሓይሊ ይቕየር። ሓይሊ ህዝቢ ኤርትራ ንስ እዩ። ኣብ ነብሲ ወከፍ መጽሓፍ ሓርበኛ ገንጺልካ ትረኽቦ ምስጢር እውን እዩ። መደብ ማህደር ንተመክሮ ንሓደ 41 ዓመት ምስ ተደራራቢ መውጋእቲ ዓብዪ ስንክልናን ብዘይ ብርሃን ዓይንን ብምጓዓዝ ጸኒዑ ዝነበረን ንዝነብር ዘሎን ሓርበኛ ከተአንግድያም
1: እታ ኩናት እሰን መጊሰና ንሕና ድማ ጸረ መጥቃዕቲ ጌርና ኸይድና እንድኩር ኣብ ቸስ ኣብዘጠቓልቡ ኣውጢት ኣጫቶ ወዲቑ ኣነ ከም ሓኪም ማገር ሓኪም ሕጂ ሃላወት ጥፊኡ ካልኣይ ነይሩ እንዳዓሰርተ ክልተ የማነ ብልዎ ሓኪም ብሓንሳ ኣብ ሓደ ጌርናዮም ስለ ዝነበርና ርእይዎ ኣነዋን ከም ሃገር ሓኪም ስለ ዝነበርኩም ናልባሻ ዘደናሉ ነሩ ሽዑቡ ኣብዛ ቀጥታ ናይ ተኣሽሙ ወጊእዎ ቁርብ ምስትንፋስ ሓገዝ ተገይሩሉ እንዳኸደ ከሎ ትስኪሙ ሞ ኣፋኒናዮም ብየማርኪቦም ዝገርመካ
2: የማነ ዓይኑ ተሃሪሙ ካብ ዓደም ዘማት መጀመርያ ኸይዱ ዓዩ ሓዊ ኣብዚ ናይ ባፅዕ እንደገና ተወጊኡ ወፂኡ ቸስ ተወጊኡ ብድሕሪኡ ኣነ ብተን ዝበልጠኒ ማለት እዩ። ብድሕሪ ኣነ ካብቲ ቦታ ካብቲ ኣህዱ እየ ዝቕየር። ምስ ተቐየርኩ ግን እንደገና ኣበይ ንራኸብ ወገድ ሕድ ከዓ ንራኸብ ማዓት እዚ ሕጂ 81 ማለት እዩ። 77 ተረኺብናስ እንደገና 81 ከዓ ንረኸብ ኣለና ማለት እዩ። ኣብ 81 ምስ ምስንዳ 23 ኮይኑ ኣነ ከዓ ኣባል ጽለያ ኮይነ ምስ ካል ኣህዱ ማለት እዩ። ኣብቲ ቦታ ንረኸብ ኣብቲ ቦታ ምስ ተረኽብ ኮሽዑ እንደገና እግሩ ተውጉ ይጸንሐኒ።
0: ተጋዳላይ የማነ ገብረ ስላሴ እዩ ዝበሃል። ዝያዳ ስሙ ደሚቓ እተፍልጦ ግን ሰጎ እያ የማነ ዕንድኮር። ተጋዳላይ የማነ ገብረ ስላሴ ካብ 1974 ክሳብ 1985 ኣብ ዝነበረ ናይ ሓይልታት ህይወቱ ዘይተኻፈለው ኩናትን ዘይተወግኦ ክፍሊ ኣካል ወይ ሰብነት ኣይነበሮን። 1986 ስንክልና ዕረት ዓይኒ ምሰጓንፎ ጥራዩ ካብ መሳርዕ ተዋጋኢ ሓይልታት ወሪዱ። ኣብ ዝሓለፈ 41 ዓመት ክልተ ብርሃን ዓይኑ ስኢኑ ብብርሃን ኣእምሮ ዝሓለፎም ናይ ቃልሲ ገጻት ይዝከር። ኣብ ኣእምሮኡ ብዝቐረጾን ቀደም ዝሰነዶን ምስልታት ተደጊፉ ብምልኣት የዘንቱ። እዚ መደብ ዝምበኣር ንተመክሮ ህይወቱ ብጭልፋ ከዘንቱ እዩ። ተጋዳላይ የማነ ገብረ ስላሴ ዕንድኩር ካብ ብማሕረስን ጉስነትን ዝነብሩ ስድራ ቤት ገብረ ስላሴ ሓጎስን ርብቃ ተወልደን ብ1955 ተወሊዱ። ፍጥር ብቑል ምስ በለ ኸዓ ስድርኡ ንምሕጋዝ ተደሪኹ። ሃሞን ቀልቡን ብፍቕሪ ስድርኡ ስለ ዝተገዝአ ንኦም ንምሕጓስ ላዕልን ትሕትን ካብ መባላ ይዕረፈን ኣይነኣሰን እውን። ከም ኩሉ እቲ ኣብ ሰሜናዊ ባሕሪ ዝወፍር መንእሰይ ብማሕረስን ጉስነትን ዓድን ባሕርን እናበለ ግዜኡ ሕሊፍዎ። 6 ዓመት ድሕሪ ምጅማር ሰውራ ኤርትራ ኣብ 1967 ካብ ኣባላት ሓሙሻይ ክፍሊ ናብ ሰሜናዊ ባሕሪ ተቐልቀሉ። ስምዒት ተጋድል ተሓደሮም
3: መጥቃዕቲ ፍኒ ፀባይ 67 ብምዃኑ እዚ ግዜ እዚ ብጋሕቴና እዩ ወሪሩ። ኣብ ከባቢ ጋሕቴና ዓይለት ጉሞት ኣሱስ ዝበሃል ዓድታት ንዕን ኣባዲሙ መጥቃዕቱ ንፍግረት ገፁ

0: ኣብ ፍግረቱን ሓያለይ ካብ ኣርባዕተ ኾኑ መንእሰያት ቀሊሉ ሓምሸይተ ክፍሊ ካብዚ ኣዝሊቐ ንናይስባርካ እያ ትኸይድ እቲ ግዜቲ 67 መባእታ ሌላና ምስ ተጋደልቲ ካብዚ ግዜ እዚ ዝጅምር
1: ኣብ 1970 ካልኣይ ወገን ህዝባዊ ሓይልታት ናብ ከበሳ ብፍላይ ከዓ ኣብ ሰሜናዊ ባሕሪ ክትንቀሳቐስ ምስ ጀመረት ብንእዙ ምስ ገዳይም ተጋደልቲ ክራኸብን ምስኦም ክዕለለን ዕድል ረኸበ
0: ኣብኡ ይቕልቀሉ ውሕዳት እዮም ይመፁኻ ናብቲ ደንበ ይእዝዙኻ መግቢ እቲ ዓቕምኻ ደፍቅዶ ተእንግዶም እቲ ሌላ ምዚኣቶም እውን ከም ሓድሽ ቀፂሉ እቲ ሌላ ምርኣይ እቲ ኩነታቶም ምፍላጥን ከምዚ ኢልና ኣለወ ኣብ 71 ሓደ ዓርክና እፍሬም ቀሺ ገረ ማርያም በቲ ግዜቲ ተሰሊፉ ናብ ህዝቦ ሓይልታት ቅድሜና ዝተሰለፈ ሰብዙ እዩ ነይሩ
1: እቶም ንተጋደልቲ ሓጊስኩም ዝተባህሉ ከባቢ ህዝቢ ዓሱስ ገምሆት ዓይለትን ማያዋልድን ኣደራዕ መግዛእቲ ምስ ወረዶም ዕንድኩር ብዛዕባ ቃልሲ ክሓስብን ናይ ምግዳል መንፈስ ክሓድሮን ተረእየ ሓላፍነት ስድራ ገዲፉ ከዓ ኣብ 1974 ናብ ህዝባዊ ሓይልታት ተሰለፈ
0: እቲ ግቡእ ተዕሊም ኣብ ሳሕል ብሊቐት ዝበሃል የወሲደ እዮ ዓለምትና ኣብኡ ሓደ ስዉ እዩ ፍቕሬ ወዲ በርሀ ተመስገን በርሀ ኣብ ዝቐረባ ግዜ ተሰዉ እዩ ሮመዳን ኣውልያ እውን ነይሮም ሮመዳን ኣውልያ ከዓ ውሽዑ ትክፍቲ ዓሊሚ ነይሩ ምናልባት ሓላፍ ናይ ትክፍቲ ዓሊሚ እዩ ዝነበረ እዩ ዝመስል እዚኦም ይመስሉ ካልእ ናብቲ መሳርዒ ወሪዶም ዝድዕሉም ነበሩ እውን በዓል ጨዓይ መነበሎ ጨዓይ ጀነራል ወ ዳንኤል ፀዓይ ከምዚኦም ተኣምሰሉ ኣብታ ንሃና ሓይሊ ዝነበረ ከዓ ጀሚል ዝብሎ ነይሩ ካልእቲ ናይ ቀረባ መራሕ መስርዕና ድማ ሳንጎር ዝብልዎ ዳሕራይ ካባና ሰሊሙ ኣብዚ ምስኣተወ ነፍሱ ቀቲሉ ተሰዉ እዩ ከምዚኦም ዝኣምሰሉ እዮም ነሮም ኣብቲ ክፍቲ ዓሊም ዝፀንሑና ተክፍቲ ዓሊም ነዊሕ ዝወሰደ ኣይኮነናሃና መባእታ ቁሩብ እዩ ከምዚ ናይ ሕጂ ዘሎ ዘበናዊ ዓይነት ዝሓዘ ኣይኮነን እቲ መባእታ ጋማን ኢልካ ጥራሕ ከመይ ጌርካ ከምትብገስ እዩ

0: እቲ ምስ 250 ሓደስቲ ተጋደልቲ ኣብ ብሊቓ ዝተዓለመ መንእሰይ የማነ ገብረ ስላሴ ዕንድኩር ናብ ከበሳ ኣብ ዝነበረት ብሓይሊ 13 ትፍለጥ ኣሃዱ መራሒኣ ፍስሃየ ወልደ ገብርኤል ስብሃቱ ተመደበ። እቲ ሓይሊ ካብ ሳሕል ናብ ከበሳ ደየበት። ኣብ ከበሳ ብፍላይ ኣብ ዝተፈላለየ ቦታታት ናይ ደባይ ስርሒታት ተሳተፈት። እቲ ዝዓበየ ስርሒት እውን ይዝክር
1: ኩናት ደባይ ስለ ዝኾነ ኣብዚ ጥዕመካ ቦታ ግዜ ኢኻ ተጥቅዕ። ኣብዚ ናይ ኣፈለባ ምስ በፅሓና እናዘርና ከለና ኣብቲ ወርሒ 3 መወዳእታ ከባቢ ዝኸውን ንሕና ካብ ዓላ ተበጊስና ብመኒኻ ትብሎ ኣፈለባ ምስ ደየብና ሓንቲ ሓይሊ ነራ ሓይሊ 12 እትበሃል ኣብ ማዕረባ ውዒላ ማዕረባ ደፊርካ ክውዓል ናይከኣኒ ነር እቲ ግዜቲ ቴሌፎን ነይርዎ ቀረባ ኸኢን ሰገነይቲ ብኡ ተሓቢረን ግዲ ኮይነን ኣምሓራ መፅአን ኣነቲ ሓይሊ እቲ ኩናታይ ከፈተትን እቲ ሓይሊኻ ዓጢቓ ስቕኢል ኣሕሊፋትን ደቂ ምሓር ኣጥያን ሓይሊ ወሲኸን ብድሕሪት ንመጥቃዕቲ ሽዑ መፅአን ኣነቲ ሓይሊ ኣብ ከባቢ ደግራ እቲ ኩናት ፀሚዳ ዝባን ኣፈለባ ምስ ደየብና ንሕና ከዓ

0: ሓለው ተበሉ ዞም ሓለፍትና ኩናት ገጢመ ኣለኹ ይብል ገፊ ኢላ ረዳት ንመፀካ ኣለና ኢሎሞ ንሕና ንኣፈለባ ርግፅ ኣቢልና እያ ነታ ዓዲ ኣብ ፀጋም ገዲፍና ተጎዝጊድና እናኸድና ከም ብሓድሽ ሓድሽ ረዳት ይመፅእ ካብ ደቀ ምሓረ ንሕና ኣብኡ ንጣማጠም ዝ ድመፃና ሓይሊ ካብኡ ገጢምና ተኸላኺልናዮ ናብቲ ሓይልቲ ረዳት ክኸይድ ኣይከኣለን እቲ ሓይልቲ ከዓኒ መሬት ድግስግስ ክሳብ ዝኸውን ብዝከኣሎ ተዋጊኡ ኣዝሊቑ ንሕና ድማ ካብዚ ኩነት እዚ ሓያለይ ድሕሪ ምቅጫብና ሓደ መራሕ ጋንታና ናብኣ ተሰውኡ እቲ ኪዳ ነገር ኣምላኽ ዝበሃል ነዚ ክብድ ዝበለ ክሳራ ከሲርና ካልእ ግን ብሰላም ደሓኒ ኢና ወፅኢና።
1: ውደበታት ህዝባዊ ሓይልታት ካብ ሓይሊ ናባጠሎኒ ኣብ ዝዓበየሉ ተጋዳላይ የማነ ገብረ ስላሴ ኣብ ሰነ 1976 መራሕ መስርዕ ኮይኑ ተመደበ።
0: እናተንቀሳቀስና ኩሉ ግዜ ኣብቲ ውዓልኪ ኣይተሓድርን ኢኻ ሓደ መፅናዕቲ ይገብሩ ህጀቶም ሓለፍትና ኣብ ወርሒ 775 እቲ ዝተመርፀየ ቦታ ኣብ ከባቢ ዓዲ ሓበሻ እዩ። ዓዲ ሓበሻ ኣብዚ ሕጂ ሃንገር ተሰሪሕዎ ዘሎ ናይ ቆጠባ ኣብኡ ተመሪፁቲ ቦታቲ ሰለስተ ሓይሊ ኢና ነርና ናብኡ ሰለስተ ሓይሊ ዝኾነ ከዓ ናይ ጀፓን ኢና ኣብቲ ዞባ ድንቀሳቀሳ ሕጂ ምስኣተን ተሰማሚዖም እቶም ሓለፍትና ማዕረ ዝኾነ ቁፅሪ ክቕርቡ ሰለስተ ሓይሊ እሞ ኣድላይ ዝኾነ ስጉምቲ ክውሰድ ኣብኡ ዝመፅእ ኮለኛ ኣብ ዲቪኣቲ ከምቅጥቃጡ እዩ ተሓሲቡ ብዝኾነ ኣብዚ ስራሕ እዚ ሕጂ ክሰርሕ ሓደ ቢንቶ ናይ ምፍራስ ተመሪፁ ኣብታ ናይ ዝግብ ጥዊ ክትብር ከሎ ሓንቲ ንእሽተይ ቢንቶ ንሳ ክትፈርስ ተመዲባ ነዚ ንምፍራስ ንባዕሉ ብቲ ግዜቲ ንሕና ሃንደሳ ኣይነበሩናን ጀብሃ ከዓ የብሎምን ግን ናይ ቲኤምቲ መሳርሒ ነይርዎም እዚ ንዕ እውን ኣፍልጦ ኣይነበሮምን እብራሂም ዓፋ ግን ብመጠኑ ኣፍልጦ ነይርዎ እቲ ናይ ቲኤምቲ ናይ ምፅዋት ብለይቲ ኩዒትካ ሸዑ ነቲ ቢንቶ ክፈርስ ተኻኢሉ መካይን ድመፃ ምእንታን ከይሓልፋ ብኒወዱ ብደቀም ሓደ ድመፃ ዋላ በስመራ ድመፃ ከምዚ ጌርና እሱ ተዓዊትናሉ ሰራዊት ኮሞፍላሽ ገይሩ ዘዝግብኦ ቦትኡ ሒዙ ኣድብዩ ረፋት ንኮሰዓት 9 ኣቢሉ እኸውን ሰራዊት ድቕድቕ ኢሉ መፅእ ሕጂ ካብ ኣስመራ ንደቀም ሓደ ክኸይድ ብድሕሪት ኮለኛ ነይረን ኦ ደን ፅዑናት ኣይነበሮን ኣይንፈልጥን ተን ቀዳመ ድኣተዋና ማካይን ግን ፈጣን ዝኾነ መጥቃዕቲ ናብአን ዘርጊሕና ብቕፅበት 4 ማካይን ኢና ቃፂልና ናብኡ ኣብዛ ናይ ዓዲ ሓበሻ በቲ ምህርቲ ጥወይ ክትብ ከለካ ቦታታት ክሰዓው እዘን 4 ማካይን እዚአን ኣቃፂልና ሰራዊት ግጭብና መስመራ ገፅና መልስናዮ ካልእ ረዳት መፅኡ ካብ ኣስመራ ብከባቢ እንትልፋፍ ገይሩ ወርድ ነይሩ ዓዲ ሃጋፋ ድሕሪ እዚ ዳርጋ ሰዓት ሓደ ገለ ክኸውን እዩ ኣውዒልና ኢና ኣዝሊቕና ካብዚ ንዓላ ገፅና ወሪድና።
1: ኣብ ደረጃ ውደበ በራጊድ ናብ ብርጌድ 23 ተመደበ ክሳብ ንሓሰ 1977 ኣብ ዝተፈላለየ ከባቢታት ተዋጊኡን ተወጊኡን
0: ቅርደት ክትከይድ ከሎ ካብ የማን ዘሎ ሰፊሕ ጎልጎል ዓብዪ መዓስከር ሓደ ሰብ እዩ ካብ ገዛ ምፅእ ኣብዩ ምፅእ ኣብዩ ሕጂ ኣርቢጂ ኢሎም ኣርቢጂ ሒዘ ነረ መጥፋዕ ሕጂ ኣርቢጂ ኣቐዲሙ ስለ ተሰውአ ሕጂ ኣነ ከዓ በቲ ሓደ ካላሲና ሒዘ ኣለኹ በቲ ሓደ ኣርቢጂ ከምዚ እናተጠቐም ክየ ትኸይድ ነረ እሞ ኣብ መንጎና ዝኣ ሰብ ኣለዉ እንዲዮም ከመይ ገር ካርማ ሕጂ ይብሎም ኣለኹ ሓደ ማእከል ናተሓይል ኖኖ እሞ ሰብ ከይተሃርም ብቅድሚት ክትሓልፍ ኣለካ ኣብ ደይከውን ኣቴ ናይ ቀረባ ርሕቀት ምስ ቀረብኩ እዚ ምሓራይ ክልተ ቡንባኢት

እውን ይመፅእ ብኒው እያ ኣብ ደገታ ገዛ በቲ ሓንቲ ይድርብያ መሬት በጥ ክብል ከለኹ ኣብ ከባቢ ጎረረይ ተሃርመኒ ኣርቢጅ ኣልዒለ ኣጉናት ነር ናብኡ ተኣከበ ናብኡ ድፋዕ ክሕዝ ከምዚ ክብል ከለኹ እንደገና ብዙሕዞ ኢለ ክእኒ እዚ በዚ የማናይ ቱርክዒት እዝነይ ኣዋይ ካባይ ከይዳ ተፈጂራ የን ክልተ ማሃርምቲ እዚአ ናብኣ ሓደ ኮሚሳር ሓይሊ ተሰው እዩ ካብኡ ዳሃራመ ሓደ ኮሚሳር ሓይሊ እንደገና ተወጊኡ ማዕረ ከምዚ ኣጋጢማት እናሽኡ ምስተወድእ እቲ ኩናት እቲ ቁስሊ ግን ከቢድ ኣይነበረን ቀልጢፉ ሓዊዩ

0: ኣብ ወርሒ መስከረም 977 ዝተኻየደ ውግእ ሳሓርቲ ሓደ ካብቲ ኣብ ከባቢ ኣስመራ ዝተፈጸመ ዓብ ኩናት እዩ። ናይ ሞትን ህይወትን ደማዊ ስርሒታት እውን ተፈጺሙ። እቲ ኣጽዋሩን ዕጥቁን ጽንዓትን ሓቦን ተወፋይነትን ምስ በሊሕ መሪሕነትን ዝቃለስ ተጋዳላይ ነቲ ማዕበላዊ ወፍሪ ክምክት ክኢሎ ተጋዳላይ ክንዲ ብዙሕ ኮይኑ ተዋጊኡ ጽንዓቱ ኣመስኪሩ
1: ሕወሓት ሓበሻ ታብዓወት ውን ዋፊት እቲ ኣዲ ኣዲ ሓበሻ ብሪ ክትበለት ኣላ ቦታ ከምዚ መንጎታ ገመል ትመስል ኣብ ዓይነ ኣቲና 2 ሓይሊ ቀዳማይቲ ሓይልን ካልኣይቲ ሓይልን ንፅርግያ ክሳብቲ በሪኽ ከምዚ ኢልና ሓይዝና ካልኣይቲ ቦጠለኒ ብምብራቕ እያ ከይዳ ምብራቕ ናይ ዓዲ ሓበሻ ዓዲ ሓበሻ ኩሉ ተቋፃፂሩ ወይ ፀላኢ ሳርሰይቲ ሓይሊ ናይ ቦጠለና ውን ቡያ ከይዳ ምስታ ቦጠለኒ ድሕሪ ሓደ መዓልቲ 2 መዓልቲ ትኸውን ፅዑቅ ዝኾነ ምርብራብ ኣብኡ መሰካያትና ኣብ መጨረሽታ ፀረ መጥቃዕቲ ወሲድና ከብኪብና ኣስመራ ዩና እቲና እዮ። ኣብዚ ከባቢ እዚ ዓዲ ሓበሻ ምናልባት ኣብቲ ዛንታ ገሊፅዎ ኣሎ ክራሩ ገይርዎ ትኹል ሬሳ ጥራይ መርአ ጎልጎል ሰራ ዳዕሮ ባዚ ዓዲ ሓበሻ ናይ ዓዲ ሓበሻ ሕሉፍ ተመክሮ ጎልጎል ጥራሕ መልአ ሬሳ ጥራይ መልአ ጎልጎል ሰራ ዳዕሮ ኢሉ ገሊፅዎ ኣሎ። ኣይሂ እቲ ሬሳ እዚ ክትብሎ ኣይትኽእል ኒኻ ኣብ ርእሲ ርእሲ እዩ ተኸሚሩ እዚ ዝባን ናይ ዓዲ ሓበሻ ብምሉእ ተዓድን ገልሚታትን ከምኡ ዓይነት ሰብ ይወድቕ እዩ ከምኡ ዓይነት ኩናት እካየድ እዩ ክትብል ዋ እዚ ኩናት እውን ኣይኮነን ክትብሎ ትኽእል ኢኻ ህልቂት እዩ ተኻይዱ ዝኾነ ብወገና ከቢድ ክሳራታት ኣይነበረናን መጠረኛ እዩ ንፀላእ ግን ብፅቡቕ ጌርና ተዓዊትና ኣስመራ እቲና እዮ።
0: ሓንቲ ታንኪ ብቐጥታ ናብኦም መፀት ኩነታታ ብምፍላጥ መራሕ መስርዕ የማነ ናብ ታንኪ ደየበ ፋልመይቲ ታንክ ተማረኸት ብፆት እውን ብከምዚ ይዝክርዎም
1: ሞርታር መጥቃዕቲ ጀሚረን ኣብዛ ዝሓዝናያ ቦታ ዝባን ኣድጊ ግናይቱ ቦታ ሕጂቲ ሰራዊት በቲ ደጥዑሞ ተኣልዩ ኣብታ በራኽ ናይ ዋርድያን ናይ ዕርድን ትከላኸለላ ቦታ ገነት ገነት ሽማ ሓንቲ ገዲም ተጋዳሊት ነራትና ኣነ ካብዛ ኣይወርድ እኒአ ትብል ሓፍቲ ነዚ ገነት ውቃዱ ነዚ ዶክተር መን ንበሎ ተኸስተ ሓፍቲ እያ እወ ገዲም ተጋዳሊት እያ ኣንበሳ ጓልያ ኣብያ ኣብዚ ዳኣ እሞ ድፍዒ ክሕዛ ካብዚ ኣይወርድ እኒአ ኣብዚ ኣየዝፅዋ ኢላ ኣብ መጨረሽታ 20 ደቂቃ ኣይወሰደትን ሞርታር መፅኣ ኣብኣ ኣቃቢፃታ እዛ ቦታ እዚኣ ብመስዋእቲ ናይ ገነት ተቐቢላትና ኣብዚ መስ መሬት ዕርድና ሒዝና ድፋዕ ኳና ጌርካ ኢኻ ሰሪሕካ ምኸውል ነዛ ርእስኻ ትታወስ ሙለይ ተሓዲርና ናብኡ ንፅባሓይቱ ረፋድ እዩ ደይተኣደነ ሰራዊት ታንክታቱ ኣምሪሑ መፂኡ ይስንጥቐና ይረግፀና ነዛ ሓይል ናብዛ ቦታ እዚ ንዓና ረጊፁ ፀላኢ ነታ ታንክታቱ ኣምሪሑ ብድሕሪና ደላ ኩጀት ንዓደብ ዘማት ንክቆፃፅር

0: ንክጭና ሓሊፉ ንሕና ብኡሎ ሽንጭሮ ፀዲፍና ኣብቲ ዓደብ ዘማት ሓንቲ ጋንታ ናይ ከቢት ብረት ነራ ረሽራሽ ተሓዘ ዶሽካ ፅቡቅ ገይሮም ተኸላኺሎም ጉልባብ ገይሮም ንሕና ድማ ብዝቐልጠፈ ተገንጢልና ሕጂ መዓግስ ጌርና ማልጢ ማልጣ መጥካዕቲ እናተጓየና ምስ ኣምሓራ ታንክታትን ሰራዊትን እናሃደማ ሰራዊት ከይተሃዲሙ ነታ ሒዝና ነበርና ታባ ብፅሽና ፀጋማ ሸዕቆይ እዛ ታንኪ ፅርግያ ሒዛ ከይዳቶ ትኸውኑን ኣይመርከብና እየን ብፀጋም ስለ ዘበለት ብፀጋም ናይታ ኩጀታ ኣቢላ ንምዕራብ ገፃ ምስ ደነነት ዓበይት ደነድስ ሕርሻት ቦታ ኣብኣ ኣርኪብና እያ ኣብኣ መሰርከብና እያ እዛ ታንኪ እዚኣ ተን መጥፋዓጅታት መሊቆን ብታሕቲ ጉቡጥ ይሻሎ መኽፈት ላተን ኣይንፈልጦ ኢና ብኣ መሊቆን ከይደን ብላዕሊ ወፅኡ ካድም ኣይረኣና እየን እምበር ብጥኢት መቐተልና እየን ሞተርኣ ከይጠፈ እዛ ታንኪ እዚኣ ኣብኡ ተቋፃፂርና ሒዝናያ ብሓባሪ ገለ ዝሰሃርመ ንብረት ነይርዋ ሓዊ ክተክ ጀሚራ ብየማናይ ጎና ነቲ ሓዊ ኣጥፊአ ዘሎቲ ንብረት ካብኡ ፈታትሕና ኣልዒልና ነቲ ደሽካ ረሽናሽ ነይርዋ ክፈትሖ ፈቲነ ምፍታሕ ኣይተኸኣለን ኣብ መጨረሽታ ክንቅፅል ስለ ዝኾና ንቅድሚት ገፅና ንመጥካዕቲ ኣስርሓና ቤቲ ድሕሪ ዝገደፍናዮ በቲ ካልኣይቲ ሓይሊ ዘላቶ ናይ 12 ብወገን ሰብ ልኢኸ ክልተ ኣባላት መፂኦም ንናይ ከቢድ ብረት ነዛ ታንኪ እዚኣ ኣረኪብናዮም ንሕና ድማ መጥካዕትና ንጎላን ገዝና ኸድና ድሓር ጎላን ዝብል ስም ዘጠመቕዎ እንዳ 51
1: ዓባይ ኩናት ነይራ ሓንቲ ውፅኢት ኢና ሰዊና ናይ ብሓቂ ጅግና ዝኾነት ነይራ ግነት ፍቓዱ ዝበሃል ሸዓ ንዓኣ ኢና ናይ እቱ ክንብል ንዓ ኢነወፊናዮ ማለት እዩ ምክንያቱ ፅዑቕ ዝኾነ ደብዳባት ሞርታራት እዩ ነርና ብሞርታር እያ ተሃሪማ ንግሆ ሰዓት 9 ክኸውን ከሎ ናይ ሙሉእ ኣስመራ ናይቲ ከባቢ ናይ በዓል ሰላድዕሮ ብረት ኣባናይ ዘኒቡ ሽዑ ቁርባ ዝሊቕና ንስያፍ ምስከድና ንዓደብ ዘማት ቆሪፅና ንፅርግያ ክንቆርፅ ከለና ነታ ታንኪ ኣብ ክልተ ከፊ ኢልሃና ኣትን እቲ ሓይሊ ናይ ባሓቂ እዩ ደፊእ ናኣትዩ ነይሩ ኣብ ክልተ በቂ ኢልሃና ንሓ ተኸዋሊልና ከድና ንሳ ሰንቢሎም ሕጂ ሰራዊት ንሕት ምስ ዝለቀየ የመናውያን ነር ታንከኛት ሕጂ ታንኪ ኣብ ሃጓፍ ኣብ ናይ ግራት ደንደስ ኣትያ ኣብ ክ ፅርግያ ዝኣቱ ናብኡ ስለ ዝኣተወ ሕጂ ኣትያ ሃደሽ ኢሉ ገዲፎማ ከዓ ብእግሪ ኣውጥኒ ጥራሕ ኢሉ እዩ ሃዲሙ እቲ ታንከኛ ምስ ከደ ብጎና ኣቑሑት ነይሩዋ ማለት ኣቑሑታት ነይሩዋ ዝተቐፀለ ብሓባሪ ነይሩ ሕጂ ሓደ ካብ ዝመራሕ መስለና የማንዕ ድኩር ኣብታ ግዜ እቲኣ እንዳጎየ ኸይዱ ከጥፎ ፈቲኑ ዋላ ክፈትሖ ፈቲኑ ፍታሕ ኣብይዎ ብሓመድን ቤት ኣንሰልኡ ንገር እዩ ከጥፋእ ፈቲኑ ጠፊኡ ሽዑ ካባና ሓደ ሰብ ልኢኹ ነቶም እዳክብብረት ሮ ከባቢና ሽዑ ናይ ሓባር ኩናት እዩ ነይሩ ናይ ሓባር ዓወት እዩ ነይሩ ግን ኣብዛ ግዜ እዚኣ የማነ ነጊርዎም መፂኦም ተረኪቦማ ንሕና ንቕድሚት ኢንኸይድና ፀላይ ሽዑ ኣርኩቦ ጠጦ ከይበሃል ተባሂሉ ስገብ ዓዲ ጓዕዳድ እዛ ሰላድዕሮባ ሽዑ ተቋፂርናዮ ማለት እዩ
2: ታታንኪ ሕጂ ኣብኡ ምስ ነበረት ኮማንደር እንዳ ትበሃል ካብዘን ሰለስተ ኣባፅዕ ዘለዋ ካብአን እያ ቀዳመይትና ዝባ ግንባር እታ ኮማንደር እያ ቅድሚኡ ግን ይተሓዛ ነበራ ማለት ዘይኮነስ ኣብ በዓል ከረን ይተሓዛ ዘረን ናይ በዓል ከረን ግን ከርኣርማታ እየን እተናይ ኣብኡ ከለዋ ፍታይ ዝገብራት ነናይሱ ከመን እዩ ኣብ ደጎልካ ሓንቲ የፀኒሓትና ገጃፍ ሓንቲ ካብኡ ግን ብድሕሪ ናይ ሶቪየት ተምዕብላት መፅናና ኣብ ከምኡ ኢና ፍታይ ገርና እዮም

ኣብ ትረፋት ንጎድ ሓዝና ንሰያታ መጥፋዓይታት ናታ ደቂ የመይን የን ነረን ተንመሪኮ እንተሃደማ ደቂ የመይን ድን ኣይፈለጥና የን ግን ስቤዛ ኣብ ፀንሓና ተምሪ ዘሎ ኮክ ፅማቅ ካልእ መረብ ሽጋራ ናይ የመን ይቲ መረብ ሳዕዳ ፍስል ደረቦ እዩ ፀኒሕና ባሕራይ

0: ኣብቲ ከባቢ ጎለን ስግርኒኦም መሰገርና ናይ ምሸት ካብ ዓዲ ሓበሻ ፊልጶስ ረዳት መፂርና እቲ ኩናት ወዲና ፀኒሕና ኣብቲ ከባቢ ጎላ ናብቲ እግሪ ኣብኡ ተራኺብና ምስ ፊልጶስ ኣብኡ ተራኺብና ካብቲ ተምሪ ሂበዮ ተምሪ በሊዑ ከምዚ ገጢምና መረብ ሽጋራ ከዓ እዚ ከምዚ ስቤዛ እወ ደቂ የመን ኮየን ብፅትና ብረድዮ ጠሊፎሞ ነይሮም የመናውያን እየን ኢሉ ዝነገረና እውን ፊልጶስ እዩ ንሕና ንፈልጠን ናይ ንኽእልኒ ኢና
1: ድሕሪ እታ ፍጻሜ ውግእ ደዋይ በለን 24 መስከረም 1977 እውን ካብዝ ኸበደ ናብ ዝኸበደ ካብ ዝመረረ ናብ መሪር ውግእ ቀጸለ። ተጋዳላይ የማነ እውን ኣብ ከቢድ ውግእ ከቢድ መውጋእቲ ኣጓኒፍዎ ምሉእ ገጹ ብስክጆ ተሃሪሙ ኣብ መወዳእታ እውን ክልተ ዓይኑ ተሃርመ ናብ ሕክምና ድማ በጽሐ
2: ኣርኩቦ ጦ ከይበሃል ተባሂሉ ስገብ ዓዲ ጓዕዳድ እዛ ሰላዛ ዓሮባ ሽዑ ተቋፂርና ማለት እዩ ሕጂ ኣብዛ ግዜ እዚኣ ዕንድኩር ከም መራሕ መስርዑ ኮይኑ ናብ ሓቂ እዩ ድማ ኣካይድና ኣብታ ግዜ እዚኣ ከምቲ ዝበፁ ሓይሊ ዘይኮነስ እቶም ውሑዳት ሰባት ነቲ ዝመፅ ነር ሓይሊ ዓፂፍና ኢና ንድሕሪት መሊስናዮ ሕጂ ዕንድኩር ናብ ሓቂ ጅግናዩ ዋላ ኣብዚኣ ጥራሕ ዘይኮነስ ኣብ ብዙሕ ኩናት ብሓንሳ ኢና ነርና
0: ኣብዚ ናይ ሽዑ ትጥምጥም ከምዚ ናውዒልና ናይ ምሸት እንደገና ኣዝዩ ርሱ ዝኾነ መጥቃዕቲ ፈንያና ኣለና ናብኡ ዋ ንሕና ከዓ ክንለቀቕ ኣይንኽእልኒ ኢና ከቢድ ዝኾነ ናይ ምክልኻል ኢናብኡ ጥፊ እዩ ተኻይዱ ኢድ ብኢድ እዩ ነርቲ ኮይናን ኣብዚ ህሞት እዚ ሕጂ ኣነ የማነት ዓይነይ ዝህረም ኣብዚ ናይ ምሸት እዩ ነይሩ እቲ ዕለት 24 ናይ ምሸት ሰዓት 4:05 ከባቢ ክኸውን ፀሓይ ዓረበት ነራ ስለዚ ምስ ተሃርምኩ ናብኡ ሂወተይ እውን ኣይፈለጥኩን ኣብኡ ኣብ ኮማኣቴ ደልዕለኒ እውን ኣይረኸብኩን ክልዕለኒ ዝኽእል ሓደ ንፉዕ ሰብ ነይሩ መጥፋዓ ጅብርን እሱ ንበዕሉ ካብቲ ደናጉላ ላዓሊ ዝሰገደ ጎኑ ተሃሪሙ ተሰንጢቁ ናብኡ ተፀጊዑ ስለዚ ዳሕራይ ድሕሪ 10 ደቂቕ ክኸውን ሂወተይ ምስ ፈለጥኩ ክርኢ ተበልኩ እውን መርኣይ ዓይኒ የለን ሓንቲ ፈሲያ ተዋዓዋዒላ እዛ ፀጋሚቲ ከዓ ተገጭባ ተገሲማ እያ ብደምን ገለን ሰሪባ ምርኣይ የለን ባ ሕጂ ተረፍ ባለዋ ይዛ ነፍሲ ኢለ እቲ ቦታ ንዕዮ ስለ ዝባዓልኩ ቀስ ገይረን ድሕሪት ብፍሑፍሑ ወሪደ ሓፋሽ ድባት ነይሮም ጢት ቡንባ ሒዞም ዝመፁ መንእሰያት ተቐቢሎምኒ ካብኡ ናብ ኣዲ ዓፀናፍ ነርና ቀዳማይ ረድኤት ሕክምና ናብዚ እቲ ምንቅስቃስ ዘኸትም ናይቲ ሰዓት ናይ 24 ሰዓት
1: ሓንቲ ዓይኑ ሒዙ ካብ ሕክምና ዝተመለሰ ተጋዳላይ የማነ ገብረ ስላሰ ናብ ዝኸበደ መድረኽ ሰገረ ናብ ኩናት ሰምሃር ኣተወ ንሓሰ 1977 ኣብ ዝተኻየደ መሪር ውግእ ሰምሃር ተሳተፈ
0: ክልተ ማእከልነት ሓይሊ ብሓንሳብ ተሰውዑ እዮም ንሕና ሳልሳዮም ሓደ መራሕ ጋንታ ኮሚሽነር ሓይልና ተወልደ ዘርኡ በሃል ኣዝዩ ፈናን ከም ኮሚሽነር ሓይል ደቆማነት ሓይሊ እዩ ካልኣዩ ካብ ኤምዳድ ድመፀ ጀምባጎ ብልዎ ማእከልነት ጋንታ ሽሙ ኮይሩ ዝኩረን ሕጂ ጓንዴ ብልዎ እዞም ሰባት እዚኣቶም ኣብታ መዓልቲ እዚኣ ጥራሕ ተሰውዮምና ዝኾነ ዘፋቢልና ንፀላኢ ንደጎሎ ገፅና መሊስና እዮም ቀዳማይ መዓልቲ መጥቃዕቲ ተበግሶ ፀረ መጥቃዕቲ ዝጀመረ ፀላኢ ብከምዚ ገና ከይዕረፍኩ በዚ ተሳቲፈ እዮ ቀፂሉ እቲ ኩናት ከምዝናለ ከይዱ እቲ ኩነታት ከቢድ እዩ ነይሩ ራብዓይቲ መዓልቲ እያ ቀዳማይ መዓልቲ ከብኪብና መሪሽናዮ ካልኣይ መዓልቲ መፅኡ ከብኪብና መሪሽናዮ ሳልሰይቲ መዓልቲ ከምኡ ኣብሳ ሳልሲዩ ድመፅእ ነይሩ ዝመጥቃዕቲ ኣብ ራብዓይ መዓልቲ ደይተኣደነ ሰራዊት ሓንሳብና ሓዋርን ሰንጢቑና ክኸይድ ግንዳዕ ቆሪሹ ኣስመራ ንክምሳሕ ይመደቡት ይጭርሑ ሕጂ ካብታ ተውዓልና ኣላ ንሕና ሓይልና ናይ ጎኒ መጥቃዕቲ ኢና ነርና ናይ ጎኒ መጥቃዕቲ ኢና ነርና እተን ክልተ ሓይልካ ብርክ ዝበሎ ቦታ ኣብ የማና ኣብ ዝባን እየን ዘለዋ ከምዚ እናሃለና ናብቲ መውዓሊና ዋርድያ ገዲፍና ተበገሱ ኢልናዮም ኣብ ተብዕርፈሉ ቦታ ሰራዊት ኣዚዝናዮም ውርድ ምስ በሉ ሓደ ብርጌ ተኸውን መፅኡ ሕጂ ይኣትሉ ናብቲ ድፋዕና ገፁ መፅኡ እቶም ዋርድያ ዕንዱኩር እዋ ፀላእ መፅኡ ፀላእ መፅኡ እወ ሓዙ ስከ ቦታኹም ንብሎም ኣለና ተንጓንታታት ቦትኦን ሒዛ ብርጌ ትኹን ኣትዩሎ ሓራይ ክርኢ ተበልኩት ዓይኒ ይርሑቅ ይርእኒ ሓዙ ጥራሕ ቦታኹም ሕጂ ካ ካልኣይ ብርጌ ኣትዩ ሓዙ ጥራሕ እንታይ እዩ ክኸውን እንተገና ሕጂ እውን ሓደ ብርጊ እንተኸውን ኣትዩ ፋሉል ጀሚረን መጥቃዕቲ ዘይተኣደነ መዳፍዕን ገለሜታት ነዚ የማና ድሮ ክልተ ሓይልታት መሬት ተጫናኒቑ በቃ ቁፅሪ መፀውዒና 11 እዩ ነይሩ ኣነ ሽዑ ኣዛዝ ጋንታ ደይበ ኣለኹ ሽዑ ድማ ምሳይ ኣዛዝ ሓይል ዝደበ ገረዝጌር መረስዕ ወዲ መረስዕ ግዜዊ ማእከልነት ሓይል ኣሎ 11 ጥራሕ ብላ ኣለዋ ጂቲ ሓይልታት ሃለው ብሎም ኣለዎ ድመርሲ ሃለው እንታይ ትፅበዩ ኣለኹም መጀመርያ ንሕና ይነቐደሎም ብጎኒ መፍትሒ ናይቲ ኩናት ኣብ ሓይልና እዩ ተፀቢጡ ዘሎ እንታይ ትፅበዩ ኣለኹም እንታይ ኢና ክንገብር ከ ንሕና እዚ ኣይቲ ዝበሃል ዘሎ እንታይ ይኸውን ሰለስተ ብርጌት እወ ፅውፅዋይ ሓሶት እዩ ክብለካ እዩ ሰብ ከምኡ ትብል ከለዋ ግን ኣትዩ እንታይ ፅበይ ኢልኹም ታ ሃለው እብለን ሕጂ ወዲ መርፅ ሃለው ሰምዖም ዘለካ ወሰምዖም ኣለኹ ጥቃጥቃኢና ከምዚ ዋጭዋዕ ስለ ዝኾነ ኩሉ ድምፅን ገለን ግን በቲ ረድዮ ትራሕኻ ቅርብ ብሎ ኣለኹ መፅእ ኣለኹ እታ ኩጀት ምንጉዛ ግመል ትመስል ብሬን ዘላታ እንታይ ኢና ንገብር ዳ ሕጂ ታይ ኢኻ ትገብር ሞ ሕጂ ብፀጋም ጥምት የብላ ኣለኹ ንእሽተይ ሽንጭሮ መእተዊ ትርእየላ ኣለኹ እንትልፋ መእተዊ ትኾነና ናብ እንትእቱ እሞሳይ ዘይ ንገብር እዛ ሓንቲ ጋንታ ብሬ ናብ ዚኣ ትፅናሕ እዘን ክልተ ጋንታ ብዚኣ ዘይነእትውን ብፀጋም እዚ ክልተ ጋንታ ኣትናው ክትኣምኑ ኣይትኽእልኒ ኢኻ ናብ ከምዚ ዝኣምሰለ ኩምራ ዓይነት ሰራዊት ኣትዩ ዘሎ ብጥኢድ ዘይኮነ ብቡምባ ናይ ኢድ እዩ ተጀሚርቲ መጥቃዕቲ ልክዕ ናብ ግመ ዓይነት እዩ ተቐይሩ እቲ ሬሳ ኣብ ርእሲ ርእሲ እዩ ተደራሪቡ ንድሕሪት ገፀን ኣዝሊቐን ተመልሸን ካልእ ተደራቢ ሓይሊ መፅኡ እውን ንፀጋም ገፁ ዓፅፈና ኣብኡ ገፅና እንደገና እቲ ሓደ ጋንታ መፅኡ ተሓዋዊሱ እቲ ሰራዊት ክዳውንትና እውን ከምቲ ክዳነን ስለ ዝኾነ ኣብዚ ሰዓት እዚ ጫማ ርኢኻ ጥራሕ ምቕታል ኮይኑ ማዕር ከምዚ ተባፅሑቲ ራብዓይ መዓልቲ ድሕርዚ ረዳት መፅያትና ካብታ ሳልሰይቲ በጠሎን ሓንቲ ሓይሊ ንቅድሚት ገፅና ሰንጢቕና ሓይላለይ ቦታ ምስ መለስናየን ኣብኡ ነዊሕ ክርክር ኮይኑ ምስንጣቕ ኣብርና ዳርጋ ናብ ክፉት ሳንድቃዊ ገፅና ኣቲና ምስ ረፈደ ድሓር ቀትሪ ኣፍ ልበይ ይህረማነ

መልእኽትና ንሎም ረቡዕ 26 ናሓሰ ሰዓት 5 ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቐረቢት ቋንቋ ምልክት ሰናይት በረኸት ብምኾይና ንምክታልኩም ብኽብርና ዓዳምና ብቐንዲ ርእሲ ዜና ንፍልም። ኣብ መሓዳሪ ዞባ ጋሽፓርካ ምስ ነበርቲ ርብዳ ኣብ ትግባረ መደባት ልምዓት ዘትዩ

0: ኢራንን ዑማንን ኣብ ጉዳይ ብመፅኣዊ ሆርሙዝ ዝካየድ ምቅስቓስ ንግዳዋይን መራኽብ ከም እተረዳድኣ ገሊፀን። ቻይናን ህንድን ኣብ ጉዳይ ዘከራኸረን ዶብ መበል 25 ዙርያ ፍሉይ ርክብ ኣካይደን። ዕጡቕ ጉጅለ ሓይልታት ዴሞክራሲያዊት ሶርያ ዕጥቁ ብምውራድ ናብ ስቪላዊ ህይወት ተጸንቢሩ። ዝርዝር ዜና ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑሪ ብ23/24 ናሓሰ ኣብ ንኡ ዞባ ፎርት ሰዋ ኣብ ዝገበሩ ዑደት ምስ ነበርቲ ርብዳ ኣብ ትግባረ መደባት ልምዓትን ተራኮምን ዘትዩ። ኣብቲ ኣጋጣሚ ኣምባሳደር ማሕሙድ ኩነታት ክረምታዊ ሕርሻ ትሕቲ ቅርፂ ኣሕዳሪት ቤት ትምህርቲ ፎርቶ ከምኡውን ብወፍሪ ተምሃሮም ንልምዓት ዝተዓመን ጥፈታት ምዕቃብ ሓመድን ማይን ድሕሪ ምዕዛብ ኣብ መጻኢ ብዛዕባ ዝትግበሩ መደባት ምስ ዝመልከቶም ሓለፍትን ወከልቲ ህዝብን ተዘራሪቡ። እቲ ርክብ ኣብ ተጠቃምነት ትካላት ማሕበራዊ ኣገልግሎት ዘሎ ብድሆታትን መፍትሒታቱን ጠንቂ ትሑት ተሳታፍነት ኣብ ትምህርቲ ከምኡውን ማሕበሪ ቁጠባዊ መነባብሮ ዜጋታትን ምሕያሽ ዝውሰድ ዘሎ ተበኩሰታትን ገስጋሱን ዘተኮረ ነይሩ። ነበርቲ ብወገኖም ኣብ ማእከላይ ቦታ ተጠርኒፎም ርጉእ ህይወት ክመርሑ ዝወፀ መደብ ንክዕወት ምንጪ ስተማይ ክፅገነሎም ትካል ጥዕና ክዋደደሎም መምህራን ቅድመ ትምህርቲ ክቕረቡ ስሩዕ ኣገልግሎት ክታበት ዝረኽብሉ ባይታ ክፍጠር ከምኡውን ፀገም መጓዓዝያን ኣገልግሎት ተንቀሳቀስ ቴሌፎንን ክሕሰበሉ ኣዘኻኺሮም። ግዜያዊ ኣመሓዳሪ ንኡ ዞባ ፎርት ሰዋ ኣቶ ኣረጋይ መብራህቲ ብወገኑ ኣብቲ ከባቢ ዘሎ ሕፅረታት ንምምላእ ይስራሕ ከም ዘሎ ብምጥቃስ ክሳብ መሊኡ ዝፍታሕ ተዋይድሎም ንዘሎ ናይ ትምህርቲ ዕድል ብግቡእ ክጥቀምሉ ከምኡውን ኣብ መደበር ጥዕና ሞሌበር መፀበይ ነፍሰ ፁራት ንምህናፅ ክዋስኡን ብግቡእ ክጥቀምሉን ኣተሓሳሲቦም። ኣብ ሆስፒታል ተሰነይ ን600 ዜጋታት መፅባሕቲ ሓበለ ዓይኒ ተኻይዱ። ወኪል ኤሪና ኣማኒኤል ተስፋይ ነዝዳልዎ ፀብጻብ ኣርሴም ኣስምሮም ክተቕርቦ እያ።
1: ካብ መወከሲ ሆስፒታል ብርሃን ዓይኒ ዝተላእከ ጉጅለ ክይላታት ካብ 21 ክሳብ 25 ናሓሰ ኣብ ሆስፒታል ተሰነይ ን600 ዜጋታት ብነፃ መጥባሕቲ ሓበላ ኣካይዶም። እቲ መጥባሕቲ ንነበርቲ ንዞባታት ተሰነይ ሃይኮታን ፎርቶሳዋን ከም እትኸይደን 15 ህፃናት መንባሮምን ዝሓበረ ነቲ ጉጅለ ዝመርሐ ክኢላ መጥባሕቲ ዓይኒ ዶክተር ኢዮብ በየነ ምምሕዳራትን ሞያውያን ጥዕና ናብ መወሃድን ምስላጥ ናይ ትዕማም ንዝገበርዎ ኣበርክቶ ኣመስጊኖም። ኣባለቲ ጉጅለ ዶክተር ረደ መንግስቲ ኣብወገኑ ኣብ መታሕት ምስ ዘሎ ፀሓይን ንፋስን ካብ 40 ዓመት ንላዕሊ ኣብዚ ዕድሚኦም ዜጋታት ሓበል ዓይኒ ክኽሰት ንብምዃን ብምጥቃስ ዜጋታት ኣብ ትካላት ጥዕና ቀሪቦም ኩነታት ጥዕና ዓይንቶም ከረጋግፁ ኣብ መዓልታዊ ምንቅስቃሳቶም ድማ መነፀር ከዘውትሩ ፀዊዖም። ሓላፊ ኣገልግሎት ጥዕና ንዞባ ተሰነይ ኣቶ ገብሪ ሂወት ተኸስተ ድማ ኣቐዲሙ ምስ ኣሃዱ ኣገልግሎት ሕክምና ዓይኒ ከተማ ተሰነይ ብምውኻድ ኣብ 3 ንዞባታት ዝተኻየደ መርመራታት ኣብ ዓወት ናይቲ ወፍሪ ዓብተራ ከም ዝነበሩ ኣብርሆም። መጥባሕቲ ዝተገብረሎም ኣብ ዝሃብዎ ርእይቶ ብሰንኪ ዝፀንሖም ፀገም ዓይኒ ዕለታዊ መነባብሮኦም ተፀልዩ ምፅንሑ ብምዝካር ድሕሪ መጥባሕቲ ግና ብርሃን ዓይኖም ተመሊሱ ንቡር ንጥፈታት ክካይዱ ከም ዝጀመሩ ገሊፆም። ኣብ ዝቕፅል ቀረባ መዓልትታት ኣብ ከተማታት ባሮንቱን ኣቑርደትን ተመሳሳሊ ኣገልግሎት ክወሃብ ምዃኑ ተፈሊጡሎ።
0: ሚኒስትሪ ሕርሻ ኣፍልጦ ሓረስቶት ኣብ ሓመድ ኣልቦ ሕርሻን ብልጫታቱ ንምብራኽ ዝዓለመ ስልጠና ብ25 ሓሰ ኣብ ከተማ ደቂ ምሓረ ወዲቦ። ክኢላ ልምዓት መጋሃጫ መንእሰይ ዮሴፍ ሃይለ ኣብ ዝሃቦ ኣስተምህሮ ኣብ ሃገርና ሓመድ ኣልቦ ሕርሻ ካብ 2022 ክተኣቶ ድሕሪ ምጅማሩ ኣብ ምህርቲ ፀባን እንቋቑሖን ዓብ ፅልዋ ከም ዝገበረ ብምጥቃስ ኣብ እዋን ዋሕዲ ክራማት ንጥሪት ኣማራፂ መግቢ ክኸውን ከም ዝኽእል ገሊፆም። እዚ ሜላዚ ብውሕዱ ሃልኪ ማይን ጉልበትን ኣብ ውሱን ስፍራ ክካየድን ሙሉእ ዓመት ክለምዕን ስለ ዝኽእል ሓረስቶት ብግቡእ ክጥቀምሉ ኣዘኻኺሮም። ኣብ ዝዋ ደቡብ ሓላፊ ሃብቲ እንስሳ ዶክተር ዑቕባዝጊ ክፍለ ብወገኑ ውፅኢት ፀባ ከብቲ ኣብ ዓልየት ከብትን ኣብ ኣመጋግባን ከም ዝምርኮስ ብምጥቃስ ዝተመጣጠነ ኣመጋግባ ኣብ ትሕዝቶ ፀባ ዓብ ፅልዋ ስለ ዘለዎ ሓረስቶት ኣብ ኣመጋግባ ሚዛን ክሕልው መኺሮም። ሓላፊ ቤት ፅሕፈት ሕርሻ ኣብ ንኡዘባ ደቂ ምሓሮ ኣቶ ኣለም መብራህቱ ድማ ሓረስቶት ነቲ ብሞያውያን ዝተዋሃበ ስልጠና ብግብራዊ ስራሕ ክደፍቕሉን ኣብ ሕርሻታቶም ከተኣታትዎን ተላብዮም። ኣብ ማእከል ጥዕና ሻምብቆ ዝወሃብ ዘሎ ክታበት ህፃናት ኣብ ምውሓስ ጥዕንኦም ልዑል ኣስተዋፅኦ ይገብር ከም ዘሎ ተገሊፆም።

ተገልገልቲ ኣብ ዝሃብዎ ሓበሬታ ብስሩዕ ዝወሃብ ክታበት ህፃናት ደቆም ብሰንኪ ጉድለት ክታበት ክስዕብ ካብ ዝኽእል ሓደጋታት ድሒኖም ኣብ ትምህርቶምን ማሕበራዊ ሂወቶምን ብንጥፈት ይዋስኡ ከም ዘለዉ ኣረዲኦም ሓላፊ ማእከል ጥዕና ሻምብቆ ነርስ ተስፋኣለም እያሱ ብወገኑ ንቕሓት ሕብረተሰብ ኣብ ኣገዳስነት ክታበት እናበረኸ ብምምፁ ሸፈነ ክታበት 98 ሚእታዊት ከም ዝበፅሐ ሓቢሩ ታሃ ጋዜት ነርስ ለምለም መንግስት ድማ ክታበት ካብ ሕማማት ብምክልኻል ኣካላውን ኣእምራውን ዕብየት ህፃናት ዘውሕስ ፍቱን ሜላ ምዃኑ እቲ ኣፍልጦ እናዓበየ ሰላ ዝመፀ ቁፅሪ ናይተን መደባት ክታበት ደቅን ብግቡእ ዝከታተለ ኣዴታት ዕብየት ከም ዘመዝገበ ገሊፃ እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ ኢራንን ዑማንን ኣብ ጉዳይ ብመፃቢ ሆርሙዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ከም እተረዳድኣ ገሊፀን እቲ ምርድዳእ ንግዳውያን መራኽብ ጥራይ ዝንቀሳቐሳሉ ግዜያዊ መስመር ክፍታሕ ዝኽእል ምዃኑ ሰብ መዚ ክልትኤን ሃገራት ሓቢሮም ኣለዉ። ይኹን እምበር በዚ ስምዕ መሰረት መፃወቦ ሆርሙዝ ተኸፊቱ ማለት ከም ዘይኮነ ኢራን ኣነፂራ። ኢራንን ዑማንን እቲ ተበፂሑ ዘሎ ምርድዳእ ዘላቕነት ብዘለዎ መልክዕ ዳግማይ ንምኽታሙ ኣብ ውሽጢ 30 ክሳብ 60 መዓልትታት ዝርርብ ከካይዳ መደብ ኣለወን። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ መፃወቦ ሆርሙዝ ንዝነበረ ነተውክቲ ከም ዝኣለየቶ ብምጥቃስ ኢራን ተወሳኺ ነተውክቲ ክተፃውድ ምስ እትፍትን ኣብ ልዕሊኣ ወተሃደራ ስጉምቲ ከም እትወስድ ኣጠንቂቓ። ነቲ መግለፂ ኣሉታዊ ምላሽ ዝሃበሉ ሓለዋ ሳውራ ኢራን ብወገኑ ኣሜሪካ ኣብ ምእላይ ነተውክቲ ዝነጥፋ መራኽብ ናብቲ ሞያዊ ኣካል ምስ እትልእኽ ዕላማ ከም ዝገብረን ኣነፂሩ። ምዕፃው ናይዚ 20 ሚእታዊት ባህርያዊ ጋዝን ነዳድን ዓለምና ዝሓልፈሉ እስትራቴጂካዊ ማያዊ መስመር ኣብ ዕዳጋታት ዓለም ቅልውላው ከም ዘስዓበ ፀብፀባት የረድኡ። ህዝባዊት ሪፓብሊክ ቻይናን ህንድን ትማሊ 25 ናሓሰ ኣብ ጉዳይ ዘከራኸረን ዶብ መበል 25 ዙርያ ፍሉይ ርክብ ኣካይደን። እዚ ኣብ ከተማ ቤጂን ዝተኻየደ ርክብ ክኽሰት ዝኽእል ደባዊ ምስሓብ ብዲፕሎማሳዊ ዘተ ንምዕራፍን ናይ ምምኽኻርን ባይታ ንምፍጣርን ዝዓለመ ምዃኑ ሚኒስትር ጉዳያት ወፃኢ ቻይና ዋንግ ዩ ገሊፁ። ብዘይካዚ እቲ ክልቲኣዊ ዝርርብ ምክብባር ዘለዎ ጉርብትና ንምውሓስ ዝሕግዝ ምዃኑ ሚኒስትር ዋንግ ዩ ብተወሳኺ ኣፍሊጦም። መበል 26 ዙርያ ፍሉይ ርክብ ህንድን ቻይናን ዝመፅእ ዓመት ኣብ ህንድ ክካየድ ምዃኑ ተገሊጹሎም። ቻይናን ህንድን ኣብ 2020 ኣብ መንጎአን ዝተኸስተ ደባዊ ምስሓብ ዝጠንቁ ግጭት ብሰላም ምዕራፍ ፅዑቕ ዲፕሎማሳዊ ዝርርብ ከካይዳ ምፅንሐን ዝፍለጥ ኮይኑ ነቲ ዘተ ወታዊ ገስጋስ ከም ዝረኸባሉ ገሊፀን እየን። ክልቴን ሃገራት ብግቡእ ዘይተሓንፀፀ ኣስታት 3500 ኪሎ ሜትር ኣከራኻሪ ድዋብ ከም ዘለወን ይጥቀስ። ብኣሜሪካ ዝድገፍ ሓይልታት ዲሞክራሲያዊት ሶርያ ዝተሰሜ ዕጡቅ ጉጅለ ዕጥቁ ብምውራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም ተፀንበረ ብወግዒ ኣፍሊጦም። ከም ኣካልቲ ሰላማዊ ተበግሶ ኣባላት ናይዚ ንሰሜናውን ምብራቃውን ሶርያ ተቆፃፂሩ ፅንሐ ዕጡቅ ሓይሊ ናብ ሰራዊትን ሲቪላዊ ትካላትን ሶርያ ከም ተፀንብሩ እዩ ዝግለፅ ዘሎም። እቲ ስጉምቲ ግዳማዊ ምትእታው ዝጠንቁ ቅልውላዊ ሶርያ ብሰላም ምዕራፍ ኣብ ዝካየድ ፃዕሪ ኣገዳሲ ስጉምቲ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። ሓይልታት ዲሞክራሲያዊ ሶርያ ዝወሰዶ ናይ ሰላም ስጉምቲ ሓደ መዓልቲ ድሕርቲ ኣሜሪካ ንሶርያ ካብ መዝገብ መወልቲ ግብረ ሽበራ ከም ዝሰረዘታ ምሕባራ እዩ ዝስዕብ ዘሎም። ኣሜሪካ ንሶርያ ካብ 1979 ኣብቲ መዝገብ ኣስፊራታ ከም ፅንሐት ፀብፀባት ይጠቕሶም። ካብ መጋቢት 2011 ኣብ ሶርያ ብዝተኸስደ ወተሃደራውን ፀጥታውን ቅልውላው ልዕሊ ፍርቂ ሚልዮን ሰባት ከም ተቐትሉን ሚልዮናት ከም እተመዛበሉን ይግለጽ። በቲ ክስተት ኣብ ትሕቲ ቅርፂ ሶርያ ልዕሊ 200 ቢልዮን ዶላር ዝግመት ዕንወት ከም ዝወረደ እውን ይጥቀስ። ኣውስትራልያን ኢንዶኔዥያን ኣብ ምክልኻልን ፀጥታን ምትሕባርን ከስፋሓ ተሰማሚዐን። እቲ ሚኒስትራት ምክልኻል ጉዳያት ወፃእን ክልቲኤን ሃገራት ሎሚ 26 ናሓሰ ኣብ ከተማ መልበርን ኣውስትራልያ ኣብ ዘካየድዎ ዝርርብ ዝተበፅሐ ስምዕ ሓበራዊ ወተሃደራዊ ስምዕን ስሩዕ ፀጥታዊ ምምኽኻርን ከካይዳ ዘጠቓልል እዩ። ብዘይካዚ ክልቲኤን ሃገራት ሞያዊ ፀጥታውን ግዝኣትን ንምውሓስ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጠን። ተኸቲሙ ዘሎ ስምዕ ዝምድንአን ንምምዕባል እምበር ንካልኦት ሃገራት ብኣሉታ ከም ዘይፀሉ ክልቲኤን ሃገራት ሓቢረን ኣለዋ። ኣብ መንጎ ኣሜሪካን ካናዳን ዝተኸስተ ንግዳዊ ዘይምቅራው መሊሱ ከም ዝኸረረ ይግለጽ ኣሎ። እዚ ዝተሓበረ ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ እቶ ፍርያት መካይን ካናዳ

ወሲናቶ ንፅንሐት 25 ሚታዊት ቅረፅ ናብ 50 ሚታዊት ክብ ከም እተብሎ ድሕሪ ምጥንቃቕ እዩ እዚ ንናእሽትን ዓበይትን መካይን ከምኡ ውን መቃየሪ ኣቕሑ ዘጠቓልል መደብ ካብ ፈለማ ዝመፅእ ዓመት ክትግበር ከም ዝኽእል እዩ ፕረዚደንት ትራምፕ ኣሚቱ ዘሎ በዚ ስጉምቲ ዝተቆጥዐ መንግስቲ ካናዳ ቁጠባዊ ረብሓታቱ ሃገሩ ንምሕላው ኣብ ልዕሊ 700 ፍርያት ኣሜሪካ ወሰኺ ቅረፅ ከም ዝገበረ ገሊፆም እዚ ካብ 15 ክሳብ 50 ሚታዊት ዝዝርጋሕ ቅረፅ ካብ ዝመፅእ 8 መስከረም ተግበራዊ ከም ዝኸውን ቀዳማይ ሚኒስተር ካናዳ ማርክ ካርነይ ኣፍሊጦም ብዘይካዚ ከም ኣካልቲ ናይ መልሲ ግብሪ ስጉምቲ ካናዳ ንገለ ክፋላት ሃገር ኣሜሪካ ክትህቦ ፅንሐት ኣገልግሎት ኤሌክትሪክሲቲ ክተቋርፆ ከም ትኽእል ኣጠንቂቓላ ንግዳዊ ዘይምቅዳው ክልትኤን ሃገራት ፕረዚደንት ትራምፕ ኣብ ዝሓለፈ ቀረባ መዓልትታት ኣብ ልዕሊ ዝተወሰነ እቶ ፍርያት ካናዳ ናይ 50 ሚታዊት ቅረፅ ድሕሪ ምውሳኑ ከም ተበገሰ ፀብፀባት የረድኡ እዚ ተፈጢሩ ዘሎ ንግዳዊ ዘይምቅዳው ንመጠንቲ ኣብ መንጎአን ዝካየድ ንጥፈታት ንግዲ ብከቢድ ካሃስዮ ከም ዝኽእል ክኢላታት ይእምቱ ክልትኤን ሃገራት ኣብ 225 ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ይጥቀስ ማሊ ኒጀርን ቡርኪናፋሶን ዘባዊ ፀጥታ ንምውሓስ ምትሕጋዘን ከስፍሓ ተረዳድአን ሰለስተን ሃገራት ኣብዚ ምርድዳ ዝበፅሓ ኣብ ዞባ ሳሕል ናይ ምዕራብ ኣፍሪቃ ዝካየድ ሽበራዊ ምጥቃዕትታት ከም ዝወሰኸ ብምጥቃስ እየን ነቲ መደብ ንምትግባር ሓበራዊ ማእከላይ እዚ ከቆማን ተወሳኺ ናይ ሓባር ሰራዊት ክወፍራን ምዃነን ኣፍሊጠን ኣለዋ ኣብቲ ከባቢ ዝካየድ ሽበራዊ ተርእዮታት ኢድ ግዳማውያን ሓይልታት ከም ዘለዎ ዝገለጻተን ሃገራት ንምምካቱ ወተሃድራውን ፀጥታውን ጥምረትን ከም ዝሕይላ ኣነፂረን ማሊ ኒጀርን ቡርኪና ፋሶን ከም ኣካልቲ ሓበራዊ ሓይሊ ንምቓም ኣብ 223 ዝኽተሞ ስምዕ ኣብ ዶባተን ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብፀባት የረድኡ ሰለስተን ሃገራት ኣብ መሬተን ኣስኪሩ ንዝነበረ ሰራዊት ፈረንሳ ብምውፃእ ምስታ ሃገር ዝነበረን ፀጥታውን ወተሃድራውን ውዕላት ድሕሪ ምብታኸን ኣብ ልዕሊ ኤን ዝካየድ ግደማ ተፃውኡታት ከም ዝወስኸ እዩ ዝግለፅ ዘሎ ፈረንሳ ንልእላውነተን ዝፀባእ ስልያዊ ንጥፈታት ከም ተካይድ እተን ሃገራት ብተደጋጋሚ ክኸሳ ፀኒሐን እየን ኣብ 225 ኣብ ኣህጉር ኣፍሪቃ ክሊማዊ ምዝባል ብዘስዓቡ ሓደጋታት ልዕሊ 3,000 ሰባት ከም ዝመቱ ፀብፀባት ውድብ ሕቡራት ሃገራት ገሊፆም በቲ ክስተት ልዕሊ 13 ሚልዮን ሰባት ብኣሉታ ከም ተፀልዉ ዝተቐስቶም ፀብፀባት ልዕሊ ፍርቂ ናይቲ ክሳራታታት ብሓደጋታት ዕልቕልቕ ከም ዝሰዓበ የረድኦም ኣብ ዝሓለፈ ዓመት ዞባ ሰሜን ኣፍሪቃ ብኩትር ዋዒ ዞባ ምዕራብ ኣፍሪቃ ድማ ብዕልቕልቕ ከም ተጠቕዑ ተገሊጹሎም እዚ ከምዚ ኢሉ እንከሎ ብሰንኪ ክሊማዊ ነውፂ ልዕሊ 900ታዊት ኩምራታት በረድ ኣህጉር ኣፍሪቃ ከም ዝመኸኸ ፀብፀባት ይጠቕሱ መጠን ምልኣት ሞያዊ ኣካላት እውን ካብ 1999 ክሳብ 225 ዓመታዊ ብኣስታት 4 ሚሜ ክውስኽ ምፅንሑ እቶም ፀብፀባት ብተወሳኺ የረድኦም ሳዕቢናት ክሊማዊ ነውፂ ብደረጃ ዓለም ዓመት መፀ እናገደደ ይመፅእ ከም ዘሎ ዝፍለጥ እዩ ኣብዚ ዓመት እዚ ኣብ ኣህጉር ኤሮጳ ተኸሲቱ ምስ ዘሎ ኩትር ዋዒ ብዝተሓዝ ሕማማት ልዕሊ 35,000 ሰባት ከም ዝመቱን ኣስታት 180 ቢልዮን ዩሮ ዝግመት ቁጠባዊ ክሳራ ከም ዝወረደን ይፍለጥ ዜናታት ንምዛ እምበኣር ኣርእስቲ ዜና ክደግመልኩም ኣብ ማሓዳር ዞባ ጋሽፓርካ ምስ ነበርቲ ርብዳ ኣብ ትግባር መደባት ልምዓት ዘትዩ ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ ኣብ ደቀም ሓደ ኣፍልጡ ሓረስቶት ኣብ ሓመድ ኣልቦ ሕርሻ ንምብራኽ ስልጠና ተወዲቡ ኢራንን ዑማንን ኣብ ጉዳይ ብመፃኢ ሆርሙዝ ዝካየድ ምንቅስቓስ ንግዳዋይ ንመራኽብ ከም እተረዳድኣ ገሊፀን ቻይናን ህንድን ኣብ ጉዳይ ዘከራኽረን ዶብ መበል 25 ዙርያ ፍሉይ ርክብ ኣካይደን ህጡቕ ጉጅለ ሓይልታት ዲሞክራሲያዊ ሶርያ ዕጥቁ ብምውራድ ናብ ሲቪላዊ ህይወት ተፀንቢሩ ነስ ሰዓት እዚ ዝተዳለወ ዜናታት ተዛዚሙሎ ምስትርፉ መደባትና ንሓድገኩም ብወገነይ ሰላም ምሸት

ሰላምታ ናብፃሕኩም። ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባት ኤሪ ቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ናይ ሶሙ እዙ ንምቕራብ እኖ ኣብ ሰዓትና ተላይልና ንርከብ። ኣብ ናይ ሎሚ ትሕዝቶ መደባትና ዘለውኖ ድማ ዝተፈላለዩ ንኡሳን መደባት ኢና ሒዝና ቕሪማ ዘለና። ከምቲ ልሙድ እውን ኣብ መደብ ማእገር ኣብ መንጎ መንጎ ወይ ኣብ ቅድምን ድሕርን ትሕዝቶ መደባትና ኣብ ነፍሲ ወከፍ ከባቢታት ትካላት እናኸና ነላለየኩም ኢና። ንሎሚ ዝኸበርኩም ተኸታተልትና ኣብ ከባቢ እንዳ ማርያም ካብ ዝርከባ ትካላት ናብ ሓንቲ ኢና መሪፅና ዘለና። ንሳ ድማ ናይ መሸጣ ኣቑሑ ብሽክለታን ከምኡ ድማ ምስ ካስኮ ዕጥቂ ካልእ እንትሕዝቶ ዘጠቓለለት ትካል ናብኣ ኢና ክነምርሕ። ንሓፈሻዊ እንታይ ከም ዝመስል ድማ ምስ ኣብ ፅንሕና እነካይዶ ዕላል ክልውና እዩ ዝኸበርኩም ተኸታተልትና። ንስኹም ድማ ክሳብ ክልተ ሰዓት ዝፀንሕ ናይ ኣየር ሸፈንና ምሳና ሓቢርኩም ክፅንሑ ዕድሚ ነቕርብ ኣለና። ምስ ሰኣላይ ሰሎሙን ኣብርሃ ብምዃን ነቲ መደብ ክንድስሶ ኢና። ሰናይ ምክትታል።

0: እግዚአብሔር ይመስገን። ሰሚር ሐው እግዚአብሔር ይመስገን። ሰላም ሰላም ወጽ ኩል ጽፋ አምላክ ይመስገን።
1: አንተ ካልኩሚና መስኪና ዘለና
0: ኦኬ
1: ሐፈሻዊ በዛዓባ ብሽክለታ ምስነውት ብሽክለታ አስተሳሰር ማሊያ ዝመከላኸለና ይርእስ ንጎ ካስኮ ብሉም ረጻዋ ካለና ብስተሐሰ ዘለው ይዘለካሙ እስከ ኣብዙ ካስኮ ንርኢ ኣለና ብዛዕባ ካስኮ ንብሎ ብሉም ዳፀዋዕ ብዛዕባ ዝተት ኣለና እስከ
0: እዚአን ሕጂ ዝያዳ መብዛሕት

0: እቱ ኣተቐዳድምቲ ገይሮሞ ክረአ ከሎ በብዓይነቱ ከዓ ይፈላለ ማለት እዩ። ገሊኡ ልሕቱም ይበሃል፣ ገሊኡ ከዓ ከፋት ማለት እዩ። በብመዓልቱ ከዓኒ ኩሉ ኣብዴት እንዳኾነ ከዓኒ እንዳተቀየረ ኣብዚ ግዜ እዚ ከም ሕቱም ኣብ ናይ ውድድር ኣብ ናይ ቱር ይኹን ኣብ ናይ ክላሲክ ክፃወትሉ ጀሚሮም ማለት እዮም። ቅድሚ ሕጂ ግን እዚ ሕቱም ንብሎ ኣብ ናይ ኮሮና እዩ ዳርጋ ቀንዲ ከም መስርሕ ተባሂሉ ሽፉን ፕላስ ንፋስ ክጨድድ ዝኽእል ከም ናይ ኣየር ማለት እዩ ክጨዶ ዝኽእል ሸሊሕ መሳሊ ተባሂሉ እዚአን ሕጂ ንዓአን ድማሳሰላ ማለት እየን። ድሕሪ ግዜ ኣብዴት ኮይኑ እዩ ኣብዚ ግዜ እዚ ሽፉን መፅኡ ማለት እዩ። ቅድሚ ሕጂ የን ድዝውተራ ነረን ኣብ ናይ ኮሮና ጥራሕ ከዓ ይዝውተራ ነረን ማለት እዩ። ሕጂ ግን ድኾነ ተቐዳድምቲ ዳርጋ በብጋንተአን ማለት እየን መብዛሕትአን ጋንታታት ዳርጋ ሽፉን እየን ዳርጋ ዝገብራ ደለዋ ማለት እዩ እንዳተለመደ መፅ
1: ስለምንታይ ሸሊሕ ዝምረፅ እንታይ ውፅኢት ስለ ዘለዎ እዩ ስለምንታይ ከ ትሸሊሕ ንብዝሎ ዘላስ ኣብ ግዜ ምቅድዳም መበናይ ነቸርክቶ ንብሎ ዘለና ስለምንታይ ኣብ ኩምሉ ይጥቀምሉ ስለምንታይ ይፈላለዩ
0: ሕጂ ናይ ውድድርን ክሮኖሜተርን ይፈላለዩ። ኣብ ናይ ክሮኖሜተር ሕጂ ዝያዳ ንፋስ ክጨደልካ ኢልካ ትመርፆ ኣብ ናይ ከፋት ከዓኒ ዝያዳ ኮንፈርት ንፋስ ክትረክብ ኢልካ ከዓኒ ኣብዚ ከፋት ትመርፅ ማለት እዩ። ሕጂ እታ ኮይና ቀዳምነት ኣብ ምርጫ ተቀዳድምቲ እዩ። ብድሕሪኡ ከዓኒ እቲ ንፋስ ገለ ሰከንድ ተኸሰብኪ ኢልካ ዓበይቲ ጋንታታት ኣብ ኣመጋግባ ኣብ ናይ ብሽክለታ ኣብ ናይ ዕጥቀን ኩሉ ዘሰይም ይመፅእ ሞት ፓወር ሽዑ እንታይ ዳ ክንረቐቐ ኣለና ኢሎም ዝያዳ ኣብ ናይ ምርቓቕ ናይ ካስኮ እንታይ እዚኣ ውፅኢታዊት ትኸውን ዝያዳ ሰከንድ ተኽስበኒ ኢልካ ኣብ ናይ ካስኮ ምርቓቕ ተኣቱ ማለት እዩ። እጂ ተረቂቑ እዚ ገለ ፐርሰንተጅ ሰከንድታት የኽስበካ ክሽፈን ከሎ ማለት እዩ። ንፋስ ይጨደልካ ኣሎ። ከምኡ ናይ ትሬን ይፈላለዩ ናይ ውድድር ካ ይፈላለዩ ማለት እዩ። ተቐዳድምቲ ኣለዉ ኮንፈርት ክደልዮም ኖርማል ካስኮ ዝገብሩ ኣለዉ ምቹእነት ይፈጥረሎ ማለት እዩ።
1: ንሆም ኣብዚ ከምዚ ንሪኦ ዘለና ንኣብነት ኣርባዕተ ካስኮ ናይ ርእሲ መከላኸሊ ኣቐሪብ ከለኻ ብዓይነት እንተርእና ንፈላለዩ ብሕብሩ ንፈላለዩ እዩ። ተቐዳድምቲ ዝመርፅዎ ዓይነት ካስኮ ከመይ ዝመስል ንስኻ ከም ሞያዊ ከም ተቐዳዳማ ኮንካ ክትሪኦ ከለኻ
0: መጀመርታ ኣብ ምርጫ ተቐዳድምቲ ድውከል ካብኡ ንናብኡ ከዓ ገለ ሰባት ከፋት ይብሉካ ገሊኦም ከዓ ሽፉን ሕቱም ይብሉካ ማለት እዩ። ከፋት ዝመርፆ ገሊኦም ንፋስ እንዳወሰዱ ዝያዳ ኮንፈርት ክረኽቡ ይደልዩ ማለት እዮም። ካብኡ ንናብኡ ከዓኒ ኣብ ናይ ሕቱም ተይልካ ከዓኒ ዝያዳ ንፋስ ክጨደልካ ኢልካ ኣብዚ ብዙሕ ከፋታት የብሉን ንፋስ ንክጨደልካ ዝያዳ ይሕግዘካ ማለት እዩ። ተቐዳድምቲ ይመርፁ ወዮም ዳርጋ መብዛሕትአን ጋንታታት ኣብዚ ሰዓት እዚ ዳርጋ ኩለን ሕቱም ይገብሩ ኣለዋ ማለት እዩ። ኣብ ናይ ከፋት ከዓኒ ተቐዳድምቲ ምቹእነት ይፈጥረሎም እዩ ንፋስ እንዳወሰዱ ክኸዱ ኢሎም ኣብዚ ከዓ ዝመርፁ ኣለዉ። እጂ ምርጫ ናይ ተቐዳድምቲ እያ ኣብ ሕብሪ ኣብ ከፋት ወይ ሽፉን ኣብ ምርጫ ናይ ተቐዳድምቲ እዩ ዝውከል ማለት እዩ።
1: ክብደት ኣለዎ ዝካስኮ ፎኪስ እዩ
0: ፎኪስ እዩ ወላ ንክትገብሮ ምቹእነት ኣለዋ ሰብ ከምዚ ክሪኦ ከሎ ሚዛን ዘለዎ ግን ነው ፎኪስ እዩ ኩሉ በብዓይነቱ ገለገለ ካብኡ ናይ ግራማት ክፈላለዩ ይኽእል እዩ ግን ኩሉ ፎኪስ እዩ። ኣብ ተቐዳድምቲ ትሪኦ ካ ህልመት ከይገበሩ ዳርጋ ኣይንቀሳቀሱን ሕጂ ዝውትር ኮይኑ እዩ ማለት እዩ ኣብ ተቐዳድምቲ ከም ግዴታ ዓይነት ምክንያቱ ተቐዳምነት ድሕነት ናይ ህይወት ስለ ድኾነ ኣብ ፎርማ ኣብ ሕብሪ ኣብ ከምዚ ደይኮነሲ ተቐዳሚቲ ከም ቅንድስ ናይ ሓደጋ ጉዳይ ማለት እያ። ብዙሓት ተቐዳድምቲ ንሪኦም ኢና ኢዶም እግሮም ተሰይሮም ርእሶም ግን ብዙሕ ካብ ናብ ድሕነት ንሪኦ ማለት እዩ ምክንያቱ ካስኮ ስለ ዝጥቀሙ ዘዘውትሩ ማለት እዩ። እጂ መብዛሕትኡ ሰብ ከማን ብሽክለታ ክገዝእ ከሎ ምስኡ ካስኮ ተዘዘውትር ህዝቢ ኤርትራ ዳርጋ መብዛሕትኡ ተጠቃሚ ብሽክለታ እዩ ሞ ኣብ ከሎ ክዛ ናይ ካስኮ ከም መሓላልፋ ይፈቱ ማለት እዩ ቀዳምነት ድሕነት ስለ ድኾነ
1: ድሕሪ ኸውን ኣለዋ ዘንዕዘበን ዘለና ከለ ዘመነፅር ከ ብሕብርታት ዝፈላለዩ ንርኢ ኣለና እስከ ከም ኣብነት ኣብ ፂኻት ዘርእየና ናይ ክልተ ሰለስተ እንታይ ትፍሉይነቱ ስለምንታይ ከምዚ ዓይነት ሕብሪ ዝምረፅ እቲ ግጅፉ ካብ ናብን ዓይነቱ ቅርፁ ዝፈላለዩ
0: ኣብ ተቐዳድምቲ ሕጂ መብዛሕትኡ ናይ ፍንጫ ይብሉካ ግዜኡ ስለ ዳኣኸለ ማለት እዩ። ቅድሚ ሕጂ ዝነበረ ኖርማል ነይሩ በዚ ንፋስ ይሕልፈልካ ዝተፈላለዩ ንፋስ ስለ ዝሕልፍ ነበረ ኣብ ናይ ንፋስ ክትፀወረ ይትኽእልን ናብ ንባዓት ይመፅእ ማለት እዩ። ሕጂ ኣብዚ መፂኡ ደሎ ግን ዝያዳ ሙሉእ ይሓትመካ ማለት እዩ። ክሳብ ኣብዚ ይሽፍኑ ኣለዎ ማለት እዩ ንፋስ ብዝኾነ ሰ ኣትወካ ዝያዳ ከዓ ከምኡ እንዳተረቐቐ ኣብ ሚዛኑ ወላት ንክትገብሮ ኮንፈርት ካብኡ እናብኡ ከዓ ኣብ ናይ ዓይኒ ብልጫ ኣለዎ ማለት እዩ እቲ ናይ ቀደም ዝነበረን እዚ ናይ ሕጅን ዝያዳ ኣብ ናይ ዓይንስ እቲ ንጥዕናኻ ወላስ እቲ ስፔሻል ኣብዚ ግዜ ዘሎ ከዓ ከምዚ መሳሊ ዝያዳ ሕቱም ሽፉን ይበሃል ማለት እዩ ብዓይነቱ ከዓ ይፈላለዩ ሙሉእ ድሽፈን ኣሎ ኖርማል ካ ኣሎ ማለት እዩ ካብዚ ኩሉ ኣብ ምርጫ ናይ ተቀዳድምቲ ድውስን ማለት እዩ።

0: ንግሩሽ ከዓ ብዩ ሃብ ይበል እየ ከምሸት ውስሮን ዘል
1: ያ ሰሚ ራሕ ደጊ እሊ ናይኪ ይኮኒ ዋሓደ ሕቕቡኪ ድድየ ሃበኒ ንግለስለኪ እሊ ናየቱ ልበልኪ ኣማን ሓቆማት ሃጌኪ ኣደ መስሊ ንደጊስና እንትል ሓደ ከ ልባስ ግንዛቤቱ
0: ንሓንለ ግባ ልግባእ ከምናይ ሕሰቡ
1: ከምናይ ሓሰቡ ልበሃል ኣለዎኒ እሊ ናየቱ ኣነ ንወሽ እዛበይ ግል ካህለይኩ ወበሊኒ እግሊ መስለኪ ለገልብየ እግል ልግበሉ ወለ ነፍሽ እግል ትርደዩ እግል ትፍተዩ ዋሓደ እንቲ ወለ ምስሊ የመ ይትሃሊ ተምሳልክ እንዳኣምሰልኩ ወይክ ተቐደሜ እንደክረይኩ ኣግል ዝሳለሙ እግል ተሓርም

ሓራይ ዝኸበርኩም ተኸታተልቲ ካብኡ ቀፂልና ንሪኢ ኸዓ ኣብ ናይ ጫማ ማለት እዩ ኣብ ናይ ስራሕና ዝርከብ ደሎ ጫማታት ዝተፈላለየ ዓይነት ሕብሪ ንሪኢ ኣለና። ከምኡ ኸዓ በብዓይነቱ ኸዓ ብታሕቲ ዳርጋ መብዛሕትኡ ፍልይነት ዝረአ ከም ብታሕቲ ገሊኡ ካርቦን ኣለዎ ማለት እዩ። ካርቦን ዝያዳት ኮንፈ ምቹእነት ይፈጥረሉ። ከምኡ ኸዓ ሚዛኑ ኸዓ ፍኹስ ይብለልካ ማለት እዩ። ከምኡ ኣብዚ ትሪኦ ገሊኡ ክብብ ዝበለ ዓይነት ገሊኡ ከዓ እዚ ከዓ ሸሊሕ ትሪኦ ማለት እዩ። እዚአን ኣብዚ ዘለዎ ያን ኣጋጣሚ ኣምፂናየን እምበር ናይ ካልኦት ተቀዳድምትሎ ገሊኡ ከም ናይ ካልሲ መሳሊ ኣሎ ገሊኡ ከዓ እዚዩ ሸሊሕ ዝኾነሎ ማለት እዩ። በብዓይነቱ ኣብ ናይ ዓቐበት ዝፍለ ጫማ ዓይነት ኣሎ፣ ዝያዳ ሙቆት ንከይፈጥረልካ ከፋት ማለት እዩ። ካብኡ ንናውእ ከዓ እዚ ከዓ ምእሰሪ እዩ ኮይኑ ንክትፈትሖ ከዓ ምቹእነት ዝፈጥር እትፈትሊ ከዓ ቅጥን ኢሉ እዩ ግን ድልዳሎ ኣለዎ ርቕቕ ኢለኒን ግን ድልዳሎ ዘለዎን ኣብ ጥላጋ ኣብ ናይ ጥላጋ መሳሊ ምእሰር ዘለዎን እየን። እዚአን ከዓ ከም ንሪአን ዘለና ኣብ ናይ ጫማ ዝተፈላለየ ሕብሪ ኣሎ፣ ዝተፈላለየ ዲዛይን እውን ገሊኡ ሽልሕ ዝበለ ኣሎ፣ ገሊኡ ከዓ ክብብ ዝበለ ኣሎ ማለት እዩ። ኣብ ምርጫ ተቀዳድምቲ ዝውከል እዩ። ካብኡ ንናብኡ ከዓኒ ኣሎ በብዓይነቱ እዚ ሕጂ ብትሕቲኡ ተርእንያ ካርቦን ኣለዎ፣ ካርቦን ይበሃል ማለት እዩ። ከምኡ እዚ ከዓ ከም ኖርማል ጎማ ማለት እዩ። ዋጋ ከዓ በብዓይነቱ ይፈላለ። ካብኡ ንናብኡ ከዓ ትድፈልዩ ከዓኒ እዚ ካርቦን ኮይኑ ዝያዳ ኣብ ሚዛን ፍኽሰት ይሕግዘካ ወላ ነቲ ኮንፈርት ከምኡ ኣብ ገለ የእቲኻ ከዓ ካብ ጨና በብዓይነቱ ይፈላለ ማለት እዩ። ብናይ ትሕቲኡ ተርኢና ብናይ ብሎን ድእሰር ኮይኑ ስካርቤት ዝበሃል ኣለዋ ኣብዚ ዝገጥማ ኣብ ናይ ብሽክለታ ፔዳለ ሉክ ዝሰጥን ሰጢሙ ይእሰር ዝያዳ ሓፍ ክትብል ከለኻ ኸዓ ኣይፍለይን ማለት እዩ። ካባኻ ባዕልኻ ተዘያ ወፂኢኻ እዮ። እዚአን ከዓ ስካርቤት ይበሃላ ማለት እዩ።

0: ካብዚ ቀፂልና እምበኣር እስከ ብዛዕባ ኣብዚ ቅድሚኻ ዘለዋ ዕጥቂ ወይ ማልያ ንብሎ ዘለና ብዛዕባ መግለፂ ክትበና ዝተፈላለዩ ዓይነት ማልያ ሓሙሽተ ዓይነት ቀሪብ ከለካ ብዛዕባ እዚአን ከንታይ መግለፂ ኢካ ክትበና እንታይ እቲ ኣብዚ መቐረብ ኢኻ ምክንያት
1: እዚአን ትሪእዎን ዘለኹም ማልያታት ናይ ዓድና ተቐዳድምቲ ኣብ ናይ ፕሮፌሽናል ድፃወትለን እዮም ሓሙሽተ ማልያታት በዚኣ ክንጅምር ናይ ሄኖ ጉምሉ ብርሃን ናይ ኣስታና ማለት እዩ እዚ ዕጥቂ መብዛሕትኡ ልጋቢ እዩ ዝያዳ ኮንፈርት ኣለዎ ፕላስቲክ መሳሊ እዩ ኩሉ ነገራት ክትሪኦ ከለካ ወላቲ ላስቲጉ ክሳብ 9 ዲግሪ ዓፂፍከያ ወላ ሓንቲ ክዕፀፍ ዝኽእል እዩ ከምኡ ማልያታት ቅድሚ ሕጂ ሙሉእ ዝነበረ ዝያዳ ኣብዚ ከምዚ ውድእ ኮይኑ ማለት እዩ ምስ ነፍስኻ ከዓ ጥበቕ ዝበለ ማለት እዩ ከምኡ ኣብ እስፒኞሎ ንኸይኩርኩሐካ ሴላ ተባሂሉ ማለት እዩ ሙችእነት ዝፈጥረልካ ኣብ ናይ ሴላ ከዓ ዝያዳ እስፒኞ ኣገዳሲ ኮይኑ ኣብ ኩሉ ኣረኣየ ኸስ ክስራሕ ኣለዎ ተባሂሉ በትናቱ ዲዛይን ስፔሻል ዕጥቂ ተሰሪሑ ከምኡ ከዓ እዚኣ ናይ ናትና ኤል ተስፋፂን ኣላትና ከም ኣብነት ኢና እዚአን ፈሊናያ ንዘን ዕጥቂ እምበር ናይ ዝተፈላለዩ ጋንታታት ካልእ ሃገራት ዘለዉ ንዚ ዕጥቂ እዮም ዝጥቀምሉ ከም ኣብነት ግን እዚአና ልዕልና ኢና ኣለና ከምኡ ከ ናይ ናትና ኤል ተስፋፂን ናይ ሙቪ ስታር ከምኡ ከም ናይ ሄኖግ ድማሳሰል ኩሉ እቲ ኮንፈርትሎ እቲ ዕጥቂ ፕላስቲክ ፕላስ ፅቡቕ እዩ ናይ ናት ናይ ኤልተስ ፋፂን እዚኣ ከዓ ከም ንዕዘቦ ዘለና ናይ ቢንያም ግርማያ ኤንኤስኤን ሎሚ ዓመት ምዛ ክለብ ኮይኑ ዝተፀንበረላ ኣብ ቱር ዲ ፍራንስ

0: ከምኡ ተቐዳድምቲ ዊን ይመፅኸ ናይ ቢንያም ግርማይ እንዳበሉ ፅበት ዕድጊ እዚኣ ንዕዘባ ዘለና ከዓ ናይ ሚልኪያስ ማእከለ ቻምፒዮን ኤርትራ 2026 ምስ ክለቡ ኮይኑ ዝሳተፈላ ደሎ ማልያ እየ። ናይ ኣማኒኤል ገብረ እግዚኣብሄር ናለትና ሊድል ትሪክ እዚኣ ከዓ ኣማኒኤል ገብረ እግዚኣብሄር ነዊሕ ዓመት ተኸዲንዋ ዝሳተፈላ ደሎ እዩ። እቲ ማልያ ከምዚ ይመስል፣ ካብኡ ንናብኡ ፍልይነት ኣለዎ። ገሊኡ ልጋብ ክብል ፀኒሐ፣ ገሊኡ ከዓ ቆራፅ ማለት እዩ። ጃስት ፓንታሎን ጥራሕ ሙሉእ ኮይኑ ኣብዚ ከዓ ናይ ላዕሊ ይመፅእ፣ ገሊኡ ካብዚ ክምለስ ፀኒሑ፣ ገሊኡ ከዓ ሙሉእ ኣሎ ማለት እዩ።
1: ናይ ላዕሊ ናይ ታሓትን እቲ ልግብ ዝበለ እዩ። እዚ ግን ዝፈላለዩ ናይ ላዕሊ በይኒ ናይ ታሕቲ በይኒ ኣይነይ ድምረፅ?
0: ኣብ ምርጫ ናይ ተቐዳድምቲ እዩ ቱታ ክህልወካ ቱታ ኣለካ ጂንስ ክትመርፅ ትኽእል ኢኻ። ኣብ ተቐዳድምቲ ግን መብዛሕትኡ ኣብ ናይ ትሬን ይጥቀምሉ ተቐዳድምቲ። ሕጂ እዚአን ንሪአን ዘለና ከም ኣብነት ኢና ኣምፂና እያ ንበር ናይ ካልኦት ተቐዳድምትና ዊን ኣሎ ኣምፂና ንሸጦ ኢና። ዝተፈላለየ ዕጥቂ ደሎ ናይ ኤሎ ዝተፈላለየ ናይ ኩለን ጋንታታት ኣለና ማለት እዩ። እዚአን ግን ከም ናይ ዓድና ተቐዳድምቲ ወኪልና ክንገልፀለን ፀኒሕና ማለት እዩ።

0: ሃገርና ኤርትራ ብባህርያዊ ጸጋታት ሃብታም እያ። ብፍላይ ከዓ ኣብ ህይወታዊ ብዙሕነት ማለት ብኣትክልትን እንስሳታትን። እዚ ዝኾነሉ ምኽንያት ሃገርና ብዘለዋ ጂኦግራፋዊ ኣቀማምጣን ዘለዋ ቅርፂ መሬትን እዩ። እዚ ቅርፂ መሬት ብሓፈሻ ኣብ ሰለስተ ክኽፈል ከሎ ቆላ፣ ከበሳ፣ ሓውስ ከበሳን ቆላን ተባሂሎም ድማ ይጥቀሱ። ካብዚ ዕሙቕ ኢልና ምስ እንሪኦ ድማ ናብ 6 ክምቀል ይኽእል። ሓደ ማእከላይ ከበሳ ማለት ከበሳ ሰሜናዊ ሓውስ ከበሳን ደቡባዊ ሓውስ ከበሳን፣ 2 ደቡባዊ ምዕራብ ቆላ፣ 3 ሰሜናዊ ምዕራብ ቆላ፣ 4 ምዕራባዊ ኣጻድፍ፣ 5 ምብራቃዊ ኣጻድፍ ማለት ሓምላይ ቅናት ሓዊስካ፣ 6 ምብራቃዊ ቆላ ማለት ገማግም ባሕሪ ሓዊስካ። እዞም ኣቐዲሞም ክጥቀሱ ዝጸንሑ ብስነ ማሕድሮም ኣብ 2 ከፊልና ክንሪኦም ንኽእል። ኣብ ዘቤትን ዘገዳምን ወይ ከዓ መሮርን ተባሂሎም ክጥቀሱ ይኽእሉ።
1: እቶም ናይ ዘቤት ንብሎም ዘለና መብዛሕትኦም ካብ ደገ ኣቐዲሞም ዝኣተውን ድሕሮም እውን ዝኣትዉ ዘለዉ ኣገደስቲ ዝኾኑ ክኾኑ ይኽእል እዮም። ካብኦም ብዘይ ንእስ እውን እቶም ናይ መሮር ደለዉና ብዙሓት ኣለዉና።
0: ኣትክልቲ ዘቤትን መሮርን ክህልውና ከለዉ ንሎሚ ብዛዕባ ዝብላዕ ፍረ ዘለዎም እሞ ኣብ ግዜ ክረምቲ ፍሪኦም ዝበጽሕ ወይ ዝበስል ናይ መሮር ኣትክልቲና ብዝያዳ ክንደስስ። ብመጀመርያ ናይ ፍረ ኣትክልቲ ዘቤት ዝኾኑ እሞ ሰባት ብጻዕሮም ተኸናኺኖም ዘፍርይዎም ምስ እንጠቅስ፣
1: እዚ ምናልባት ኩልና ጥዕምናየ እንዲና ዓመት ምሉእ ከየቋረፅና ኣራንሺ ንበልዕ ኣለና፣ ባናና ውን ንበልዕ ኣለና። ካልእ እውን ኣብዚ ቀረባ ግዜ ዝተኣታትዎ ነይሩ እዩ፣ ግን ብሰፊሑ ጠመተ ተዋሂቦ ዘሎ ከም በዓል ኣቨካዶ ኣሎ፣ ዘይትቡ ውን ኣለና፣ ፓፓያ እውን ኣለና። እዚኦም ከም በዓል ፓፓያ ዝኣመሰሉ እውን ዓመት ምሉእ ዳርጋ ዘየቋርፁ፣ ባናና ውን ከም ዝበልኩ ኣራንሺ እውን ዓመት ምሉእ ዘየቋርፁ ፍረታት ትዕድልቲ ዝኾነት ሃገር እያ ማለት እዩ። እዚኦም ናይ ዘቤት ዝኾኑ ማለት ብእንግሊሽ ክንሪኦ ከለና ዶሜስቲኬት ዝኾኑ ዘቤት ተገብሩ ኣብ ሕርሻዊ ዝተተኣታተዉ እዮም ማለት እዩ። እቲኦም ናይ መሮር ንብሎም ዘለና ግን እንታይ ይድፈልዮም? ዝኾነ ወዲ ሰብ ምትእታው ዘይገብረሎም፣ ዝኾነ ንጥፈታት ዘየካይደሎም፣ ብባህሪ ብናታቶም ድማ እናዓበዩ ፍረ ድህቡና ዝልግሱልና ዓይነት ኣትክልቲ እዮም ማለት እዩ።
0: ናይ ከበሳ ፍረታት ብሰንኪ ዝሑል ሙቐት ደንጊ ይበስል፣ ንነዊሕ ግዜ ድማ ይጸንሕ። ኣብነት በለስ፣ ወይኒ፣ ፈኪ። ናይ ቆላታት ፍረታት ብሰንኪ ምውሳኽ ሙቐት ቀልጢፉ ወይ ኣቐዲሙ ዝበስል ኮይኑ፣ ኣብነት ማንጎስ፣ ዘይቱን ዝፈርየሉ ኣዋርሕ ኣብ መወዳእታ መያዝያ ወይ ከዓ ሓምለ። ናይ ገማግም ባሕሪ ፍረታት ክሳዕ ምስከረም ጥቅምቲ ብምዝርጋሕ ክረምቲ ምስ ቀውዒ የራኽብ። ኣብነት ኣቨካዶ፣ ተምሪ።
1: ተምሪ ኣብ ኤርትራ ውሱን እዩ፣ ድሩት እዩ፣ ፀኒሑ ክኸውን ይኽእል እዩ። እዚ ተምሪ እዚ ሕጂ እንዳተተኽለ ብሰፊሑ ዝኸይደሎ እዩ ማለት እዩ። እዚ ብምሉኡ ናብ በዓል ገማግም ባሕሪ ዘሎ ሰሜናዊ ሕጂ እውን ናብ ደቡብ ገጹ ብብዝሒ ንተኽለሉ ዘለና ኢና። እዚ ቦታ እዚ ስኢልና ከይተጠቀምናሉ ዝፀንሐና ግን ዕቑር ሃብቲ ዘለዎ ናብ ረብሓና ክንቀይረሉ ዝከኣል ዝነበረ ቦታ ከይተጠቀምናሉ ፀኒሕና ኢና። ሕጂ ግን መንግስቲ ዕቱብ ኣድህቦ ሂቡ ዝሰርሓሉ ዘሎ እዩ። ብብዝሒ እናፍረና ካብ ደገ እንዳእተናን ነቲ ካብኡ ዝርከብ ድማ እንዳባዛሕናን ንቕፅለሉ ዘለና ሰዓት እዩ ማለት እዩ። ስለዚ ኣብ ምፍራይ በፂሑስ ኣብ ዕዳጋ ናይ ክስትያት ክረአየሉ ዝጀሚሩ ስለ ዘሎ ኣገዳሲ ዝኾነ እዩ። ብትሕሶ ድማ ሃብታም እዩ ማለት እዩ። ምናልባት ኣብ ዝሓለፈ ግዜ እውን ኣብ መደብ ናይ ክስትያት ቀሪቡ ዝነበረ ፍርኡ እውን ንባዕሉ ቀሊኻ ጥሒንካ ከም ቡን እውን ክትጥቀመሉ ናብ ዝኽእል ወይ ካልእ መዓላ ናብ መስተ ክትጥቀመሉ ትኽእል ዝተበፂሕዎ ዘሎ እዩ ማለት እዩ። ስለዚ ብትሕስቱ ሃብታም ዝኾነ እዩ።
0: ቀፂልና እንሪኦም ድማ ኣብ ሃገርና ዝዓበዩ ግን ከዓ ብዘይክንክን ደቂ ሰባት ኣብ ግዜ ክራማት ዝፈርዩ ተፈጥሮ ዝለገሰልና ናይ ፍረ ኣትክልቲ መሮር ዝኾኑ ከም በለስ፣ ምልዖ፣ ሳግላ፣ ዳዕሮ፣ ዓካት፣ ጋርሳይ፣ መቕዒ ዝኣመሰሉ እዮም።
1: እዚኦም ንጠቕሶም ምናልባት ምስ ውሱን ወቅቲ ክኸውን እንተኮይኑ ክንፈላለ ንኽእል ኢና ገሊኦም ኣብ ሓጋይ ዝፈርዩ ኣለዉ ድሕሪ ክራማት ምስ ወፀ ኣብ ሓጋይ ደሎ ግዜ ዝፈርዩ ኣለዉ ኣብቲ ናይ ፅድያ ዝኾነሉ ግዜ እውን ዝፈርዩ ኣለዉ ድሕሪኡ እውን ኣብ ክረምቲ ድማ ዝፈርዩ ኣለዉ ፍሪኦም ዝህቡና ማለት እዩ ስለዚ እቶም ዝተፈላለዩ ዘለዉና ዓይነት ክንድሕር ክንጠቅስ ኮይና ጋባ ዓበርካኻ ድበሃል እውን ኣሎ ምናልባት ዓበርካኻ ሕጂ ብዙሕ ሰብ ኣይፈልጦን እዩ ንሕና እውን ብዙሕ ደይንፈልጦ ኣብ ሃዲ ግን ካብቶም ብሉፃት ኢሎም ዝፅውዕዎ ብግቡእ ክበስል ስለ ዘደናግር ጥራሕ ክኸውን ይኽእል እዩ ኣብቲ ኣመጋግብኡ እንታይ ጓሪ ክመስል ከሎ ቀይሕ ክመስል ከሎ መቐረት እውን ብዙሕ ደይብሉ ክፀንሕ ይኽእል እዩ ናብ ምፅላም ገፁ ክኸይድ ከሎ ግን ኣዝዩ ሃዋ ሃዋ ዝመልሰልካ እዩ ተባሂሉ ካብ ዝጥቀሱ ሓደ ካብኣቶም እዩ ማለት እዩ ካልኦት እውን ኣለውና ማለት እዩ ከም በዓል ኣውሒ እዚ ምናልባት ብብዙሕ ዘይብላዕ ክኸውን ይኽእል ግን ሓደ ቪታሚን ዘለዎ ካብቶም ኣገደስቲ ኣትክልቲ ናይ ሃገርና ኣግራብ ናይ ሃገርና እዩ ማለት እዩ ካልኦት እውን ኣለውና ዓየ ምልዖ ኩመል ሳግላ ዳዕሮ ብዙሓት እዮም ከምዚ ኢልና ክንጠቕሶም ከለና ምልዖ ኣብዚ ሕጂ ክራማት ግዜ ዝፈረ እዩ ኣቐድም ኣቢሉ ክጅምር ይኽእል እዩ ኣብ በዓል ጉንበ

0: ዘሎ ግዜ ጀሚሩ ግን ኣብዚ ውሽጢ ክራማት ናይ መጀመርታ ዘሎ እውን ዝፈሪ እዩ ንሰብ ከማን መልዖ ትብሎ ካብ ፅባቂኡ ካብ ህርፋን ናብኡ ዘለዎ እዩ ማለት እዩ ብግቡእ እንድሕር በሲሉ ምቁር ጥዑምን እዩ ምናልባት ብስእሊ ክርአ ከሎ እንተ ዝርዮ ወይ ድማ ብኣካል ክትርዮ ከለካ ሓቆም እዮም ባ እዚ ሲ ጓሪድ ምስል ምልኩዕ ፅቡቕ እዩ ኢልካ ክትዛረበሉ ዘኽእለካ እዩ ማለት እዩ
1: በለስ ኣብ ወርሓት ሰነ ሓምለ ናሃሰ እቲ ቀንዲ ዝፈርየሉ ግዜ እዩ በለስ ዝፈርየሉ ወቕቲ ኣብ ሃገርና ናይ ክረምቲ ምልክታዊ ማለት ሲምቦሊካብ ዝኸውን መዋእል ኣቕፂሩሎም ኣብ ኩሉ ከባቢታት ከበሳ ዝሽየጥ እቲ ቀንዲ ምስላዊ ናይ ክረምቲ ፍሩታ ድማ ክኸውን በቕዒ ይርከብ ብተለምዶ ናይ ጭንጫ በለስን ኣብ ጎልጎል ዝፈርን ተባሂሉ ድማ ይፅዋዕ
0: ነዊሕ ዓመት ኣትዩ ኣባና መበቆላዊ ቀጥታ ኣይኮነን ዝተለማመደ ስለ ዝኾነ ግን ምስቶም መበቆላውያን ይዳርቃ ንቆፅሮ ንሕና ምክንያቱ ነዊሕ ዓመታት ምስ መግዛእቲ ዝተኣታተወ እዩ ኣብቲ ዓይነት እንድሕር ርኢና ኮይና ዝኩኒ ዝመስል ዝኩኒ በለስ ኢልና ንፅውዖ ኣሎ ቢጫ ድመስል ኖርማል ኩሉ ሰብ ዝሪኦን ኣብ ዕዳጋ ዝርከብን ኣሎ ፃዕዳ በለስ እውን ኢልና ንፅውዖም ኣለውና ማለት እዩ ንመድሃኒት ድኾኑ ንብዙሕ ነገር መዓላ ዝውዕሉ ካብ ዕምባብኦም ንብዙሕ ጥራሕ ፍሪኦም ዝብላዕ ጥራሕ ኣይኮነ ታብታ ፍረ ዘላ ዕምባባ ውን ንባዕላ ረብሓ ዘለዎም እዮም ማለት እዩ ኣብቲ ሕብረተሰብ እውን እንድሕር ርኢናዮ መብዛሕትኦም ካብ ደገ ዝነብሩ ዜጋታትና ናይ ዲያስፖራ ኢልና ንፅውዖም ናብ ኤርትራ መብዛሕትኦም ምስ ዕረፍቲ ግዜኦም ኣብ ክራማት እዮም ዝኣት ኣብ ክራማት ክኣት ከለዉ ምስቲ በለስ ብብዝሒ ዝረኣየሉ ብብዝሒ ድማ ቶም ዲያስፖራ ድኣትውሉን ክረአ ከሎ በለስ መፂኦም ይበሃል ዋላ እውን እኮ ሕጂ ካብቲ ሓደ ሲምቦሊክ ዝኾነ ካልቸር ናህና እንምገቦ እዩ ማለት እዩ ኩሉ ሰብ ድማ ብህርፋን ዝፅብዮን ዝቕበሎን ተኽሊ ማለት እዩ
1: ሳግላ ብጥሉሉ ማለት ብሓድሽ ይብላዕ ኣንቂፅካ ወይ ከዓ ኮረንፎ ብምኽዛን ድሓር መዓልቲ ክብላዕ እውን ይኽእል ዳርጋ ዓመት ሙሉእ ይፈሪ ኣብ ግዜ ክራማት እውን ብብዝሒ ይፈሪ
0: ሳግላ ንኣብነት እንድሕር ከይድና ሳግላ ካብቶም ምስ በዓል ዳዕሮ ዝምደቡ ምስ በዓል ሽባኻ ዝምደቡ እዩ ገሊኦም ዝብልዑ ኣለዉ ገሊኦም ዘይብልዑ ክህልዉ ይኽእል እዮም ግን ሓደ ካብኣቶም ሳግላ ካብቶም ዝብልዕ እዮም ሳግላ ብላዕ ኣይትቕላዕ ይበሃል ንምንታይ እዩ ከምኡ ዝበሃል እንድሕር ርኢናዮ እውን ሓደ ብጣዕሚ መቐረት ስለ ዘለዎ ነቲ መቐረቱ ድማ ካልኦት ተፀባእቲ በላዕቲ እውን ኣብ ውሽጡ ስለ ዝኣትዉ ሓሰኻ ድማ ስለ ዝገብር ከም ጣዕሚናቱ ስለዚ ኣብ ውሽጡ ሓሰኻ ክፀንሐ ይኽእል እዩ ተባሂሉ ሳግላ ብላዕ ኣይትቕላዕ ይበሃል እዩ ስለዚ ካብቶም ምቁራት ዘለዉና እዮም እዚኦም ብሓድሽ ከሎ ክትበልዖም ከለካ ዝበለፀ ክኾን ይኽእል እዩ ተዘይኮይኑ እውን ኣንቂፅካ ንተወሰነ እዋን ማለት ነዊሕ ከይከውን ይኽእል እዩ ኩሉ ኣብ ነዊሕ ግዜ እንዳደኸመን እንዳተበላሸወን ክኸይድ ይኽእል እዩ ግን ነዊሕ ግዜ እውን ኣንቂፅካ ክፀንሕ ዝኽእል ኮረንፎ ተባሂሉ ይፅዋዕ ማለት እዩ ብምንቃፅናቱ ማለት እዩ
1: ዓካት ኣብ ገማግም ሩባታት ጋሽባርካን ካልኦትን ይርከብ ዓመት ሙሉእ ፍረ ዓካት ይርከብ ግና እቲ ዝበዝሐ ኣብ ውዕያ ኣዋርሒ እዩ
0: ዓርኮብ ከባይ ሓደ ካብቲ ሲምቦሊክ ዝኾነ ናይ ኤርትራ እዩ ማለት እዩ ብብዝሒ ኣብቶም ሩባታት ናይ ኤርትራ ዘሎ ዓበይቲ ሩባታት ከም በዓል ናይ ጋሽ ባርካ ዓንሰባ ኣብዚኦም ከባቢታት እዚኦም ኣብ ገማግም ናይ ሩባ ኣብ ከባቢኡን ዘሎ ቦታታት ዝፈሪ እዩ ማለት እዩ ዓካት ብዙሕ ረብሓ ኣለዎ ኣብ ክረምቲ ክትረኽቦ ትኽእል ሙሉእ ዓመት ሙሉእ ኢኻ ክትረኽቦ ትኽእል ሕጂ ፍሪኡ ኣገዳሲ ዝኾነ ከም መስተ ክትቆመሉ ትኽእል ክወፀሉ ዝኽእል ኣለዎ ማለት እዩ ካብታ ፍረ ኢና ንዛርብ ዘለና ሕጂ ኣብታ ፍረቲኣ እውን ኣብ ውሽጣ ዘሎ ንመልጎም መስርሒ ንካልኦት ቅርፂ መስርሒ ክንጥቀመሎም ንኽእል ድሕርዚ እውን ኣለውና ማለት እዮም ስለዚ ብዙሕ ረብሓ ኣለዎ ብዓብዪ ትገረብ እንድሕር ከይና ተባዕታይን ኣንስታይን ኣሎ እቲ ተባዕታይ ዝበሃል ተሪር እዩ ስጋብ ምንፃፍ ናይ መንገዲ ባቡር ክኾን ዝኽእል ኣብ ግዜ ገድልታትን ዝነበረሉው ንድፍዓት ክፃወር ስለ ዝኽእል ተሪር ስለ ዝበሃል ክጥቀምሉ ዝፀንሑ ኣቦታትና ናያታትናን እዩ ማለት እዩ ካልእ እውን ንብዙሕ መዓላ ናይ ላኻናቱ ዘሎ ናብ ዘንቢል ተንኮቦት ካልኦት ቅርፅታት ክስርሓሉ ዝኽእል ኣብ ኢንዱስትሪ ዓብዪ ረብሓ ዘለዎ ኣትክልቲ ንሕና እዩ ማለት እዩ። ስለዚ ዕሽሽልካ ክርአ ዘይግቦ ተኽሊ እዩ።
1: ጋርሳይ ኣብ ደሮቕ ቆላ ዝርከብ ቋጥቋጥ ኮይኑ ኣብ ጉንበተ ሰነ ይበስል። መቒዕ ፍርኡ ምጥሖ ወይ ኣጉሉም ተባሂሉ ይጽዋዕ። ጋርሳይን መቒዕን ኣብ ግዜ ደርቂ ህጹጻት ምግቢ ኮይኖም የገልግሉ፣ ከምኡ ድማ

እንታይ ካብቶም ሓደ ትፃወሩ ሓደ ዓይነት እዩ ማለት እዩ። ሓደ ፅቡቅ ዝኾነ ፍረ ኣለና ማለት እዩ። እሱ እውን ካልኦት እውን እዚኦም ሕጂ ኣብ ክረምቲ ዝበፅሑ ኢና ንዛረብ ዘለኹ እምበረ ኣድሂብና ኣብ ሓጋይ እውን ብዙሓት ከምኡ ኣለውና። በዓል መሶቃ፣ ሓበኔ፣ ካልኦት ዝበሃሉ እውን ኣለውና ንኣሽቱ ዝኾኑ ዓይነት ፍሪኦም ደቀቕቲ ዝኾኑ

0: ዓብዪ ኣግራብ እዩ። እዚ ድማ እዚ ምናልባት ኣብ ተወሰነ ድሩት ናይ ሓውሲ ከበሳ ክርከብ ዝኽእል እዩ። ሓውሲ ከበሳ ናብ ቆላን ገፁ ዝርከብ እዩ። ግን ኣብ ሰዓት እዚ እናበረሰ ይኸይድ ኣሎ። ምናልባት ተመሊሰ ድሓር ክሪኦ ክእል ኹን ወይ ድማ ተጠቀስከውን ፅቡቅ እንድዩ ንጥሪት ኣቁፅልቱ እንዳ ጉንዱን እንዳ ቆረፁ ስለ ዝህብዎ እንደለዉ ኣብ ምብራስ ገፁ ይኸይድ ኣለዉ ማለት እዩ። ሓደ ካብቲ ፀገምና እምበር ፍሪኡ ኣብ ውሽጡ ዝርከብ ትሕዝቶ ኣብታ ፍረ ዘሎ ከም ፀባ ልዑል ቪታሚን ሲ ዘለዎ ተኽሊ እዩ። ስለዚ ኣገዳሲ ዝኾነ እዩ እውን ሕጂ ኩሎም ክንሪኦም ከለና እዞም ዓይነት ኣግራብ ናይ ፍረ ኣግራብ ኢልና ንፅውዖም ብቪታሚናት ሃብታማት ዝኾኑ እዮም። ኩሎም ድማ ክንጥቀመሎም ንኽእል ኢና። ንኣብነት ኣበንጉል ኣይጠቀስኩልካ ክኸውን ንኽእል እዩ። ኣበንጉል ሓደ ካብቶም ኣብ ሓጋይ ኣብ ካልእ ግዜ ዝበቕሉ ስለ ዝኾኑ ኣብ ክራመት ኣይትረኽቦን ኢኻ። ፍሪኡ ግን ልክዕ ከምዚ ካልኦት ንረኽቦም እዚ ናይ ፉል ድመስል ማለት ክስራሓሉ ዝኽእል ኣብ ውሽጡ ዘለዎ እዩ ትሕዝቶ። ሕጂ ኩሎም ብትሕዝቶ ሃብታማት እዮም። ሓምታ ዝበሃል ኣብ ግዜ ቀደም ኣብ ዝነበረሉ ኣብ ሲሎም ይበልዕዎ ኣብ ግዜ ጥሜቶም ዝዕንገልሉ ዝነበሩ ተኽሊ ናይ ክስታይ ምዃኑ ፍረ ምዃኑ እፈልጥ እየ። ግን ብኣካል ኣነ ኣጋጣሚ ኣይተጓነፈንን ወይ ድማ ኣይፈለጥክዎን ኣለ። ማዕረ ምፆ ተባሂሉ ዝፅዋዕ ዓይነት ተኽሊ ኣሎ። ምናልባት እዚኦም ሰግራብ ኣይኮኑን ኣብ ታሕቲ ባይታ ለመም ኢሎም ዝኸዱ ምስ ንኣሽቱ ኣትክልቲዮም ማለት እዩ። ክልተ ዓይነት ዓሌት ድማ ኣለውና ኣብኦም ክንሪኦም ከለና፣ ሓደ ኩሉ ሰብ ዝፈልጦ ቀይሕ እዩ። እቲ ሓደ ግን ናብ ፅልም ኢሉ ዝኸይድ ናብ ሓሙኽሽታይ ድሓር ድማ ናብ ፅልም ኢሉ ዝኸይድ፣ ፅልም ኢሉ ክኸይድ ከሎ ድማ ስጋብ ክንዲዚ ዝኣክል ደለዎ እዩ። በቃ ዳርጋ ናብ ወይኒ ዝቀራረብ እዩ። እንዴ ኣነ ኣጋጣሚ ብንእሽተይ ከለኹ እየ ኣብ ገጠር ምስ ከድኩስ ኣብኡ ረኺበ ምስ ጣዓምኮ ስጋብ ሕጂ ኣብ ውሽጠይ ዘሎ ጣዕሚ መቐረትን ከስተማቕሮ ዝኽእል እዩ ማለት እዩ። ብኸምኡ ኸማን እቲ ከባቢ ነዚ ክበልዑ ዝኽእሉ የዕዋፍን ለመምታን እውን ስለ ዝመፅዎ ኣራዊት ኣብ ትሕቲኡ ይርከብ እዩ ተባሂሉ ስጋብ ድፅዋዓሉ ገባብል ገለምታት እዩ ማለት እዩ። ስለዚ ኣለዉና ብዙሓት እዮም ማለት እዩ። ከምዚ ዓይነት ትጠቕሶ ዘለካ እውን
1: ኣብ ግዜ ክረምቲ ኣብ ትሕተ ባይታ ዝፈርዩ ምስ ንርኢ ኣሽንጦ፣ ሻምገ፣ እኽታ፣ ኣፍዕሾ ወይ ማያፅግቢ፣ እኹርታ፣ እዚኦም ኣብ ግዜ ክረምቲ ብስሮም ዝፈርዩ ከይጠበስካ ዝብልዕ እዮም። ቃንጥሻ፣ ካብ ቃንጥሻ ኣጉለ ዝበሃል ዓይነት ኣብ ከበሳ ኣብ ግዜ ክረምቲ ኣብ ጉላ ኣብ ናሓሰ ዝፈርዩ ከም መግቢ ተሰሪሑ በሲሉ ወይ ተኸሺኑ ይብላዕ።
0: እዚኦም ኣስማቶም ኣብ ተፈላለየ ዓይነት ኣስማት ክህልዎም ይኽእል እዩ። ኣብ ገሊኡ ኣሽንጦ ርእሲ ቆልዓ ኢሎም ዝፅውዕዎም፣ ግን ኣብ ካልእ ኣኺታ ኢሎም ዝፅውዕዎ ከምኡ እንዳበለ ኣብ ከከባቢ ይፈላለ እዩ። ግን ንኣብነት ኣሽንጦ ኩሉ ሰብ ዝፈልጦ ኣብ ኩሉ ቦታ ድማ ድዝውተር እዩ። እዚኦም ኣብ ትሕቲ መሬት ልክዕ ከም ናይ ድንሽ ምናልባት ከምኡ ኮይኖም ዝፈርዩ እዮም። ኣብ ሲልካ ድማ ምብላዕ ዘየድልዮም እዮም። እንታይ እዩ ደኣ ኣብ ዕቤቶምን ወይ ድማ ኣብቲ ምትእታታዎምን ቀጻልነት ዘየብሉ ስለምንታይ ኦም ከ ናብ ምፍራይ ደይከድና እንዳሕሪ ኢልካ እቲ ዝህብዎ ፍረ ንኣሽቱ ስለ ዝኾነ ኣብቲ ካልእ ፍረ ስለ ዘድህብ ናብ ዕዳጋ ስለ ዘድህብ ይትሕዝቢ እምበር እዚኦም ብትሕዝቶ ሃብታማት እዮም። ሰባት ድማ ክጥቀምሎም ዝኽእል እዮም። ሰብ ከማን ምትእታው ዘየድልዮ ክንክን ብምግባር ክዕቀቡ ዝግብኦምን ረብሓ ዘለዎምን ዓይነት እዮም ማለት እዩ። ከም በዓል ሽንጦ ንብሎም ዘለና ማለት እዮም። ማያፅግቢ ኢሎም ዝፅውዕዎ ንኣብነት ኣሎ። እንታይ እዩ ማይ ኣብ ውሽጡ ስለ ዝሕዝ እሱ ክትበልዖ ከለኻ ልክዕ በቃ ከምዚ ኣብ በረኻ ፀኒሕኻ ዘርውየካ እዩ ማለት እዩ። እዚ ሕጂ ምስ ገሊኡ ቦታታት ስለ ዝፅዋዕ እምበር ማያፅግቢ ወይ ካልእ ሽም ኢሎም ዝፅውዕዎ ኣስማት ኣለዉ። ሕጂ ብዙሓት እዮም ዘለዉና። ገሊኦም ካብቶም ዝጠቕስዎም ብጣዕሚ ዝገርመካ ስጋብ ክንዲዚ ዝኸውን

0: ናይ ሰራውር ዘለዎ እዩ። እዚ ሰራውሮ እዚ ድማ ክብላዕ ዝኽእል ተባሂሉ ዝፅዋዕ ዝነበረ እዩ። ኣብ ሰዓት እዚ ግን ኣብ ምፅናት እዮም ዘለዉ እዚኦም። ዳርጋ ኣለዉ ኢልካ ተሓተትካዮም የለን እዮም ዝብሉካ። ስለዚስ ዓበይ ዕቱብ ዝኾነ ስራሕ ይፅበየና ከም ዘሎ እዩ ከረዳእና ዝኽእል ማለት እዩ።
1: ዓይነት ሓምሊ ኮይኖም ኣብ መሮር ዝዓብዩ ኣብ ግዜ ክረምቲ ዝፈርዩ በሲሎም ድማ ዝብልዑ ምስ ንርኢ ከም ሓምሊ ጊደበሉ፣ ሓምሊ ኣድጊ፣ ሓምሊ ሽበኒ፣ ሓምሊ ብርናሃዮ ወዘተ ክጥቀሱ ይኽእሉ።
0: ሳላ ጊደበሉ እግሪ ተተኺሉ ብዙሕ ንኩሎም ኣለዎም በብናቶም ማለት እዩ። ምክንያቱ ገድሊ ኤፍር ሓደ ካብቲ ፅምኢ ጥሜት ኩሉ ዝፃወሩሉ ግዜ ብዝነበሩሉ ግዜ ኣብ በረኻታት ረኪቦም ድማ ዝጥቀምሎም ዓድታት እውን ክረምቲ እኽለን ትሕዝቶአን ኩሉ እናወድኣሉ ዝኸዳ ብሓምልቲ በሊዐን ሓዲረን ክረምቲ ዝወፃሉ ግዜ ድማ የለን ኣይኮነን፣ ካብዚ ዝቀልል ክስታይ ኣይኮነን። እዚኦም ኣብ ብዙሕ ድማ ኣብ ዓድና ኣብ ብዙሕ ቦታ እዮም ዝርከቡ። ንሕና ግን ክንጥቀመሎም ስለ ዘይፀንሐና ኢና። ኣብዚ ሰዓት እዚ ሓንቲ ከበስረካ ማለታይ ማለት ሚኒስትሪ ሕርሻ ነዚኦም ኣድህቦ ሂቡ ኣብ ምርምር ኣብ ትሕቲ ውሽጢ ናብ ዘቤት ክኣትዉ ዝኽእሉሉ ሰብ ድማ ክጥቀመሎም ክኽእል ኣብ ምፍራይን ኣብ ምዕቃብን ኣብ ምብዛሕን ይርከብ ኣሎ። ስለዚ ኣብ ዝመፅእ ግዜ ኣብ ውሽጢ እቲ ንምገቦ ኣመጋግባና ተኣታትዮም ብስሩዕ ድማ ቀፃልነት ብዘለዎ መንገዲ ክንምገቦም ክርኢ ተስፋ ይገብር ማለት እዩ።

0: ከም መቐፀልታ ናይቲ ኣቐዲምና ክንገልፆ ዝፀንሕና በብናቱ ፓርቲ ናይ ካስኮ ናይ ዕጥቂ ናይ ጫማ ኢልና ከምኡ ከ ተቐዳድምቲ ኣብ ናይ ውሽጣዊ ክወዝቦ ዘለዎ እዚአን ሓደሽቲ ኩሉ ተቐዳዳማይ ዘዘውትሮ ማለት እዩ። ዝያዳ ጭዋዳ እንተ ደኺሙ ከመይ ጌርካ ፀባ ሓድሽ ተቐዳዳማይ ኮንካ እቲ ዝተባህለካ ትሬንድ እዩ ወይ ናብቲ ውድድር ኣቲኻ ናብ ዓወት ትበቅዕ እዚአን ከም ክረቲን ተባሂለን ጭዋዳ ሳይዝ ይውስኻ ማለት እዩ። ኣብዚአን ክረቲን ማለት እዩ ገለገለ ኣሎ ክሳብ 1 ኪሎ 2 ኪሎ ግድን ዘወስኸካ። እዚአን ንሪአን ዘለና ከዓ እቲ ኣዋሳስድኡ ኣብ ውሽጢ ኣለዎ ስኮብ ማንካ መሳሊ ኣብ ናይ 250 ሚሊሊተር ጌርካ በፅቢፅካ ትሰትዮ ማለት እዩ። ከምኡ ገለ ሰባት ዝልከ ይመስሎም ወይ ኣይኮነን እዚአን ናይ ማንካ ዓቂንካ በፅቢፅካ ትሰትየን እየን ማለት እየን። ከምኡ ከዓ ኣብ ናይ ዚ ወይ ፕሮቲን ይበሃል ወይ ፕሮቲን ጎልድ ስታንዳርድ እዚአን ወይ ፕሮቲን ከዓኒ ነቲ ማስል ሓድሽ ሰብ ኮንካ ከመይ ጌርካ ሎማዓንቲ ደኺምካ ፅባሕ ሓይልኻ ከመይ ገይሩ ተተኪኡ ይሓድር ግድን ተቐዳድምቲ ጥራሕ ዘይኮነ ኣብ ዝተፈላለየ ክወዝቦ ይረአዩ ኣብ ናይ ቦዲ ቢልደር ወላ ገለገለ ተቐዳድምቲ ኣብ ናይ ደገ ዝተፈላለየ ሰብ ይወዝ እዩ። ገለ ሰብ እውን ኣሎ ምስ ፅማቕ ድወዝዶ ማለት እዩ። ከምኡ
1: ሕክምናዊ መደክር ክሉ ተመረፅ ድዙ
0: እዚ ሕጂ ወላ ሓንቲ ገብረካኒ ፀገም ዘለዎ ኣይኮነን እንቃቑሖ ስጋ እቲ ፕሮቲን ዝበሃል ዓሳ እሱ ተዘይረኺብ ክያስ ኣብዚ ኣብ ከም ምርጫ ተኣቱ ኣለኻ ማለት እዩ። ካብ ናይ ስጋ ዓሳ እንቃቑሖ ኢልና ከዓ እቲ ቀንዲ ዝፈልዩ ከዓኒ እንቃቑሖ ስጋ ኢልና ዶንጊ ክሰርሕ ከሎ እዚ ግን ዝያዳ በቲ ትወዝዶ ቀልጢፉ ናብ ስራሕ ስሩሕ ይጅምር በቲ ዝሰርሐሉ መንፅር ከዓኒ ብልጫ ናይዚ ከዓ ምስኡ ኣብቲ ናይ ስጋ ዓሳ እንቃቑሖ ኢልና ምስኡ ፋት ኣሎ። እዚ ግን ንበይኑ ፕሮቲን ጥራሕ ማለት እዩ ትፋት የእለሎ ማለት እዩ።

ብልጫ ክልተ ብልጫ ቀልጢፉ ይሰርሕ ናብ ስሩሕ ይጅምር ቀልጢፉ ተኸላይ ከዓኒ ፋት የብሉን ፕሮቲን ጥራሕ ትረክብ ኣለኻ ማለት እዩ። ዓቐን ከዓ ካርቦሃይድሬት ኣለዎ ማለት እዩ። ከምኡ ዚአንካ ተወሰኽቲ ኤስኤስ ይበሃላ ተቐደድምቲ መብዛሕትኡ ኣብ ብሮኳ በፅቢፆም ዝወዝወ እዚአን ኤስኤስ መብዛሕትኡ ኣብ ብሮኳ በፅቢፆም ዝያዳ ኤነርጂ ሂበካ ሓይሊ ሂበካ ማለት እዩ። ዜና ኣለዋና ጀል ተባሂለን ይፅውዓ ተቐዳድምቲ ዝወዝወን ኣብ ውድድር ማለት እየን። ዜና ኣብ ድወዝሉ ንገለ ሰከ ደቃይቕ ኤነርጂኻ ሓፍ የብሎ ማለት እዩ። እዋ ከይዱ ከዓ ክሳብ 30 ደቂ ቁሩብካ እንዳጎደለካ ይመፅ ማለት እዩ። እዝን እዝን ዳረጋ ይመሳሰል እዩ። እዚ ብቡራኳ መልክዕ ይውሰድ፣ እዚ ከዓ ብጀል ይውሰድ ማለት እዩ።

hireti yapanlar gitgisi de değil selam antre hurele abi.

0: ሕራይ ንኸም ፅቡቅ መገለፂ ክትበና ፀኒሕካ ክግለፅ ዝግብኦ ዘይተገልፀ ከሎ ክእል እዩ። ግን ሎሚ ኣብዚ እናተኪርና ንተኸታተልቲ መብሪ ክንብብ ስለ ዝደለና ነ ዝሃብካ ና መብሪ ብስምን ብስም ተኸታተልቲ ንምስልካ ብዛዕባካ ከዓ ክንፈልጥ ተቀዳዳማይ ከምዝነበርካ ፈልጥ ንተኸታተልቲ ንካ ክፈልጡካ ስለ ዘለዎም ዝረሃብካ መግለፂ ከዓ ሓደ ሞያዊ ከምዝሃቦ ንክርድኡ ምእንታን ድሕረ ባይታኻን በፅሕካ ዘለካ ደረጃን
1: ኣነ ተቀዳዳማይ ናኦም ኣኮነን ይበሃል። ተቀዳዳማይ ኮርስ ካብ ዝጅምር ዳርጋ 13 ዓመት ኣለኒ። ንእሽተይ ቆልዓ ከለኹ ወዲ 13 ዓመት ከባቢያ ጀሚረ ማለት እዩ። እዚ በፂሐ ደለኹ ከዓ ብሳልሳይ ዲቪዥን ናይ ማውንቴን ጀሚረ ካብ ሳልሳይ ዲቪዥን ከምኡ ንኣሽቱ ጋንታታት ምስ ዋርሳይ ጋንታ ኣኪለ ባሕሪ ደሰልጥና ከምኡ ከዓ ካብ ሳልሳይ ዲቪዥን ናብ ካልኣይ ዲቪዥን ምስ ጋንታ ክለብ ኤሪተል ተፀንቢረ ናብ ቀዳማይ ዲቪዥን ሰጊረ ክሳብ 7 ዓመት ከባቢ ምስ ጋንታ ኤሪተል ከይደ ማለት እዩ። ምስ ክለብ ደንደን ከዓ 2 ዓመት ገይረ ነይረ ማለት እዩ። ካብኡ ቀፂለ ኣብ ናይ ዞባ ማእኸል ካብተን ዓበይቲ ዝበሃላ ውድድራት 2 ቻምፒዮን ዞባ ማእኸል 2019 20 ኣብ ቀዳማይ ዲቪዥን ቻምፒዮን ኮይኑ ዕውት ከምኡ ከዓ ዙር ዞባ ማእኸል 22 23 ከዓ ኣብ ናይ ዙር ዞባ ማእኸል ቀጠልያ ማልያ ወሲደ እያ ማለት እዩ። ከምኡ ኣብ ናይ ቻምፒዮን ኤርትራ ቶፕ 10 ዝተዓወት ኩሉ ኣሎ ናይ ዩሲኣይ ስልጠና ወሲደ ሳውዝ ኣፍሪቃ ከምኡ ከዓ ናሽናል ቲም ምስ በዓል ዳንኤል ተክለ ሃይማኖት ምስ ዓበይቲ ኣሕዋተይ ዙር ኣልጀርያ ተሳቲፈ ደሓኒ ከምዚ ዓይነት መሳልሎ ካብኡ ናብኡ ከዓ ኣብዚ ሕጂ ከዓ ንኣሹ ተቀደድምቲ ቆልዑ ንኸሰልጥን ብዙሕ ፕሮግራም ገይረ ምስ ዓበይቲ ኣሕዋተይ ደሕግዙን ኣለዎ ማለት እዮም። ግጅፍ መደብ ኣለና ንኣሽቱ ቆልዑ ከመይ ጌርና ናብ ዝለዓለ ደረጃ ንክበፅሑ በቲ ዝሓለፍናዮ ተመክሮ ከምኡ ከዓ ዝተምሃርናዮ ናይ ስልጠና ዩሲኣይዲ ብዙሕ ሓገዝ ሓቲተ ካብ ዓበይቲ ኣሕዋተይ ኣብ ናይ ምስልጣን ይርከብ ኣለኹ። ሕጂ ጀሚር እዮ ምስ እዛ ስራሕ ሓዳሻ። ስለዚ ኣምላኽ ይሓግዝ ከተባውዕና ሞራል ክቡና ከዓ ካብ ብዙሓት ሰባት ጌጋታት ክህሉ ይኽእል እዩ። ካብዚ ዝገለፅክዎ ፍቲነ ድብል ምበር የሕሊፈ ይብልኒ እቶም ዓበይቲ ኣሕዋተይ ዝያዳ ክገልፅዎ ከለዉ ዝያዳ እቲ ሰብ ብልክዕ ክርድኦ ይኽእል ናተይ ከዓ እቲ ንዓቕመይ መግለፂ እዚአነን በቲ ዝተረድኦም ክርድእዎ ዘይተረድኦም ከዓ ኣብ ስራሕ ይመፅኦም ጥዕ ገይሮም ተተወኪሶምኒ ካብ ሰብ ሓቲተ ድ ወይ በቲ ኣነ ዝፈልጦ ተመኩረይ ጥዕ ገይረ ናብ ተዓዘብቲ መልእኽቲ ክሕልፍ ይኽእል እየ ማለት እዩ።
0: ብወገና ከዓ ተቀዳዳማይ ብሽክለታ ናኸም መኮነን ስለቲ ኣብ ስራሕካ ንፅኢና ምቕሉል ኣቀባብላ ጌርካ ዝተቐበልካና ብዛዕባ ዘለዎ ትሕሶ ናይ ዝገዛ ክትገልፅልና ምካልካ ብስመን ብስም ተኸታተልትን ከመስግነካ ፈቱ ኣብ ቀፀልካ ብሰፈለን ብሰፍሐን ትሕዝቶ ዘለዎ መደብ ክንረኸብ ተስፋ ይገብር ንዝሃብካና መብርህ ግን እኽእል እዩ ከመስግነካ ይቀኒለይ
1: ንዩ

ባርከስ ዝኸበርኩም ተኸታተልቲ መደብ ማእገር ንክልተ ሰዓት ክፍኖ ፀንሐ ናይ ኣየር ሸፈንና ኣብዚ ዛዚምና ኣለና። ከምዚ ኣብ ቅድምን ድሕርን ትሕዝቶ መደባትና ክትከታተለዎ ፅናሕኩም። ኣብ ከባቢ እንዳ ማርያም እትርከብ ትካል መሸጢ ብሽክለታን ናይ ኣቑሑ መቀያየርን ናብኣ ብምምፃእ ምስ ተቐዳዳማይ ብሽክለታ ናሆም መኮነን ንሓፈሻዊ ኣብ ብሽክለታ ንዝርከብ ዕጥቂ ካስኮ ጫማ ካልእን ክገልፀልና ፅኒሑ ብዝሃበና መብርህ ድማ ገለ መረዳእታ ሒዝኩም ክትኮኑ ተስፋ ንገብር። ንስለ ምክታልኩም ኣዝና ንመስግን። ምስ ሰኣላይ ሰሎሙን ኣብርሃ ብምዃነ ምሳኹም ሓቢረ ፅንሐ። ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ሰላም መዓልቲ።

0: ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 6 ወርሒ 8/2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት እንታይ እዩ ዝመስል ብዝርዝሩ ሒዝናልኩም መፂና ኣለና። ብደረጃ ሃገር ዝነበረ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 108 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 8፣ ፎክስ መጉዳእቲ ድማ 19። ኣብ ንብረ ዝወረደ ዕንወት 427268 ናቕፋ ዝግመት ዕንወት ኣብ ዝሓለፈ 2 ሰሙን ተመዝጊቡ ተዓዚብና። ብዞባታት ደረጃ ዝነበረ ፀብፃብ ምስ ንዕዘቦ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 11። ኣብ ንብረት ዝወረደ ዕንወት 55600 ናቕፋ። ናብ ዞባ ደቡብ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታት 13፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ኣይነበረን። ኣብ ንብረት ዝወረደ ዕንወት ድማ 43918 ነይሩ። ኣብ ዞባ ዓንሰባ ዝተመዝገበ ስታስቲካዊ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 6፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1። ኣብ ንብረት ዝወረደ ዕንወት ድማ 216,000 ናቕፋ ዝግመት ዕንወት እዩ። ምናልባት ምስቲ ዘጋጠመ ሓደጋታት ኣወዳዲርና ምስ ንዕዘቦ ቁፅሪ ሓደጋታት 6 ክነሱ ዘጋጥም ዘሎ መጠን ዕንወት ድማ 216,000 ናቕፋ እዩ። እዚ ድማ ኣብ ዝሓለፈ እዋን ኣብ ዝሓለፈ 2 ሰሙን ኣብ ዞባ ዓንሰባ ዝተኸስቱ ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት ምንባሮም ገለ ስእሊ ክህበና ዝኽእል ሓደ ስታስቲካዊ ፀብፃብ እዩ። ናብ ዞባ ጋሽባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 15፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ 6። ኣብ ንብረት ዝወረደ ዕንወት ድማ 58750 ናቕፋ እዩ ነይሩ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብፃብ ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 1። ኣብ ንብረት ዝወረደ ዕንወት ድማ 53,000 ናቕፋ ዝግመት እዩ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ቁፅሪ ሓደጋታት 2፣ ካልእ ዝተረፈ መጠን ሞት፣ ከቢድ ዕንወት፣ ፎክስ መጉዳእቲ ከምኡ ናብ ንብረት ዝወረደ ዕንወት የለን ዝብል ስታስቲካዊ ፀብፃብ ኢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ንሰግር ድማ ከምዚ ኣብዚ ተዘርዚሩ እንዕዘቦ ዘለና። እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ኣብ ዝሓለፈ 2 ሰሙን እውን እቶም ዝዓበዩ ጠንቅታት ኮይኖም ቀፂሎም ኣለው። ብዝርዝር ምስ ንዕዘቦ መስመርካ ዘይምሓዝ 15፣ ሓደገኛ ኣመራርሓ 12፣ ቀዳምነት ዘይምሃብ 16፣ ብዘይ ኣገባብ ንድሕሪት ምምላስ 11፣ ርሕቐትካ ዘይምሕላው ድማ 18 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ዓቲብና ክንሰርሕ ከም ዘለና እዚ ብቐፃሊ እንረኽቦ ዘለና ስታስቲካዊ ፀብፃብ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ኣብ ዝሓለፈ 2 ሰሙን ካብ ዝተኸስቱ ወይ ድማ ካብ ዝተዓዘብናዮም ሓደጋታት ብስእላዊ መግለፂ ካብኦም እንታይ ክንምሃር ክንዕዘብ ኣብ ንፍትነሉ ድማ ከምዚ ዝንዕዘቦ ዘለና እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ መደበር ዘጋጠመት ሓደጋ እያ። ብሰንኪ መስተ ዘጋጠመ ሓደጋ እዩ። እቲ ዝርዝሩ እንታይ እዩ ዝመስል፣ ጠንቂ ሓደጋ እንታይ እዩ፣ ዝወረደ ሳዕቤን ከ እንታይ እዩ ዝመስል፣ ነዚ ንክገልፀልና ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ናብዚ ዓዲምኒ ኣለና። ናብ ዋስክረኩም
1: እዛ ንሪኣ ዘለና ሓደጋ ብዕለት 19/8/2026 ሰዓት 5 ቢል ይኸውን ወጋሕታ ነይሩ ማለት እዩ። ተኸሳሲ ኣብ ላጌቶ 3 ኣምሲ መስተ ድሕሪኡ ካብ ላጌቶ ተወጊሱ ንሓደ ዓርኩ ን4 ስመራ ክብፅሕ ኢሉ 4 ስመራ ፅሒኡ ክምለስ ከሎ ኣብ ከባቢ መደበር ዘላ ደሴት ትራፊክ ኣዋ ክበፅሕ ተኸሳሲ በቲ ዝነበሮ መስተ ምስኡ እውን ነይርዎ ድቃስ ተወሳኺ ድቃስ ስለ ዝነበሮ ብኡ ተኪሉ ኣብ ደሴት ኣትዩ ኣብ ልዕሊ ሂወቱ ቀሊል ጉድኣት ኣብ ልዕሊ ምስኡ ዝነበረት ተሳፋሪት ውን ቀሊል ጉድኣት ክብፅሕ ከሎ ኣብ ልዕሊ መኪና ከዓ ከቢድ ጉድኣት ኣብፅሑ። ስለዚ ተኸሳሲ መስተ ሰትዩ በቲ ናይ መስተ ዝኣክል ከዓኒ ናብ ድቃስ ስለ ዘምርሐ ብሰንኪ እዚ ሕጂ ናብ ደሴት ትራፊክ ተኺሎ ኣትዩ። ካብዚ ሕጂ እንታይ ክመሃሩ ዘለዎ መሲሉካ ኩሉ ግዜ መስተ ሰቲኻ ተሽከርካሪ ክምራሕ ከምዚ ዓይነት ሓደጋ የጋጥመካ ከምኡ እውን ናብ ድቃስ ን ከምዚ ዘቀሶ ሰብካብ መስተ ተበጊሱ እቲ ድቃስ ዝመፆ ካብ መስተ ተበጊሱ እዩ። እቲ መራሒ ተሽከርከርቲ ኩሉ ግዜስ ብጥንቃቐ ክመርሑ ኣለዎም። ካብ ኩሉ መስተ ሰትዮም መኪና ክመርሑ የብሎምን። ብሰንኪ መስተን ብሰንኪ ከምዚ ዝበል ክበፅ ናሕ ናይ ድቃስን ብዙሕ ዕንወትን ጉድኣትን ኣብዚ ህወትን ኣብ ንብረትን ብዙሕ ጉዳኣትን ዕንወትን እዮም ስለ ዘለዉ ካብዚ ጠንቂቖም ክመርሕ ኣለዎ።
0: ዝኸበርኩም ተኸታተልትና ከምዚ ምርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ጠንቂ ናይ ዝንዕዘቦ ዘለና ሓደጋ መስተ እዩ። ብሰንኪ መስተ ብዙሕ ሓደጋታት ክስዕብ እውን ኣብ ዝሓለፈ እዋን እውን ተዓዚብና ነርና። ብዙሕ ሓደጋታት እውን ከም ኣብነት ናብዚ ኣምፅእና ነርና። ኣብ ዝሓለፈ ሰሙን ዝነበሩ ክልተ ሓደጋታት ብሰንኪ መስተ ዝሰዓቡ ምዃኖም ገሊፅና ነርና። ምናልባት እዚ ናይ መስተ ሰቲኻ ዘጋጥም ዘሎ ሓደጋታት ካብ ዕለት ናብ ዕለት እንዳናሃረን እንዳወስኸን ክኸይድ ንዕዘቦ ኣለና። ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ከም ዝሕብሮ ኣብ ዝሓለፈ ቀዳመ ሰንበት ጥራይ 51 መስተ ሰትዮም መኪና ክመርሑ ዝረኽቡ መራሕቲ ተሽከርከርቲ ተታሒዞም ነይሮም። እዚ ድማ ኣብ ውሽጢ ክልተ መዓልትታት ክንዲ ዝኣክል መስተ ዝሰተዩ ሰባት እንተደኣ ይተሓዙ ኣለዉ ኮይኖም ዘይተተሓዙ ኸ ክንደዮም እንተደኣ ኢልና ሓሲብና እውን እቲ ብሰንኪ መስተ ሰቲኻ ዝግበር ዘሎ መኪና ናይ ምምራሕ ሸለልትነት ክሳዕ ክንደይ ዓበ ምዃኑ እውን ከረዳእና ዝኽእል ነጥቢ እዩ። እዚ ጥራይ ዘይኮነ ኣብ ዝሓለፈ 6 ወርሒ ዝነበረ ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ምስ ንዕዘቦ ብሰንኪ መስተ ወይ ከዓ መስተ ሰትዮም መኪና ክመርሑ ዝተታሓዙ 767 መራሕቲ ተሽከርከርቲ ተታሒዞም፣ እዚ ድማ ብቁፅሪ ክንሪኦም ከለና ኣዝዩ ብዙሕ ቁፅሪ እዩ። ስለዚ መስተ ሰቲኻ መኪና ምምራሕ ዝግበር ዘሎ ሸለልትነት ካብ ግዜ ናብ ግዜ ይቕፅል ከም ዘሎ እዚ ረኺብና ዘለና ስታስቲካዊ ፀብጻብን እዚ ንዕዘቦ ዘለና ሓደጋን ሓደ ክረዳእና ዝኽእል ኣብነት እዩ። ምናልባት ኣብ ዝሓለፈ ክልተ ሰሙን ካብ ዘጋጠሙ ሓደጋታት ክንመሃረሎም ንኽእል ሓደጋታት እዚ መስተ ዝሰዓበ ጥራይ ዘይኮነ ካልእ ተወሳኺ ሓደጋ ዝሰዓበ እውን ነይሩ። እቲ ሓደጋ እንታይ እዩ ዝመስል? ኣብ ከመይ ኩነታት ተፈፂሙ? ጠንቂ ሓደጋ እንታይ ነይሩ? እቲ ሰዕበይኑ ኸ እንታይ እዩ? ካብኡ ኸ እንታይ ንምሃር ዝብል ሕቶታት ክምልሰልና እውን መርማሪ ናይዚ ሓደጋ ኣባል ፖሊስ ትራፊክ ዞባ ማእከል ናብ ዝዓዲሚ ኣለኹ ናብ ዋስክረኩም
2: ብዕለት 16 ወርሒ 8226 ሰዓት 13:20 መኪና ታርጋ ኤኣር 1148 ካብ ሓሊበት ተበጊሱ ንፀፀራት እናተጓዓዘ ከሎ ኣብ ጎደና ሳዋ ክበፅሕ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ ከም ሳዕበኑ ኣብ ማኪና ከቢድ ዕንወት ኣብ ልዕሊ ነፍሱ ከዓ ከቢድ መጉዳእቲ በፂሕ ኣሎ። ጠንቂ ሓደጋ ናይዛ ሓደጋ ዝፈፀመት ናይዛ ማኪና እዚኣ ሓደገኛ ኣመራርሓ እዩ። ሕጂ ሓደገኛ ኣመራርሓ ክንብል እንተረኣ ኮይና ሓደ መራሒ ማኪና ክገብሮ ዝግብኦ ኩነታት መገድን ኩነታት ነብሱ ኣብ ግምት ከየእተወ ብምጓዓዙ ዘጋጠመ ሓደጋ እዩ። ምክንያቱ ኩነታት መገዲ ምስ ኩነታት ጥዕና ምስ ኩነታት ኩነታት ናይ እምሮ ናይ ኣካላዊ ኩነታት ናይቲ ሰብ ኣብ ግምት ከየእተወ ብምኻዱ ዘጋጠመ ሓደጋ እዩ። ንኣብነት ሰብ እዚ ኣካላዊ ስንክልና ኣለዎ። ኣካላዊ ስንክልና ጉዱእ እዩ። ሓደ እግሩ ፍሬኖ ኣብኒን እዩ ዝብል ኣብ ጥዕናዊ ማኪና ንሕዳ ክንዛርብ ኮይና ዋላ ሓንቲ ጉለት ኣይነበረ። እንተኾነ ግን በቲ ናይ ኩነተ ኣካላዊ ጉለት ናቱ ፍሬኖ ብግቡእ ክረግፅ ስለ ዘይከኣለ መኪና ኣብያቱ ሓደገኛ መራርሓ ብጠንቂ ሓደገኛ መራርሓ ካብ መጎዱ ንየማን ምምፃእ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ። እቲ ድሰዕበ ሳዕብዮም ክንገልፅ ንሕርዳ ኮይና ኣብ ነፍሱ ከቢድ ጉድኣት ወሪዱ ክሳብ ሕጂ ሆስፒታል ይደቂሱ ዝርከብ ዘሎ ኣብ ንብረት ከዓ ከቢድ ዕንወት ወሪድ ኣሎ። ካብዚ ክንምሃር ዝግባኣና ኩሉ ግዜ ሓደገኛ መራርሓ ምናልባት ኩነታት ፅርግያ ኩነታት መኪና ኣብ ግምት እቲና ክንጓዓዝ ከም ዘለና ያና ሕጂ መልእኽቲ ዘመሓላልፍ ፍሬን ሕጂ የማን ስለ ዘሎ የማን ዝስንኩል ሰብ እዚ ሕጂ ብግቡእ ክረግፅ ስለ ዘይከኣለ እቲ ናብ ሓደገኛ መራርሓ ክሰጊሩ ማለት እዩ። ነዚ ሕጂ ኣብዚ ኩነታት ኣካልና ምስ ኩነታት ፅርግያ ኣብ ግምት እቲና ክንመርሕ ከም ዘለና ኢና መልእኽቲ ዘመሓላልፍ።
0: ዝኽብርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ምናልባት ሰባት ነይሮም እንተትኾኑ ክንደይ ሰባት ክልከም ምኽኣሉ በዚ ሓደጋ እውን ምግንዛቡ ኣገዳሲ እዩ። ኩሉ ግዜ ኩነታት ጥዕናና ኣብ ግምት እቲና መኪና ክንመርሕ በዚ ኣጋጣሚ እውን መልእኽትና ከነመሓላልፍ እንደሊ። እዛ ትዕዘብዋ ዘለኹም ቪድዮ ድማ ገለ ሰባት ንፅባቐ ክረምቲ ማይ ኣብ ዝሃርመሉ ዝነበረ እዋን እቲ ፅባቐ ንክስእሉ ስእሊ ኣብ ዘልዕልሉ ዝነበረ እዋን ኣጋጣሚ ዝተኸስተ ሓደጋ ነይሩ። እቲ ዘጋጠመ ሓደጋ እንታይ እዩ ዝመስል ንከታተሎ።

0: ብመሰረት ስታስቲካዊ ጸብጻብ ፖሊስ ትራፊክ ኣልኮላዊ መስተ ሰቲኻ መኪና ምምራሕ ዓመታዊ ልዕሊ ካልኦት ዝተፈጸሙ ሓደጋታት ዕቤት ዘርኢ ዘሎ ጥንቅታት ሓደጋ እዩ። ኣልኮላዊ መስተ ሰቲኻ መኪና ምምራሕ ንሱ ዘስዕቡ ሓደጋታት ድማ ኣብ ሰብን ንብረትን ፎኪስ ከቢድ ክሳብ ናይ ሞት ሓደጋ፣ ኣብ ንብረት ድማ ብኣሽሓት ዝቝጸር ናይ ገንዘብ ዕንወት ብተደጋጋሚ ከስዕብ ጸኒሑን ኣሎን። መስተ እንተርፎ ክሳራ መኽሰብ የብሉን። ብፍላይ ኣብ ኣፍሬቲ ዜጋታት ሓንቲ ሃገር ከቢድ ሃስያ ይወርድ። ብዘይካዚ መስተ ኣብ ጥዕናዊ፣ ማሕበራዊ፣ ኣእምሮኣውን ቅጠባውን ሃሲኡ ብቐሊል ዝግመት ኣይኮነን። ስለዚ ድማ እዩ ኣልኮላዊ መስተ ሰቲኻ መኪና ምምራሕ እንትርፎ ክሳራ መኽሰብ የብሉን ዝተባህለ።
1: መስተ ሰቲኻ መኪና ኣይትዘውር ወይ መስተ ሰቲኻ ተሽከርካሪ እንትኾነ እትኾነ ኣይዘውር ንብል ንድሕነት፣ ምክንያቱ መስተ ሰቲኻ ህይወት ብብዝሒ ይጠፍእ። ከቢድ መቁሰልቲ፣ ከቢድ ቀሊል መቁሰልቲ፣ ስንክልና ይጠፍእ ስለ ዘሎ ነዚ ንኸይመፅእ መስተ ተሰቲኻ ማኪና ኣይትዘውር ዝብል መምርሒ ዘለና። እዚ ድማ ተጠንቂ ዝመፅእ ዘሎ መስተ ሰቲኻ ብብዝሒ ሓደጋታት ከቢድ እሞ ከዓ ስድራ ቤታት ዝህሰዩ ኣለዉ። ምክንያቱ ኣካል ጉድል ኣሎ፣ ሰብ ኣላይ ስድራ ነበረ እውን እመውት ኣሎ። እታ ስድራ ስንፈላል ትኸውናላ ተዛዕበ እውን ስንክልና ስንክሎም እውን ካብ ኩሉ ነገር ዝተረፉ ኣለዉ። ስለዚ መስተ ሰቲኻ ኣይትዘውር ኢና ንብል ንሕና እዚ ከዓ ካብ ዝተፈላለየ ግዜ መእረምታ ንህብ ኢና ቁፅፅር ነካይድ ኢና። ኣብ ርእሲ እዚ ግንቲ ሕብረተሰብና ገና ደይነቕሓሉ ጉዳይ ዘሎ ናይ መስተ ጉዳይ እዩ።
0: ኣልኮላዊ መስተ ሰቲኻ ምምራሕ ክልኩል እዩ። መስተ ሓደ ካብ ኣወለፍቲ ባእታታት ብምዃኑ ዋላ እኳ ኣብ ጥዕናዊ መዳይ ሃስያ እንታለዎ ደጋጊምካ ክትሰትዮ ዝዕድን እዩ። ብመንፅር ደጋጊምካን ልዕሊ ዓቐን ምስታይን ከዓ ውፅኢቱ ንሓደጋ ዘቃልዑ
1: ክንዲ ናይ ሰተ ሰከንዲ ጉዳይ መስተኻ እናፊስካ ማኪና ትዝውር ዳሓና ኣለኹ እንዳበልካ ንነዊሕ ግዜ ማኪና ክትዝውር ምድላይ ካብቲ ዝሰተኻሉ ቦታ ንብፃይካ ድ ወይ ካልእ ታኽስ ጌርካብ ፅሑነ ክንምባል ብማኪና ገይረ ክኸይድ እየ እንዳተባሃለ ነቲ ሓደጋ ካብ ግዜ ናብ ግዜ የካብዶ ኣሎ።
0: እቲ ሰትዮ ዓቐን ናይ ኣልኮል ኣብ ደምካ ተዓቂኑ ብመሰረት ዓንቀፅ ሕጊ 5-3 ሀ ዝኽስስ ምዃኑ ይሕብር። ኣብ ዝበዝሕ መረዳእታና እንተሎ ግን ኣልኮላዊ መስተ ልዕሊ ዓቐን ሰቲኻ ምምራሕ ንሰብ መካየን ጥራይ ዝምልከት ኮይኑ ኢና ንርድኦ። እንተኾነ ግን ብተሽከርከርቲ ዝፍለጣ ሽግለታን ሞተር ሳይክልን እውን መራሕትን ኣብ ግዜ ምንቅስቓሶም መስተ ሰትዮም ክመርሑ ንዕዘብ ኢና። እዚ ድማ ከምቶም መራሕቲ መካይን ንሓደጋ ዝተቓልዓኻ ምዃንካ ምዝከር ኣገዳሲ እዩ።
1: ንሕና ኩሉ ግዜ ኣብ ለይትኹን ቀትሪ እውን ኣይንብልኒ ኢና ተፍትሽ ነካይዶ ዋላብ ቀትሪ እውን ተገጢምና ዘጠራጥረና ሰብ ብመስተ ንጥርጥሮ ሰብ ጠጥዋ ኣቢልና ክንሓቶ ኣምፂና ክንዕቁኖ ስራሕናዩ ማለት እዩ መምርሒና እዩ። እቲ ዝያዳ ኣብ ለይቲ ንፀቕጠሉ ግን ትበዝሕ ኣብ ሕብረተሰብና ኣብ ቀትሪ ኣብ ስራሕ ካልእ ካልእ ዋኒሉ ስለ ዝውዕል ኣብ ለይቲ ትባራት ኣብቲ

0: ዝበለ ሌታዊ ትርኢት ትንቀሳቀስ ብኸሚና ትለይቲ ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለየ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቃሱ ዕራ ጠረጢርካ ወይ ካብ ባር ክወፅ ከሎ ፍሉይ ምልክት ተሪኢካሉ ጠጠቀቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰት ምሸት ክሕዙና እዮም ዝብሉ ሰባት ኣለዉ። ኣነ ግን እንታይ ዝብል ካብ ፖሊስ ትራፊክ ጥራይ ደኮና ክንጥቀቅ ዘለናስ ንሂወትና ንሂወትና እቲ ምዕቃንሲ ንሕና ክነጥቆዖ ወይ ንክትቆፀ ኢልካ ይኮንካ ንሂወቱ ድሕነት እዩ ከምዚ ቀዲሞ ዝበልካ ክንደይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩም ሓዲርኩም ዓቂንኩም ሕሽኩምና ዝብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ እዚ መስተ ሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣለዉ ክንደይ ቆልዑ ዝስንክል ኣለዋ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣለዉ ንከምዚኢታት ንድሕነት ሕብረተሰብ ምዃኑ ክንርድእ ንኽእል። እቲ ንሕና ግን ኩሉ ግዜ እታ ደምፃኻያ ርእስቲ ቀትሪ ንብል ለይቲ ንብል ብመስተ ጥርጥርናይ ሰብ ኣብ ዝኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ።
1: ዓመታዊ ጠንቂ መስተን ሳዕቤናቱን ዕቤት ዘርእየሉ ዘሎ ምኽንያት እንታይ እዩ? ሸለልቲ ንዶ ዋላስ ዋሕዲ መቕፃዕቲ እዩ ዘተባብዕ ዘሎ ክንብል ንሓላፊ ምቁፅፃርን መቕፃዕትን ኣብ ፖሊስ ትራፊክ ዞባ ማእከል ኣቶ ኢሳቅ ያቆብ ሓቲትናዮ ነርና።
0: እቲ መስተ ጠንቂ ዝኸውን ዘሎ ንምንታይ ዝበዝሕ ዘሎ ንብል ዘለና መቕፃዕቲ እዩ ውሒዱ ማለት ኣይኮነን። ሕጂ ናይ መስተ ንድሕር ክንከስስ ኮይና እዚ ከም ኖርማል ክስቲ ኮንካ ንተወሶ ነቲ ሰብ ጠርጢርካ ኣብ ትንቀሳቀሰሉ ሰብ ዝሰትዩሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገሱ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁ ንኽእል እዩ። መስተ ንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፃዕቲ ይኮና ንቕፆ ተኸሲሱ ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ይትክ
1: ኣልኮላዊ መስተ ሰቲኻ ኣይኮነ ንዶ መኪና ክትመርሕ ኣብ ሲቪላዊ ህይወትካ ትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም። ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር ከም ዘካየዱ እዩ ዝጥቀስ። ኣብ ከምዚ ህሞት እቶም ብሰንኪ ኣልኮላዊ መስተ ተሰኒፎም ሓደጋ ዘቃልዑን ኣብ ምምራሕን ከለዉ ዝተረኽቡን ብኣኽበርቲ ሕጊ ፖሊስ ትራፊክ ኣብ ዝሕተትሉ ግዜ ዝተፈላለየ መልስታት ከም ዘቕርቡ እዩ ዝግለጽ።
0: መስተ ሽግር መፍትሒ ይኩረት ዋላ ሰቲኻ ሓዲርካ ፅባሕ ንጎ ምሳኻ ኣላታ ሽግር ኣይፈኮሰትን እኳ ተወሳኺ ሽግር ኢና ንውስኽ ዘለና። መስተ ሰቲኻ ሽግር ኣለን ተጨኒቐ ኢልካ ማኪና ዝውር ሓደጋ ትፍፅም ሰብ ተሃርም ኣካል ሰብ ተጉድል ትድኸፍአ ነቲ ሽግር ሽግር ወሲካ ኣለካ። ሕጂ መብዛሕትኦም ከምዚኦም ዝብሉካ ገለ ከዓ ተሓጒስና ዝብሉ ከዓ ኣለ ውሱናት ተሓጒስና ብሉካ እሞ መዛሓጎስ ዓቐ እንደይ ትገብረሉ መስተ ንድሕር ሰቲኻ ሲ ዋላ ታኽሲ ንሕና ከምኡ ኢና ንብል እጂ እታ ማኪናካ ድላቶ ትገድፋ ወይ ኣርክኻ ካልእ ፅዋዕ ሰብተሎ ፀዊዕኻ ሕሽከያ ከይድ ንብሎም ኣብ ፀሓኒ ክትብሎ ትኽእል ኢኻ ግድነት ብማኪና ክኸይድ እየ ኢሎም ግን ነቲ ጉዳይ ኣብ ሓደጋ ከቢድ ሓደጋ ዘጋጥሞም ሰባት ኣለዉ። ነዚ ከምዚ ዓይነት ትጠንቂ ንብሎ ንሕና ሕጂ እዚኢታት እዩ ኮሎ ገና ነብስኻ ክትኣልን ትኽእል ኢኻ።
1: ብመስተ ተሰኒፍካ መኪና ክትመርሕ ሃብቲ ጅምረሉ እዞም ስዕቡ ኣሉታዊ ክስተታት የስዕቡ። ፍጥነት ናይ መኪና ይዓቢ፣ ንምቁፅፃሩ ትሽገር፣ ናይ ምምራሕ ዓቕሚ ተራእይነትን ተገዳስነትን ይጎድል፣ ሸለልትነት ጥርዚ ይዓቢ፣ ናይ ምርኣይ ኮነ ምስማዕ ዓቕሚ ይትሕት፣ ቅልጡፍ ግብረ መልሲ ካብ ምሃብ ትኽልከል፣ ውነኻ ተጥፍእ፣ ድኻም ኣካላት የስዕብ። በዝን ካልእን እስዕብ ሸለልትነት ተደሚርዎ ኣብ ኣካልካን ኣካል ብፆትካን ከቢድ ሰዕብን ትኽትል።
0: ብሓፈሽኡ ትሕጊ መስተ ሰቲኻ ተሽከርካሪት ኣይትዝውር እዩ ትብል ዋላ ፈኪሱ ኹን ዋላ ቀሊሉ ኹን መስተ ሰቲኻ ተሽከርካሪት ኣይትዝውር። እንተ ሰቲኻ ከዓ ኣብ ደለኻ ይዕርፍ ወይ ብካልእ ትራንስፖርት ተጠቐም። እዚ ዓቐናት ዝብልናካ ኣቐዲሞ ክጠቕሰልካ ፀኒሐ ዓባይ ማኪና ናይ ንግዲ እንድሕር ሕጂ ሰብ ዓባይ ማኪና ሕጂ መስተ ሰቲ እንድሕር ንርሑቕ ቦታ ትገሽ ኮይኑ ንምንታይ ትሕጊ ትሕቲ 30 ገይርዎ ዘሎ ኣብ 30 ምፅዎ ዘሎ ምክንያቱ ከቢድ ጉዕዞ ስለ ትኸይድ ሰብዚ እንድሕር ከምዝሰትዩ ትጓዓዝ ተኮይኑ ኣብ መወዳእቱ ካላ ዳሓ እንተሎ ፎኪስ መስተሰቲ እንታይ ኣለዎ ምስ ጉዕዞ ግን ክታኸሲ ክደክም እዩ ዳሓና ኣለኹ እንዳበለ ዝኸይድ እዩ ኣብ ፀድፍኻ ካ እትዩ ዝበዝሑ እዞም ዓበይቲ ማካይ እንተሪኢኹሞ ኮሚታት ደጋጥመና ኣሎ ዳሓና ኣለኹነ ቀሊል መስተየ ሰትየ ክልተ ቢራ ሰት የብሉካ ክልተ ዋንጫ ስዋ እንዳጥምቀዶም እዳውራይ ሰት የብሉ ግን ምስ ጉዕዞ ምንዋሕ ከትክሞም ይኽእል እዩ ክድኽሙ ከለውን ድቃስ ክመፅእ ኽእል ምፍዛዝ ክመፅእ ኽእል ናይ ኣካላትካ ደምቁፃር እውን ክመፅእ ኽእል እዩ ፍሬኖ ብውቡቅ ትቋፀሮ ይትኽእልን ምስ ዘሎ መገዲ ናና ፀቢብ ምዃኑ መገዲ ባፅርዮ መገዲ ከረንኪዶ ድሕር መስተ ደዚ ዝካለካ ሲ ነቲ ኣካላትካ ክትቋፀፅሮ ይትኽእልና ምፅዳፍ መፅ እዩ ማለት እዩ ከዓ ሞት መፅእ ዕንወት መፅእ እተ ንኣሽቱ ማኪና ንብለን ዘለና እውን ካብ ሓምሳ ንላዓሊ ንብለን ኣለና ቁሩተይ ካብቶም ናይ ንግዲ ሂቦዎም ኣሎ ማለት እዩ እዚ ልዕሉ ድኸይቲ ኮይኑ ግን ኩሉ ግዜ ናይ ምቁፃር ናይ ማኪና ፀጋም ከምፃልካ እዩ እ ሓፂር ጉዕዘና ንጓዓዝ ካብ ከተማ ንገዛየ ፎኪስ መስተሰት ይብልካ እታ መስተቲኣ ንዑ ኣካሎት ቋፀሮ ትኽእል ትኸውን ንገለ ሰባት እውን ደይተጥቅሞም ክትከውን ትኽእል ሕጂ ነዚ ብምግማት ሕጊ እንተሰቲኻ ኣይትዝውር ተሽከርካሪት ኣይትዝውር እያ ትብል ሓጊ እንድሕር ሰቲኻ ኮንካ ካልእ መጓዓዝያ ተጠቐሙ ወይ ኣብድለካ ይዕርፍ ኢና ንብለና ምስ ደጋጥመና ተመክሮ ነገረካ እዚ ኣብዚ ምሳሓዝናዮም ዓቂድና ንሕናይቲ ንገዛኹም ክድ ኢና ንብሎም እታ ማኪና ትሓዝ እታ ኣርኮል ተዓቂን ኣሎ ማኪና መፍትሕ ንሕዝ ከት ገዛካ ዓሪፍካ ፅባሕ ምስ ኣዝዩ ደኽፈአቲ ኮይኑ ከዓ ካልእ ስጉምቲ እውን ትወዘሉኻ ማለስ ምዕረፍ ትገብረሉ ሕሽከያ ተሓድር ምግቦም ዝተረድኦ ሕጂ ውሕስነት ገይሩ ፋይል ተፃሪ ኣብ ቤት ፍርጅ ተቐርብ እንታይ ብልካ ንጎቶም ገለ ለባማት እጅም ስመፁ ዓቂንካ ምሰትካ ዋይ ትማል ዳ ድሒንኩም ናኹም በትት ነበርኩ ከይደ ነረ ትኸውን ካብቲ ዝሓስኩም ንባር ናብ ካሊእ ቐፀል ሓሲቡ ነረ ካብኡ ከዓ ናብ ገለ ዓድታት ከይደ ሓሲቡ ነረ ጉዕዞ ነርኒ ስኢሎም ኸትኩ ምጥፋእኹ ነረ ፖሊስ ትራፊክ ዚ ንድሕነትና ይኹንፊርኩም ኣድሒንኩምኒ ከምዚ ሽግራት መጋጠመኒ ነይሩ ዝብሉ ከዓ ኣለዉ ክንደይ ነቲ ስራሓት ንሓና ድርእዎ ንድሕነቶም ምዃኑ ዝፈልጥዎ ኣለዎ ሕጂ እቲ ጠንቅታት ግን ዝተፈላለዩ ምክንያታት እንዳምፃኻ ካልእ እውን ምስኡ ትኸይድ ኣሎ ዝተፈላለየ ውራያት ከም ንግደ ድዩ ኣመኽኒኻ ህዝባዊ በዕላት ኣለዎ ህዝባዊ በዕላት ምስ ድረኻ ክትሕጎስ ብገባብ ክተብዕሎ ዳ እምበሪ ኣመኽኒኻ ንዑ ካብ ገዛኻ ባህላዊ መስተ ጀሚርካ ድሓር ኣብ ናይት ኣብ ዳባራት ምሳይ ብኡ ተበገሰ ከዓ ኣብ ሓደጋ ናብ ደየድልን ክሳይ ንብ ምስኡ ትኸይድ ባህላዊ ዓመታዊ በዕላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጡዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቂ ንብሎ ንሓጂ ከም መምኽነታት ተጠቂሙ እውነት መስተ ጥቀብሉ ሞ ኣብ ከቢድ ሓደጋ ኣብ ደይከውን ዕንወትን ይበፅሑ ኣለዉ ኢና ንብል ማለት ትገምጋም ናና

በትመን ሰነት ክለልፎ እስረ ወክለ ሐቆ መጽአ ዲብ እተይ ሐሊብ ወቤጭ ተእሲር ስኒ ክምሰል ወዳ እንዳሐበረ ዲብ ወክድ ከሻፈተ ዝላም ከረም እግን ንዋይ ሕርያን ዓለፍ እግን ልግባ ከምሰል ቀድር ሸርሓ እሊ ብስር እሊ ማይ ወሒለት ሕድት ወዲብ ኣካን ሕድድት እግን ልግባ ወሰነት እብግዲዳ እግል ልተዓመር ላቀድር በሰር ክምሰልቱ እንዳሐበረ ህየ ሓረስቶት ብዋጅብ እግን ልትናፍዑቡ እትላት ፋቀደ ዲብ ኣቅሊም ግብለት መስኡል ርዝቅ ንዋይ ዶክተር ዑቕባ ዝግፍ ክፍለ ብጀህቱ ፍገሪት ሓሊብሓ ዲብ ጅንስ ሙውናተ ከምሰለት ተንክብ እንዳሓበረ ላትሳዌት ሙውነት ወዓለፈ ዲብ ፅበት ሓሊብ ዶር ሰበት ቡ ሓረስቶት ዲብ ሙውነት ንዋዮም እግል ልተረዶ ማክራ መስኡል መክተብ ሓርስ ዲብ ምዴረት ደቂ ምሓረ ሰይድ ኣለም ማብርሃቱ ህየ ሓረስቶት ብሰበብ እብሰብ ምህነት ላታየበ ድሩስ ዲብ መንፋዕት እግል ላውዕሉ ፋነዮም ወዛረት ሓርስ ፋም ሓረስቶት ዲብ ሓርስ ኣፍወን እቲ መርከዝ ዓፍየት ሻምበቆ ትተየብላ ሕልየት ፍድኢት ኣጀኒት ዲብ ኣድመኖት ዓፍየት ዶር ዓብት ቀድም ክምሰል ህልየት ሸርሓ መትናፋት ዲብ ባህበዊ ሓብሪ እብ ገበይ ንዝምትላ ትተየብ ፍድኢት ኣጀኒቶም እብ ሰበብ ኢረኪብ ፍድኢት ምነት መፅኦም ላዓለተ መደረት እንደ ደሓነው ዲብ ድራሰቶም ወና እጅትማዕየት መናበረቶም ሰኒ ክምሰል ህለዎ ፍሃመው መስኡል መርከዝ ዓፍየት ሻምበቆ ንርእሰ ተስፋ ኣለም እያሱ ብጀህቱ ፋም መጅተማዕ ዲብ ኣህምየት ፍድኢት ዲብ ልዓበ ሰበት መፅሓ ቅያስ ፍድኢት 98 ምተይት ክምሰል በፅሓ ከበራ ሴድያይት ነርእሰ ለምለም መንግስ ብጀሃታ ፍድኢት ሕማማት እንደ ከርዓተ ናይ ጎሮብ ወዓቅል ዓቦተ ጀኒ ሰበት ተደምን ብስር ስኒ ክምሰልታ ወፍሃም ሸዓብማ ዲብ ልዓበ ዲበ ሰበት መፅኣ ዓዳድላ ፍድኢት ለነስእ ጀኒት ብዋጅብ ላታብዓ ማትማ ከምሰል ዋሳካ ሸርሓት ሃይሳም ወሃይሳት ምን ቴሌቭዥን ኤርትሪያ ኣኽባር ካርጅሐ ኮሎም ዓደይ ተቐብለኩም ቦ ዲብ ኣክባር ካርጀ መነተዓደ ኢራን ወዖማን ዲብ ቀድየት ከሊጅ ሆርምዝ ላትገባ ሓረከት መራክብ ትጃረት ከምሰል ዲበት ፋሃማያ ሸርሐያ ለመፋሃመት መራክብ ትጃረት ሌጠለ ልትሐረከ ቡ ናይ ዶሉ ካጠግል ልትፈታሕ ላታተቅድር ክምሰልታ ሰብ ስልጠት ክሌለ ድውለት ሓበረው ምናተ እባሳስላት ትፋቅየት ከሊጅ ሆርምዝ ከሰታ ብሕለት ክምሰል ኢኮን ኢራን ኣፍሃመት ኢራን ወዑማን ላትባፅሓት ህሌት መፋሃመት ኣተላላይ ጀላ ብግል ህልዕላ እብ ሓዲስ እግል ትትፈረም ዲብ ቀበት ምን 30 እስክ 6 ምእል ህድግ እግሊ ደያ ስታ ፃብጣትለ ክምሰል ህለያም ኣፍሃመያ እልክነ ዲብ እንቶ ኣሜሪካ ዲብ ከሊጅ ሆርምዝ ላዕላ ኣልቃም ክምሰል ወርኬቱ እንዳሓበረት ኢራን ኣልቃም ብዕድ እግል ትሸግር ዶለይ ትጀርብ ምስዳር ዓስከርየት ከምሰል ነስእ ተሕዝር ትሌት ላሸርሕ ላናክራ እምን ሰውረት ኢራን እብ ጀህቱ ኣሜሪካ ዲብ ነወኮት ኣልቃም ላካድመ መራክብ ዲብ በማይ ሓቆ ነድአት ከምሰል ተሃጅሙ ወድሓት ደቢእ ናይ ላ 20 ምእተይት ጋዝ ጠቢኣት ወብትሮል ዓለም ለለሓልፍቡ ከሊጅ ሆርምዝ ዲብ ዕዳጋታት ዓለም መሻክል ከምሰል ሰበበ ተቃሪር ለፍም ጅምሁርት ቻይና ወህንድ ማሊ 25 ኣጎስት ዲብ ቀድየት ለላት ክሕደን ሕዱድ 25 ደውረት ህድገን ወደያ እላ ዲብ መዲነት ቤጂን ለገበት ህድግ እግል ሳድፍ ለቀድር መሻክል ሕዱድ ብህድግ ዲብ ለማሲ እግል ልስከብ ወናይ መፋሃመት ኣርደት እግል ተጥፋሕ ለኣመመት ከምሰልታ ወዚር ካርጀታ ቻይና ዋንጊ ሸርሓ እምበልሊማ ለሕድግ ሕሽመት ለባ ግውርነት እግል ተሃለ ላትሰደ ክምሰልታ ወዚር ዋንግዩ እብተውሳክ እትሙር ሃላ 26 ደውረት ናይ ላ ህድገ ላትመፅእ ሰነት ዲብ ህንድ እግል ትግባ ክምሰልቱ መሸርሓ ቻይና ወህንድ ዲብ ሰነት 2020 ፍንጌሃን እባ ሳደፋ እከይ ማቅረ ሕዱድ ላሰበቡ ደግሽ እብ ሰላም እግል ላስክባ ዲብ ህድግ ዲብ ለማስየት ክምሰል ዓለያ ዲብ ልተኣመር ለመፋሃማት ፍገሪት ከምሰል ኣምፃማ ሸርሐያ
كلا الدولة بواجب لإطراف

0: ካዩ ናይ 550 ክውስኻካይ ማለት እዩ እንተ ደይተዓወትካ ግን እዛ ሕጂ 220 ዝተዓወትካ ያ ጎዲላ 110 እዩ ክኸውን ሽልማትካ ናይ ሃይሽ ንፈትን ቁፅሪ ምረፅ ካብ ቀዳማይ ስጋብ ሳልሳይ ስ ዓራይ ከም ብበልካየ ስምምዕ ናፃ ንግድ ሰሜን ኣሜሪካ ማለት ናፍታ ኖርዝ ኣሜሪካን ፍሪ ትሬድ ኣግሪመንት ናፍታ መዓስ ተመስሪቱ እዚኣ ውን ዓመተ ምህረት እያ ናፍታ ናፍታ ኖርዝ ኣሜሪካ ፍሪ ትሬድ ኣግሪመንት ይበሃል ሕፅሮተ ቃሊት ናፍታ ብትግርኛ ድማ ኖርዝ ኣሜሪካ ፍሪ ትሬድ ኣግሪመንት ፍሪ ትሬድ ኣግሪመንት
1: ናይ ንግዲ ኣግሪመንት
0: ኣብ መንጎ ሰለስተ ሃገራት ዘሎ ስምምዕ እዩ ኣብ ሜክሲኮ ካናዳ ኣሜሪካ ማለት እዩ ድሕሪ ስሙ ቀይሩ ዲ
1: ግንእንታይ
0: ክነግረካ
1: ግዜ
0: ዎ መዓስ ተመስሪቱ ቀይሩ ሕጂ ሽ ኣብ 220 ዓመተ ምህረት ናብ ካልእ ስም ቀይሩ እዩ
1: ከምቲ ዝተማሃርና ሎ ኣብ94ኣበይ
0: ካ ተማሂርካ
1: ኣብ
0: ሂስትሪ
1: ኣብ
0: ኮሌጅ ዓዲቀይ ሞይነተን ክንወስድ ክልተ ዳ ከመይ ጌርኩም ክልተ ተማሂርኩም ስኻዲኻ ካብ ክልቴ ነጠራጥራ ኣለዋ 94 እያ ቆንዑ መልሲ ኣብ ዓዲ ቀይሕ ኮሌጅ ተማሂርካ ነርካ እንታይ ተማሂርካ እንታይ ፊልድ ናትካ
1: ሎሓንቲ ዶክተር ዓብዱ መምህረይ እንተ ሸላ ዝበሃል
0: ኣብዚ ፕረዘንት ዝገብሮ ነበሩ
1: ሎሓንቲ
0: መምህርካ ነይሩ
1: ፍርያትናቶም ኢና
0: ፅቡቅ ፅቡቅ ንፉዕ ተማሃራይ ኩለን መሊስካየን 880 ነመስግነካ ካሌብ ካብ ቆጋይ ግዝግዛ ይቀኒልና ተሳትፎካ ይፈለየና
1: ይቀኒለ
0: ናብ ካል ደዋሉ ክንሰግር ኢና ሄሎ
2: ሄሎ
0: መርሓባ መልሳ መስመር መን ክብል
2: ፊልሞን
0: ፊልሞን መን
2: ፊልሞን መሓሪ
0: ካበይኻ ፊልሞን
2: ካብ ጎልጅ
0: ጎልጅ ክራማት ከመይ ኣሎ ክራማት ሎም ኩላትኩም ግን ዓተኩም ኢና ኣብ ዘባታት ድውሉ ዘሎም ኣብ ኣስመራ ቆርበማ ይሃርም ኣሎ
2: ይሃርምኣሎዶሃርኣሎዓንዲ
0: ፅቡቅ ቁፅሪ በል ምረፅ ኣብ ቀዳማይ ደረጃ ብዘካ ቁፅሪ 6ዱሽተ
2: ቁፅሪ 3ለስተ
0: ቁፅሪ 3ለስተ ኣዚኣ ምርጫ እንድያ ሓንቲ ዕድል ያ ዘላ ትካ ማለት እዩ ተጠንቂካ መልስ ከም ብበልካ እምባ ኤቨረስት ኣብ መንጎ ኣዮኖት ሃገራት ይርከብ ሀ ህንዲ ቻይና ኔፓል ለ ህንድን ቻይናን ሐ ቻይናን ኔፓልን መ ህንድን ኔፓልን ህንድን ቻይናን ኔፓልን ህንድን ቻይናን ቻይናን ኔፓልን ህንድን ኔፓልን ሓንቲ ደቂቃ ኣላትካ ግዜ ካብ ግቡ ተጠቀመሉ

0: ኤቨርስቲ ዝነውሐ እምባይ ሓቀ ኣብ ዓለም ናራይ ኣብ መንጎ ዓይነት ሃገራት እዩ ዝርከብ።
1: ቻይና፣ ኔፓል
0: ቻይናን ኔፓልን ቁኑዕ መልሲ ራይ ፅቡቅ ፊልሞን ናብ ካልኣይ ደረጃ ንስገር ኣረ ቁፅሪ ምረፅ
1: ቁፅሪ ክንደይ ኣለዋ
0: ብዘካ ቁፅሪ ሓሙሽተ ቁፅሪ ብዘካ ቁፅሪ ኣርባዕተ ኩለን ኣለዋ
1: ቁፅሪ ሸውዓተ
0: ራይ ፅቡቅ ዕድል ምነየልካ እዚኣ ውን ምርጫ እንድያ ከም ብበልካ እየ ካብዞም ስዕቡ ሕግታት እንዳባ ሃገርና ዘይኮነ ምረፅ ሀ ሕጊ ለጎንጭዋ ለ ሕጊ ኣድግና ተገለባ ሐ ሕጊ ስዋኪን መ ሕጊ ኣድከመ ምልጋእ
1: ሓንቲ ብለና ሓንቲ ብለና ቁሩሕናናስ ኢለና
0: በዚሐን ካብ ኣርባዕተ ድኣ እማ ሓንቲ ተጉዲ ኢልና ዳ እታ መልሶ ኣላ ትረኽባ እንዲኣ 25 ሚእታዊት የካ ክጉድለልካ ኣብቲ ዕድላት ማለት እዩ ሓራይ መ ጉዲልና ኣለና ሕድጊ ኣድከመ ምልጋእ
1: ኣብ ስክሪን ካርየናታ
0: ኣብ ስክሪን ከነ ርእካተን መርጫ ሃራይ ርኢኻ ኣለካ ዶ ከም ብበልካየ ስጋብ ትርያ ሕጊ ለጎጭዋ ሕጊ ኣድግና ተገለባ ሐ ሕጊ ስዋኪን
1: ሕጊ ስዋኪን
0: እዚኣ ስያብ እያ ነራ ከማን ሓቂ ዘረባ
1: ሱዳን እያ
0: ኣብ ጎሎጅ ከለኻስ
1: ጠራጢርና ፈሪሕና
0: ን ፅቡቅ ኣረጋጊፅካ ምምላስ ዝመስሎ የለን ኣራይ ፊልሞን ንቀፅል ናብ ሳልሳይ ደረጃ ቁፅሪ ምረፅ ብዘይካ ቁፅሪ ሰለስተ ርሒሳ ኣለወ ሓራይ እዚ ኣበል ኣብዚኣ ሕጂ ሓገዝ የላን ተጠንቀካ መልስ ከም ብበልካ ድሕሪ ምዝዛም ካልኣይ ኩናት ዓለም ኣሜሪካ ንዳግሚ ሕውየት ኤውሮጳ ዝሓንፀፀቶ ወይ ዝኣወጀቶ ውጥን ቁጠባዊ ሓገዝ እንታይ ተባሂሉ ይፅዋዕ ተዳ ታሕቶ ንፅር ተደ ይኮነ ትከብርሃልካ ቹዝ ለሚድካ ፀኒሐ ኣላ ዶ ፊልሞን ሰሚዕካ የትፈልጥ ዲካ እዚ እዚ ዛንታ እዚ ሰሚዕካ
1: የትፈልጥሰሚዕኮይተዝኒግንሓትኣለናራይ ማርሻል ፕላን ዶ ትኸውን
0: ማርሻል ፕላን ቁኑዕ መልሲ ሰሚዕካ ደ ትፈልጥ ዳ ከብያ ምሲካ ና ሕጂ ተዛረብ
1: ሓደ ሰብዘረብ ሓዲሽናሲ ፈልጣ ፀኒያ
0: ፈልጣ ፀኒያ ኣ ክንደይ ገንዘብ እዩ ነይሩ ሽዑ ንኤሮፓ ንድሕሪ ካልኣይ ኩናት ዓለም እንዲ ኣሜሪካ ዶፈረቶዎ ሓገዝ ክትብሎ ትኽእል ኢኻ ግን ገሊኦም ክትንትንዎ ከለዉካ ንራብሓ ኣሜሪካ ዝተገብረ እዩ ድብሎ 13 ቢልዮን ዶላር እዩ ነሩ ኣብቲ ዋንቲ ሕጂ ክትመን ከሎ ስጋብ 150 ሚልዮን ዶላር በፅሕ ምኳኑ እዩ ዝንገረሉ እሞ ፊልሞን ኣዜና ነመስግነካ ይቕኒልና ናብ ካል ደዋሎ ክንሰግር ኢና ሎ መርሓባ መልሳ መስመር መን ክብል
2: ሰላም ኤፍሬም ይበሃል
0: መን
2: ሰላም ሰላም
0: ሰላም ኤፍሬም
2: እዎ
0: ከመይ ኸ ሰላም
2: ካብ መቐርካ
0: መቐርካ ከመይ ኣሎ ክራማት
2: ኣምላ መስገን ዝሓኒ
0: ንሓንዲ ፅባ ኣሎ
2: እወ ኣምላ መስገን
0: ኣራይ በሊ ቁፅሪ ምረፂ ብዘይካ ቁፅሪ 3ለስተን ሽዱሽተን
2: ቁፅሪ ኣርባዕተ
0: ቁፅሪ ኣርባዕተ ኣራይ ሰላም ፅቡቅ ዕድል ምነየልኪ
2: ኣሚን
0: ናብ ታሕቶ ክንሰግር ኢና
2: ኣረ
0: ቀዳማይ ፌስቲቫል ፊልም ኣስ

0: መራ እንታይ ዝብል ቴማ ነይርዎ?
1: ሃረ እስከ ቀዳማይ ኣብ ሰሪ ክሳ ይምፅኣና መፅናሕ ክሪኣ
0: ኣብቲ ስክሪን ኣይመፀት እንዲ ኣራይ
1: ኣራይ
0: ቀዳማይ ፌስቲቫል ፊልም ኣስመራ እንታይ ዝብል ቴማ ነይርዎ? ኣብ መጋቢት ተኻይዱ ነይሩ ዝክርየ ዲኸ
1: ኣብዛ ዓመተ ምህረት ናይ
0: ኣብዛ ዓመት
1: ሃረይ ጥራሕ
0: ኣብቲ መወዳእታ መጋቢት ተኻይዱ ነይሩ
1: ጥራሕ ሓትት ኣሎ
0: ኣራይ
1: ትንሳኤ ፊልምታት ኣስመራ ዶ ትኾኑ ወይ ፊልምታት ኤርትራ?
0: እታ ትንሳኤ ሓንቲ ቃል ኸ ጉዲል ክላ እታ ትንሳኤ ፅቡቅ ኣለኺ፣ እታ ፊልም ፅቡቅ ኣለኺ፣ እታ ኤርትራ ፅቡቅ ኣለኺ፣ ግን ሓንቲ ቃል ጎዲላ እታ ኣላ መንጎ
1: እንታይ ነራ? እዋ ደሓን ኣዝያ ኣሎ ሙኒሽ ሓግዘና ከመይ ክትሕግዘና ትኽእል እስከ ወይ ከዓ
0: መን እዩ ዘምፃ ደሎ እታ ስም?
1: እዋ ኣብዚ
0: በዕሊ ክ
1: ጅምዓ ዘለና ብዙሓት ኢና እንዳመላላእና
0: ብዙሓት ኢኹም?
1: እዎ
0: እንታይ ክትሰርሐ ዎ ኣብ መቐርካ?
1: ሓካይም ኢና ሓካይም ኢና
0: ሓካይም ኢኹም? ከመይ ኣሎ ስራሕ?
1: ኣምላኽ መስገን
0: ሞና ሓካይም ዳ ድሓን ከም ንመለስ ክማ ክንሓስባ ንትንሳኤ ጥበብ ፊልሚ ኤርትራ እያ ትብል ዳርጋ መሊስካ እያ ክታ ጥበብ ትብል ቃል ጥራይ እያ ተሪፋ ነይራ ንፅር ንኽትብል ኢልና ኢና እምበር ኣምፂኸያ ኺ ንትንሳኤ ጥበብ ፊልም ኤርትራ እያ ትብል ካብ 21 ክሳብ 29 መጋቢት እዩ ተኻይዱ። ሓራይ ሰላም ናብ ካልኣይ ደረጃ ንኸይድ
1: ራይ ንቐፅል
0: ራይ ቁፅሪ ምረፂ
1: ራይ ቁፅሪ ቁፅሪ ክንደይ ቁፅሪ ክንደይ ክንደይ ሞትምር
0: 4 7 ተሓቲተን እየን
1: ኦኬ
0: ብከመይ ኹም ትውስኖ ቁፅሪ?
1: በቃ
0: ክንደይ ሰባት ኣለኹም ኣብ ኣብታ ኣብታ ገዛ?
1: 8 ሰባት ኣለና።
0: 8 ኣለኹም? ይቀኒልና በሉ መደብና ትከታተልዎ ስለ ዘለኹ
1: ኩሉ ግዜና ንፍትና እዛ መደብ እዚኣ እንተዓወቲ ኮይና ኢናኻ ንወፅእ
0: ተዓዊትኩም ትፈልጡ ኢኹም 8 ሞኻ ሓኸይም ዋ ኣራይ ፅቡቅ ሰላም በሊ ከም ብበልኪ እዚኣ እዚኣ ጥንቀቂ ኢል ክመልስ እያ ኸ ከም ብበልኪ
1: ኣረ
0: ካብ ኣባል ሃገራት ቀፅሪ መርኮሱር ተራ ተንብብያ ኣለኹ ማለት እዩ ሳውዝ ኣሜሪካን ትሬድ ብሎክ ወይ ድማ ሳውዘርን ኮመን ማርኬት ብውሕዱ ክልተ ጥቐሲ ይበሃል ኣሎ
1: ኣረ ራሕ ድሓን ሳውዝ ኣሜሪካን ትሬድ ብሎክ ካብ ኣባላት ሃገራት ቁፅሪ መርኮስተር ብውሕድ ክልተ ጥ ሃገራት እንዲ ክቆፅር ምሶ
0: ክልተ ከማ
1: ኣርጀንቲና፣ ብራዚል፣ ፓራጓይ፣ ኡራጓይ፣ ቬንዙዌላ
0: ቬንዙዌላ ኣትያ ነራ ዳሕሪ ወፅ እያ
1: ቺለ ኸ
0: ቦሊቪያ እያ ደላ ቺለ የላ ግን መሊስካ እያ ክልተ እንድያ ትብል ዘላ
1: ቆፂረልካየ
0: እኹል እኹል እኹል ሰላም ይቐኒልና 330 ኮይኑል ከሎ ንቐፅል ከክንደይ ካርድ ክበፅሓኩም እዩ እቶም 8 ሓደ ኹም እጂ ትዕወቱ ተስፋ ንገብር። ሰላም ኣርይ ኣብ ሳልሳይ ደረጃ ቁፅሪ ምረፂ ሰለስተን ሸውዓተን ተመሪፀን እዩ ኣርባዕተ ኣራይ እዚኣ ሓንቲ ዕድል እያ ዘላት ኪ ተጠንቂቅ ክመልስ ከም ብበልኪ ኣቶማዊ ቦምብ ንመጀመርታ እዋን ኣበይ ተፈቲኑ?
1: ኣቶሚክ ቦምብ
0: ንመጀመርታ እዋን ኣበይ ተፈቲኑ?
1: ኣረ ኣሳ ግዜ ክበኒ ኣብ ስክሪን መፅት ንደለና
0: ኣብ ስክሪን ኣረ
1: ክልተ ዕድል ትበና
0: ሓንቲ እያ
1: ዋ ኣገዘና ዳ ኣብቲ
0: ሓንቲ እያ እዚኣ
1: በዚኣ ንክንጠፍእ ኮይና ዳ
0: ፈትን እሞ እንዳ ንሪኦ
1: ኣብ ካልኣይ ኩናት ዓለም ዶ ይኸውን
0: ሓገዝ የብላን ሕጂ ምስማዕ ጥራያ ስራሕና ሕጂ ንሕና
1: ክልተ ዕድል
0: ክልተ ዕድል ክንገብራ ኢና ቅልጥፊ ኢልኩም መልሱ ልና በሎ
1: እሺ ፀገም ዘለካኣሜሪካ ሲ ኣብ ጃፓን
0: ኣሜሪካ ኣብ ጃፓን ዝፈተነቶ ኣይኮነን ሓንቲ ከይዳ ዓድል
1: ሄሮሽማን ኣብ ናጋሳኪ
0: ሳንዲ ክልክ ንጃፓን ኮ ሄሮሽማን ናጋሳኪን
1: እዩ
0: ሞታ ግዜ ትኸይዳ ኣላ ሰላም
1: ቁሩብቲ ምጃቀዘረ የቕሬይተይ ተሓዘልና
0: ሕጂ ክንደይ ግዜ ሰከንዲ ክንበኩም ኢና 30 ሰከንዲ ክንበኩም ኢና ኣብዚ 30 ሰከንድ ክትምልስዋ ክትክእሉ ኣለኩም ኣቶማዊ ቦምብ ንመጀመርታ እዋን ኣበይ ተፈቲኑ እያ ትብል ሰላም እንታይ ግዜ
1: ኣበይ ኣሜሪካ
0: ኣብ ኣሜሪካ ኣበይ ናይ ስቴት ንዓኒ መሊስኩም ኣለኹም ቁኑዕ መልሲ
1: ኣብ
0: ኒው ሜክሲኮ እዩ ተፈቲኑ ሓቂ ኣብ ኣሜሪካ እዩ ተፈቲኑ መጀመርታ ዳሓሪቡ ናብ በዓል ሂሮሽማ ናጋሳኪን ዕንወት ኣውሪዱ ማለት እዩ ንእግረ መንገድና ንኒኮሎሳዊ ቦምብ ወይ ኣቶሚክ ቦምብ ዝፈተነት ሃገር ኣሜሪካ ጥራያ ኣብ ካልእ ሰብ ኣብ ካልኦት ሃገራት መጥቃዕቲ ዝፈፀመት እንኳ ሃገር ኣሜሪካ እያ
1: መሊስኩም
0: 8 ዓራይ ሰላም ምስ ብፅትካ ኣዝና ነመስግነኪ ኣኒልና ብሮ መዓልቲ ዝኸበርኩም ተኸታተልቲ ድሕር ዛ ሓፃር መሰጋገሪት ንምለስ ኢና ምስ መደብ መልሲ ኣብ መስመሪኹም ዘለኹም እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕር ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕሪ ዜና ትግረ ዝድገም መደብ እዩ ቁፅር ቴሌፎንና 12 24 54 ከምኡ 12 24 74 እዩ ክንምለስ ኢና

0: ምስ መደብ መልሳ መስመር ኣለኹም ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ ሄሎ
0: መርሓባ። መልሳ መስመር መን ክብል መን ክብል?
1: ዮናታን ተኽለ።
0: ዮናታን ተኽለ ካበይ ኢኻ ዮናታን?
1: ካብ ሕምብርቲ።
0: ሕምብርቲ ኣራ ዮናታን፣ ቀዲሞም ዝደወሉ ብሙሉኦም 88 እዮም ተሸሊሞም ናይ 88 ካርድ። ንስኻ ውን ከምኡ ክትሽለም ተስፋ ገብር። ቁፅሪ ምረፅ ኣብ ቀዳማይ ደረጃ
1: ክንደይ ክንደይ ኣለዋ?
0: 3 4 6 የለዋን።
1: ቁፅሪ 5
0: ናይ ስፖርት ሕተያ ስፖርት ክትደሓን ዲኻ?
1: ብዙሕ ኣይኮንኩ ስፖርት።
0: ዕድልካ ክትፍትን በልከም ብበልካ። ኣብ ናይ ግድብ ይቕሬታ፣ ኣብ ናይ ምድብ ግጥማት ኩዕሶ እግሪ ዋንጫ ዓለም 2026 ክንደይ ሸቶታት ተመዝጊቡ?
1: ናይ ክንደይ ኢልካኒ?
0: ኣብ ናይ ምድብ ግጥማት ኩዕሶ እግሪ ዋንጫ ዓለም 2026 ክንደይ ሸቶታት ተመዝጊቡ?
1: እዚኣ ስረባ ትቀይረየለና ሲቦን እዮ
0: መቀያር ሲትካልኒያ ይቕሬታ።
1: ቾይስ ምረፅ ገላ
0: የብላን ምረፅ
1: መክዝምት እየ ማለት እዩ
0: ገምተን
1: ኣስታት ስታረበት
0: ኣይኮነን
1: ምቁሩብካ ትስ ሃበና ቁርፍ ንትሕት ዶ ክንልዕል
0: ላዓል
1: ከባቢ 85
0: ኣይኮነን። ናይ መወዳእታ ዓድል
1: ከባቢ 120
0: ኣይኮነን 215 ይቀኒልና። ተሳትፎ ኣይፈለየና ሊ ግዜ ትዕወት ተስፋ ንገብር ዮናታን ይቀኒልና። ናብ ካልእ ደዋል ክንሰግር ኢና። ሄሎ
2: ሎ ከመይ ውዒሎ?
0: ግርም መን ክብል?
2: ሚካል ካብ ዓድቀየ።
0: ሚካል መን?
2: ሚካል ተወልደ ካብ ዓድቀየ።
0: ካብቲ ኮለጅ ዲኻ ኣብ ከተማ?
2: ካብ ከተማ እምበር
0: ከመይ ያሉ ክራማት?
2: ክራማት ዳርጋ የለን።
0: ብዙሕ ኣይኮነን
2: የለን ክራማት
0: እዋ። ናይ ሎም ዘመን ናብ ገሊ ቦታታት ቅርብ ትርር ኢለ እያ ዘላ።
2: ብጣዕሚ
0: ሓራይ ሚካል ተስፋ ገብር ትዕወት በሊ። ቁፅሪ ምረፅ ቀዳማይ ደረጃ
2: ቁፅሪ እንደ ይህሉ
0: 1 2 7 8 9 10
2: ቁፅሪ 2
0: ስፖርት እያ ከም ብበልከ። ኣብ 2008 ኣብ ቤይጂን ቻይና ኣብ ዝተካየደ ውድድር ኦሎምፒክስ ኣብ ውድድር ምሕምባስ 8 ወርቂ መዳልያታት ዝዓተረ ኣሜሪካዊ ሓምባሳይ መን ይበሃል? ኣብ ቤይጂን ቻይና ኣብ ዝተካየደ ውድድር ኦሎምፒክስ ኣብ ውድድር ምሕምባስ 8 ወርቂ መዳልያታት ዝዓተረ ኣሜሪካዊ ሓምባሳይ መን ይበሃል? ብብዝሒ ወርቂ መዳልያታት ብምዕታር ኣብ ቀዳማይ ደረጃ ዘሎ ኣትሌት እዩ።
2: ንሪኦ ሓትት

0: ሸረን ሓታ ኣለና ዓይታ ብላዊና
1: ኣረ ግዜ ተጠቐመሉ መን
0: ማይክል ፈል
1: እስከ ነፀርያ ቀሪብ ከ
0: ማይክል ወይ ሚካኤል
1: ማይክል
0: ማይክል
1: ሕራይ እታ ማይክል ፅበሃ ኣለኺ
0: ፐልፕ ፒኤች ኢኤል ፒኤች
1: ፊሊፕስ ዋ ማይክል ፊሊፕስ ሓራይ ቆንዕ መልሲ 110 ዳዓዊት ከለኺ ሚካል ናብ ካልኣይ ደረጃ ንስገር ዓራይ ቁፅሪ ምረፂ ኣብ ካልኣይ ደረጃ
0: ቁፅሪ ኣላርያ ቁፅሪ ክልተ
1: ቁፅሪ ክልተ ኣለዋ ሳን ገብራ ዓራይ እዚኣ ሓንቲ ዕድል እያ ዘላት ኪ ምክንያቱ ሓቂ ወይ ሓሶት ስለ ዝኾነ እታ መልሲ ስለዚ እታ መጀመርታ ተውፅያ ቃል ጥንቅቕ ኢልካ ተውፅያ ኣለክ ማለት እዩ ሓሲብኪ ዓራይ ከም ብበልክ ኩለን ሃገራት ዓለም ንሸቶታት ዘላቂ ልምዓት ውድብ ሕቡራት ሃገራት ከተግብርኦ ብሕጊ ይግደዳ የን ሓቂ ወይ ሓሶት
0: ስክሪን ክንሪኣ ሞ

0: ኩለን ሃገራት ዓለም ንሽጥታት ዘላቐ ልምዓት ውድብ ሕብራት ሃገራት ከተግብርኦ ብሕጊ ይግደዳ የን ሓቂ ወይ ሓሰት ኣለኹ ዶ ሚካል?
1: ኣለኹ ኣለኹ ኣለኹ ሰማዓካ ኣለኹ።
0: መልስ በሊ
1: ንሓትት ኣለና ራይ ቁርብ ኣነፅረልና እስኪ ማሲ
0: ካሕቶ ነፅርቲ ኮነትን
1: እንደይ
0: ኣበይ ናይ መዳያ ዘይነፅረት
1: ማለት
0: ሽቶታት ዘላቕ ልምዓት ዝበሃል ትፈልጥ ዲኺ
1: እሳ ነራ ዘይነፅረት
0: እዚ ሳስቴናብል ዴቨሎፕመንት ጎልስ ድብሎ እዩ ብእንግሊሽ
1: እንታይ ዝበሃል
0: ሳስቴናብል ዴቨሎፕመንት ጎልስ
1: ሳስቴናብል ዴቨሎፕመንት ጎልስ ዴቨሎፕመንት ጎልስ
0: ማታ ጊዜ ከይዳ እንደዳ
1: እ ቀሪብና ቀሪብና እ
0: ሞታ ጊዜ ከይዳ ኣላ ሚካል ከነውፃ ኪና
1: ሓቂ ሓቂ
0: ሓቂ ኣይኮነትን ሓሶት እያ ምክንያቱ ኣብ ወለንታዊ ተበግሶ ናይ ሃገራት እዩ ዝምርኮስ ፈቃደኛታት ዝኾና ሃገራት እየን ዝኣትዎ ሚካል ካልእ ግዜ ትዕወት ተስፋ ንገብር ይቀኒልና ናብ ካልእ ደዋሊ ክንሰግር ኢና ሄሎ
2: ሄሎ
0: መርሓባ መልሳ መስመር
2: መርሓባ
0: መን ክብል
2: ሰመረ
0: ሰመረ መን
2: ተቕሉ
0: ካበይ ኢኻ ሰመረ
2: ካብ ኣፋዕበት
0: ኣፋዕበት ሓራይ ሰመረ ቁፅሪ ምረፅ ቁፅሪ 1 7 8 9 10 ኣለዋ
2: ኣራ ሸውዓተ
0: ሸውዓተ ሸውዓተ እዚኣ እውን ልክዕ ከም ናይ ሚካል ቁኑዕ ወይ ጌጋ ኢልካ ኢኻ ክትምልስ ሓንቲ ዕድል እያ ዘላትካ ማለት እዩ ከምብበልካ
2: እየ
0: ኮለጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ንቤት ትምህርቲ ሓፈሻዊ ሕክምናን ሕክምና ስንን ኦሮታ ከምኡ ውን ንኮለጅ ስነ ፍልጠት ጥዕና ኣስመራ ብምፅምባር ዝተመስረተ እዩ ቁኑዕ ወይ ጌጋ

0: ጥዕናን ኦሮታ ንቤት ትምህርቲ ሓፈሻዊ ሕክምናን ሕክምና ስንን ኦሮታ ከምኡውን ንኮሌጅ ስነ ፍልጠት ጥዕና ኣስመራ ብምፅምባር ዝተመስረተ እዩ ቁኑዕ ወይ ጌጋ ቁኑዕ ቁኑዕ መልሲ ኣብ 218 እዩ ተመስሪቱ ሕጂ ድማ ኣብዚ 226 ንሓምሻይ ግዜኡ ተምሃሮ ኣመሪቑ ኣሎ ሰመረ ኣብ ቀዳማይ ደረጃ ናይ 110 ካርድ ሞባይል ተዓዊትካ ኣለካ ናብ ካልኣይ ደረጃ ንስገር ኣይ ኣብ ካልኣይ ደረጃ ቁፅሪ 1 ቁፅሪ 5 6 8 9
1: 10
0: እዚኣ ምርጫ እንድያ ተስፋ ግብር ትዕወት ሓንቲ ዕድዳ ዘላትካ ማለት እዩ ሃንበበልካ ኣብ ሕቡራት መንግስታት ኣሜሪካ ዝለዓለ ዝርግሐ ሕትመት ማለት ሃርድ ኮፒ ሰርኩሌሽን ዘለዋ ጋዜጣ ዓይነት እያ ሀ ዋል ስትሪት ጆርናል ለ ዘ ኒውዮርክ ታይምስ ሀ ኒውዮርክ ፖስት መ ዩኤስኤ ቱደይ
1: ሓንቲ ምርጫ ባጉድለ
0: ሓንቲ ምርጫ ክጉድለልካ ኣረ ዩኤስኤ ቱደይ ኣጉዲልና ኣለና
1: እዚ ኒውዮርክ ታይምስ መንመና
0: ዋል ስትሪት ጆርናል ኒውዮርክ ታይምስ ኒውዮርክ ፖስት

0: ኣይዱ እዚኣ ክልተ ዕድል እያ ዘላትካ ተጠንቂካ መለስ።
1: ምርጫ የብላን
0: የብላን
1: ብድምር ኩለን ማለት እዩ ምሽ
0: ዋ ካብ ልጅ መርስ ጋ ዋንጫ
1: ክሳብ መወዳእታ ድዩ ወላ
0: ስጋ መወዳእታ ካብ መጀመርታ ስጋ ትውዳእ ተፀወታ ኤርማን
1: ኣዋ ኣለኹ
0: ላር ኣሸጊራ ድያ
1: ኣዋ ብድምር ኮይና እንደ ሕጂ ተንተን ሃገራት ድ ተን ዝተሳተፈ ሃገራት ኩለን ማለት ድዩ ዋላ
0: ውድድራት ከትብለላ ክንደይ ግጥማት ተካይዱ ውድድር ክንደይ ግጥማት
1: ክንደይ ግጥም ተካይዱ
0: ኣብ ዋንጫ ዓለም 226 ብድምር ክንደይ ግጥማት ተካይዱ እያ ትብል ታዓንቶ
1: ትስዓን ሓደን
0: ኣይኮነን ሓንቲ ዕድል ሳካ

0: ንድምራ ለና ጴጥሮሳ ንሽተይ ግዜ ክወና ይኽእል
1: ሳላሳ ካሊት ክንበኩም ኢናታ ግዜ ከዳትና ስለ ዝኾነት ንዓና እውን
0: ቆሩኮይ ተጋማገምኩም ገለ
1: ከመይ ማለት እቲ ሬንጅ ክንደይ ተባይኒ ተጋማጊምካ ትብሎ
0: ዋ ናይ ሓሙሽተ ገለ ፍልሊ
1: ናይ ሓሙሽተ ሳ ተጋማገምካ
0: ተጋማገምኩም ሽ
1: ሞሄርሞን ዳ ግዜ ከይዳትና ስናይ ቅሬቱ ሓንቲ ቀልጥፍና ትዛረብ ፈትን
0: ሚትን እስከ ፅናክለል ፅናክለል ሓራይ
1: እሞ ኣብ እስክሪን ሕጂ ዒስራ ካሊት ክንበኩም ኢና
0: ሓራይሓዳ
1: ኣኺላ ባዕላ ክትታመልሲ ስለ ተርእየና ብኣኸ ንጋላገል ኢና ክንጅምር ኢና ኣብ እስክሪን ኣተ ያደላድ ሂርሞን 15 ካሊት ተሪፍኩም ኣሎ ሓሙሽተ ካሊት ተሪፍ ኣላ
0: 17 ትብላ ኣላ ቲቲቭ ግ
1: ሞታ ግዜ ኣኺላ ኣላ ሂርሞን ካብታ ኣነ ዝህበካ
0: 110 ዶ ክንብል
1: ኣይኮነትን 104 እያ ሄርሞን ካልእ ግዜ ክትፈልጣን ክትዝክራን ተስፋ ንገብር ኣዝና ነመስግነካ ምስ ብፆትካ ይቕኒልና ኣራይ ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝትና ኣብዚ ዛዚምና ኣለና ዝመፅእ ሰሙን ኢና ክንራኸብ ሓቀኒ እዩ

0: ساعات أقيلو زينا ومن السنة أونان في اللي مالنا زخوركم دا عزبتنا غميام سيغوم نيلو من ربع إسران شدشان نحس استرالو زينا دا توشت المصان حزيلكم قريبا زلغو في المنزومي نيمك تالكم بخبرنا عدمكو بغندر سزينا في اللام بقعت تمرتي كب نمقبال بزل على خمس سراح منيستر تمرتي دكتور حليمة محمد قليسا محضر زواج شوار كان باصدر محمود علي حوري مس نبر تربداب تغوار مدوات لمعزتيو نبر تختم بارونتو شفان هاب تغرب كتوم اومن كبابي اومن مس سان ناي مغراب مدوات يكايدلو ኢራንን እና ኦማንን አብ ጉዳይ በመጻ በሆርሙዝ ዘካየድ ምንቅስቃስ ንግዳውያን መራኸብ ከም ተረዳዳ አገሊጻን ቻይናን ህንድን አብ ጉዳይ ዘከራኸረን ዶብ መበል 25 ዙሪያ ፍሉ ይርከባ ካይዳን ፍጥጦ ጉጅለ ኃይልታት ዲሞክራሲያዊት ሶሪያ ዕጥቁ ብምውራድና ብሲቪላዊ ህይወት ተጸንቢሮ ዝርዝር ዜና ብቓዓት ትምህርቲ ክብ ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ኣብ ኣስመራ ብዝተኸየደ ገምጋም ጨናፍር ዞባታት ገሊፃ ወኪል ኤርና ዮናታን ይዕብዮ ዘዳልዎ ዜናዊ ትሕዝቶ ኣሎ ፍርቱና ዓንዶም ከተቕርቦ እያ
1: ብቓዓት ኣገልግሎት ትምህርቲ ከም ንምባልን ምዕሩይነት ዝርግሕኡ ንምርግጋፅን ዝካየድ ፃዕሪ ብዝለዓለ ከም ዝድፋ ኣሉ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብ24 26 ናሓሰ ኣብ ዝተካየደ ገምጋም ትግባር መደባት ጨናፍር ዞባታት ኣብ ዓመታት ትምህርቲ 225 226 ገሊፃ ኣብቲ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ዝተሳተፎ ኣብ ኣዳራሽ ማእከላይ ቤት ፅሕፈት ሚኒስትሪ ትምህርቲ ዝተካየደ ኣኼባ ዶክተር ሓሊማ እቲ ዕላማ ኣብ 6 ዞባታትን ቤት ትምህርቲ ዋርሳ ይከኣሎን ዝተሰላሰለ ንጥፈታት ብዕምቆት ብምግምጋም ብልጫታት ንምዕቃብን ድኻማት ንምፍዋስን ከም ዝኾነ ኣብሪሃ ኣገልግሎት ትምህርቲ ኣብ ሃገርና ብተራን ኣበርክቶን መሻርክቲ ኣካላት ብሓፈሻ ሚኒስትሪ ዞባዊ ምምሕዳራት ድማ ብቐንዱ ከም ዝዕወት ዝሓበረት ሚኒስተር ሓሊማ ዝርግሐ ኣገልግሎት ትምህርቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዓይነትን ቁፅርን ንምዕባይ ይስራሕ ከም ዘሎ ብምንፃር ተሳተፍቲ ነቲ መስርሕ ዝሕግዝ ሃና ፅርእቶታትን ሓሳባትን ክህቡ ኣዘኻኺራ ሓለፍቲ ጨናፍር ዞባታት ብወገኖም ብቕዓት ትምህርቲ ንምምሕያሽን ብቅድመ ትምህርቲ ዘይሓለፈ ተምሃራይ ክህሉን ዝተሰላሰለ መደባት ንሓደስትን ገዳይምን መምሃራን ንዝተዋሃበ ስልጠናታት ከምኡ ውን ንዝተካየደ ሱፐርቪዥናዊ ንጥፈታት ዝምልከት ብኣሃዛት ዝተሰነየ ፀብፀባት ኣቕሪቦም ተሳተፍቲ ድሕር ዘካየድዎ ዘተ ኣገልግሎት ቅድመ ትምህርትን ብቋንቋ ኣደ ዝውሃብ ትምህርትን ኣገዳስነቱ ተራእዩ ንምሕያሉ ዝተበጋገሰ ስራሕ ክድፋእ ኣሉ ንመምሃራን ዝውሃብ ስልጠናታት በብደረጅኡ ክሕይል ከምኡ ውን መሳላጢያታት ኣብያተ ፈተነ ክማላእ ተላብዮም ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዝሃቦ ቃል መምሃራን ኣብ ምምዕባል ዓይነታዊ ትምህርቲ ታሪካዊ ሓላፍነቶም ከተግብሩ ወለዲ ድማ መስርሕ መምሃርን ምስትምሃርን ንምድንፋዕ ክነጥፉ ኣዘኻኺሩ
0: ኣብ ማሕዳር ዘዋጋ ሸዋርካ ኣምባሳደር ማሕሙድ ዓሊ ሕሩይ ብ23 ከምኡ 24 ናሓሰ ኣብ ንኡዞባ ፎርቶሳዋ ኣብ ዝገበሮ ዕደት ምስ ነበርቲ ርብዳብ ትግባር መድባት ልምዓትን ተራኮመን ዘትዩ ኣብቲ ኣጋጣሚ ኣምባሳደር ማሕሙድ ኩነታት ክረምታዊ ሕርሻ ትሕቲ ቐርፂ ኣሕዳሪት ቤት ትምህርቲ ፎርቶ ከምኡውን ብወፍሪ ተምሃሮን ልምዓት ዝጠዓመ ንጥፈታት ምዕቃብ ሓመድን ማይን ድሕሪ ምዕዛብ ኣብ መጻኢ ብዛዕባ ዝትግበሩ መድባት ምስ ዝምልከቶም ሓለፍትን ወከልቲ ህዝብን ተዘራሪቦም እቲ ርክብ ኣብ ተጠቃምነት ትካላት ማሕበራዊ ኣገልግሎት ዘሎ ውድሆታትን መፍትሒታቱን ጠንቂ ትሑት ተሳታፍነት ኣብ ትምህርቲ ከምኡውን ማሕበራዊ ጠዋ መነባብሩ ዜጋታት ንምምሕያሽ ዝውሰድ ዘሎ ተበግሶታትን ገስጋሱን ዘተኮረ እዩ ነይሩ ነበርቲ ብወገኖም ኣብ ማእከላይ ቦታ ተጠርኒፎም ርጉእ ህወት ክመርሑ ዝወፀ መደብ ንክዕወት ምንጭ ዝስተማይ ክፅገነሎም ትካል ጥዕና ክዋደደሎም መምሃራን ቅድመ ትምህርቲ ክቕረቡ ስሩዕ ኣገልግሎት ክታበዝ ዝረኽብሉ ባይታ ክፍጠር ከምኡውን ፀገም መጓዓዝያን ኣገልግሎት ተንቀሳቀስ ቴሌፎንን ክሕሰበሉ ዘኻኺሮም ግዜያዊ ኣመሓዳር ንዞባ ፎርቶሳዋ ኣቶ ኣረጋይ ምብራህቱ ብወገኑ ኣብቲ ከባቢ ዘሎ ሕፅረታት ንምምላእ ይስራሕ ከም ዘሎ ብምጥቃስ ክሳብ መሊኡ ዝፍታሕ ተዋዲድሎም ንዘሎ ናይ ትምህርቲ ዕድል ብግቡኡ ክጥቀምሉ ከምኡውን ኣብ መደበር ጥዕና ሞሎቤር መፀበይ ነፍሲ ፅራት ንምህናፅ ክዋስኡን ብግቡኡ ክጥቀምሉን ኣተሓሳሲቦም ነበርቲ ከተማ በረንቱ ሽፋን ሃብቲ ገረብ ከተማኦምን ከባቢኦምን ምስሳን ብጉጅለታት ተወዲቦም ናይ ምግራብ መደባት የሰላስሉ ኣለዉ

641 ሜትሮ ኩቦ ክትርን ክስራሕ ከሎ ልዕሊ 98,000 ጎዳጉዲ ከምቲ ኸዓ ተሓቢሮ ሎሚ ዓመት ክራማት ኣብቲ ንእዞባ 108,000 ኣግራብ ብህዝቢ ሰራሕተኛታት መንግስቲ ሓይልታት ምክልኻልን ካልኦት መሻርክትን ክትከል መደብ እኳ እንተነበረ ብሰንኪ ምድንጓይ ዝናብ ዛጊት 32,000 ፍልስታት ጥራይ ከም ተተኽለ ብምግላጽ ሳዕቤናት ክሊማዊ ለውጢ ንምብዳህ ኩሉ ኣካል ሕብረተሰብ ተሳታፍነቱ መደባት ምግራብን ምክታሉን ክዕዘዝ ተላብዩ ነበርቲ ብወገኖም ኣገዳስነት ገረብ ኣብ ምግታእ ሳዕቤናት ክሊማዊ ለውጥን ምስሳን ስነ ህይወታዊ ብዙሕነትን ብምግንዛብ ነፍሲ ወከፍ ዜጋ ተፈጥሮዊ ፀጋታት ከባቢኡ ናብ ንቡር ንምምላስ ውዳበታቱ ኣሕይሉ ብውህደት ክሰርሕ ኣዘኻኺሮም ሚኒስትሪ ሕርሻ ኣፍልጦ ሓረስቶት ኣብ ሓመድ ኣልቦ ሕርሻን ብልጫታቱን ንምብራኽ ዝዓለመ ስልጠና ብ25 ናሓሰብ ከተማ ደቀ ምሓረ ወዲቡ ኪኢላ ልምዓት መጋጫ መንእሰይ ዮሴፍ ሃይለ ብዝሃቦ ኣስተምህሮ ኣብ ሃገርና ሓመድ ኣልቦ ሕርሻ ካብ 222 ክተኣታቶት ድሕሪ ምጅማሩ ኣብ ምህርቲ ፀባን እንቃኣሖን ዓብ ፅልዋ ከም ዝገበረ ብምጥቃስ ኣብ እዋን ዋሕዲ ክራማት ንጥሪት ኣማራፂ ምግቢ ክኸውን ከም ዝኽእል ገሊጹ እዚ ሜላ እዚ ብውሑድ ሃልክማይን ጉልበትን ኣብ ውሱን ስፍራ ክካየድን ሙሉእ ዓመት ክለምዕን ስለ ዝኽእል ሓረስቶት ብግቡእ ክጥቀምሉ ዘኻኺሩ ኣብ ዞባ ደቡብ ሓላፍ ሃብቲ እንስሳ ዶክተር ዕቕባ ዝገኽፍለ ብወገኑ ውፅኢት ፀባ ከብቲ ኣብ ዓሌት ከብትን ኣብ ኣመጋግባን ከም ዝምርኮስ ብምጥቃስ ዝተመጣጠነ ኣመጋግባ ኣብ ትሕዝቶ ፀባ ዓብ ፅልዋ ስለ ዘለዎ ሓረስቶት ኣብ ኣመጋግባ ሚዛን ክሕልው መኺሩ ሓላፊ ቤት ፅሕፈት ሕርሻ ኣብ ንእዞባ ደቂ ኣምሓረ ኣቶ ኣለም መብራህቱ ድማ ሓረስቶት ነቲ ብሞያውያን ዝተዋሃበ ስልጠና ብግብራዊ ስራሕ ክደፍእሉን ኣብ ሕርሻታቶም ክተኣታትውዎን ተላብዮም ኣብ ማእከል ጥዕና ሻምብቆ ዝወሃብ ዘሎ ክታበት ህፃናት ኣብ ምውሓዝ ጥዕንኦም ልዑል ኣስተዋፅኦ ይገብር ከም ዘሎ ተገሊጹ ተገልገልቲ ብዝሃብዎ ሓበሬታ ብስሩዕ ዝወሃብ ክታበት ህፃናት ደቆም ብሰንኪ ጉድለት ክታበት ክስዕብ ካብ ዝኽእል ሓደጋታት ድሒኖም ኣብ ትምህርቶምን ማሕበራዊ ሂወትን ብንጥፈት ይዋስኡ ከም ዘለዉ ኣረዲኦም ሓላፊ ማእከል ጥዕና ሻምብቆ ነርስ ተስፋኣለም እያሱ ብወገኑ ንቕሓት ሕብረተሰብ ኣብ ኣገዳስነት ክታበት እናበረኸ ብምምፁ ሸፈነ ክታበት 98 ሚእታዊት ከም ዝበፅሐ ሓቢሩ ተሓጋጋዚት ነርስ ለምለም መንግስቲ ድማ ክታበት ካብ ሕማማት ብምክልኻል ኣካላውን ኣእምራውን ዕቤት ህፃናት ዘውሕስ ፍቱን ሜላ ምዃኑ እቲ ኣፍልጦና ዓበየ ሳላ ዝመፀ ቁፅሪ ናይተን መደባት ክታበት ደቀን ብግቡእ ዝከታተል ኣዴታት ዕቤት ከም ዘመዝገበ ገሊፃ ዝስዕብ ዜናታት ሃገራት ወፃኢ ክቡራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ ኢራንን ዑማንን ኣብ ጉዳይ ብመፃብ ሆርሙዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ከም ትረዳድኣ ገሊፀን እቲ ምርድዳእ ንግዳውያን መራኽብ ጥራይ ዝንቀሳቐሳሉ ግዜያዊ መስመር ክኸፍታ ዝኽእል ምዃኑ ሰብ መዚ ክልጤና ሃገራት ሓቢሮም ኣለዉ ይኹን እምበር በዚ ስምምዕ መሰረት መፃብቦ ሆርሙዝ ተኸፊቱ ማለት ከም ዘይኮነ ኢራን ኣንፂር ኣላ ኢራንን ዑማንን እቲ ተበፂሑ ዘሎ ምርዳእ ዘላቕነት ብዘለዎ መልክዕ ዳግማይ ንምኽታሙ ኣብ ውሽጢ 30 ክሳብ 60 መዓልታት ዝርርብ ከካይዳ መደብ ኣለዎን እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ መፃብቦ ሆርሙዝ ንዝነበረ ነተኩቶ ከም ዝኣለየቶ ብምጥቃስ ኢራን ተወሳኺ ነተኩቶ ከተፃውድ ምስ ትፍትን ኣብ ልዕሊኣ ወታደራዊ ስጉምቲ ከም ትወስድ ኣጠንቂቓ ነቲ መግለፂ ኣሉታዊ ምላሽ ዝሃበሉ ሓለዋ ሰውራ ኢራን ብወገኑ ኣሜሪካ ኣብ ምእላይ ነተኩቲ ዝነጥፋ መራኽብ ናብቲ ማያዊ ኣካል ምስ ትልእኽ ዕላማ ከም ዝገብረና ነፂሩ ኣሎ ምዕፃው ናይዚ 20 ሚእታዊት ባህርያዊ ጋዝን ነዳድን ዓለምና ዝሓልፈሉ እስትራተጂያዊ ማያዊ መስመር ኣብ ዕዳጋታት ዓለም ቅልውላው ከም ዘሰዓበ ፀብጻባት የረድኡ ህዝባዊት ሪፓብሊክ ቻይናን ህንድን ትማል 25 ሓሰብ ጉዳይ ዘከራኽረ ንዶብ መበል 25 ዙርያ ፍሉይ ርክብ ኣካይደን እዚ ብከተማ ቤጂንግ ዝተኻየደ ርክብ ክኽሰት ዝኽእል ደባዊ ምስሓብ ብዲፕሎማስያዊ ዘተንምዕራፍን ናይ ምምኽኻር ባይታን ምፍጣርን ዝዓለመ ምዃኑ ሚኒስትር ጉዳያት ወፃኢ ቻይና ዋንጊዩ ገሊጹ ብዘይካዚ እቲ ክልተኣዊ ዝርርብ ምክብባር ዘለዎ ጉርብትና ንምውሓስ ዝሕግዝ ምዃኑ ሚኒስተር ዋንጊዩ ብተወሳኺ ኣፍሊጡ መበል 26 ዙርያ ፍሉይ ርክብ ህንድን ቻይናን ዝመፅእ ዓመት ኣብ ህንዲ ክካየድ ምዃኑ ተገሊጹ ኣሎ ቻይናን ህንድን ኣብ 2020 ኣብ መንጎ እንስተኸስተ ደባዊ ምስሓብ ዝጠንቁ ግጭት ብሰላም ንምዕራፍ ጽዑቕ ዲፕሎማስያዊ ዝርርብ ከካይዳ መፅንሕን ዝፍለጥ ኮይኑ ነቲ ዘተእወታዊ ገስጋስ ከም ዝረኸባሉ ገሊፀን እየን
ክልቴን ሃገራት ብግቡእ ዘይተሓንፀፀ ኣስታት 3500 ኪሎ ሜትር ኣከራኸር ዶብ ከም ዘለዎን

got some. ብኣሜሪካ ዝድገፍ ሓይልታት ዲሞክራስያዊት ሶርያ ዝተሰሚዐ ዕጡቅ ጉጅለ ዕጡቅ ብምውራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም ተፀንበረ ብወግዒ ኣፍሊጡ። ከም ኣካልቲ ሰላማዊ ተበግሶ ኣባላት ናይ ዘይን ሰሜናውን ምብራቃውን ሶርያ ተቆፃፂሩ ዝፀንሐ ዕጡቅ ሓይሊ ናብ ሰራዊትን ሲቪላዊ ትካላትን ሶርያ ከም ተፀንብሩ እዩ ዝግለፅ ዘሎ። እቲ ስጉምቲ ግዳማዊ ምትእታው ዝጠንቀቀ ልውላዊ ሶርያ ብሰላም ንምዕራፍ ኣብ ዝካየድ ፃዕሪ ኣገዳሲ ስጉምቲ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። ሓይልታት ዲሞክራስያዊት ሶርያ ዝወሰዶ ናይ ሰላም ስጉምቲ ሓደ መዓልቲ ድሕሪት ኣሜሪካን ሶርያ ካብ መዝገብ መወልቲ ግብረ ሽበራ ከም ሰረዘታ ምሕባራ ይስዕብ ዘሎ። ኣሜሪካ ንሶርያ ካብ 1979 ኣብቲ መዝገባ ስፊራታ ከም ዝፀንሐት ፀብፀባት ይጠቕሱ። ካብ መጋቢት 211 ናብ ሶርያ ብዝተኸስተ ወታደራውን ፀጥታውን ቅልውላው ልዕሊ ፍርቂ ሚልዮን ሰባት ከም ተቐትሉን ሚልዮናት ከም ተመዛበሉን ይግለጽ። በቲ ክስተት ኣብ ትሕቲ ቅርፂ ሶርያ ልዕሊ 200 ቢልዮን ዶላር ዝግመት ዕንወት ከም ዝወረደ ውን ይጥቀስ። ኣውስትራልያን ኢንዶኔዥያን ኣብ ምክልኻልን ፀጥታን ምትሕባርን ከስፋሓ ተሰማሚዐን። እቲ ሚኒስትራት ምክልኻልን ጉዳያት ወፃእን ክልትኤን ሃገራት ሎሚ 26 ሓሰብ ከተማ መልበርን ኣውስትራልያ ብዘካየድዎ ዝርብ ዝተበፅሐ ስምምዕ ሓበራዊ ወታደራዊ ልምምድን ስሩዕ ፀጥታዊ ምምኽኻርን ከካየዳ ዘጠቓልል እዩ። ብዘይካዚ ክልትኤን ሃገራት ማያዊ ፀጥታዊ ግዛኣትን ንምውሓስ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጠን ኣለዋ። ተኸቲሙ ዘሎ ስምምዕ ዝምድና ንምምዕባል እምበር ንካልኦት ሃገራት ብኣሉታ ከም ዘይፀሉ ክልትኤን ሃገራት ሓቢረን ኣለዋ። ኣብ መንጎ ኣሜሪካን ካናዳን ዝተኸስደ ንግዳዊ ዘይምቅዳው መሊሱ ከም ዝኸረረ ይግለጽ ኣሎ። እዚ ዝተሓበረ ፕረዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ እታዊ ፍርያት መካይን ካናዳ ወሲናቶን ፀንሐት 25 ሚታዊት ቀረፅ ናብ 50 ሚታዊት ክብ ከም ተብሎ ድሕሪ ምጥንቃቅ እዩ። እዚ ንንኣሽቱን ዓበይትን መካይን ከምኡውን መቃየሪ ኣቑሑ ዘጠቓልል መደብ ካብ ፈለማ ዝመፅእ ዓመት ክትግበር ከም ዝኽእል እዩ ፕረዚደንት ትራምፕ ኣሚቱ ዘሎ። በቲ ስጉምቲ ዝተቆጥዐ መንግስቲ ካናዳ ቁጠባዊ ረብሓታት ሃገሩ ንምሕላው ኣብ ልዕሊ 700 ፍርያት ኣሜሪካ ወሳኺ ቀረፅ ከም ዝገበረ ገሊጹ ኣሎ። እዚ ካብ 15 ሳብ 50 ሚታዊ ዝዘርጋሕ ቀረፅ ካብ ዝመፅእ 8 መስከረም ተግባራዊ ከም ዝኸውን ቀዳማይ ሚኒስተር ማርክ ካርነይ ኣፍሊጡ። ብዘይካዚ ከም ኣካልቲ ናይ መልሰ ግብሪ ስጉምቲ ካናዳ ንገለ ክፍላት ሃገር ኣሜሪካ ክትቦ ፅንሐት ኣገልግሎት ኤሌክትሪሲቲ ክተቋርፆ ከም ትኽእል ኣጠንቂቓ ኣላ። ንግዳዊ ዘይምቅዳው ክልትኤን ሃገራት ፕረዚደንት ትራምፕ ኣብ ዝሓለፈ ቀረባ መዓልትታት ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ናይ 50 ሚታዊት ቀረፅ ድሕሪ ምውሳኑ ከም ተበገሰ ፀብፃባት የረድኡ። እዚ ተፈጢሩ ዘሎ ንግዳዊ ዘይምቅዳው ንመጠንቲ ኣብ መንጎአን ዝካየድ ንጥፈታት ንግዲ ብከቢድ ካሃስዮ ከም ዝኽእል ክኢላታት ይእምጡ። ክልትኤን ሃገራት ኣብ 225 ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ይጥቀስ። ማሊ፣ ኒጀርን ቡርኪና ፋሶን ዞባዊ ፀጥታ ንምውሓስ ምትሕጋዘን ከስፋሓ ተረዳድአን። ክልትኤን ሃገራት ኣብዚ ምርዳእ ዝበፅሓ ኣብ ዞባ ሳሕል ናይ ምዕራብ ኣፍሪቃ ዝካየ ሽበራዊ መጥቃዕትታት ከም ዝወሳኺ ብምጥቃስ እየን። ነቲ መደብ ንምትግባር ሓባራዊ ማእከላይ እዚ ከቑማን ተወሳኺ ናይ ሓባር ሰራዊት ከዋፍራን ምዃነን ኣፍሊጠን ኣለዋ። ኣብቲ ከባቢ ዝካየድ ሽበራዊ ተርእዮታት ኢድ ግዳማውያን ሓይልታት ከም ዘለዎ ዝገለጻትን ሃገራት ንምምካቱ ወታደራውን ፀጥታውን ጥምረተን ከም ዘሕየላ ነፂራን። ማሊ፣ ኒጀርን ቡርኪና ፋሶን ከም ኣካል ተሓበራዊ ሓይሊ ንምቋም ኣብ 223 ዝኸተመኦ ስምምዕ ኣብ ዶባተን ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብፀባት ይረድቡ። ሰለስተን ሃገራት ኣብ መሬተን ዓስኪሩ ዝነበረ ሰራዊት ፈረንሳ ብምውፃእ ምስቲ ሃገር ዝነበረን ፀጥታውን ወታደራውን ውዕላት ድሕሪ ምብታኸን ኣብ ልዕሊየን ዝካየድ ግዳማዊ ተፃብኦታት ከም ዝወሰኪ ዝግለጽ። ፈረንሳ ንሉዓላውነተን ዝፀባእ ስለያዊ ንጥፈታት ከም ተካየድ እተን ሃገራት ብተደጋጋሚ ክኸሳ ፀኒሐን እየንን። ኣብ 225 ኣብ ኣህጉር ኣፍሪቃ ኽሊማዊ ምምዝባል ብዘሰዓቡ ሓደጋታት ልዕሊ 3,000 ሰባት ከም ዝሞቱ ፀብፃብ ውድብ ሕብራት ሃገራት ገሊፆም። በቲ ክስታት ልዕሊ 13 ሚልዮን ሰባት ብኣሉታ ከም ተፀሉ ዝጠቐስቶም ፀብፃባት ልዕሊ ፍርቂ ናይ ተኽሳራታት ብሓደጋ ዕለቕለቕ ከም ሰዓበ ይረድኡ። ኣብ ዝሓለፈ ዓመት ዞባ ሰሜን ኣፍሪቃ ብኽቱር ዋዒ፣ ዞባ ምዕራብ ኣፍሪቃ ድማ ብዕለቕለቕ ከም ተጠቕዑ ተገሊጹ ኣሎ። እዚ ከምዚ ኢሉ እንከሎ ብሰንኪ ክሊማዊ ንውፂ ልዕሊ 90 ሚታዊት ኩምራታት በረዳ ኣህጉር ኣፍሪቃ ከም ዝመኸኸ ፀብፀባት የረድኡ። መጠን ምልኣት ማያዊ ኣካላት እውን ካብ 1999 ክሳብ 225 ዓመታዊ ባእስታት 4 ሚሜ ክውሰኽ ምፅንሑ እቶም ፀብፀባት ብተወሳኺ የረድኡ። ሳዕቤናት ክሊማዊ ንውፂ ብደረጃ ዓለም ዓመት መፀንና ገደደ ይመፅእ ከም ዘሎ ዝፍለጥ እዩ። ኣብዚ ዓመት እዚ ኣብ ኣህጉር ኤውሮጳ ተኸሲቱም ዘሎ

0: መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሒ ፀብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ የብሎምን ናትናዩ ክንመልሶ ኢና ኢሎም እናፈከሩ፣ በንጻሩ ድማ ናብ ቀይሕ ባሕሪ ካብ ምኻድ ቀይሕ ባሕሪ ናብ ኢትዮጵያ ከም ዝመፅእ ምግባር ዝብል ሓድሽ ማይ ዘይተዓመ እማመ ሒዞም ቀሪቦም ኣለዉ።
1: የባህር በር ለማግኘት ኢትዮጵያ ወደ ባህር ከምትጓዝ ለምን ባህሩ ወደ ኢትዮጵያ ኣይመጣም የሚሉ ኣማራጮች ይሰማሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ ዝብሉ ኣማራፀይታት ይስምዑ እዮም። ናብ ገምገም ቀይሕ ባሕሪ ካብ ምኻድ ንባሕሪ ብመስረብ ጌርካ ምምፁ ዝብል ኣማራፂታት ዝቕርቡ ምሁራት ኣለዉ። እዚ ማራፂ እዚ ክሳብ ክንደይ ክዕወት ይኽእል?
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ነቲ ዝሓልምዎን ዝብህግዎን ቀይሕ ባሕሪ ብኸመይ ከም ዝውንንዎን ንጹር መንገዲ የብሎምን። ዝጭበጥ ሕጋዊ መርትዖ ስለ ዘይብሎም ሓንሳብ ብሓይሊ ካልእ እዋን ድማ ብሕጊ ብእንካን ሃባን ብታሪኽ ብጂኦግራፍ ብበዝሒ ህዝቢ ብልማኖ ወዘተ እናተባህለ ተጋላባጥን ሓድሕዱ ዝጋጮን እማመታትን ሓሳባትን ይቕርቡ።
1: ኢትዮጵያ በታሪክ ኣጋጣሚ የባህር በር ባጣችባቸው ዓመታት ሁሉ ዳግም መተንፈሻ ለማግኘት በህግ
0: ኢትዮጵያ ብታሪካዊ ኣጋጣሚ ኣፍ ደገ ባሕሪ ካብ ዝሰኣነትሎም ዓመታት ዳግማይ መተንፈስ ንምርካብ ብሕጊ ብዲፕሎማሲ ብእንካን ሃባን ብኢኮኖምን ብዙሓት ሓሳባት ቀሪቦም ኣለዉ። ካልእ ድማ ምህንድስናዊ ኣማራፂ እዩ። ከምቲ ግብፃውያን መትረብ ስዌዝ መሬት ኩዒቶም መትረብ ብምድላው ዝገበርዎ ነቲ ባሕሪ ስሒብካ ናብ ኢትዮጵያ ክኣቱ ይከኣል እዩ ዝብል ምህንድስናዊ መፍትሒ እዩ።
1: እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ።
2: ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካልላል። ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው?
0: 1000 ኪሎ ሜትር ገምገም ዘለዎ ቀይሕ ባህሪ ንብዙሓት ሀገራት ይዋስን። ካብ ደቡብ ኢትዮጵያ ክንደይ ዝኣክል ርሕቀት እዩ ዘለዎ? ኣብ ኣርባዕተ ቦታታት 34 43 54 ከምኡውን 63 ኪሎ ሜትር ርሕቀት ኣለዎ። ንሕና መስረብ ክንሰርሕ ከለና ኣብታ ፀበበት ቦታ ኣብ 34 ኪሎ ሜትር ኢና እንመርፅ። ነቲ 34 ኪሎ ሜትር ሰብ ዝሰርሖ መትረብን ወደብን እንተደኣ ተዃዒቱ እቲ ወደብ ኣብ ውሽጢ መሬት ኢትዮጵያ ክስራሕ ይከኣል እዩ። እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
2: ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል። ከተገነባ በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው፣ በሌላ አባባል ማለት ነው።
3: ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር ወይም እስከ ቀይ ባህር አካባቢ ያለውን ብንቆፍር ምን ውጤት እናገኛለን?
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዐት ውፅኢቱ ከመይ ክኸውን? ክሳብ ዓሰብ ክሳብ ቀይሕ ባሕሪ ንምኩዓት ቁመቱ፣ ዕምቆቱ፣ ስፍሓቱ ክንደዩ ክኸውን ኢልና ካብ መበገስ ሓሳባት ተመርኪስና ፅንዕናዮ። ካብ ዓሰብ ሰመራ ክሳብ ቱጀራ ዝኸይድ መስመር እዩ። ኣብ ሶማልናትና ዝነበረ ዙቤ ዝበሃል ወደብ ኣሎ። ብኡ እውን ከም ኣማራፂ ክንጥቀም ንኽእል ኢና። ኩሎም ካብ 71 ኪሎ ሜትር ይሓልፉን እዮም።
3: ጠቃሚ እንደ ኣማራጭ ልንጠቀም እንችላለን ከሚሉ ኣንጻር ነው። ሁሉም ግን ከ71 ኪሎ ሜትር በላይ ኣይወስዱም። ካፋር ወደ ቀይ ባህር አካባቢ ስንሄድ 71 ኪሎ ሜትር ይሄዳሉ። እነኛ 71 ኪሎ ሜትር ሂደን
0: ካብ ዓፋር ናብ ቀይሕ ባሕሪ 71 ኪሎ ሜትር ምስ ኩዓትና ዕምቆቱ 150 ጎኑ 180 ሜትሮ ስፍሓት ክህልዎ እዩ። ንዕኡ ኩዒትና ማያት ቀይሕ ባሕሪ ክነምፆ ንኽእል ኢና። ወደብ ፈጢርና ማለት እዩ።
3: የቀይ ባህርን ውሃ ማምጣት እንችላለን። ወደብ ፈጠርን ማለት ነው። አሁን ቀይ ባህር ውሃውን ያንን ቆፍረ ካመቻቸለት
0: ንቀይሕ ባሕሪ ከም መትረባት ስወፅን ፓናማን ኩዒትና ነቲ ማይ ከም ዝመፅእ ንገብሮ። ወደብ ፈጢርና ማለት እዩ። ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና።
3: ምፅዋዕ ንመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: በዞም ልሂቃን ብዛዕባ ዝቀረበ መፅናዕቲ ቅድሚ ምዝራብና ተኸታተልቲ ስርዓታትን ሰብ ፍሉይ ረብሓን ኢትዮጵያውያን ነዝልዒሎሞ ዘለዉ ወፈራ ምውናን ቀይሕ ባሕሪ ብዘይካቶም ፈሊጦም ጸመሙ ሕጋውነትን ሓቅነትን ከምዘይብሉን ከምዘይዕወትሉን ኣጸቢቖም ይፈልጡ እዮም። እዚ ኩሉ ዓወድ በድን ምዕልባጥን ድማ ኮንዶኾን ንዕወት ዘንቀዶ ዳኣ እምበር ብሕጊ ይኹን ብሓይሊ ብፍጹም ከምዘይሰልጦም በዞም ፕሮፌሰራትን መሃንድሳትን ቀሪቡ ዘሎ ምህንድስናዊ ሓሳባትን ኣማራጺታትን ሓደ መርኣያ እዩ። እዞም ልሂቃን ከምቲ ግብፃውያን ዝገበርዎ ብምባል እዮም ኣብነታት ዘቕርቡ ዘለዉ። እንተኾነ ናይ ግብፃውያንን በዞም ኢትዮጵያውያን ዝሕለም ዘሎ ሓሳባትን ፈጺሙ ዘራኽብ የብሎን። ግብፃውያን ንመትረብ ስወፅ ኣብ መሬቶምን ኣብ ማያቶምን እዮም ሃኒፆሞ። እዞም ዝሓልሙ ዘለዉ ጎረባ ብትናኸ ኣብ መሬት መን እዮም መትረብ ክኩዕቱ፣ ማያት መን ስሒቦም ብመሬት መን እዮም ክሕልፍዎ። ከምቲ ቅጻሊ ዝምድርዎ ገማግም ቀይሕ ባሕሪ ዝውንንዎን ዝብጽሖም እንተ ደኣ ኮይኑ ንቀይሕ ባሕሪ መትረብ ኩዒቶም ናብ ግዛኣት ኢትዮጵያ ከም ዝኣቱ ምግባር ዝብል ሓሳብ ከ እንታይ ኣድልዮም? ባሕርን ኣፍ ደገ ባሕርን ይብጽሓናይ ንምባል ብመራሕትን ሓለፍትን ጉጅለ ብልጽግና ዘይተፋሕሪ ጉድጓድ የለን። ፈራሕ ዓሰርተ በትሩ ብታሪኽ ጂኦግራፍ ስነ ህዝብን ኣልዒሎም ወነንቲ ከም ዝነበሩን ከም ዝግብኦምን ክማጎቱ ይፍትኑ። ብሔረ ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፈር ኢትዮጵያዊ ይብሉን ኣለዉ። ነቶም ኣብ ውሽጢ መንግስቲ ኣታዊ ዶብ ኣብ ገማግም ደቡባዊ ቀይሕ ባሕሪ ዘለዉ ኤርትራውያን ብሔረ ዓፋር ከይተረፈ ኢትዮጵያውያን እዮም ክሳብ ምባል በጺሖም ኣለዉ። ክትበልዓ ዝደለኻ ባጉንባሕ ዛግራያ ትብላ እዩ እቲ ነገር።
4: ይሄ የምታዩት የአፋር ትሪያንግል ይባላል።
0: እዚ ትርእይዎ ዘለኹም ስሉስ ኩርና ዓፋር ማለት ዓፋር ትሪያንግል ይበሃል። ደቂ ዓፋር ኣብ ጅቡቲ ኢትዮጵያን ኤርትራን ኣለዉ።

0: ብስነ ህዝቢ ማለት ዲሞግራፊ እንተዘርኢኹሞ 1.5 ሚሊዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኢ ተኸልኪሉ ኣሎ።
1: በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ።
2: ከአሳብ ጀምሮ መቀነቱን ተከትሎ እስከ ዳይላክ ድረስ የአፋሮች መሬት ነው።
0: ካብ ዓሰብ ክሳብ ዳህላክ ናይ ደቂ ዓፋር መሬት እዩ። ከም ግደ ሓቂ ኤርትራ ዕፁውቲ ማለት ላንድ ሎክ ክትከውን ዘለዋ እምበር ደቂ ዓፋር ኣይኮነን።
2: እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ ኣይደለም።
3: በጣም ቅርበት ያለው እኛ በደንብ የምንፈልገውን ነገር በቶሎ
0: ኣዝዩ ዝቐረበ ንሕና ብእንደልዮ ብቕልጡፍ ክበፅሓና ዝኽእል ዓሰብ እዩ። ዓሰብ ድማ ብታሪክ ናይ ኢትዮጵያ ሱልጣናት ኣዳል ዝቆፃፀርዎ ዝነበረ ብምሉእ ገማግም ቀይሕ ባሕሪ እንተላይ ናይ ኤርትራ ብምሉእ ዝቆፃፀርዎ ኣዳላውያን ዝበሃሉ ደቂ ሓፋር እዮም።
3: The whole coastline including Eritrean coastline በሙሉ የሚቆጣጠሩ ታዳሎች አዳል ምንላቸው ያ አፋር ህዝብ ማለት ነው።
0: 1.5 ሚሊዮን ህዝብ አፋር ቀይህ ባህሪ ከይሪኡ ተኸልኪሎ ማለው ዝብል መግለጽ መርሐብ ልጽግና አፋር ይኹን ካልኦት ብሔራት ይብዙሑ ይውሓዱ ብተፈጥሮ ይኹን ብሕጊ ኢትዮጵያ ትበሃል ሃገር ትኹን ብሔራታ ቀደም ይኹን ሕጂ ቀይህ ባህሪ ኣይምልከቶምን እዩ። መራሕቲ ብልጽግና ኣምፂኦሞ ዘለዉ ምጉት ንኣህጉራዊ ሕጊ ዝጻረር ኣህጉራዊ ጆባት ሃገራት ዘዘናብልን ንሰላም ምርግኣትን ቀርኒ ኣፍሪቃ ዝዘርግን እዩ። ቅድምታ ኢትዮጵያ ተባሂላ ኣብ መበል 19 ክፍለ ዘመን ዝቖመት ሃገርን ኤርትራ ብመልክዕ ፈደሬሽን ብኢትዮጵያ ክሳብ እትጉበጥን ዓሰብ ካብ መሳፍንትን ሃፀያትን ኣቢሲንያ ነፃ ኮይና ብሱልጣናት ደቂ ዓፈር ትመሓደር ዝነበረት ምስ ምእታዊ ኢጣልያውያንን ምሕንጻጽ መግዛእታዊ ዶባትን ድማ ኣካልታ ብ1890 ዶባታ ዝተነጸረ ኣብ ውድብ ሕቡራት ሃገራት ግዝእቲ ኢጣልያ ሃገር ኤርትራ ተባሂላ ናይ ዝተሰሜት ሃገር ወደባዊት ከተማያ ነይራ። ብ1991 ድማ ከም ኩሉ ክፋላት ኤርትራ ብኸቢድ መስዋዕት ህዝቢ ኤርትራ ካብ መግዛእቲ ኢትዮጵያ ሓረ ኮይና ኤርትራዊት ወደባዊት ከተማ ኮይና ትቕጽላላ። እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ ዓጀውጀው ቅንጣብ ሓቅነትን ሕጋውነትን የብሉን።
4: 1300 ኪሎ ሜትር የቀይ ባህርን ኮስት በተን በተንም ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች።
0: ወላኳ ፋሕዝ በሉ እንትኾኑ ን1300 ኪሎ ሜትር ገማግም ቀይሕ ባሕሪ ደቂ ዓፋርዮም ዝነብርዎ ኣብ ኤርትራ ጅቡቲ ክሳብ ፖርት ሱዳን ዓፋርዮም ዝነብርዎ። እዛ በዓልቲ ስልጣን ብልጽግና ተወላዲት ኢትዮጵያ ዓፋር እየ ባህሊት እያ። ጂኦግራፍን ስነ ህዝብን ሃገራ ዘይፈለጠት ብዛዕባ ገማግም ቀይሕ ባሕርን ህዝቡን መን ኣበይ ከም ዝነብር ህዝቢ ኣኪባ ተስተምህራላ። ኣብ ኤርትራ ኣየናይ ብሔር ኣበይ ይነብር ሕቶ ኣይኮነን፣ ኣብ ዝመረጾ ብዝደለዮ መንገዲ ይነብራሎን ክነብር እውን እዩ። ከምቲ ናቶም ብብሔር ቋንቋን ሃይማኖትን ዝተሃናኾት ህዝቢ የበልናን። ንኣፍልጦኣን ኣፍልጦቶም ብጌጋ ተስተምህሮም ዘላ ግን እቲ ዝተጠቐሰ ንውሓድ ገማግም ቀይሕ ባሕሪ ኤርትራ ብሔረ ዓፋር፣ ብሔረ ራሻይዳ፣ ብሔረ ሳሆ፣ ብሔረ ትግራን ካልኦት ብሔራትን ዝሓቆፈን ብሓባርን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ።
4: እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው።
0: ወላ እኳ ፋሕ ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ። ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ።
4: ጠንካራ እንደሆነን አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ
5: ከዳህላክ ጀመረ፣ ከምጽዋ ጀመረ እስከ ታጆራ ድረስ ያለውን ከ1000 ኪሎ ሜትር በላይ ያለውን
0: ካብ ዳህላክ ክሳብ ምጽዋዕን ታጆራን ዘሎ 1000 ኪሎ ሜትር ገማግም ባሕሪ ብዘይካ ህዝቢ ዓፋር ካልኣኡ ዝነብር ህዝቢ የለን። ደቂ ዓፋር ጥራያም ዝነብርዎ
5: ቀይ ባህር ጠራፍ መመሃል ሌላ ማንም ማህበረሰብ ሳይኖር ዓፋር ብቻ ነው መኖርበት በዛ ጠረፍ ላይ።
2: ቀደም ብሎም በአፄ ምኒልክ ጊዜም ቢሆን
0: አቀዲሙ ኣብ ጊዜ ሃፀይ ምኒልክ ሃፀይ ሃይለ ስላሴን ኢህኣደግን ኣብ ኢትዮጵያ ኣብ ልዕሊ ዝካየድ ፖለቲካዊ ምንቅስቃሳት ሓያል መርገፂ ዝነበረ ህዝቢ እዩ።
2: ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው።
0: እዚ ሰብኣይ ናይ ብሓቂ ኣንፈቱ ስሒት ኣሎ። ታሪክ፣ ፖለቲካ፣ ውትድርና ይተሓዋወሰሎ። ብዘይ ካብ ኢትዮጵያ ኣብ ካልእ ዓፋር ዝበሃሉ የለውን ይብላሉ።

0: ኑ ንኤርትራን ህዝባን ክወርር ኣንቂሉ ኣገልጋሊ ልኡኽ ስርዓት ብልፅግና ከምዚ ምዝራቡ ዘገርም ኣይኮነን። ንኣይተ ጻድቃንና ሓቶ ግን ኣሎ ሃፀይ ምንሊክ ኣብ ዘመኑ መዓስ እዋን እዩ ምስ ህዝቢ ዓፋር ርክብ ዝነበሮ? ምንሊክ ንደንከልን ዓሰብን ከ ረጊፅዎ ይፈልጥ ድዩ? እቲ መልሲ ኣይፋልን ድዩ። ሃፀይ ምንሊክ ግዛት ኢጣልያን ዝነበረት ኤርትራን ገማግም ባሕራን ንኸይረግፅ ምእንቲ ብ1889 ኣብ ውጫለ ዝተገብረ ውዕል ነዚ ሕጂ ተሓዋውሶ ዘሎ ታሪክ እኹል መልሲ እዩ። ዝጠፈሸ ነጋዳይ ናይ ቀደም መዛግብቱ ይፍትሽ ዝብል ምስለ ኣበዋት ንህሉ ኣካይዳ ስርዓት ብልፅግና ዘነፀር እዩ። ባሕሪ ብፃሓናይ ንምባል ዘይተንከፍዎ ርእስቲ የለን። ናይ መወዳእታ መጣልዒት ኢሎም ዝሓሰብዋ ደቂ ዓፋሪና ዝብሉ ተረፍ መረፍ ስርዓት ደርግን ተኸተልቲ ብልፅግናን ከምኡ ውን ዓለም ዝጠለመቶም ጀነራላት ኢና ዝብሉ ኣኻኺቦም ዓፋር እትብል መዝሙር ክኸስዋ ይረአዩ ኣለው።
1: አፋሮች ቦርደር የላቸውም። እኔ ብዙ ጊዜ ከነሱ ጋር ስለቆየ
0: አፋር ዶብ የብሎምን። አነ ብዙሕ ጊዜ ምስኦም ስለ ዝነበርኩ ሓደ ዓብ ቀቢላ ካብ ኣፅቢ ውርድ ኢሉ ከነባ ወይ ድማ ፈረስ ድገ ኣብ ዝበሃሉ ቦታታት ትረኽቦ ካብኡ ሓሊፍካ እውን ካብ ቡሬ ክሳብ ኢራፋይሌ ካብ ኣውሳ ክሳብ ዓሰብ ይርከቡ። ኣብ ዘካይድዎ ናይ ንግዲ ምንቅስቃስ ኣብ መንጎ ዓፋር ዶብ ዝበሃል የለን። ከምዝ ዘለይዎ ይረኸቡን ይነግዱን።
1: ይሄ ቦርደር አርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት።
0: ኣብ ገማግም ባሕሪ ዘለዉ ብሔረ ዓፋር ይኹኑ ኣብ ካልኦት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ጊዜ መሳፍንትን ሃፅያትን ጀሚሩ ክሳብ ዕለተ ናጽነቱ ብኢትዮጵያውያን ገዛእቲ ኣብ ልዕሊኡ ዝተፈጸመ ኣሬሜንነት፣ ግፍዒ፣ ዝምታ፣ ምጽናት ዓሌት ረሲዑ ንኢትዮጵያ ክብሪ ዝህብ ኤርትራዊ ኣሎ ኢሎም ምእማኖም ዘስደምም እዩ። ትማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድራዕ ዝወግአ እንተረስዐ ዝተወግአ ግን ኣይርስዕን እዩ እቲ መልሱ። ህዝቢ ዓፋር ንመሳፍንትን ሃፀያትን ኣቢሲንያ መሬቱ ዘየድፈረ ኣብ ግዜ ፖለቲካውን ብረታውን ቃልሲ ህዝቢ ኤርትራ ብኣብነት ዝጥቀሱ ሓያላት መራሕትን ተቓለስትን ዘፍረየ ነቶም ምእንቲ ናጽነት ሃገሮም በረኻ ዝወፈሩ ጀመርቲ ሰውራ ኤርትራ ህዝባዊ ሓይልታት ኣብ ከርሱ ዓቂቡ ዝተኸላኸለ ኣብ ጉዕዞ ቃልሲ ንናጽነት ምስ ኤርትራውያን ኣሕዋቱ መስዋእቲ ዝኸፈለ ሕጂ እውን ዘይከም ሕልሚ ሰበ ስልጣን ብልጽግና ንሉኣላውነት መሬቱን ባሕሩን ብትብዓት ዝከላኸል ዘሎ ኤርትራዊ ህዝቢ እዩ። ርሑቕ ከይክርና ኣብ ቅድሚቶም ኣብ ሓምሳታት መሰልና ረጊፆም ዝጓዕፀፁናን ዝጠለሙናን ውድብ ሕቡራት ሃገራትን ማሕበረሰብ ዓለምን ዳግማይ መሰልናን ናጽነትናን ብድምፅና ዝደራዕናሉን ረፈረንድም ኢትዮጵያዊ ስምዒት ኣለዎ ዝበሃል ዘሎ ህዝቢ ዓፋር ዝረኣየዎንን ውፅኢት ምርጩን ድማ ንሓሶታትን ሕልምን ሰበ ስልጣን ብልፅግናን ዕሱባቶምን ህያው ኣብነት እዩ።
2: ክነሃርላ መሮቶም ሰነታ ክነሃራል ነገደህታን ፎርሰታ ኣሳኩ ወዲሪ ዓለም ዱረት ህዮልቱ ዱርሚ ከዳእ ምነታ የላ ክልዮ ለእኖ ፎርሰት ንምገድኪ ፎርሰት መዳ ዱራ እየን ኣልፎርሳ ኢና ዳሃበት ላ ተርጃዕ ኣኑ ፎርሰት ዮልቱ ዱረሂ ኣወካ ሰዒዲ ፈርሓናይ ፈራሓ ቅያስ መሊ ማሉ ክተይሴ ወላ ንሙ ሓያተካይ ተይሴ ሓያተ ኣብለ
3: ሁሉም ኢትዮጵያ ውስጥ ያሉ ጎሳዎች የባህር በራ
0: ከምዞም ኣብ ኢትዮጵያ ዘለዉ ኣብ ካልኦት ሃገራት ዘለዉ ቀቢላታት ወይ ብሄራት ኩሎም ኣፍ ደገ ባሕሪ ኣለዎም። ኣብ ካልእ ዘለዉ ሶማላውያን ኣብ ህንዳዊ ውቅያኖስ ኣፍ ደገ ባሕሪ ኣለዎም። ናትና ሶማላውያን ግን ኣፍ ደገ ባሕሪ የብሎምን። ኣብ ኢትዮጵያ ዘለዉ ደቂ ዓፋር ኣፍ ደገ ባሕሪ የብሎምን። ኣሕዋቶም ግን ቀይሕ ባሕሪ ኣለዎም። ኣብ ኢትዮጵያ ዘሎ ኦሮሞ ባሕሪ የብሉን። ኣብ ኬንያ ዘሎ ግን ኣፍ ደገ ባሕሪ ኣለዎ።
4: ጅቡቲ ያለው ሶማሌ ግን ቀይ ባህርን ኣክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም።
0: ኣብ ጅቡቲ ዘሎ ሶማላዊ ቀይሕ ባሕሪ ኣለዎ። ኣብ ሶማልያ ዘሎ ሶማላዊ ቀይሕ ባሕርን ህንዳዊ ውቅያኖስን ይውንን። ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
4: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: እዞም መራሕትን ልሂቃንን ስርዓት ብልፅግና ኣበይ ናይ ዓለም ከም ዝነብሩን ኣበይ ከም ዝተማሃሩን ዘገርም እዩ። ኣብ ሶማል ዘሎ ሶማላዊ ባሕሪ ስለ ዘለዎ ኣብ ኢትዮጵያ ዘሎ ሶማላዊ ባሕሪ ክህልዎ ኣለዎ ዝብል ስነ መጎት ብልፅግና ብኸመይ ክግለጽ? ከም ኣባሃልኦም ልኡላውያን ሃገራት ክፈርሳ ኣለዎን። ኣብ ክልተ ጎረባብቲ ሃገራት ዝርከብ ናይ ሓደ ብሄር ህዝቢ ዶባት ፈሪሱ ክትሓወስ ኣለዎ ዶባት ክህሉ የብሉን ማለት እዩ። ከም ስነ መጎት ስርዓት ብልፅግና ኣብ ካልኦት ሃገራት ዘሎ ብልጫታት ኩሉ ግድን ኣብ ኢትዮጵያ ክህሉ ኣለዎ። ንመራሕትን ልሂቃንን ስርዓት ብልፅግና ኣነፂርካ ክግለጸሎም ዝድለ ኣብ ኢትዮጵያ ዘለዉ ሶማላውያን ኦሮሞን ዓፋርን ኣፍ ደገ ባሕሪ ንክረኽቡ ካብቲ ተዓፂኦሞ ኣለዉ ዝበልኩሞም ናይ ኢትዮጵያ ዶባት መሬቶም ሒዞም ኣፍ ደገ ባሕሪ ናብ ዘለዎም መሰልቶም ኦጋዴን ናብ ሶማል፣ ኦሮሞ ናብ ኬንያ፣ ዓፋር ናብ ኤርትራ ወይ ጅቡቲ፣ በኒሻንጉል ምስ ግድብ ኣባይ ናብ ደቡብ ሱዳን ክፅምበሩ ኣለዎ ማለት እዩ። እዚ ብመራሕትን ልሂቃንን ስርዓት ብልፅግና ዝቐርብ ዘሎ ዘይቁርዒ መግለፂታት ነቲ ንዶባት ሃገራት ዝምልከት ብ1964 ብሕብረት ኣፍሪቃ ኣብ ዋዕላ ካይሮ ዝጸደቐ ሕጊ ዝጻረርን ዞባዊ ህውከትን ቀውስን ዝፈጥርን እዩ። ከም መግለፂኦም እቲ ብፀቕቲ ኣሜሪካን እንግሊዝን ብ1948 ናብ ኢትዮጵያ ዝተጸንበረ ኦጋዴን ብህንዳዊ ውቅያኖስ ኣፍ ደገ ባሕሪ ንምርካብ ናብቲ ዝነበሮ ግዝኣት ሶማል ክምለስ ኣለዎ ማለት እዩ። ኤርትራ ልዕሊ 1200 ኪሎ ሜትር ገማግም ባሕሪ ትውንን። ኢትዮጵያ ድማ ሃብታም ልሙዕ መሬት ፈለጋ ኣባይ፣ ኣዋሽ፣ ኦሞ፣ ዋብሸበሊ፣ ባሮን ካልኦትን ኣለውዋ። ንሕና ካብዞም ኣፍላጋትን ልሙዕ መሬትኩምን ምቐሉና ቃሕ ይብሉና ኣለዉ ኣይበልናን። ከምቲ ዝተባህለ ናትና ኣይንህብን ዘይናትና ኣይንደልን እዩ። ነፍሲ ወከፍ ሃገር ይሕመቕ ይጸብቕ እትውንኖ ተፈጥሮኣዊ ሃብትን ጸጋታትን ኣለዋ። ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ንጹር መግዛእታዊ ዶባት ኤርትራ ብ1902-1908 ብዝተገብረ ውዕላት ተሓንጺጹ። ካብቲ እዋንቲ ድማ ኤርትራ ትበሃል ሃገርን ኤርትራዊ ዝበሃል ህዝብን ብወግዒ ኣካል ማሕበረሰብ ዓለም ኮይኑ ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ድሕሪ ካልኣይ ኩናት ዓለም ናጽነተን ዝረኸባ ኤርትራ እውን ከምተን ናብ ትሕቲ ኢጣልያ ዝነበራ ሶማልን ሊብያን ናጽነታ ክትርክብ ተገብአ። እንተኾነ ንረብሓታት ሓያላን ሃገራት ተባሂሉ ካብ 1952 ኤርትራ ብሓይሊ ብስም ፌደሬሽን ኣካል ኢትዮጵያ ከም እትኸውን ተገይሩ። ህዝቢ ኤርትራ ድማ ነቲ ብዓመፅ ዝተመንጠሎ መሰሉ ንምርግጋጽ ብዘካየዶ መሪር ቃልስን ዝኸፈሎ ከቢድ መስዋእትን ብቕልጽሙ ናጽነቱ ኣረጋጊጹ። ኤርትራ ናጻን ልኡላዊትን ሃገር ተባሂላ ባንዴራኣ ኣብ ቅርዓት ውድብ ሕቡራት ሃገራት ኒውዮርክ ማዕረ ዓለማ ክተንበልብልን ከላ ሕጋዊ ጉዳይ ኤርትራ ሽዑ ተዛዚሙ። ሕጂ መራሕቲ ብልጽግናን ብጽልኢ ዝኸሓኑ ኢትዮጵያውያን ስለ ዘዕለበጡ ዳግማይ ንድሕሪ ዝምለስን ዝቕየርን ውሳኔን ዝለዓል ምጉትን የለን። 4 ነጥቢ። መራሕቲ ብልጽግና ፈለማ ይፍክሩ፣ ድሒሮም ከም ቈልዓ ይበኽዩ፣ ከም ሓያላት የጓዕበኡ፣ ጽንሒሎም ድማ ብሰላማዊ መንገዲና ንደሊ ይብሉ። ይስለጦም ኣይስለጦም ድፍረቶም ደረት የብሉን። ልኡላዊ መሬትን ባሕርን ኤርትራ ሕምባሻ ኾይኑ ያእይ ተጓዓሚሙ ክወሃቦም ፍቐዱ ሃገራትን መራሕትን ክልሙኑ ይውዕሉ ኣለዉ።
5: በህጋዊና ንግግር ሊፈታ ይችላል ነው
0: ብሕግን ልዝብን ክፍታሕ ይኽእል እዩ። ንብዙሓት ሃገራት ተዛሪበ ኣለኹ። ቤት ምኽሪ ክፈልጦ እንተተደልዩ ግን ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ። ንቤት ምኽሪ ክገልጾ ዝደሊ ግን ናይ ኢትዮጵያ ኣፍ ደገ ባሕሪ ናይ ምውናን ጉዳይ ዘይተርፍ ስለ ዝኾነ በእጃኹም ሸምግሉና መፍትሒ ምፅሉና ዝብል ይሕቶና።
5: እባካችሁን ሸምግሉንና መፍትሒ ምፅሉ ይኸው ጥያቄያችን እኛ።
0: ኣብዛ ሓጻር መግለጺ መራሒ ብልጽግና ልመና ሓይሊ ምፍርራሕ የጠቐልል። ብሕጊ ክብል ጸኒሑ ምውናን ኣፍ ደገ ባሕሪ ዘይተርፍ ከም ዝኾነ ተኣማሚኑ ይገልጽ። እተን ዝተቐሰን ሃገራት ድማ ልዕሊ ሕጊ ኮይነን ልኡላዊ መሬትን ባሕርን ኤርትራ መንዚዐን ክህበዎ ይምሕፀን።
5: ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ
0: ኢትዮጵያ ንቀይሕ ባሕሪ ክስእኖ 30 ዓመታትን ልዕሊኡን ዝወሰደ ቃልሲ ከም ዝነበረ ትፈልጡ ኢኹም ኣብ ውሽጢ

0: እዚ 30 ዓመታት ቃልሲ ብናይ ብዙሓት ምትሕባርያ ኢትዮጵያ ባሕሪ ዝሰኣነት ሕጂ ግን ባሕሪ ንኽትረክብ ካልእ 30 ዓመታት ከድልያዩ ኢለ ግን ኣይሓስብን።
1: ሌላ 30 ዓመት ያስፈልጋታል ብዬ ግን ኣላስብም።
0: ሰበስልጣንን ልሂቃንን ስርዓት ብልፅግና ባሕርን ዝብል ኣልዒሎሞ ዘለዉ ኣጀንዳ ንጹር መካትዒ ነጥቢ የብሎምን። ኩሎም ንናቶምን ዘዝመስሎምን ፋሕ ዝበለ ሓሳባት እዮም ዘቕርቡ። ከምቲ ዝብልዎ ዘለዉ ባሕሪ ዝብፅሖምን ወነንቱን እንተ ነይሮም ክንዲዚ ምዕልባጥን ልኽዕኸዓን ኣይመድልዮምን።
2: የኤርትራ ኣሰብ ለኛ ይገባናል ስትል ኣንደኛው ኢንተርናሽናል ሕግን ተከተለህ ነው። ምክንያቱም በመጀመርያ ደረጃ ቲፒኤልኤፍ ወይም ደግሞ ኢፒአርዴፍ በለው ከፈለግ ፈርመው ኤርትራን ነፃ ነች ብለው እንዲሁም ከፊት ሆነው በዩናይትድ ኔሽን አልጸደቁ።
0: ሓሳብ ይግባኣልና እዩ ክትብል ፈለማ ኣብ ኣህጉራዊ ሕጊ ተመርኪስካ እዩ። ምክንያቱ ፈለማ ኢህደግ ኤርትራ ናፀያ ኢሎም ፈሪሞም፣ ኣብይ ምስ መፀ ድማ ስዑዲ ኸይዱ ምስ ኢሳያስ ተፈራሪሙ። ኣብ ቅድሚ መንግስቲ ስዑዲ ልኡላውነት ክልቲአን ሃገራት ክንኽብር ተሰማሚዕና ኣለና ኢሎም ፈሪሞም። በዚ ምኽንያት እዚ ድማ ተሸላሚ ኖቤል ኮይኑ
2: ሁለታችንም የሁለታችንንም ሶቨርን ራይት ብኣገር ደረጃ ልናከብር እስማምተናል ብለው ኖቤል ፕራይስ የሚያገኘው በዛ ምክንያት ነው።
0: ኣብዚ ክንፀር ዘለዎ ህዝቢ ኤርትራ ናፅነቱ ብቕልፅሙን ድምፁ እንዳኣንበር ብትካቦ ልማኖን ብምድንጋፅን ናይ ዝኾነ ወገን ኣይረጋገፀን። ንኢህደግ ይኹን ንማሕበረሰብ ዓለም ኣይለመነን ንሰሙን ኣይትኸብሉን። ተጋዳላይ ኢሳያስ ኣፈወርቂ ኣብ ቀዳማይ ውዕላ ኢህደግ ኣብ ኣዲስ ኣበባ ተረኺቡ ናፅነትና ፍለጡልና ኣይበለን፣ እኳ ደኣ ኣብ ማእከሎም ተረኺቡ ብኩርዓት ብዛዕባ ኤርትራ ዘለዎም መርገፅን ናይ መጻኢ ኣንፈታቶምን እዩ ሓቲትዎም። ኣብቲ እዋን ኢህደግ ንህዝቢ ኤርትራ ናፅነት ክህብን ክኽልእን መሰል ዓቕምን ሞራልን ኣይነበሮን።
3: ካብዚ ኮንፈረንስ እዚ ይኹን ካብኡ ዝወፁ ናይ መንግስቲ ትካላት ክንፈልጦ እንደሊ ከዓ እዚ ስርዓት እዚ ወይ እዚ ሕጊ ዝፍጠር ዘሎ ኩነታት በቲ ናይ ቅድሚ ሕጊ ዝፀንሐ ኣገባብ ፅውፅዋይ ብምፍጣር ኮነ ዝተፈላለየ ምስምሳት ብምምሃዝ ኩናት ክቕፅል ድዩ ዝደሊ፣ ሰላም እዩ ዝደሊ ክንዕዘብ ኢና መፂና። ከም ተቐዲመ ዝበልክዎ ንሰላም ዝተበገሰ ክኸውን ተስፋና ላዕሊ እዩ።
0: ፕረሲደንት ኢሳያስን መራሒ ብልፅግናን ንልኡላውነት ክልቲአን ሃገራት ንኽብር ኢሎም ኣብ ስዑድ ከይዶም ተፈራሪሞም ዝተባሃለ ድማ ፈለማ ዝሕጂ ወደብ ዶ ኣፍ ደገ ባሕሪ እናበለ ዝርበጥ ዘሎ መራሒ ብልፅግና ኣብ ስልጣን ኣብ ዝመፀሉ ዕለት ንውዕል ኣልጀርስ ብዘይቅድሚ ኩነት ተቐቢለ ኣለኹ ስለ ዝበለን ብ2018 ድማ ኣብ ኣስመራ ኣጠቓላሊ ውዕል ሰላም ስለ ዝፈረመን ኣብ መንጎ ክልቲአን ሃገራት ኣንጸላልዩ ዝነበረ ደበና ኩናት ተኣልዩ ናይ ሰላም ተስፋ ስለ ዝመፀን እዩ።
4: ከኤርትራ መንግስቲ ጋር ለዓመታት ሰፍኖ የቆየው ኣለመግባባት እንዲያበቃም ከልብ እንፈልጋለን።
0: እንተኾነ እዚ እውን ካብቶም ቅድሚኡ ዝነበሩ ጥልመት ዝባህርኦም መራሕቲ ስርዓታት ኢትዮጵያ ኣይተፍልየን፣ ኣይሰሙን፣ ኣይሳልስቲ ብዛዕባ ባሕርን ወደባትን ኤርትራ ሓሊሙ።
2: የኢንተርናሽናል ኮሚኒቲ ዩናይትድ ኔሽን የሚያውቀው አሁን ያለውን ማፕ ነው። አሰብን ጨምረ ይህ ሁለተኛው ነገር ነው።
0: ውድብ ሕቡራት ሃገራት እንተላይ ዓሰብ ዘጠቃለለን ሕጂ ካርታ እዩ ዝፈልጥ። ኢትዮጵያ ብዝሒ ህዝባ 120 ሚልዮን ኣብ 2050 ድማ 200 ሚልዮን ክበፅሑ ይበሃል። ክንዲዚ ዝኣክል ብዝሒ ህዝቢ ብዘይ ኣፍ ደገ ባሕሪ ክነብር ስለ ዘይክእል ወደብ ስለ ዘድልዮ መፍትሒ ክነምፅእ ኣለና ይበሃል። ክልተ ኣማራፂታት ኣለውና። ቀዳማይ ኣህጉራዊ ሕጊ መሰረት ምግባር እዩ። ሓደ ሰባት ብኣህጉራዊ ሕጊ ክንረኽቦ ንኽእል ኢና ይብሉ። እንተኾነ ኣብ ኣህጉራዊ ደረጃ ኣብ ዓበይቲ ዩኒቨርስታት ካብ ዝምህሩ ዘለዉ ወል ሓደ ካብኣቶም ብመሰረት ዓለም ለኻዊ ሕጊ ንኢትዮጵያ ይብፅሓዩ ኢሉ ዝፀሓፈ የለን። ብኣህጉራዊ ሕጊ ወደብ ክትውንን ኣይትኽእልን እያ ኢሎም ዝፀሓፉ ግን ኣለዉ። ስለዚ ኢትዮጵያ ብሕጋዊ መንገዲ ዓሰብ ይግባኣን እዩ ንዝብል መጀመርታ ህወሓት ድሓር ድማ ኣብዪ ኣሕመድ ርጊፆሞ እዮም። ኢትዮጵያ ብሕጋዊ መንገዲ ዓሰብ ይብፅሓኒ እዩ እትብለሉ መንገዲ ድማ ዜሮ እዩ። ወላ ሓደ ምሁር ከምኡ ኣይኮነን ኢሉ ዘቕረበ የለን።

0: ካልኣይ ኣማራፂ ብውግእ እዩ። ብውግእ ክትሕዞ ድማ ፈለማ መንግስቲ ኣብ ግምት ክእትዎን ክሓቶን ዘለዎ በዚ ሕጂ ዘለናዮ ቆመና ንዓሰብ ብኩናት ስዕርና ምውናን ጥራይ ዘይኮነ ብቐጻልነት ክንጥቀመሉ ብእንኽእል መንገዲ ዓቂብና ጸጥኡ ክነውሑስ ዓቕሚ ኣለና ዶ? ነዚ ንምትግባር ፖለቲካናን ቁጠባናን ክጻወሮ ዝኽእል ሓይሊ ኣሎ ዶ ዝብል ሕቶ ቅድሚት ክርአ ክኽእል ኣለዎ። እቲ መልሲ ድማ ኢትዮጵያ ሕጂ ብዘላቶ ኩነታት ይትረፍ ተወዲቡ ናይ ወፃኢ ሓገዝ ክእቱ ንሓይሊ ፋኖ ክስዕር ዘይከኣለ መንግስቲ እዩ ዘለና።
1: መልሱ ደሞ አሁን ኢትዮጵያ ባለችበት ሁኔታ እንኳንስ ኦርጋናይዝድ ሆኖ የውጭ እርዳታ ሁሉ ሊያስገባ የሚችል መንግስትን ይቅርና የፋኖን ሀይሎች ማሸነፍ ያልቻለ መንግስትን ያለ
2: ለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን
0: ብዘይ ወደብ ክንነብር አይንክእልን ኢና ዝብል ትረኻ ዘይከውን እዩ። ብሕጋዊ መንገዲ ክነምፆ እንኽእል ዕድል እውን ፍጹም የለን። ዓሰብን ናይ ህዝቢ ሃገራዊ ረብሓን እናተኳተኹ ከም ፈረስ ከጋልቡና ናይ ዝፍትኑ ዘለዉ ሰባት ኣጐል ሕልሚ እዩ። ኩናትን ህልቂትን ክመጽእ ከሎ ንሳቶም ኣብኡ ኣይርከቡን እዮም። ኣብ ከምዚ ዓይነት ናይ ዓያሹ ጸወታ ንሕና ንሓፋሽ ህዝብን ክንእቱ የብልናን። ንህልቂት ዝኸውን ውግእ ክመጽእ እንከሎ መን ኣብኡ ኸይዱ ከም ዝመውት ግን ንፈልጥ ኢና።
2: እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለልቂት የሚሆን የጦርነት ምልመላ ሲመጣ እየሄደ የሚሞተው ማን እንደሆነ እናውቃለን።
0: ኣብዚ እዋን ብልሂቃንን ሰበስልጣንን ብልጽግና ዝረአን ስማዕን ዘሎ ጽላልን ዳንኬራን ንጎን ገዲፍና እቲ ኣባይታት ዘሎ እዚ ዝሰማዕናዮ ውሕዳት ለባማት ኢትዮጵያውያን ዝህብዎ ዘለዉ ትንተና እቲ ሓቅን ክውንነትን እዩ። ድሕሪ መላእ ናጽነት ወደባት ኤርትራ ንኢትዮጵያ ሙሉእ ኣገልግሎት ሂብ ከም ዝነበረ ስኑት ታሪኽ እዩ። ኢትዮጵያውያን ነቲ ባዕሎም ዝተሓሰምዎ ወደባትን ኣፍ ደገ ባሕርን ኤርትራ ሎሚ ተመሊሶም ተዓጺና ተኸልኪልና እናተባህለ ዝገብርዎ ዘለዉ ዋጭዋጭ ወላ እኳ ነቲ ዝደፍእዎ ዘይሓፍስዎ እንተኾኑ ተሃዊኸን ይደፍኦ ተመሊሰን ይሓፍስኦ ኢልናዮም ኣለና።
3: ቀይ ባህርን በይመለከት በተደጋጋሚ ኣንስቻለሁ። ደግሜ ኣቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች?
0: ብዛዕባ ቀይሕ ባሕሪ ብተደጋጋሚ ተዛሪበ ኣለኹ። ደጊመ መርገጽ ኣይከነጽር። እስራኤል ስለምንታይ ኣንጎቦታት ጎላን ትቈጻጺራ? እስራኤል ንጎላን ዝቈጻጸረቶ ንሃገራዊ ድሕነታ ንህላዊ ኣሽግር ንኸየጋጥማ ኢላ ስለ ዝኣመነት እዩ። ኢትዮጵያ ኣፍ ደገ ባሕሪ ኣየድልያን ኢሉ ዝኣምን ንሕጊ ተፈጥሮ ዝሰሓተ እዩ። ሰብ ይወልድ፣ ይዓቢ፣ ይኣርግ፣ ይመውት፣ ተፈጥሮ ስለ ዝኾነ ቀይሕ ባሕርን ኢትዮጵያን ድማ ከምኡ እዩ።
3: ሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው።
0: አንጭዋ ክንደ ሓርማዝ ክኸውን የላ ተተኩሳ ሞተት። ህውተታ መራሒ ብልጽግና ነዛ ኢትዮጵያ ትበሃል ሃገር ናበዩ ከምርሓ ቀሲልካ ዝረአዩ እስራኤል ብ1967 ንጎላን ንልዑላዊ መሬት ሶርያ ብዓመፅን ሓይልን ስለ ዝጎበጠቶ ኢትዮጵያ ድማ ንቀይሕ ባሕሪ ብሓይሊ ክትቆጻጸሮ ኣለዋ ይመገትኡ። ቀይሕ ባሕሪ ንምቁፅጻር እተካይዶ ዘለኻ ዘመተን ወተሃድራዊ ምቅርራባትን ድማ ዓቕሚ ይሃብካዩ መልስና። ወግሒ ጸብሐ ካብ መራሕቲ ብልጽግና ዘስደምሙ መግለጺታት ምስማዕ ኣየቋረጽናን። ኣብ ዓሰብ ዘሎ ትካላት መንግስቲ ኢትዮጵያ ሃኒጽዎሞ ምለሱልና ድማ ይበሃል ኣሎ።
3: ዓሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ።
0: መንግስቲ ኢትዮጵያ ኣብ ዓሰብ ወደብ፣ መዕርፎ ነፈርቲ፣ መንገዲ፣ ሪፋይነሪ ሃኒጹ። ምስ ተባኣስናት ሃብቲኡ ተሪፉ። መንግስቲ ኢትዮጵያ መጻረዪ ነዳዲ ወደብ መዕርፎ ነፈርቲ እንተዝወስድ ብኸመይ ክረአ ይከኣል?
3: መንግስቲ ሪፋይነሪውን ፖርቱን ኤርፖርቱን ቢወስድ ከዚህ ኣንጻርስ እንዴት ነው ይታይ?
0: ነዚ ዘይብሱል መራሒ ብልጽግና መልስና ብምስምስ ሃኒፅናዮ ዝበሎ ወደብ፣ መጻረዪ ነዳዲ፣ ጽርግያ ዳግማይ ናብ ገማግም ባሕሪ ኤርትራን ወደባቱን ክረግጽ ማለት ዘበት እዩ። ኣብቲ ኤርትራ ኣብ ትሕቲ መግዛእትኩም ዝነበረትሉ 30 ዓመታት ዘህለቕኩምዎ ህዝቢ ዘዕነኹምዎን ዝራሰኹምዎን ሃብቲ ከም ድሌትኩም ዝተጠቕምኩሎም ወደባትን መዕርፎ ነፈርትን ናብ መጻኢ ዘማዕድው ልቦና ዘለዎ ህዝቢ ኤርትራ ምእንቲ ሰላምን ስኒትን ምትሕብባርን ጎረባብቲ ህዝብታትን ዞባናን ሰጊርዎ እንተኾነ ገና ህዝቢ ኤርትራ ዘየልዓሎ ሰፍ ዘይብል ሕቶታት ከም ዘለዎ እንተ ትፈልጡ እዛ ሃጠውቀጠዉ ሕቶታት ኣይመልዓልኩምዎን። መራሕትን ልሂቃንን ኢትዮጵያ ብፍጹም ዘይተዋሕጠሎም ጉዳይ ምስ ብዙሖምን ዝረኽብዎ ዝነበሩ ደገፋትን ዝነበሮም ገዚፍ ወተሃደራዊ ሓይልን ብምንፅጻር ከም ኣባህሃልኦም ብውሕዳት ወንበቴታት ተሳዒርና ምባል ስለ ዘሕፍሮም ነቲ መላዕ ዓለም ዝፈልጦ በይኑ ኣንጻር ሓያላት ተቓሊሱ ባሕሩን መሬቱን ዘምለሰ ህዝቢ ኤርትራን መሪሕ ውድቡ ህዝባዊ ግንባርን ንምንእኣስ ብምትሕብባር ካልኦት ያ ኢትዮጵያ ባሕሪ ሲኢና ብምባል ብኻልኦት ሓያላት ከም ዝተሳዕሩ ከም ስሉ ይፍትኑ። ኣብዚ እዋን ዘሎ ፍኸራን ተሃዲድን መራሒ ብልፅግናን ኣዳኸርቱን ፃሕታራይ ደርሆስ ርእሲ ብኡ ኣውፀ እዩቲ ምኽርና

0: ኣለንዳብ ገጾም ይንበብ።
1: ቶም ዝለመነዮም ሸየባቶም ቋንቋናትን ባንዲ ደኣ ኣበይ ኣበሉ ትብልኹም ዘለኹም ርግፀኛታት ኢና ውጀኹም።
0: ኤ ስናለቐ እንተኢላ ሞ ሳክስፎን ቤንቲ ትሃርም እስኪ ቤንቲ ትሃርም
2: መንቆብ ጊታር ምስካም ሲና ረድረት ቴላስ ተወጋሎ
0: ተወጋሎ ሓቅካ ተወጋሎ። ስለዚ ሎም ምሸት ምሳና ካምሳይ ሓሊፉ ካልእ ኣማራፂ ዘለኩም ኮይኑ ኣይስማዓናን ኢ ባንዲ
3: ሲሲ ካልእ መደብ የብሎም
0: ወሊ ኣከሰመፂ
1: ሰመ

0: ሰዓት ኣመሳልተ ተለኺሞ ዳርጋሚት ናፋስ ተሸለምና ገይርናዮ
1: ዋ ይገርም እኳ እዩ ሓርሳይ እኽሊ ኣርዩ ነበር እምበር ባንዱ ሙሉእ ተኣኪብኩምሲ ብዛዕባ ጣዓሞት እሞ መሶብ ቀርቡ መአከብ ዝኸውን ጊባቦ ወዲ ጊባቦ ቐርቡ
2: ተመዘን ኢሉካ
1: ሃይ ኣተዘርቡ ክንደይምር
3: ሕመር ሕመር ሕመር
1: ቆልዓዲ ወላ ሳዕልቲ ሰባይ
3: ገለ ቆልዑት እኮ ርእሶምን ነብሶምን ነንበይኖም ኣለዉ
1: ሓካ ዋ ከጥቃዓና ናበልና ባ ጠቂዕና ኸይዱ
2: ጠቂዕና ወይ ይተቃዓዮ
1: ሰመዝ ዳስ

0: መትዓቢቲ
1: ትረክም ኣለኻ ሓውና
0: ዋ ሓውና
1: ኣቦና ዝብል ኣፊኮ ኣይተስየቕለይታ ክበረሉ
0: ኣታ ኣነሲ ምሳኹም ኣብዚ ጎደና ኮይነ ክድብል እሞ ዘዝ ተጠቃዕኽዎ ፍርቂ ፍርቂ ንማቐልበልኩም በር ንዓይ ተበሩኒ ክትገብሩኒ ኣታ
1: ብምድባልሲ ክጥቃዕ
0: ወይለይ ሂድና ኢዳ ንሰፈይኮ ከም ኢራቤድ ዘላ ከም መፍተር ካኣፈትላ ከመይ ድኣነ
2: ንፈትንበሉ

0: እስልምናሎ ካለ ካለ ኪላ ስራና
1: ዋ እንታይ እንታይ
2: ዋ
1: ራጅት ፍርሑ
0: ወይለ ፍዮሪ ደጋዳ ተወጣውጠና ዘለካ
1: ፍዮሪ ይኹን ጅንጅብል ይኹን ንዓኹም ኣይምልከተኩምን ይብለኩም ኣለኹ
2: ኣይትሕረቕ ኣይትሕረቕባ
0: ሕርቃን ሕርቃን ፌጋቱ ይምፅእ ሽኮርን ደም ብዝሕን የለዕል ናይ ሕማም ሜን ወይ መወከስ እዩ ዝገብረካ ኣዓሰርተ ናቕፋ እዩ ኣይተስተዋሃዶ ንዓመታ ነዝውንኻ ኣኩራባት ሓውሽካሉ ምስ መፅእ ድማ ሃ ሓምሳ ናቕፋ ኢባንዲ
2: ወወ
0: ጨች እኳ እንተክስልመካ ኢና
1: ወይ እወይ ውርደት እወይ ውርደት ሰብኡት እዮም ፍጥፍጥ ከም ዘይነበርኩ ባዕለይ ተዋሪደ ድሓን ክንርአ ኢና መዓልትኹም ተፀበዩ
0: ስፓርታ
1: ጎሚደኸ
0: ጀድሊ
1: ኣነሓውዛ ቀያሕዶ
2: ብሩስሊ

0: ኣቲ ምሸት ንድሪ ናበይ ደሊኸም ዘብቆልዑ?
1: ናብ ዝማእማእ ግዲ። ኣታ ክልተ ፀጉሪ ዘብቆልኩም ማይኩም ዝሰተኹምሲ ኣንታ ክንዲ ንስኹም ትምዕዱስ ክትመዓዱ እንታ ክንዲ ማሚቖም ብሓባር ምዕባይሲ ካን ከም ሕምባሻ ምቕልቅል ክተብልዎም
0: ዋ ኣነ እንታይ ገይረ ባዕሉ ዘበገሰ እዩ ባዕልካ ኣባ ኣታ ክትዛረበሉ ኳ ይተሓንቕን
2: እዛ ቂምታ እዚኣየ ከመይ ኣይትዕበት ሰወር ኣዲኣየ
1: ሰወር ትበል ኣዲኣወ
2: ወይ ዛሕለኽ እዚኣየ ኣበይ ትውለት ትበንቆስ ኣዲኣየ
1: ሓቂኻዋንቁስ ትበል
3: በሉ ሰምዑ ዛንታኹም መምሃሪ ምእንቲ ክኸውን ኣብ ጋዜጣ ፅሒፍና ክነውፅኦ ስለ ዝኾንና ብሽመን ኢና ክንገብሮ ተረዳድኡ ኣይኮነን ወይ ብሽምካ ወይ ብሽሙ ክነውፅኦ
0: ከመይ ማለት
3: ተረዳድኡ
4: እንታይ ዝረብዩ እዙ
5: ዳሓን ዳሓን ዳሓን እሱስ ፀገም ድበሃል የብልካን ወላ ብሽመይ ግበሮ ብሽመይ እንዶ ግበሮ
0: ዋዋዋዋዋዋዋ ኣቱም ሰባት ነውርና ክንክሻሕ
4: ክንክሻሕ ወይ ተጋጊና ኣቱም ሰባት ሰይጣን መዓልቲ ውዒልና ኣነ መቸም ነብሰይ ሓኺ ከለኹ
0: ኣየህልኽ ኣየቕምታ ዋና እኳ ቃልኪዳና ኽቢራ ዝሓለወቶምሲ ዋይ መርገም ንዑስከታ ንዕዞም ደቀይ ንዕቕረቡ
4: ንብለኩም የብልናን ኦፍ ኣይባንዲ ስተሩና ጥራይ ስተሩና በጀኸትኩም
0: እዎ ስተሩና
5: በሉ ሓሳብ ልበይ ሰሚሩ ሓሳብ ልብኹም የስምረልኩም ኦፍ ኣይባንዲ እዚአን ከዓ ኣይተዝተዋሕድወን
3: ያ ተመለስ ተመለስ መራፅ ከመይ ኤዳ ኳ ሰበራት ተመለስ ዋ ክንዲ ንክሲ ሃቢ ዘይግባእ ጌጋን ድዩ ዋዕ ሃባስከ ካብቲ ካዝናናትና ፈትሽ እሞ ዕሙኽ ቢልኩም ፋንዋታ
6: ምላእ ኣቢልክ ጥራው ዝቶም ግዝእሎም
3: መቸም ጥምቢ ቆልዓያኻ ጭድ
2: ዘይከምዚ ኣንታ ይደልየ ዘይከምዚ
1: ከምዚኣ ወደሊናታ ቻ
2: ኣሰይ ዛፋኑሰይ ተወሊዓየ
1: የወላዓ ኣለወስከ

0: ይሰብ እንታይ ሓሊፉ
1: ንታይ ፈሊጠ
2: ዳ ሓንዲኹም ኣቦይ እንታይ ግድሕ እንዳ ኣስፖርት ኢሉ ጉያ ጀሚሩ ሓሙሽተ ሓጢር ስረን ሓሙሽተ ብራቴልን ሳእንን ኣሸሓት ኣኽስር ኣቢሉኒ እናህልኩም ስገብሮ ጠፊኒ ሒዝኩም ክትምዕድለ የደልየ
0: ድሓን ድሓን ድሓን ኣይትጉሃይ እሞ ድሓን እቲ ስፖርት ምጅማሩ ኣይፅላኣን እዩ ግን ኣብቲ ስፖርት ሲ ጉይ ይውዒሉ ተሸሊሙ ወይ ብልጫ ወይ ገንዘብ ሒዙ መፂዶ ይፈልጥ ንገዛ
2: ቸላ ብዘይካ ጉይ ይውዒሉ ጀሚራትን ኢሉ ገፈፍ እናበለ ሒዙለይ ዝመፅእ ሕማም መርዘን ሳንቲም ኣይረኣኹሉን ድሕሪት ድሕሪት ጭራ እዩ ዝወፃልኩም ዞም ኣሕዋተይ
3: ወይ መከራ
1: እሞ ካልእ ሞያ ዘይቀይራቱም ደቀይ
2: ክሳራ እዩ ክሳራ ደበልካ ለይቲ ተስኡ ስለ ዝጎየልኩም ብኣምኸይ ደርገፍ ክብል ደርሆ ናይ እንዳቦይ ባሻይ ብእግሩ ቀቲሉ ኣብዘይ ዕዳይ ሸሚሙኒ ወረ እንታይ ክኾነሉ እንታይ ክኾነሉ እዩ ዝደልየኒ ዘሎ
0: ዋ እዚ ድኣ እሞ ዘይጠዓየን ቱማያ በዝሃሩሩ ዝደኸ ሻርባ ርእስኻ ተጠቕሊልካ ውየይ ወረ ስተርኩም ሓደ መዓልቲ ባዕባዕ ኢሉ ፍሒሙ ከይፀንሐኩም ኣብ ሓደ ጎደና ተፀጊዑ
1: ክፍሓሚ ወ
0: ክደነና ወ
1: ኣልቃል ክብል ወ
0: ሸርቤ ኣሎ እዩ
4: ምርዛ እንተኮይኑ ካብዚ ሒዝካኻ ጅምሮ ዘለካ ኣብዚ ትራስን ኣብኡ ምሳእትካ ከዓ ተራስኖም ንኩሎም መዋዳድርትካ ትዝርሮም ኣቦ ከይደ ኣለኹ መሪእካ ጥራይ ኣፋንወኒ
2: ተላኺን ከይ ጥራይ
4: ቅስን ድሕሪ ክልተ ሰዓት ብዓወት ውድድር ዛዚሞ ክምለሰከ
5: ይግበሮ
4: ይህ እንታወንኩም
5: ዋላ
4: ሞንታይ ደኣ ከይደ ጥራቸው
2: እናሃለ ብኣምሆይ ድማ ኣብሎይቲ ተስኡ ክጎይ ክብል ከይረኣየ ምስ ዓንዲ ተላቲሙ ክንሕኩመልኩም ተካልና ኢና በሊዕና ቀኒና
1: እሞ ካብታ ዝጎያ ዘሎ ትቕጥብ ሽግር ይሒዝልኩም ድመፅእ ዘሎ
2: ትእንግርቲ እኮ እዩ
3: ተመርዒ ዲኸ
2: ኣነ ተጸሊለ ድዮ ነዘመርዕዎ ክጎይ ክብል ጓል ሰብ እንተረገጸለይከ መንደቕ ይብል ሕሩስ ይብል ከምቢተይ ፍንጥራዕ እዝብለልኩም በቃ
0: ሓንቱም ሰባት ዞም ሰብ ኣይኮ ሽግር ረኺቦም
1: ሽግርሽግርማዓት
0: ኮ ወሪድዎ
1: ሽግር ሽግር
2: ራ ይበሉ ራ ይበሉ ራ ይበሉ ጉደይ ሎሙስ ከዓ ኣንግሒ ተሰቂሉ ዋ ዋይ ዋይ ብሉ
1: ኣታሓኮም እንዲዮም ዳ

0: ባንድ ዕብዲ መሲልክን እምበር ክጎይየ
1: ተዘረርዩ እኳ
2: ከፅርካ ከዓ ትመፅእ
0: ክጎይየ
3: ኤርካ ትረግፅ
0: ትረገፅ ትኽፈልካ ክጎይየ
2: ኣንታ ፀረጥሪት ሕጂ ከዘይ ተረግፀ ምራክዶ ተሪፍካ በልክ ትፈልጥ ከም ኣረጊት መኪና ብተራፊክ ክትተሓዝ ምዃንካ ፍለጥ መወዳእቱ
3: ያቐኒ የለ ይበሉ ባንዲ ድሕሪ ሕጂስ ቀቢፁ ፈለኛ ሞ ግዲ ይምለስ
2: ገር
3: ፅቡቅ
2: ርሽ ምጭና ውሕሾ
3: ከይደ በሉ
4: ሰላም ሕልቲ
2: በሉ ሰዓትና ኣኺላ ተዓዘብትና ንፋኖስ ክተዳልዉ
4: ዳሎ
5: ይቕሪታ ግበርለይ እፎይ ባንዲ ንስኹም ዲኹም ሓቀይ
4: ወንሕና
5: ወይዘሮ ርብቀየን ሊኢኸናኒ
2: ወይዘሮ ርብቃ ርብቃ ድኣ እንታይ ኢላ ይናይ ጥሕኒ ክትልእኸልና ኢላኸላ
5: ኖ ክደርፍ የመፀ
4: ንስኺ
5: መን ድኣ ንስኻ
6: በልስ ክዳሕኒ እንታይ ዓይነት ደርፊ ኢኸ ተስምዐና
5: ፍቕራዊ እዩ
4: ፍቕራዊ
5: ወ ማለሲ ኣለኩምሽ ላቭ ኢዝ ቤተር ዛንግ ኤኒቲንግ ኢኖ ስለዚ ንዕኡ ዝመረፅኩ
2: ኣቶም ሰባት እዚ ዝጎደና ኮፅንሒሉ ዝገለ ኸርእየና እዩ
4: ክንፀልናወ
2: ኣየ ርብቃ ርብቃ ርያ ከብ መኣስ ደልሽ ኸሊእ ክትፈልጢ እንትርፎ ዕረ በል እስኪ ንዓ እንታይ ድኣ ክግበር ኢሉ በል ጀምር እስኪ
4: ሓዝወ
5: ዮሃና

0: ኣቋርፂ ኣንቲ
1: ወይለክ
0: ዋ መጀመርያ ምህሮ መዓስ ተጀመረ ዘየፅናዕኽስ መጀመርያ ፍቅሪ መዓስ ተጀመረ
1: ውይ ከእንታይ ኣምፆ መንዓልዕዶ ብዚሒ ክንቲ ቆልዓ
2: ወ ኣጋኒምክዮ
0: ወረ ንበዕለ ክሕንጫል ቆልዓ ፍቅሪ ወዲ ፍቅሪ እንታይ ኣፍሊጥክ እየ ክንዲዚ ይ ውይ ኣይ እንዳበልክ መዓልጣና ቅርፅ ተብልናስ መሃነትና ተጥፈልናስ ፍቅሪ ኣበይ ትፈልጥ እዮ ንበዕለ ክስ ክሕንጫል ቆልዓ
3: ጎረቤትይ ነይሩ ዘምፃኩም ሙዚቃ ምህራም ድዩ ታሪክ ሰብ ምርማር እስከ ንገሩኒ
4: ይቕሬታ ጎርና ኦፋይ ባን
0: መፂኹም ከዓ ሕጂ
5: እዛ ቆልዓ እዚኣ ደረጃኹም ብዘይ ምዃና
6: ሰናይ ፍቓድኩም እንተኮይኑ ጉዳያ ናባና ከተመሓላልፎ ንምሕፀን
0: ዓረፍና ካብ ዋጭል ዓረፍና ድላይኩም ግበሩ
3: እውይ ኣነ ካብ ፀባ ዘይተረኸበስ ከማይ ጭባ ኣነስ ምሳኻትኩም ሙዚቃ ክፀወት
5: ጠሪጣ ሰተ ሓንገርለ ይበለት ጉብጥሽ ኣቲ ሕጂ ዶ ደኣ ያን ንበይ ንክመፂኡ ሙዚቃ ካርመል ክደልኽዮ
6: ስጋኻበል
5: ገርም ኮይና ዘይንስገርምይ
0: ኣታ እዚኦም ስናይ ጥምቀት ኣይረኣና ንምበር ካባና ዓብዩ
4: ሳዓብኽቢር ንቕልቀሊ
0: ተፈትለት ቆልዓ

0: ሰዓቲ ሰብ ሻዊልናዮ ሰስርዑ ከይገብር ሲ ሓብዶ ሓቢቢ ክትብልስ ዛ ግዜና ሕብባ ኣቢልክያ
1: ድምፂ ብጣዕሚ እንታይ ዳ እሞ ግጥሚ ግና ፀይቂ ፀይቂ ፀይቂ ፀቂ
2: ዋ ኣላስኹም
1: ኣንቁርናኣንቁርና
0: ኣታርሒቕ እንደበሉ ግዳስኹም በቲ ጥሩምባ ገይርኩም ዓይና ከይተንቁርዋ ኣች
3: ሪቨር ናብ ምሕዳን ከተማ
1: ዋይ
4: ዕድመ ንምርግጋፅ
1: ብጣዕሚ እየ ዝሓዝን ሶሪ ኦ ማይ ጋድ ብእውነት ከምዚ ዓይነት ምርብርብ ባንዲኡኹም ኢለ ተፀብኹን
0: ከይዲ ድኣ ቆልዓ ኢኹ ቆልዓ ኢኹ ቆልዓማማ ማማ ዝብከብድኽ ዘሎ ማዓሲኺ
5: ትወልዮ
1: ምሽ ኣየንስኹም ኣነ ድኣ እሞ ድምፃይ ትበሃል ብኣኹም ዘየድሃል
0: ሓፀርቲ ሓፀርቲ ሓፀርቲ

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነ ጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ባሓቅ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንታፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ገና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል

0: ዘቕርብ እዩ
1: ሓደ መዓልቲ ስምስ ጋዜጣ ኣንቢብካ ፅሒፍካ ስ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግደብ ወበይን ምግሰብዓና ንሰምዕና እዮም ሓደ መዓልቲ ሰምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚዮ እሞ ንኽትከታተሉ ብክብሪ ንዕድም መደብና ትራን ቀዳም 29 ናሓሰ ልክዕ ሰዓት 2 ፍርቓ ንድሕሪ ቐትሪ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን

0: ስምዓኒ ህመድ እላእሰር ትርኢ ኢለየካ ላእሰር ላእሰር ግና
1: ስው ኣሰር
0: እላ ሓንተ የካ
1: እላ ሰር ኣሰር ወላ ትመስል
0: ኣይዋ እባእለ ዳዋግሞ እግሪ ዓለው ለዋቱም ኣለ እላእሰርና ሽምብሬብቱ
1: ሽምብሬብ
0: ኣይዋ ስምዓኒ እንተ ዓለየካ ኣሎ እሊ ኩሉ ባህልና ሽምብሬብ ውሊ ሕላይ ሓታ ሳሚዕ መንዲ እንታ ሽምብሬብ ንኡሽ ዋዓቢ እምበር እባል ህድጋሎ ምንጋእካ ዓለየካ ኣሎ
1: ወላይ ኣነ በስ ሳሚዕ እየ ኣነ እንታ ሳሚዕ ጋእካ መንገቢ በስ ኣስእለኒ
0: ሳና ኣስእላካ እደንክረለየጣ

0: ብባጣይም እቲ መቅጣና ልጥሄድ ሓፈት ወለደላይም ተዓደዲቡ ምናብዑር ግልቲ ሰርግል መጣግም ህተጣብጣት ሄራረውሕና በንዳግም ኢትሓክዩ ምስጢርና እተቡ መላግም ዎ ሽምብሬብ ከደቶ ሽምብሬብ ከደቶ
1: ኣብሽርካ ኣብሽርካ የረኢመነኒ ወድመነኒ ምስጢዕርካ እኩብቱ ምን እኩ ይወሰኒ

ሽምብሬ ብከደት ተራሒብ ምድሪ ወሸላል ሽምብሬ ባዋለድ መስከብ ድንስ ወምጥላል ሽምብሬ ብከደት ማለ ደብር ወድአሶ ሽምብሬ ባዋለድ ደንቡ ከተከሰሶ

0: ሰላምታና ተቐበሉ። ፈንወና ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 27 ነሓሰ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ። ማክዳ ሓጎሴ ንምክትታልኩም ብኽብሪ እናዓድምኩ ብቐንዲ ኣርስቲ ዜና ፍለም። ፅምብል ዝኽሪ መበል 50 ዓመት ንምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዩ። ብቕዓት ትምህርቲ ከም ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊፃ። ኣብ ስዊዘርላንድን ኦስትሪያን ኣብ ህሉው ኩነታት ዘተኮረ ሴሚናራት ተኻይዱ። ኣብ ኔፓል ብሓደጋታት ዕለቕለቕ ከቢድ ሰብኣዊ ክሳራ ከም ዝሰዓበ ተቓሊሑ። ኩባና ሜታ ኣብ ልዕሊ ቆልዱ ኣውሪድዎ ብዝበሃል ፀገማት ጥዕና ኣእምሮ 18 ቢልዮን ዶላር ካሕሳ ክኸፍል እዩ። ኣሜሪካዊ ኩባንያ ምምዕባር ሮኬት ኣብ ክፍሊ ሃገር ሉዊዝያና ናይ 100 ቢልዮን ዶላር መወንጨፊ ማእከል ከም ዝድኩን ገሊፁ። ዝርዝር ዜና። ፅምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ውሽጢ ሃገርን ወፃእን ይፅምበል ከም ዘሎ ዝፍለጥ እዩ። ብደረጃ ሃገር ዝካየድ መደባት ድማ ካብ 17 ክሳብ 20 መስከረም ክፅምበል እዩ። ብዛዕባ እዚ ወኪል ኤሪና ዳንኤል ወልዱ ዘዳለወ ፀብጻብ ኣሎ ያሲን ሳልሕ ካቅርቦ እዩ።
1: ፅንብል ወርቃዊ ኢዮቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ንምፅምባል ምድላዋት ከም እተፃፈፈ ኮሚሽነር ባህልን ስፖርትን ገሊፁ። ኣምባሳደር ዘመደ ተኽለ ኔሪና ኣብ ዝሃቦ ሓበሬታ ዕላማ ናይዚ ፅምብል ታሪክን ኣመዓባብላን ቤት ትምህርቲ ሰውራ ምስናድን ናብ መጻኢ ወለዶታት ምትሕላፍን ክልሰ ሓሳብን ግብርን ዘዛምድ ማሕበራዊ ፍትሒ ዝመትከሉ ብቐንዱ ድማ መወቀላዊ ኣካይዳ ዝኽተልን ንብዙሕነት ህዝቢ ኤርትራ ኣብ ግም ዝእቱን ፅላት ትምህርቲ ህዝባዊ ግንባር ሓርነት ኤርትራ ንምንፅብራቕ ከምኡውን ኣብ ወፃኢ ዝነብሩ ዜጋታት ኣበርክቶኦም ዘዕዝዝሉ ባይታ ንምፍጣር ከም ዝኾነ ሓቢሩ። እቲ ኣብ ውሽጢ ሃገርን ወፃእን ዝካየድ ፅምብል ስእላዊ ምርኢት፣ ሙዚቃዊ ኮንሰርት፣ ሴሚናራት፣ ስፖርታዊ ውድድራት ከምኡውን ሲምፖዚየም ከም ዘጠቓልል ብምጥቃስ እቲ ወግዓዊ መደባት ኣብ ኣስመራ ከም ዝካየድ ኣብ ነፍሲ ወከፍ ዞባ ድማ ተመሳሳሊ መደባት ተሰሪዑ ከም ዘለውን ኣረዲዩ። በዚ መሰረት ንሓደ ሰሙን ንህዝቢ ክፉት ኮይኑ ዝቕኒ ስእላውን ነዋታውን ምርኢት ብ17 መስከረም ኣብ ኣዳራሽ መምሕዳር ዞባ ማእከል ክኽፈት እዩ። ብዘይካዚ ብ18 መስከረም 13 ንኡስ ዞባታት

0: ተፎ ባህላዊ ካርኒቫል ዘጠቃልል ኮንሰርት ኣብ ቀንዲ ጎዳናታት ኣስመራ ብ19 መስከረም ድማ ኣብ ተራ ሓድግታት ቤት ትምህርቲ ሰውራ ኣብ ሞኩስኳስ ሃገራውነትን ትምህርቲ ኣብ ህንፀት ሃገርን ብዝብል ኣርስታት ኣብ ቀፅሪ ኤክስፖ ሴሚናራት ከም ዝካየድን ኣብ ሲኖማ ሮማ ባህላዊ መደብ ከም ዝቐርብን ተፈሊጡሎም። ብ20 መስከረም ድማ ኣብ ሆቴል ኣስመራ ባላስ ሲምፖዚየምን ናፀው መደባትን ከም ዝካየድ ኣምባሳደር ዘመደ ተኽለ ሓቢሩ። ፅምብል ዘኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ካናዳን ሸወደንን ዝርከበን ሃገራት ኣቐዲሙ ከም እተፀምበለ ዝፍለጥ እዩ።
1: ብቕዓት ትምህርቲ ከም ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ኣብ ኣስመራ ኣብ ዝተኻየደ ገምጋም ጨናፍር ዞባታት ገሊጻ። ዊክሌሪና ዮናታን ዕብዮ ዘዳልዎ ዜናዊ ትሕዝተሎ ፍርቱና ዓንዶም ከተቕርቦ እያ።
2: ብቓት ኣገልግሎት ትምህርቲ ከም ንምባልን ምዕሩይነት ዝርግሑ ንምርግጋፅን ዝካየድ ፃዕሪ ብዝለዕለ ከም ዝድፋእ ኣሉ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብ24/26 ናሓሰ ኣብ ዝተኻየደ ገምጋም ትግባር መደባት ጨናፍር ዞባታት ኣብ ዓመታት ትምህርቲ 2025-2026 ገሊፃ። ኣብቲ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ዝተሳተፎ ኣብ ኣዳራሽ ማእከላይ ቤት ፅሕፈት ሚኒስትሪ ትምህርቲ ዝተኻየደ ኣኼባ ዶክተር ሓሊማ እቲ ዕላማ ኣብ 6 ዞባታትን ቤት ትምህርቲ ዋርሳ ይከኣሎን ዝተሰላሰለ ንጥፈታት ብዕምቆት ብምግምጋም ብልጫታት ንምዕቃብን ድኻማት ንምፍዋስን ከም ዝኾነ ኣብሪሃ። ኣገልግሎት ትምህርቲ ኣብ ሃገርና ብተራን ኣበርክቶን መሻርክቲ ኣካላት ብሓፈሻ ሚኒስትሪ ዞባዊ ምምሕዳራት ድማ ብቐንዱ ከምዝዕወት ዝሓበረት ሚኒስተር ሓሊማ ዝርግሐ ኣገልግሎት ትምህርቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዓይነትን ቁፅርን ንምዕባይ ይስራሕ ከም ዘሎ ብምንፃር ተሳተፍቲ ነቲ መስርሕ ዝሕግዝ ሃናፅር ኢቶታትን ሓሳባትን ክህቡ ኣዘኻኺራ። ሓለፍቲ ጨናፍር ዞባታት ብወገኖም ብቕዓት ትምህርቲ ንምምሕያሽን ብቅድመ ትምህርቲ ዘይሓለፈ ተማሃራይ ክህሉን ዝተሰላሰለ መደባት ንሓደስትን ገዳይምን መምሃራን ንዝተዋህበ ስልጠናታት ከምኡ ውን ንዝተኻየደ ሱፐርቪዥናዊ ንጥፈታት ዝምልከት ብኣሃዛት ዝተሰነየ ፀብፀባት ኣቕሪቦም። ተሳተፍቲ ድሕሪ ዘካየድዎ ዘተ ኣገልግሎት ቅድመ ትምህርትን ብቋንቋ ኣደ ዝውሃብ ትምህርትን ኣገዳስነቱ ተራእዩ ንምሕያሉ ዝተበጋገሰ ስራሕ ክድፋኣሉ ንመምሃራን ዝውሃብ ስልጠናታት በብደረጅኡ ክሕይል ከምኡ ውን መሳለጢያታት ኣብያተ ፈተነ ክማላእ ተላብዮም። ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዝሃቦ ቃል መምሃራን ኣብ ምምዕባል ዓይነታዊ ትምህርቲ ታሪካዊ ሓላፍነቶም ከተግብሩ ወለዲ ድማ መስርሕ መምሃርን ምስትምሃርን ንምድንፋዕ ክነጥፉ ኣዘኻኺሩ።
1: ኣብ ስዊዘርላንድን ኦስትሪያን ኣብ ህልው ኩነታት ዘተኮረ ሴሚናራት ተኻይዱ። ከካቦቱ ዝተላእከ ሓበሬታ ብመልክዕ ፀብጻብ ተወሃሂድሎ ገርምስቅል ገርዝግሄር ካቅርቦ እዩ።
3: ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ከምኡውን ጠቕላሊ ቆንስላ ብፍራንክፈርት ጀርመን ካብ 16 ክሳብ 23 ናሰ ኣብ ስዊዘርላንድን ኦስትሪያን ኣብ ህልው ኩነታት ዘተኮረ ሴሚናራት ኣካይዶም። ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ኣቶ እስማዒል መሓመድ ኑር ኣብ ዞባታት ዙግ፣ ሽፊዝ፣ ሸፋውዘንን ሰንጋለንን ንዝነብሩ ዜጋታት ኣብ ዝሃበ ሰሚናር መንግስቲ ኤርትራ ኣብ ዞባ ቀርኒ ኣፍሪካ ንዝረአ ዘሎ ምዕበለታት ብደቂቕ ተኸታቲሉ ክመፅእ ዝኽእል ሓደጋታት ንምውጋድ ምስ ደለይቲ ሰላም ብምዃን ፃዕርታት ይካየድ ከም ዘሎ ብምግላፅ ማዕረ ማዕረ መደባት ሃገራዊ ድሕነት መትከላት ማሕበራዊ ፍትሒ ኣብ ባይታ ንምትርጓም ንዘላቂ ልምዓትን ምምሕያሽ መነባብሮ ህዝብን ይሰርሕ ከም ዘሎ ገሊፁ። ህዝቢ ኤርትራ ሓድነቱን መሳርዑን ሳላ ዘፅንዐ ኣብ ዝበረኸን ዘተኣማመንን ደረጃ ከም ዝርከብ ብምግላፅ ድማ ኤርትራውያን ነበርቲ ስዊዘርላንድ ንቕሓቶም ኣበሪኾም ኣብ ኩሉ ሃገራዊ መደባት ኣበርክቶም ክዕዝዙ ተላብዩ። ኣብ መንበር ሃገራዊ ሽማግለ ስዊዘርላንድ ኣቶ ምሕረት ኣብ ማልክ ብወገኖ ህዝቢ ውዳቤታቱ ኣደልዲሉ ኣብ ምእላይን ምኽስኳስን መንስያትን ቆልዑ ኣበርቲዑ ክነጥፍ ብፍላይ ድማ ኣብ ምስፋሕ ኣብያተ ትምህርቲ ቋንቋ ደ ዝካየድ ዘሎ ንጥፈታት ክዓቢ ተላብዩ። ተሳተፍቲ ብወገኖም ኣብ ወፃኢ ንዘምህረ ኣብያተ ትምህርቲ ዘገልግል ካሪክለም ብሚኒስትሪ ትምህርቲ ክዳሎ ንሓለፍቲ ውዳቤታት ቀፃልነት ዘለዎ ስልጠና ክውሃብ ንመንስያትን ቆልዑን ዘሳተፍ ዑደት ኣብ ውሽጢ ሃገር ብቐፃልነት ክውደብ ዝብልን ካልእን ርእይቶታት ሂቦም። እዚ ከምዚ ኢሉ እንከሎ ጠቕላሊ ቆንስል ኣብ ፍራንክፈርት ጀርመን ኣቶ ክብሪ ኣብ ተኸስተን ሓላፊ ህዝባውን ኮማውን ጉዳያት ኣብ ጀርመን ኣቶ ጣዓማ ሃይለን ንኤርትራውያን ነበርቲ ቪየና ኦስትሪያ ኣብ ህሉ ኩነታት ሃገር ብመንፅር ዞባዊ ኩነታትን ዓለማዊ ምዕበለታትን ከምኡውን ኣገዳስነት ምሕያል ውዳቤታትን መድረኻዊ ተልእኮታትን ሰፊሕ መግለፂ ሂቦም። ብዘይ ካዚ ፅፉፍን ስሉጥን ቆንስላዊ ኣገልግሎት ንምርጋፅ ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ተገሊጹ።
1: ነበርቲ ከተማ ኣባረንቱ ሽፋን ሃብቲ ገረብ ከተማ

ኦምን ከባቢኦም ንምስሳን ብጉጅለታት ተወዲቦም ናይ ምግራብ መደባት የሰላስሉ ኣለዎም በዓል ስልጣን ኣግራብን እንስሳ ዘገዳምን ናብ ልንኡ ዘባበሩንቱ ኣቶ መሓሪ ዮሃንስ ኣብ ዝሃቦ ሓበሬታ ቦፍሪ ተምሃሮ ንልምዓት ኣብ ጎቦ ኣሌሽን ከባቢኡን ብጠቕላላ ኣስታት 49,000 ሜትሮ ኪብ ቅናታዊ ዛላ ብሓመድን 641 ሜትሮ ኪብ ከትርን ክስራሕ ከሎ ልዕሊ 98,000 ጎዳጉዲ ከም እትኩዓ ተሓቢሩ ሎም ዓመት ክራማት ኣብቲ ንኡ ዞባ 108,000 ኣግራብ ብህዝቢ ሰራሕተኛታት መንግስቲ ሓይልታት ምክልኻልን ካልኦት መሻርክትን ክትከል መደብ እኳ እንተነበረ ብሰንኪ ምድንጓይ ዝናብ ዛጊት 32,000 ፈልስታት ጥራይ ከም እተተኸለ ብምግላፅ ሳዕቤናት ክሊማዊ ለውጢ ንምህዳእ ኩሉ ኣካል ሕብረተሰብ ተሳትፍነቱ ኣብ መደባት ምግራብን ምክትታሉን ክዕዝዝ ተላብዩ ነበርቲ ብወገኖም ኣገዳስነት ገረብ ኣብ ምግታእ ሳዕቤናት ክሊማዊ ለውጥን ምስሳን ስነ ሂወታዊ ብዙሕነትን ብምግንዛብ ነፍሲ ወከፍ ዜጋ ተፈጥራዊ ፀጋታት ከባቢኡ ናብ ንቡር ንምምላስ ውዳቤታቱ ኣሓይሉ ብውህደት ክሰርሕ ኣዘኻኺሮም ዝስዕብ ዜና ሃገራት ወፃኢ እዩ ንምክተልኩም ደጊመ ብክብሪ ይዕድም። ኣብ ዜናታት ወፃኢ ኣብ ሰሜናዊ ሸነኽ ኔፓል ትማሊ 26 ናሓሰ ብርቱዕ ዝናብ ብዘስዓቦ ሓደጋታት ውሕጅን ዕልቕልቕን ዝበዝሑ በጻሕቲ ሃገር ምዃኖም ዝተጠቕሱ ልዕሊ 160 ሰባት ሞይቶም ልዕሊ 800 ድሃዮም ጠፊኡ ስለ ዘሎን ምስ ምንዋሕ ግዜ ብሂወት ክሰሩ ዘሎ ተኽእሎ ጸቢብ ብምዃንን ቁፅሪ ምዉታት ብተዓፃጻፊ ክውስኽ ከም ዝኽእል ተኣሚቱሎም እቶም በጻሕቲ ካብ ኣሜሪካ ብሪጣንያ ህንዲ ቻይና ማሌዥያን ካልኦት ሃገራትን ምዃኖም ተሓቢሩ በቲ ክስተት ህፁፅ ናይ እዋን ሓደጋ ድንጋጌ ዝኣወጀ መንግስቲ ኔፓል ድሃዮም ጠፊኡ ዘሎ ወገናት ንምድሓን ኣህግራዊ ሓገዝ ሓቲቱሎም እቲ ዕልቕልቕ ኣብ ታሪክ ኔፓል ካብ ዘጋጠመ ተመሳሳሊ ሓደጋታት ዝዓበየ ሰብኣዊ ክሳራ ዘወረደ ምዃኑ ጸብጻባት እይጠቕሱ ኩባንያ ማሕበራዊ መራኸቢታት ሜታ ኣብ ልዕሊ ቆልዑ ኣብሪድዎ ብዝበሃል ጸገማት ጥዕና ኣእምሮ ኣስታት 18 ቢልዮን ዶላር ካሕሳ ክኸፍል ተሰማሚዑ 29 ክፍላተ ሃገር ኣሜሪካ ትሕዝቶ መደባት ሜታ ኣብ ልዕሊ ቆልዑ ብሓፈሻ ኣብ ልዕሊ ትሕቲ ዕድመ ተምሃሮ ድማ ብፍላይ ጥዕናዊ ጸገማት ከም ዝፈጠረ ክኸሳ ምጽንሐን ዝፍለጥ እዩ እዚ ከምዚ ኢሉ እንከሎ እቲ ግዙፍ ትካል ኣብ ትሕዝቶ ገጻቱ ንቆልዑ ኣብ ግምት ዘእተዎ ምምሕያሽ ከም ዝገብር ገልጽሎም ማሕበራዊ መራኸቢታት ፌስቡክን ኢንስታግራምን ዝሓቁፍ ኣሜሪካዊ ኩባንያ ሜታ ኣብ ትሕዝቱ እኹል ናይ ሞያ መስርሕ ከም ዘይጸንሑ እዩ ዝኽሰስ ኣሜሪካዊ ኩባንያ ምምዕባል ሮኬት ማለት ስፔስ ኤክስ ኣብ ክፍለ ሃገር ሉዊዚያና ናይ 100 ቢልዮን ዶላር መወንጨፊ ማእከል ከም ዝድቁን ገሊጹ መስርሕ ህንፀት ናይዚ ብደረጃ ዓለም ዝዓበየ መወንጨፊ ማእከል ኣብ ዝመጽእ ዓመት ከም ጅምር ተሓቢሩ እቲ ኣብ ልዕሊ 50,000 ሄክታር መሬት ዝህነፅ ግዙፍ ፕሮጀክት ምስ ተዛዘመ ናብ ክፍሊ መሬት ማርስን ወርሕን ንዝካየድ ጠፈራዊ ተልእኾታት ከም ዘስፍሖ ብኣግኡ ይእመት እቲ መደብ ኣሸሓት ዕድላት ሽቕለት ክፈጥር ከም ዝኽእል እውን ሰመት ዝጠፈር ኣሜሪካ ሓቢሮም ኣለው ኢራንን ዑማንን ኣብ ጉዳይ ብመጻብኦ ሆርሞዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ከም እተረዳድኣ ገሊጸን እቲ ምርድዳእ ንግዳውያን መራኽብ ጥራይ ዝንቀሳቐሰሉ ግዜያዊ መስመር ክኽፈት ዘኽእል ምዃኑ ሰመዚ ክልቲአን ሃገራት ሓቢሮም ኣለው ይኹን እምበር በዚ ስምምዕ መሰረት መጻብኦ ሆርሞዝ ተኸፊቱ ማለት ከምዘይኮነ ኢራን ኣነጺሮም ኢራንን ዑማንን እቲ ተበጺሑ ዘሎ ምርድዳእ ዘለቕነት ብዘለዎ መልክዕ ዳግማይ ንምኽታሙ ኣብ ውሽጢ 30 ክሳብ 60 መዓልታት ዝርርብ ከካይዳ መደብ ኣለወን እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ መጻብኦ ሆርሞዝ ንዝነበረ ነቶክቲ ከመዝኣልየቶ ብምጥቃስ ኢራን ተወሳኺ ነቶክቲ ክተጻውድ ምስ እትፍትን ኣብ ልዕሊኣ ወታደራዊ ስጉምቲ ከም እትወስድ ኣጠንቂቓ ነቲ መግለጺ ኣሉታዊ ምላሽ ዝሃበሉ ሓለዋ ሰውራ ኢራን ብወገኑ ኣሜሪካ ኣብ ምእላይ ነቶክቲ ዝነጥፋ መራኽብ ናብቲ ማያዊ ኣካል ምስ እትልእኽ ዕላማ ከም ዝገብረና ነጺሩ ምዕጻው ናይዚ 20-ታዊት ባህርያዊ ጋዝን ነዳድን ዓለምና ዝሓልፈሉ እስትራቴጂካዊ ማያዊ መስመር ኣብ ዕዳጋታት ዓለም ቅልውላው ከም ዘስዓበ ጸብጸባት የረዱ
ህዝባዊት ሪፐብሊክ ቻይናን ህንድን ብ25 ናሓሰ ኣብ ጉዳይ ዘከራኸረንዶም መበል 25 ዙርያ ፍሉይ ርክብ ኣካይደን። እዚ ኣብ ከተማ ቤጂን ዝተኻየደ ርክብ ክስተት ዝኽእል ድባቦ ምስሕሓብ ብዲፕሎማሳዊ ዘተ ንምዕራፍን ናይ ምምኽኻር ባይታን ምፍጣርን ዝዓለመ ምዃኑ ሚኒስተር ጉዳያት ወፃኢ ቻይና ዋንግ ዩ ገሊጹ። ብዘይካዚ እቲ ክልተኣዊ ዝርርብ ምክብባር ዘለዎ ጉርብትና ንምዋ

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፂእ ኣለኹ ንምክታልኩም ብክብል ዕድም
1: ትማር ረቡዕ ኣብ ዝነበረትን ተቓዳማይ ቪዝማ ማቲዩ ብረናን ዝተዓወታ ሓምሸይቲ መድረኽ ቮልታ ስጳኛ ኤርትራዊ ተቓዳማይ ክለብ ኣስታና ሂኖውን ብርሃን መበል 16 እዩ ነዛ 173 ነጥፊ 3 ኪሎ ሜትር ሸፈነት ናይ ኩርባ መድረኽ ማቲዩ ኣብቲ ዝተገብረ ናይ እኩባት ተቓደምቲ ቅፅወታ ውድር ፀብለል ብምባል እዩ ብ3 ሰዓት 47 ደቂቓን 2 ካልኢትን ተዓዊትላ እዚ ወዲ 21 ዓመት ብሪጣንያዊ ንካልኢቲ መድረኽ ተዓዊትላ ብምባሩ ካልኣይ ናይ መድረኽ ዓወት እዩ መዝጊቦም ኣብ ዙር ስጳኛ ንፈለማ ግዜ ዝወዳደር ዘሎ ሄኖካ ማሳል ግዜ መበል 16 ደረጃ ብምሓዝ ዛጊት ናይ ዝውድር ዝበለፀ ደረጅኡ ሒዙም ክሳብ ሕጂ ተኻይዱ ብዘሎ ሓሙሽተ መድረኻት ንሰለስተ ማልያታት ማለት ናይ ግዜ

ነጥብን ናይ ዓቐብን ማልያታት ስሎቬንያዊ ተቓዳማዊ ቴዲ ፖጋቻር ለቢሶም ኣሎም ኣባል ኢኒዮስ ኦስካር ኦንላይ ንናይ መንእስያት ሒዝዋ ይርከም ንመበል 81 ግዜኡ ዝካየድ ዘሎ ቮልታ ስጳኛ ሎሚ ሓሙስ ኣብ ሻሸይቲ መድረኽ 174.4 ኪሎ ሜትር ሸፊኑ ክውዕል እዩ። ክረምታ ውድር ግራስሩት ኩዕሶ እግሪ ዞባ ማእከል ናይ ፍጻሜን ናይ ደረጃን ፀወታት ኣብ ተፈላለየ ክልል ዕድመ ሰላሲሎም በዚ መሰረት ኣብ ናይ ፍጻሜ ማለት ናይ ዋንጫ ደቂ ተባዕትዮ ዕድመ 13 ማይተመናይን ፓራዲዞ ሓደ ባዶ ብምስዓር ተዓዋት ክኸውን ከላ ኣብ ናይ ደረጃ ድማ ገዛ ባንዳ ነኽርያ ብፍጹም ቅላ 4/3 ረቲዓታ። ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ኣብ ናይ ደረጃ ፀወታ ቲራቨሎ ንማይተመናይ 2/1 ክስዕራን ከላ ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ኣብ ናይ ደረጃ ፀወታ ቲራቨሎ ንማይተመናይ 2/1 ብምስዓር ሳልሰይቲ ኮይና ዛዚማ እዚ ውድር ቀዳ ኣብ 29 ናሓሰ ናይ ፍጻሜ ናይ ደረጃን ናይ ትሕቲ 17 ዓመት ብክልቲ ፆታ ከምኡውን ናይ ትሕቲ 16 ዓመት ናይ ፍጻሜ ፆታ ደቂ ኣንስትዮ ክካየድ ምዃኑ ህዝባዊ ረኳት ሓቢሩ። ውሽጣ ውድራት እዚ ሓይል ኣየ ኤርትራ ትማረቡዕ ብፀወታት ኩዕሶ እግርን ኩዕሶ መርበብን ቀፂሎም ኣብ ኩዕሶ እግሪ ደቂ ኣንስትዮ ፈለማ ሮኬትን ፈንቅልን ተራኺበን ኣብ 4 ደቂቕ ሮኬት ብመንገዲ ራሂል ዓንደማርያም ሸቶ ቆፂራ መሪሕነት ሒዛ ድሕራ እውን ፍፁም ቅላዕ ዝረኸበት ሮኬት ክታርማ ምስ ደጋንታ ትራደት ሓላዊት ልዳታ ቅሳነት ይዕብዮ ሽጉጥ ግና ብሓላዊት ልዳት ፈንቅል ተገቲያ ካብኡ ዝገደ ከዓ ሓላዊልዳት ሮኬት ናብ ልዳታ ከይተመልሰት ሓላዊልዳት ፈንቅል ካብ ርሑቅ ቀሊዓ ንጋልጋንታ ደሊና ገብረ ትንሳኤ ምስ ቅበለታ ደሊና ኣብ መበሳሳን 8 ደቂቕ ናብ ሸቶ ቀይራታ ፀወታ ድማ በዚ ናይ ቀዳማ ኤብረ ውፅኢት ሓደ ባሕሊ ተዛዚሙ። ጋንታ ደቂ ተባዕትዮ ሮኬትን ፈንቅል ናብ ዘካየዶ ፀወታ ሮኬት ኣብ መበል 12/78 ደቂቕ ካብ ዮሴፍ ኣነንያን ላሜክ ዜናውን ብዛኽበተን ሸቶታት ነታ ኣብ መበል 81 ደቂቕ ካብ ሮቤል ማእከለ ሸቶ ዘቁፅረት ፈንቅል 2/1 ረቲዓታ። ብዘይካ ዚ ብኩዕሶ እግሪ ደቂ ኣንስትዮ መሰረ ንሓሊበት ዊናን ፀሓይ ፅንዓት ንመሰረት ብተማሳሊ 2/2 ክስዕረን እንከለዋ ኣብ ናይ ደቂ ተባዕትዮ ፀሓይ ብርቂ ንዊና 2/2 መሰረት ንሓሊበት 2/1 ተዓዊትናለን። እዚ ውድድር ፅባ ዓረቢ ብክልትዮ ዓውዲ ስፖርት ክቕፅል ምዃኑ ተሓቢሮም። ዳግማይ ብዝተመልሳ ናይ ቅድም ዓላምያ ሆዜ ሜርኖ እቲ ስልጥን ዘላ ሪያል ማድሪድ ረቡዕ ምሸት ኣብ ካልኣይ ናይ ላሊጋ ፀወታ ንሪያል ሶሴዳድ ዓዲማ ገፊሕን ኣእማንን ዓወታ መዝጊባ። ኣብ ዝሓለፉ 2 ዓመተ ስፖርት ብዘይ ዋንጫ ዛዘመት ዛጋንታ ኣብ መበል 4 ደቂቕ ካብ መሪሕ ኣጥቃዓያ ኬላን ምባፔ መሪሕነት ኳ እንተሓዘት ድሕሪ 4 ደቃይቕ ሉካ ሱቺት ንሪያል ሶሴዳድ ኣብ መዓሪዋ ንዕረፍቲ 1/1 ወፅአን። ኣብ ካልኣይ ዕብረ ብፍላይ ድማ ድሕሪ 60 ደቂቕ ሓያል ብቕዓት ብሊንግሃም ብልሒ ቪንስየስ ሸቶ ናይ ምቕፃል ልዑል ዓቕሚ ምባፔን ካልእ ብሉጥ ብቕዓትን ዛጋንታ ኣብ ተንጸባርቕሉ ምባፔ ኣብ መበል 68 ደቃይቕ ቪንሴስ ካብ ኣብ መበል 68 ደቂቕ ሸቶ ብቕምጻር ብዙሒ ሸቶታት ጋንቶም ኣበሪኾም ሪያል ማድሪድ 4/1 ተዓዊታ። ሃትሪክ ሰርሕ ምባፔ ድሮ ንዝዓለ መዝጋቢ ሸቶ ዝወቕቲ ክመርሖ ጀሚሩሎም። ዓወት ሪያል ማድሪድ ተዓዘበት ባርሴሎና ሎሚ ምሸት ኣብ ሜዳ ንኣትሌቲኮ ቢልባኦ ዓዲማ ክትጻወት እያ። ኣትሌቲኮ ማድሪድ ንኣጥቃዓ ጁልያን ኣልቫረስ ናብ ባርሴሎና ክሸጦ ዘሎ ተኽእሎ 0 ሚእታዊት ምዃኑ ትማሊ ብዘውፀቶ ወግዓዊ መግለፂ ፍሊጣ። ኣርጀንቲናዊ ኣልቫረስ ካብ ኣትሌቲኮ ማድሪድ ወፂኡ ናብ ባርሴሎና ክትፅምበር ድሌት ከም ዘለዎ ክገልጽ ምጽንሑ ዝፍለጥ ኮይኑ ባርሴሎና እውን ክሳብ ምዕጻው ዝመስኮት ምስጋር ነዚ ተጻዋታይ ንምፍራም ዝከኣላ ክትገብር ምዃና ብመንገዲ ፕሬዚደንታ ኩዋን ላፖርታ ትማሊ ኣብ ዝለቐቐቶ ቪድዮ ሓቢራ እያ። ይኹን እምበር ኣልቫረስ ትማሊ ብሰንኪ ሕማም ካብ ልምድ ከም ዝበኸረ ዝሓበረትን ባርሴሎና ንዘቕረበቶ ናይ 100 ሚልዮን ዩሮ ሕቶ ከም ዝነጸገት ዝገለጸትን ኣትሌቲኮ ማድሪድ እዚ ጉዳይ ብዛዕባ ገንዘብ ኣይኮነን ብዛዕባ ክብረት እዩ ዝተጻዋታይ ከም ግዳይ ኮይኑ ይግለጽ ኣሎ። ኣብዚ ጉዳይ ግና ንሕና ጥራይና ግዳይ ኮይና ዘለና ባርሴሎና ብቁጠባ እውን ማሕበራዊ ጉዳያት ሃስያትናያ። ስለዚ ናብኣ ናይ ምሸጥ ተኽእሎ 0 ሚታዊ ክትብል እዚ መስርሕ ገረብ ብሓኽላ ከይኮና ናብታ ቀንዲ መዋድርታ ዝኾነት ክለብ ክሸጦ ከምዘይትኽእል ኣፍሊጣ። ብባርሴሎናን ወክልቲ ኣልቫሬዝን ናይ ሓሶት ወፍሪ ይግበር ምህላው እትኸስስ ኣትሌቲኮ ማድሪድ መጻኢ ዝተጻዋታይ ጽባሕ ዓርቢ ክውሰን ሓሲባ ምህላዋ ድማ ምንጭታት ይገልጹ። ንኣልቫረስ ክተፈርሞ ድሌት ከም ዘለዋ እትግለጽ ካልእ ክለብ ኣርሰናል ኮይና ብመንገዲ ኣሰልጣንያ ሚካኤል ኣርቴታ ክተእምኖ ፈቲናያ። እንተኾነ ሃሙን ቆልቦን ምስ ባርሴሎና ጊዒዝ ዘሎ ኣልቫረዝ ደወል ኣርቴታ እኳ ምቕባል ኣብዩ ምህላዊ ዝግለጽ። ዘሕለፈ ሰንበት ኣብ ሜዳኦም ምስ ቪያርያል 2/2 ኣብ ተፈላለዩ ናይ ሊግ ፀወታ ተቐይሩ ክኣትን ከሎ ብደገፍቲ ክለቡ ተሸደ ኣልቫረዝ ኣብ 2024 ካብ ማንሲቲ ክሰጋገር ከሎ ክሳብ 2030 ብምፍራሙ ዛጊት ናይ 4 ዓመታት ነዊሕ ተረፍ ውዕል ኣለዎም። ናይ ቅድም ብሉፃት ተጻወቲ ኩዕሶ እግሪ ዓለም ብራዚላውያን ካፉን ሮበርቶ ካርሎስን ከምኡውን ኣርጀንቲናዋ ጃቬር ዛኔቲን ኢስቴባው ካምቢያሶን ንፕሬዚደንት ፊፋ ጃኒ ኢንፋንቲኖ ዘለዎም ደገፍ ገሊፆም። ካብ ለካቲት 2016 ጀሚሩ ንኩዕሶ እግሪ ዓለም ዝመርሖ ዘሎ ኢንፋንቲኖ ዝሓለፈ ወርሒ ንገለ ብርክታት ዋንጫ ዓለም ናይ ክልትዩ ፆታ ናብ ሰብ ሃብቲ ክትሸጥ ሓሳብ ምቕራቡ ይዝከር። ይኹን እምበር ካብ ዝበዝሓ ናይ ሃጉራት ፌደሬሽናት ዓለም ተቃውሞ ምስ ገጠሞ ሓሳቡ ከም ዘቋረፀ ሓቢሩ እዩ። ዛጊት እውን ገለ ናይ ሃገራት ፌደሬሽናት ካብ ምድጋፉ ከም ዘቋረፀ ክሕብራን ከለዋ ከም በዓል ፖርቱጋል

0: ኣብ ሉዊስ ፊጎ ዝኣመሰሉ ናይ ቅድም ህወሓት ተጻዋቲ ድማ ካብ ስልጣኑ ክወርድ ጽውዕ ኣለዎም። ብመንጽሩ ገለ ሃገራት ከም ኣርጀንቲናን ሜክሲኮን ከምኡውን ከም በዓል ካሜሮናዊ ናይ ቅድም ኣጥቃዓይ ሳሙኤል ኤቶ ዝርከቦም ገለ ስሙያ ተጻዋቲ ንሓሳቡ ምድጋፎም ክገልጹ ጸኒሖም እዮም። ትማሊ ከዓ ካፉ ካርሎስ ዘነቲን ካምቢያሶን ኣብ ዝሓለፈ 10 ዓመታት ብፊፋን ኢንፋንቲኖን ኣብ ኩዕሶ እግሪ ዓለም ቅድሚ ሕጂ ዘይነበረ ብሉፅ ስራሕ ክዕምም ተዓዚብና ኢና። ተጻዋቲ ኣብ ኮሚቴታት ፕሮጀክታትን ጉጅለታትን ብምስራሕ ድምፅን ቦታን ኣብ ስፖርት ክህልወና ተገይሩ። ኩዕሶ እግሪ ኣብ ዝሓለፉ 10 ዓመታት ዝበጽሖ ዓብዪ ምዕባለ ንምድጋፍ ድማ ድልዋት ኢና። መታን እዚ ኩሉ ኣብ ተንኩለን ኩዕሶ እግሪ ዝካየደን ሃገራትን ዝርከቡ ሰባት ክበጽሕን ክጥቀምሉን ክብሉ ናይ ሓባር መግለጺ ውፅኦም። መግለጺ እዞም ናይ ደቡብ ኣሜሪካ ሱሙያ ተጻዋቲ ድሕርቲ ናይ ኤሮጳ ፍሉጣት ናይ ቅድም ተጻዋቲ ፈረንሳውያን ኢማኑኤል ፔቲት፣ ሚካኤል ሲልቨስተር፣ ሮበርቶ ፒሬዝን ሪዛራዝን ከምኡውን ኣይቨራዊ ፍሉጣት ካዓ ዲድየር ድሮግባ ለውጢ ኣገዳሲ እዩ ይኣክል ማለት ይኣክል እዩ ክብሉ ኢንፋንቲኖ ክወርድ ድሕሪ ምጽውዖም እዩ። በዚ ድማ ዋንጫ ዓለም 2026 ካብ 32 ሃገራት ናብ 48 ክብ ኢሉ ክካየድ ዘኽኣለን 2030 ናብ 64 ሃገራት ክዓቢ መደብ ሒዙ ዝሰርሓሉ ከም ዘሎ ዝግለጽን ኢንፋንቲኖ ደገፍትን ተቃወምትን ኣጥሪሎም ኣብ ስርሑ ክቕጽል ድዩ ወላስ ክእለ ድማ መጋቢት 2027 ድሕሪ ዝግበር ፕሬዚደንታዊ ምርጫ ክፍለጥ እዩ።
1: ማርከስ ዝኽኩም ተዓዘብትና ንሎም ተዳለው ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄር ሰናይ መዓልቲ።

0: ሰላም ዝኸበርኩም ተኸታተልትና እዚ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራን ሚኒስትሪ ዜናን እናተዳልዎ ዝቐርበልኩም ናይ ታሪካዊ ውድድር ቡያ እዩ። ንሎም እውን ከም ኣካልን መቐፀልታን ናይቲ ወትሩ ነካይዶ ኣብ ዞባ ማእከል ተምሃሮ ማእከላይ ደረጃ ኣብ ንኡስ ዞብኦም ተወዳዲሮም ኣብቲ ናይ መወዳእታ መድረኽ ኣብ ኣርባዕተ መድረኻት ዝተኸፋፈለ ውድድር ኢና ሰሪዕና ዘለና። ከም ወትሩ ኣካል ዝመደብ ኮንኩም ዝኽረኹም ትሕድሱ ሓድሽ ሓበሬታ ክትረኽቡ ሰብ ተስፋ ኢና። ናብ ትሕዝቶና ክንኣቱ ሕራይ ተወዳደርቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት፣ ምቾት የማነ ካብ ቤት ትምህርቲ እምባደርሆ፣ ከምኡውን ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም። ተወዳደርቲ ፅቡቕ ዕድል ይምነየልኩም። እርግፀኛ እየ ተወፃሪኹም ስለ ዝመፃኹም ትውድድር ሓያል ክኸውን ከም ዝኽእል፣ ግን ባህርያዊ እዩ ሓደ ሰብ ክዕወት ስለ ዘለዎ ነቲ ዝተዓወተ ኣቐዲመ ፅቡቕ ዕድል ይምነ። ቀዳመይቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት ኣስተውዕሊ መስተርሆት ምርጫ እያ። ኣብ 1958 ኣብ ፖርት ሱዳን ዝተመስረተት ሓረካ ካልኣይ ስማ መን ትበሃል? ምርጫ ኣለኪ፣ ሀ ህዝባዊ ሓይልታት፣ ለ ተጋድሎ ሓርነት ኤርትራ፣ ሐ ምንቅስቓስ ሓርነት ኤርትራ፣ መ ሀን ሐን።
1: ሐ ምንቅስቓስ ሓርነት ኤርትራ።
0: ሙሉእ መልሲ ኣጣቑዕላ። ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት። ሜላ እዚኣ እውን ምርጫ እያ ኣስተውዕሊ። ፌደሬሽን መዓስ ፈሪሱ? ሀ 14 ታሕሳስ 1949፣ ለ 14 ሰነ 1967፣ ሐ 14 ጥሪ 1956፣ መ 14 ሕዳር 1962።
1: መ 14 ሕዳር 1962።
0: ሙሉእ መልሲ ኣይተኸኣልኩምን። ናብ ምቾት ክንሰግር፣ እዚኣ እውን ምርጫ እያ ኣስተውዕሊ። ኣብ ጉንበት 1960 እቲ ብመንግስቲ ኤርትራ ዝፍለጥ ዝነበረ ናብ መን ዝብል ተለዊጡ?

0: መንግስቲ ኢትዮጵያ ለምምሕዳር ኤርትራ ሐ ምምሕዳር ኢትዮጵያ መልስ የለን።
1: ሐ መንግስቲ ኤርትራ ሐ መንግስቲ ኢትዮጵያ
0: ምርጫ ስለዝኾነት ኣይመለሰታን። ምክንያቱ ፌደሬሽን ምስ ፈረሰ ኤርትራ ከም ሓንቲ መበል 14 በቲ ናይ ሽዑ ፀዋዋዓ ጠቕላይ ግዛኣት ናይ ኢትዮጵያ ስለዝኾነት ምምሕዳር ኤርትራ እዩ ተባሂሉ። ድሓን ኣለ ክፍቲ ካልኣይ ዕድል ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ታሪክ ከመይ ኢኻ ኤርምያስ ትግደስ ዶ ትፈቱ ዶ? ድሓን ከለካ ዳ ከመ ኢልካ ተፃሪኻ ተወዳዲርካ መፅኢኻ ብዚ ደረጃ ፅሒኻ
2: ከምዚ ፈት?
0: ፅቡቅ ፅቡቅ ሕራይ ኤርምያስ እዚኣ እውን ታሽሚያ ምርጫ እንድያ ኣስተውዕል። ኣብ ግዜ ፌደሬሽን ቋንቋታት ትግርኛን ዓረብን ናበይ ቋንቋ ተቐይሮም? ሀ እንግሊዝ፣ ለ ትግራይት፣ ሐ ኣምሓርኛ፣ መ ጣልያን።
2: ናብ ቋንቋ ኣምሓርኛ።
0: ሙሉእ መልሲ። ናብ መሰሮት ክምለስ ከምቲ ናይ ቀዳመይ ትሕቶ ብዚ እውን ፅቡቅ ዕድል ምነየልክን እዚኣ ግለፅ እንድያ መሰርሆት እቲ ግዜ ክተጠቂምኪ ህዲ ኢልካ ሓሲብኪ ክትምልስ እያ። ኣስተውዕሊ ካብ ቀንዲ ዕላማታት ሓረካ ክልተ ጥቀስ።
3: ሓረካ ሰለስተ ቀንዲ ዕላማታት ነይረዋ። ቀዳማይ ናፅነት ኤርትራ ምምፃእ፣ ካልኣይ ሓድነት ህዝቢ ኤርትራ ምዕቃብ ምርጋፅን፣ ሳሳይ ድማ ዲሞክራሲያዊ ስርዓት ምትካል ዝብል ዕላማታት ነይረዋ።
0: ሙሉእ መልሲ። እንዳይ ትሪእየ ኣለኹ መስለን ህዝቢ ዘሎ ፅሑፍ ስ ጥቃይ ስለ ዝኾንኪ ልክዓዋ ከላ ብዘይ ናይ ቃላት ፍልል ከማ ንመሊሳታ ካብ ቀንዲ ዕላማታት ሓረካ ክልተ ጥቀስ ንእትብል ሕቶ መልሲ ሓድነት ህዝቢ ምርግጋፅን ምዕቃብን፣ ናፅነት ኤርትራ ምምፃእ፣ ዲሞክራሲያዊ ስርዓት ምትካል ወዘተ። እዚ ካብቲ ቀንዲ ስለዝኾነ እዩ ከም ፈለማ ተጠቂሱ ዘሎ። ናብ ሜላ ምሕረት ኣብ ካልአይቲ ሕቶ ንሰግር ኣለና። ከምታ ናይ ቀዳመይቲ ፅቡቅ ዕድል ምነልክ ሜላ። ፌደራላዊ ውሳነ ሕቡራት ሃገራት 390 ኤቪ መዓስ ተወሲኑ?
2: ብክልተ ታሕታ 950።
0: ሙሉእ መልሲ። ፌደራላዊ ውሳነ ሕቡራት ሃገራት 990 ኤቪ መዓስ ተወሲኑ ንእትብል ክልተ ታሕታ 950 እዚ ፌደራላዊ ውሳነ ዝበሃል ዘሎ እቲ ንፌደሬሽን ዝቆመ ናይ ውድብ ሕቡራት ሃገራት ውሳነ እዩ ማለት እዩ። ብድሕሪት ፌደራላዊ ስርዓት ኣብ ኤርትራ ተተኺሉ ክሳብቲ ዝፈርስ እዋን ንክልተ እብረ ናይ ኤርትራ መንግስቲ ቆይሙ ሰሪሑ ን10 ዓመት። ናብ ምቾት የማነ ክንሰግር ፅቡቅ ዕድል ምነየልኪ። ሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ተመስሪታ?
1: ኣብ ፖርቶ ሱዳን።
0: ሙሉእ መልሲ። ብ1958 ብኣብ ስደት ዝነበሩ ተምሃሮን ሰራሕተኛታትን ኤርትራውያን ተቃልስቲ ኣብ ፖርት ሱዳን ተመስሪታ። ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ተወዳድርቲ መትሓዚ ተረኽበኩምን ኣሎ ኣዝዩ ልዕል ምድላዊ ኢኹም ገይርኩም። ሕራይ ኤርምያስ ተኻለይቲ ሕቶ ኸ ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ?
2: ብረታዊ ቃልሲ ህዝቢ ኤርትራ ብሓደ መስከረም 1961 ብሓመድ እድሪስ ዓዋተ ኣብ ማውንት ኣዳል ጋሽ ባርካ ተጀሚሩ።
0: ሙሉእ መልሲ። ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ? ዕለት፣ ወርሒ፣ ዓመተ ምህረት ጠቐስ ዝበሉ ወሲኹሉ ኢኸማ ናይ ቦታን ናይ ጀመርቱን ሓደ መስከረም 1961።

0: ናብ መስተር ሆት ኣማኒኤል ክንምለስ ኢና። መስተር ሆት እዚኣ ምርጫ ያስተውዕሊ ንተድላ ባይሩ ዝተከአ መራሒ መንግስቲ መን ይበሃል? ሀ ምርጫ ኣለኪ ዓሊ ራድኣይ፣ ለ ተድላ ዕቁቢት፣ ሐ ሳልሕ ዕያይ፣ መ ኣስፋ ወልደ ሚካኤል።
1: መ ኣስፋ ወልደ ሚካኤል።
0: ምሉእ መልሲ። ደጃዝማት ተድላ ባይሩ ኣብ

0: ኣብቲ ቀዳማይ ዘመነ መንግስቲ ናይ ፌደሬሽን ኣብ 55 ምስ ወረዱ ክሳብቲ 63 ዓመተ ምህረት ብተወደዳስ ፓውል ደሚካኤል እዮም ተኪኦሞም ክሳብቲ ኤርትራ ምስ ኢትዮጵያ ብሓድነት ወይ እውንቲ ፌደሬሽን ስማዊ ፌደሬሽን ክሳብ ዘፍርስዎ ማለት እዩ። ናብ ሜላ ምሕረት ኣብ ቅድሚ ሕጃብ ከምዚ ውድድር ሓፈሻዊ ፍልጠት ተሳቲፍ ክትፈልጥዶ?
1: ኣብ
0: ናይ ቤት ትምህርቲ ወይ ኣብምንታይ ኣጋጣሚታት?
1: ኣብ ሓፈሻዊ ፍልጠት ኣብ ኤሌመንታሪ ስኩል እንከለኹ ኣብ ደብረሰላ ተሳቲፈ ፈልጠ ሳሰይቲ ወፅ ሓሊፈ ኣብ መደረ ድማ ኣብ ቤት ትምህርቲ ኣብ ዝካየድ ካልይቲ ወፅ ሓሊፈ
0: እጅካ ክንደይ ትወፅእ ትግምት ወይ ትምነይ ስምኒት ቀዳማይ እንዲ ግምት ግንበር ትወዳዳርነት ግን ሓያል እዩ ዘሎ ኣስተውዕሊ ምርጫ እያ እዚኣ ሜላ ኣብ 1953 ክለብ ኤርትራውያን ተምሃሮ ዝብል ስም ብ 1959 ናብ ምንታይ ተቐይሩ? ሀ ማሕበር መንእሰያት ኤርትራ፣ ለማሕበር ተምሃሮ ኤርትራ፣ ሐ ክለብ ተምሃሮ ኤርትራ፣ መ ክለብ መንእሰያት ኤርትራ።
1: ለማሕበር ተምሃሮ ኤርትራ።
0: ምሉእ መልሲ። እዚ እውን ከምኡ ተመሳሳሊ ካብ መወዳእታ ኣርባዕታት ክሳብቲ ሓምሳታት ብድሕሪ እዩ ዝቐፀለ። ኤርትራውያን ብብዝሒ ንዓዲ ዓረብ ብሓፈሹ ንበዓል ግብፂ ንትምህርቲ ምስ ከዱ ኣብኡ ኮይኖም ጉዳያቶም ክፈትሑ ብኡቢሎም ከዓ እቲ ሃገራዊ ኩነታት ብቐጥታ ንክሳተፉ ኢሎም ናይ ማሕበር ተምሃሮ ኤርትራ ዝብል መስሪቶም። ናብ ምቾት የማነ ኣስተውዕሊ እዚኣ ምርጫ እዮ። ተጋድሎ ሓርነት ኤርትራ ሰብራ ኤርትራ ካብ ሓደ ንላዕሊ ውድብ ኣይፀውርን እዩ ብዝብል መርገፂ ንሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ቦታ ኣጥቂዓ ወይ ጠቕላላ ደምሲሳታ ነቲ ወተሃደራዊ ዓቕማ? ሀ ዒላ ፃዕዳ፣ ለ ዒላ ላዕላይ፣ ሐ ዒላ ታሕታይ፣ መ ዒላ ፀሊም።

0: ኣብ ሱዳን ከም ክሓብር ከም ዘሎ ዛመመት ሃገር
1: ሙሉእ መልሲ ብራት ሃገራት ተመዚዘን ዝመፅ ሓሙሽተ ሃገራት ናተን ናይ እማመ ኣቕሪበን ጉዳይ ኤርትራ ንምፍታሕ ኖርወይ ኤርትራ ኣብ ክልተ ተመቒላ ከበሳሰ ምሃር ደንከል ንኢትዮጵያ ክውሃብ ምዕራባዊ ቆላ ድማ ንግዜኡ ኣብ ትሕቲ እንግሊዝ ክፀንሕ ሞ ድሓር ከዓ ብምርጭኡ ኣብቲ ኣብ ኤርትራ ድዩ ንሱዳን ድዩ ንዝኾነ ንክኸይድ ከም እማመ ኣቕሪባ ናብ ሜላ ምሕረት ኣብ ራብዒቲ ሕቶ ናይ ቀዳማይ መድረኽ ናይ መወዳእታ እያ እዚኣ ጠቕሲ ንድያ ሜላት መን ይባሃል እያ ይኽ ክትነግርና ህደ ኢልክ ሓሲብክ ክትምልስ እያ እታ ጠቕሲ ክትፃሓፈልክ እያ ጉጉይ ውሳነ እንተ ዳኣ ተወሲዱ ንዕኡ ንምቁዋምን ናፅነትና ንምርካብን ንምዕቃብን ከምኡ ድማ ህላወይና ንምርግጋፅን ክንገብሮ ብእንግደ ተቃውሞ ኣብ ምብራቕ ኣፍሪቃ ክፍጠር ንዝኽእል ግርጭትን ምልዕዓላትን ኣባላት እዚ ኮሚቴ ዝተሓተቲ ክኾኑ እዮም ዝብል ሓያልን ተነባይን መደረ ዘስማዕ ሓርበኛ መን ይበሃል?
0: ኢብራሂም ስልጣን።
1: ሙሉእ መልሲ። ጉጉይ ውሳነ እንተ ደኣ ተወሲዱ ንዑ ንምቋምን ናፅነትና ንምርካብን ንምዕቃብን ከምኡ ድማ ህላወይና ንምርግጋፅን ክንገብሮ ብእንግደ ተቃውሞ ኣብ ምብራቅ ኣፍሪቃ ክፍጠር ንዝኽእል ግርጭትን ምልዓላትን ኣባላት እዚ ኮሚቴ ዝተሓተት ክኾኑ እዮም ዝብል ሓያልን ተነባይን መደረ ዘስማዕ ሓርበኛ መን ይበሃል? ሸክ ኢብራሂም ስልጣን። ሓርበኛ ኣቦና ሸክ ኢብራሂም ስልጣን ኣብ ውድብ ሕብራት ሃገራት እቶም ናይ ሰልፍታት ናይ ኤርትራን ኤርትራውያን ፕሮ ሻራ ኢጣልያተን ወከልቲ ዝነበሩ ቃሎም ከስምዑ ኣብ ዝተዓደምሉ እዚ ተነባይ ቃላት ተዛሪቦም ንሰልፊ ራቢጣ ልእስላምያ ወኪሎም እዮም ኣብቲ ዋዕላ ከይዶም ምቾት የማነ ምቾት እዚኣ ግለፅ እንድያ ኮሚሽነር ኣንሴ ማቴንሶ ናብ ኤርትራ ክመፅእ ከሎ ቀንዲ ተልእኹኡ እንታይ ነይሩ? ክልተ ጥቐስ።
0: ቀዳማይ ቋም ኤርትራ ክነድፍ፣ ካልኣይ ከዓ ባይቱ ኤርትራ ክመርፅ፣ ሳልሳይ ከዓ መንግስቲ ኣብ ኤርትራ ተኺሉ ስርዓት ፌደሬሽን ከስፍን።
1: ሙሉእ መልሲ። ኣምባሳደር ኣንሰ ማቴንዞ ናይ ቦሊቪያ ዲፕሎማት ኮይኑ ኣብ ውድብ ሕብራት ሃገራት እዩ ነይሩ። ጉዳይ ኤርትራ ውድብ ሕብራት ሃገራት ይረአ ምስ ተባህለ ፌደሬሽን ደውኑ ድሕሪ ውሳነ ምሕላፉ ነቲ ናይ ኤርትራ ናይ ፌደሬሽን መንግስቲ ንምቋም ዝመፀ ብውድብ ሕብራት ሃገራት ዝተመዘዘ ኮሚሽነር እዩ ነይሩ። ኤርምያስ ሰሎሙን ራብዒ ትሕቶ ብ1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ዝተኻየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ?
2: ዋዕላ ቤት ገርግሽ ብኣቶ ገብረ መስቀል ወልዱ ናይ ሕብረት ፕረዚደንት ከምኡ ውን ናይ ወልደ ኣብ ወልደ ማርያም ንኤርትራ ካብ ሓደጋ ንምድሓን ዘካየድዎ ኣብ ዋዕላ ቤት ገርግሽ እንተኾነ ብኮሎኔል ነጋን ሰዓብቱን ብዘይፈረ ባሂሉ ተሪፉ።
1: ኤርምያስ ምስ ዓበኻ ታሪክ ጥራሕኻ ክተፅንዕ ዘለካ ኤርምያስ፣ ምክንያቱ ንእሽተይ እንድሕር ሓቲትካዮ ምስ ሞቕሽሹ ገይሩ እዩ ዝምልስ። ኤርምያስ ይቐኒልና። እታ ብ1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ወይ ማሕበራት ዝተኻየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ? ዋዕላ ቤት ገርግሽ

ዝኸበርኩም ተኸታተልትና ክትከታተለዎ ፀናሕኹም ኣብ መንጎ ተወዳደርቲ ናይ ማእከላይ ደረጃ ተምሃሮ ቤት ዞባ ማእከል እዩ። እዚ መደብ እዚ ታሪካዊ ውድድር ሓፈሻዊ ፍልጠት ቡያ እዩ። ናይ ቀዳማይ መድረኽ ትሕዞና ኣብዚ ዛዚብና ኣለና። ቆፅራና ኣብ ተመሳሳሊ መደብ ብኻልእ መድረኽ እዩ ክኸውን። ክሳብ ሽዑ ኣብ ዘለናዮ ሰላም።

መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነድ 74

0: ባዕተን ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ፣ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ

0: ኣብ ኢንግራቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ ክልተ ኮርስ ወሲዶም ማለት እዩ።
1: ንሙሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብዝ ሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ዝናና ሽግር ኩሉስግደብወበይን መክሰብ ዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
1: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልምሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚዮም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 29 ናሓሰ ልክዕ ሰዓት 2 ፍርቓ ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ትቕኒ ክቡራትን ክቡራንን። ንሎሚ ኣብ ታሪክን ፖለቲካን ዝደስስ መፅሓፍቲ ክነቕርብ ኢና። ኣርባዕተ መፅሓፍቲ ዝደረሰ ጋሻ ድማ ኣብዚ ኣብ ስቱድዮና ተረኺቡሎ። ዘመነ ምንቕቃሕ መንእሰያት ኤርትራ፣ ታሪክ ኤርትራ ካብ ዘመነ ንግስነት ክሳብ ሃገርነት፣ ኤርትራ ንፍትሒ ኣብ ቃልሲ፣ ከምኡ ድማ ብቋንቋ እንግሊዝኛ ፀሓፈት ኤርትራ ኩዌስት ፎር ጃስቲስ ትብል መፅሓፍቲ ዝደረሰ እዩ። ዘሚካኤል ጥዑምዝጊ ዝበሃል። ዘሚካኤል ጥዑምዝጊ ቀዳማይ ዲግሪ ብስነ ልቦና፣ ካልኣይ ዲግሪ ድማ ብህዝባዊ ምሕዳራን ፖሊስን ምሕዳራን ዝተማሃረ እዩ። ነዘን መፅሓፍቲ ድማ ብዝሓለፈ ዓመታት ከሰናድአን ፀኒሑ ሎሚ ንኩለን ዝድህስስ ሓበሬታዊ ዕላል ክህልወና እዩ። ምክታልኩም ዕድም ምናልባት ከም ቀዳሚቲ ሕቶ ወይ ከቅርባ እዘን መፅሓፍቲ ኣብ ታሪክን ኣብ መንነትን ኣብ ሃገርን ጂኦፖለቲካዊ ኩነታት እውን ድህስሳየን ታሪካዊ ዝምድናታት ኤርትራ ብዓብኡ ቅርኒ ኣፍሪካን ኣሜሪካን እውን ማእከል ዝገበረ ሕቶታት ኣለው። እንዳሕሪ ካልኣይ ኩናት ዓለም ዘጋጠመ ክሳብ ዚ እዋን እዚ ዝቕፅል ዘሎ ዝምድናታት ወፃኢ ጉዳይ ኣሜሪካ ድማ ድህስሳየን እሞ እዚ ኣርእስቲ እዚ ቀሊል ኣይኮነን። ስለምንታይ ትፅሕፍ?
1: ምፅሓፍ ካብ ምንባብ እዩ ድመፅእ እንደ ድብል እዚ ብዙሕ ካብ ምንባብ ሓሳባት ናትካ ተማዕብል እቶም ናትካ ዝማዕበልካዮም ሓሳባትካ ምስ ሰብካ ክትካፈሎም ትደሊ ማለት እዩ። እዚ ናይ ሕብረተሰብ ጉዳይ ናይ ሃገር ጉዳይ ስለ ዝኾነ ብመልክዕ ሓጭር ፅሑፍ ድዩ መፅሓፍ ድዩ እቲ ዘለካ ሓሳብ ከም ኣገዳሲ ዝበልካዮ ናብ ህዝቢ ተቕርቦ ማለት እዩ። ሕጂ እቲ ምፅሓፍ ሲ ኣነ ንሓሳበይ ክመሓላልፈሉ ዝኽእል መሳርሒ እዩ።
0: ፅቡቅ። በዛ ቀዳመይቲ መፅሓፍካ ክንጅምር፣ ዘበነ ምንቕቃሕ መንእስያት ኤርትራ ልዕሊ ኩሉ ድማ ኣተሓሳስባና እንተ ሃብቲሙ ወዮ ድኽነት ተኽቲሙ ንዝብል ትእምርተ ጠቕሲ ናይ ነፍሲ ስነ ጥበበኛ ኣብርሃም ኣፈወርቂ እውን ጠቒስካ ኢኻ ጌርካዮ ዘለካ ቅድሚ ናብቲ ዝርዝር መፅሓፍና ምእታውና ኣተሓሳስባ ብኸመይ ድህትም ሓደ ምንቕቃሕ ከ መዓስ ድድሊ ወይ ብኸመይ ዝፍጠር?
1: ብሓፈሻ ንቕሓት ክንብል ከለና ሓደ ቀሊል ኣምር ኣይኮነን፣ ዓብዪ ሰፊሕን ገፊሕን እዩ። ሕጂ ብሓፈሻ

0: ምንቕሓ መንእስያት ኤርትራ ክብል ከለኹ ኣብቲ ማሕበራዊ ፖለቲካዊ ስነኣምራዊ ቁጠባዊ ፖለቲካዊ መዳያት ዝያዳ ዕሙቕ ድበለ ኣፍልጦ ብምሕዳር ሓደ መንቋሕቋሕታ ክትፈጥር ትኽእል ማለት እዩ እንጂ ሰብ ብሓፈሻ ካብቲ ተፈጥሮ ንብሎ ውፅእ ኢሉ ብዛዕባ ከባቢኡ ሕብረተሰቡ ዓለም ዘለዎ ኣፍልጦ ከዓ ዕሙቕ ድበለ ምስ ዝኸውን ተመሊሱ ብዛዕባ ሰብ ተፈጥሮ ከዓ ንባሉ እቲ ኣእምሮ ሓፈሻ ንቕሓ ዝሕግዘና ሰኒ እቲ ኣእምሮ ብኸመይ ይሰርሕ ብኸመይ ከ ክነማዕብሎ ንኽእል ብኸመይ ከ ብቕዓቱ ክሕይል ይኽእል ክዓሙቕ ይኽእል ዝብል ነዚ ብምባል እቲ ናይ ባሓቂ ንቕሓት ንብሎ ክንበፅሖ ንኽእል ብከምኡ ዓይነት ኣጣ እንታይ ነዛ መፅሓፍ ፅሒፍያ
1: ወታ ሓሳባትና እንተሃብቲሙ ሓሳባት እንታይ እዮም
0: ሓሳባት ፈጠርቲ እንዲኦም እንጂ ብሓፈሻ ኣተሓሳስባና እንተሃብቲሙ ወዮ ድኽነትና ሽዑ ኣኽቲሙ ሕጂ እቲ ቐንዲ ብፍላይ እቲ ናትና እቲ ብሓፈሻ እታ መፅሓፍ ኣብ ናይ ሃገር እንዲኣ ተፃሒፋ ሕጂ ሕብረተሰብ ብኣተሓሳስባ ክራዳዱ እንተዘይክኢሎም ውሽጣዊ ፀገማት ፍጠሩ ማለት እዩ ሕጂ ኣተሓሳስባ እንተሃብቲሞም ግን ካልእ ዓይነት ኣገባብ መፍትሒ ፀገማት ኣይወስሉን እዮም ብተሓሳስባ ብሓሳብን ብዘተን ብልዝብን እዮም ፀገማቶም ክፈት ዝጅምሩ ሕጂ ደቂ ሰባት ሓሳባቶም ክህብቲ ምብሉ ድኽእሉ ኣገባባት ባይታ ክፍጠር ክኽእል ኣለዉ ሕጂ እታ መፅሓፍ ብሓፈሻ ክፅሕፋ ከለኹ ካብ ትዕዝብቲ ሜድያ ብፍላይ ኣብ ዘለናዮ ሕጂ እዚ መርበብ ሓበሬታ ትበሃል ሓንቲ ፅበቕቲ ጥቕስላ ማልካም ኤክስ ዝጥቀመላ እዚ መርበብ ሓበሬታ ዘይሓላፍነታዊ እዩ ዝበል ነቲ ግዳይ ከም ዓመፀኛ ነቲ ዓመፀኛ ከዓ ከም ግዳይ ገይሩ ዘቕርብ ሓደገኛ መሳርሒ እዩ ሕጂ እዚ ብፍላይ ነቶም ኣብ ደገ ዘለዉ ኤርትራውያን ብምሄር ከዓ ተጠቀምቲ ሚድያ ዝኾኑ ብኸመዮም ነዚ ነት ሜድያ ሲ ኩሉ ነገር ኣብ ግምት እትዮም ብምጥንቃቐ ክጥቀምሉ ዝኽእሉ ብምባል ያታ እንታ
1: ሽማቢልያ
0: ሕጂ ካብኡ ተበጊሰ ከዓ ነቲ ማዓበጋ ሰብ ብኸመይ ብሓፈሻት መሰረት ናይ ሰብ ስነኣእምራዊ ምዕባለ ብኸመይ ይመፅእ ካብኡ ኣብቲ ማሕበራዊ እቲ ባህልታት ክብርታትና ብኸመይ ክንዕቅቦ ንኽእል ብሓፈሻ ቲ ሃገር ክትቅፅል ንሕር ኮይና ዋላ ሽሕ ግዜ ንሰደድ ኣብ ዓድና ደሎ ክብርታትን ሃገራዊ ክብርታት ብሓፈሻ ከመይ ጌርና ንዕቅቦ ዋላ ብደገ ኸልና ማለት እዩ ብሓፈሻ እቲ ባህልኻን ቋንቋኻን ብዝያዳ ንሱ ኣብ ኣተክሮ ገይረ ብመፅናዕታዊ ደገፋት ናይ ካልኦት ፅሑፋት ናይ ምዕራባውያን ይኹን ናትና ይኹን ናይ ካልእ ናይ ኤስያውያን ይኹን ፅሑፋት ተጠቂመ ብኸመይ እዚ ክፍጠር ይኽእል ኢለ ከዓ ኣቅሪብያ ማለት እዩ
1: ፅቡቅ ከም መዓት ጀሚርካ እዚኣ ምናልባት ሕጂ ኣብተን ንኡሳን ኣርእስታት ብዙሕ ኢኻ ክድካ ዘለካ ብዙሕ ዛዕባታት እዩ ደሎ ተላዒሉ ብዙ ደሎ ዳርጋ ብቋንቋ ትግርኛ ድኣ ኮይኑ እምበር ኩሉ ሕብረተሰብ ዓለም እውን ክግልገለሉ ዝኽእል ኣርእስታት እዩ እሞ እቲ ድርኺት መዓስ ጀሚርካዮ እቲ መስርሕ ወይ ቲ ኣገባብ ዝተኸተልካዮ እንታይ ነይሩ
0: ከም ሓሳብ ነዛ መፅሓፍ ክፅሕፈ ኣብ 218 ኒ ኣበጊስ እያ ሓሳባይ ኣሳላሲ ኢለ ናብ ንጡፍ ተግባር ዝኣተኽሉ ግን ኣብ 219 ጀሚር እያ ማለት እዩ እጂ ተምሃራይ ዩኒቨርሲቲ ስለ ዝነበርኩ ኣብቲ ግዜ እቲ በቲ ናይ ትምህርቲ ኣሎ መፅናዕቲ በቲ ከዓ ውልቃዊ ጉዳያትካ ከምዚ ዓይነናትካ ውሽጣዊ ስሚዒታት ሓሳባትን ክትካፈለሉ ትኽእል ወይ ከዓ ምስ ሰብካ ከምቲ ኣቐዲሞ ድበልኮ ምስ ህዝበይ ናብ ህዝበይ ከቕርቦ ኣለኒ ይደሓሰብኮ ኣበርክቶ ቅሩብ በዳሂ ነይሩ ግን ክሳብ 2 ዓመት ወሲዳት ለይ ነዛ መፅሓፍ ንኸዳ ኣለዋ ድሓን እዩ ግን ብዙሕ ከቢድ ኣይነበረን በዳሂ እዩ ግን ከቢድ ዘይከኣልካ ኣይኮነን ምክንያቱ ክገብሮ እየ እንዲ ኢልካ ኩሉ ጊዜ ብዙሕ ከቢድ ኣይኮነን።
1: ፅቡቅ ኣብ መሰራርተ ናይቲ ሓሳባት ምንጭ ሓበሬታታትካ ብዓብዪ ድማ ነቲ ሓሳባት ንምውሃግ ዝካየድካ ፃዕርታት ከንታይ ነይሩ? ከመን ከባብናትካ?
0: ኣነ መብዛሕትኡ ክፅሕፍ ከለኹ መጀመርያ ሓደ ሓሳብ እየ ዘበግስ። ምስቶም ሓሳብ ዝወሃዱ መፅሓፍቲ የንብብ። ሕጂ ነቲ ሓሳብ ከዓ ብከምኡ መልክዕ የወሃህዶን የማዕብሎን ማለት እዩ። ሕጂ እቲ መብዛሕትኡ ግዜ ኣብዚ ዝተጠቀሙ ኩሎም መፅሓፍቲ እዮም። እቲ መብዛሕትኦም መወከሲታት ከም ፍልይ ድበለ እውን ደርፍታት ኣብ መብዛሕትኡ ግዜ ኣይጥቀሙን እዮም። ኣብ ናትና ግን ደርፍታት ፍሉይ ስምዒታትን ፍሉይ መግለፂታትን ስለ ዘለዎም ደርፍታት እውን ከም መወከሲ ገይረውን እትዮም ኣለኹ። ምክንያቱ ብፍላይ ነቲ ባህልን ታሪክን ሕብረተሰብን ቋንቋን እውን ብዕሙቕ ድበለ ይገልፅዎ እዮም ዝብል ሓሳብ ስለ ዝነበረኒ ማለት እዩ።
1: ብዙሕ ከ ተጠቂምካ ናይ ብዛዕባ መንነትን ክብረትን ዝብል ናይ የማነ ባርያን ኣብነት ተፈተኸዊት ሕብሪ ኣፍሪቃዊ ቆርበት ፈተኹኹ ኣነሳፍ ቆርክኹ ብእውነት ትብል እውን ኣለካ ናይ ኣብርሃም ኣለካ ብዙሕ ኢኻ ተጠቂምካ እጂ እቲ ኩሉ ኢልካ መወዳእታ ሰብ ክነቅሕ ኣለዎ ብርሃን ክርኢ ኣለዎ ምስተውዓል ክልዎ ኣለዎ ነገራት ኣዛሚዱ ክርኢ ኣለዎ እያ ትብል እዛ መፅሓፍ እዚኣ ድሮ ካብቲ ዝርጋሕ ነዊሕ ገይራ ኣላ እሞ እንታይ መልሰ ግብሪ ረኽብካ ኣላ?
0: እዋ ካብ 221 እንዲያ ተዘርጊሓ ኣይተፀበኽዎን መጀመርያ ብዙሓት ሰባት ብኢሜል ብፍላይ ብኢሜል ተገዲሶም ብዙሕ ይፅሕፉሉ እዮም። ገለገለ ነቐፌታታት እውን ኣይሰኣንን እዮም። መብዛሕትኦም ብዛዕባ እቲ ብፍላይ ኣብ ስደት እቲ ክብርታት ዝበሃል ስለ ዝናፍቆ ደይረኽ ስለ ደይረኽቦ እውን ዋላ እውን ሓደሓደ ግዜ ዝወለድካዮም ቆልዑ ናትካ ቋንቋ ይዛረቡን እዮም። ሓንቲ ፅበቕቲ ፅሑፍቲ ተጠቂምካ ዝበለኒ ሕጂ መወከሲት ኣብ 1952 ዝተፀሓፈት ፍራንክ ፋኖን ዝፀሓፋ ብላክ ስኪን ዋይት ማስክ ፀሊም ቆርበት ፃዕዳ ማስኬራ ሕጂ ዚ ሓቂካ ኢኻ ኢልና ሓደ ፀሓዱ መንነት ደለዎም ግን ከዓ ፀለምቲ ቆልዑ ኢና ንዕቢ ዘለና ኢሉስ ብኢሜል ፅሒፍለይ። ሕጂ ሓደ ሓደ ግዜ ኣገደስቲ ንዓይ ጥራይ ኣገደስቲ እዮም ኢልካ ዘቕረብከዮም እውን ማዕረ ክንደይ ይፅልዋ ኣለዎም ኢልካ ተብል ማለት እዩ። ገለገለ ከዓ እዚ ኣንፃር ስልጣነ ኣንፃር ምዕባለ እዩ እዚ ክብርታተይ ባህልታተይ ምባክሲ ኣንፃር ስልጣነን ምዕባለን እዩ ኢሎም ዝፀሓፉለ እውን ኣለዉ። ኣነ ነቲ ዝሃቦ ነቲ ኣነ ነቲ ዝህቡኒ ግብረ መግሲ እየ ደመስግን ተገዲሶም ማዕረኹም ኣንቢቦም ግብረ መግሲ ክቡካ ከሎ ብጣዕሚ ፅቡቅ ግን እዚአን ከምዚ ዓይነት ንታሽምካ
1: እስካብ ዛረበላ ክብርታት ኣድማሰ ኮይኑ እዮም ሃገራውያን ካለዉ ኣብ ሰውራ ውሉ መዕበሉሉ ናይ ሓደ ስራሕ እውን ናይ ገዛ ርእሱ ክብርታት ኣለዎ። ክብርታት ተደይብሉ ትርጉም የብሉን ዲስፕሊን የብሉን ስነ ምግባር የብሉን ኣፍራይ እውን ኣይከውንን ባህሊ ስራሕ ደይብሉ ኣብቲ ኩድካ ዓለም ከድካ ኣንፃር ስልጣን ኣይከውንኒ እዩ ፍቕሪ ደይብሉ እውን ተሳኒ ክነብር ኣይክእልኒ እዩ ኣጠቃላለዩ ክብረታት ወሰንቲ እዮም። ስለምንታይ እዮም ዝያዳ ናብ ሓይሊ ዝቕየሩ ወይ ድማ ማዓስዮም ነገራዊ ሓይሊ ዝቕየሩ?
0: ባህልታትን ክብረታትን ብሓፈሻ ኣነኮ ከምዚ ክኢላ ናይ ባህልን ክብርታትን ኣይኮንኩን ግን ብሓፈሻ ናይ ከም ዘሚክኤል ከም ዝርዳእኒ ሕብረተሰብ ንሓደ ሕብረተሰብ ሕብረተሰብ ከብልዎ ዝኽእሉ እቶም ባህልታትን ክብርታትን እዮም። ንዖም ብግቡእ ዓቂቦም ብሓፈሻ ከም ሕብረተሰብ እንተሓቢሩ እቲ ሕብረተሰብ ናይ ለውጢ ይኹን ብሓፈሻ እቲ ለውጢ ክንብል ከለና ቁጠባዊ ይኹን ፖለቲካዊ ዋላ ማሕበራዊ ለውጢ ኣብቲ ጥምረት ናይቲ ሕብረተሰብ እዩ ዝምርኮስ። ሕጂ እቲ ጥምረት ናይቲ ሕብረተሰብ ነቲ ለውጢ ክፈጥሮ ይኽእል። ስለዚ ባህልን ክብርታትን ነቲ ጥምረት ስለ ዝፈጥሩ እቲ ጥምረት ከዓ ነቲ ለውጢ ክፈጥሮ ይኽእል። ሕጂ ሓበራዊ ዝኾኑ ባህልታትን ክብርታትን እኮ ገሊኦም ጌጋታት ክኾኑ ይኽእል እዮም ግን ነቲ ሕብረተሰብ

0: ፅቡቅ። ናብዚ ሃለይቲ መፅሓፍካ ክንሰግር፣ ታሪክ ኤርትራ ካብ ዘመነ ንግስነት ክሳብ ሃገርነት እያ ትብል ዘላ ሕጂ። ኣብዚ መፅሓፍ እዚ ብዙሕ ኢካ ከድካ፣ ውልዳቤታት ከመይ ኢሎም መፂኦም፣ ህዝብታት ምሕባር ከመይ ጀሚሮም፣ እቲ ሕብረተሰብ ድበሃል ከመይ ቆይሙ፣ ድሓር እውን ሃገር ከመይ ኢሉ መፅኡ፣ ሃገራውነት ከመይ ኢሉ ተሃኒፁ፣ ኣብ ዝለዓለ ጫፍ ንኸብፅሕዎ እንታይ መስራሕት ከይዶም ዳርጋ ብዝርዝር ከድካ ኣለካ እሞ እዚኣ ኸ ከም ኣምር ከመይ ካ በጊስካያ?
1: እዚኣ መበገስያ ንእሽተይ ሓሳብ እያ። ከምዚ ሓደሓደ ግዜ ናብ ቤተሰብ ትኸይድ ናብ ምስዕሩኽ ትኻሻ ትሰቲ ሕጂ መብዛሕትኡ ግዜ ኣነ ምስ ሰብ ክረኸብ ከለኹ ብዛዕባ ሃገር ምዕላል ይድፈቱ። ሕጂ ክንዕልል ከለና ብዛዕባ ታሪክ ብፍላይ ዓብዪ እንድዩ ዚ መፅሓፍቲ መን ከንብቦ ይብሉኻ መፅሓፍቲ ሲ ብጣዕሚ ዓብዪ በቃ ነዚ ሕጂ ከመይ ጌርካ ዋላ ተንብቦ ተደሊ ግን እቲ ግዜ የለን ገለ ይብል። ሕጂ ብፍላይ ኣብ ስደት እቲ ሰብ ምናልባት ግዜ እውን ክሓፅሮ ክእል እዩ። ሕጂ ምስ ዘሎ ቴክኖሎጂ ከዓ ዝበዝሐ በቲ ናይ ቴክኖሎጂ ዝገልፅ ሎ እቲ ኣድህቡ ሳኮም ዓይነት ክከይድ ይኽእል እዩ። ሕጂ ስለምንታይ ኣብ ሓንቲ ንእስ ዝበለት እቲ መፅሓፍቲ ዓበይቲ ድበሃል ዘሎ እቲ ኣገዳሲ ኣገዳሲ ነጥብታት ናይ ታሪክ ብኸም ዓይነት መልክዕ ዘይዳሎ ኢላ ከማ ዝተፃሓፈት መፅሓፍ ከዓ ስለዝነበረት ታሪክ ኤርትራ ካብ ዘመነ ጥንቲ ክሳብ ናፅነት ንዓ እውን ከም ዓይነት መፅሓፍቲ ዘይዳሎ ዝብል ሓሳብ ስለ ዝቀረበ ዝመፀኒ ማለት እዩ። ሽዑ ነዚኣ ካብኣ ብዝተፈለየ ኩርና ዓይነት ታሪካዊ ፍፃመታት ርአ ደየቅርባ ካብ ዝብለ ኣበጊስያ ሕጂ እቲ ቀንዲ ኣገዳሲ ከዓ እንታይ እዩ ሕጂ ኣብዚ ሜድያ ብፍላይ ድመፁ እቲ ሃገር ዝብል ኣመርሲ ማዓስ መፅ እዩ እቲ ሰብሲ እቲ መንእሰይ ብፍላይ ክስተውዕለሉ ዶ መብዛሕትኡ ኣ ፅሑፎም መፅሓፍቲ ናብ መንእሰይ ዘተኮሩ እዮም። እጂ እቲ ታሪክ ካብ ጥንቲ ጀሚርና ክሳብ ሕጂ እንተርእናዮ እቲ ሃገር ዝብል ኣምር ዘመናዊ እዩ ሕጂ ዝመፀ እዩ። ስለዚ ብኸምኡ እየ መጀመርያ ተቐዳሚ ትኽፋል ካብ ጥንቲ ምዕባለታት ስልጣነታት ናይ በዓል ወዲ ዓመት ኣዱሊስ ፑንት ከምኡ እንዳበለ ክሳብ ናይ በዓል ቱርኪ ግብፂ ዝነበረ መግዛእትታት ጠቂሳ ኣብ መወዳእታ እቲ ዘመናዊት ሃገር ኤርትራ ዝመፀትሉ ምስ መግዛእቲ ምስ ኩለ ከም ኩለን ኣፍሪቃውያን ሃገራት ዋላ ኤሮጳውያን ሃገራት እውን ኣብቲ ግዜ ንሕና ንፍጠረሉ ዝነበርና ከም በዓል ጥልያን ኣብ ሽዑ ስለ ዝተፈጠረ ከመይ ገይሩ እቲ ዘመናዊ ሃገር ኣቃውማት ሃገራዊ ኣወዳድባስ ብኸመይ ማዕቢሉ ቀዳማይ እሱ ክንርዳእ ንክትሕግዘና ትኽእል እያ ኢለ ብኹም ዓይነት መልክዐ ፅኣርብያ
0: ፅቡቅ። ኣብዚ እውን ብዙሕ ምንጭታት መፅሓፍቲ ተወኪስካ ዘዳለኸየ ምኳኑ ክሳብ ዘናብ ዝቀረባ ዓመታት ዝቐርባ ዝነበራ ናይ ታሪክ ቅያታት ወይ ድማ ውዕሎ ተጋደልቲ ከይተረፈ ካቅሪብካ ኣብዚ ሓደ ሕቶ ይለዓል። እቲ ሕቶ እንታይ እዩ? እቲ ምንጪ ሓበሬታ ንምርካብ ምክንያቱ ስኻ ኣብ ከተማ ቶሮንቶ ካናዳ ኢኻ ትቕመጥ፣ እቲ ትረኽቦ ምንጪ ሓበሬታታት ካበዩ? ካብቲ መፅሓፍቲ ኢልካ ኣለኻ ኣብ መፅሓፍቲ ዘለካ ባህሊ እውን ጠቂስካ ኣለኻ እሞ ንዕኡ ንምምስራሕ ቀሊል ኣይኮነን። ምክንያቱ ከሉ ካብ ድሮቕ መፅሓፍቲ ኢኻ ትረኽቦ።
1: እዋ ኣብ ስደት ክፅሕፍ ከቢድ እዩ። ምስ ዘሎ ምዕባለ ከዓ ብተዛማዲ ድሓኒ ብመጠኑ ሓበሬታ ካብ ኢንተርነት እውን ክትረክብ ትኽእል ኢኻ። መፅሓፍቲ እንተደሊኻ ማለት እዩ ተበግሶ እንተሃል እዩ ናብ ዓዲ ልኢኽካ ከምዚአን ከምዚአን መፅሓፍቲ ስደዱለይ ኢልካ ተብል ትኽእል ኢኻ። ሕጂ ኣነ ብዙሕ መፅሓፍቲ ስለ ዝእክብ ከዓ መፅሓፍቲ ምጉሓፍ ኣይፈቱን እየ እ መፅሓፍቲ ስለ ዝእክብ ሕጂ ሞኮሲታት ብዙሕ ኣይሽገርን እየ ነይረ። ምክንያቱ ካልእ ከዓ እዘን ብፍላይ ነዚ ናይ ሰውራ ክሕግዛ ንዝኽኣላ ቅፂ ሓደ ክሳብ 8 ተኸዳ ነይረ ነዋሕቲ መፅሓፍቲ ንኣን ሕጂ ኣብ ኣማዞን ከዓ ብቕልል ዝበለ ረኺበን ካብኡ ገዚአ ግዜ ሂበ ኣንቢበ እቲ ኣገዳሲ ነጥብታት ዝበልኮ ወሲደ ንኸዳልዋ ኣቢልን ማለት እዩ። እዛ መፅሓፍ ዝያዳ ነቲ ኣብ ካብ 41 ክሳብ 61 ዝነበረ

0: ፖለቲካዊ ኩነታት ፖለቲካዊ ቃልሲ ናይ ህዝቢ ኤርትራ ንዑ ብፍላይ በቲ ምስቲ ብበዓል ኢትዮጵያ ዝትራኽ ኣንፅ ብዛዕባና ንዑ ኣብ ግምት እትያ ብኸመይ ክንሪኦ ኣለና ንሕና ኸ ከመይ ነይሩ ኣብቲ ግዜ እቲ ከመይ ነይሩ ንሕና ኸ እቲ ደረጃ ንቕሓት ናይቲ ሕብረተሰብ ኣብ ግምት እቶ ኣብቲ ግዜ እቲ ከምዚ ሕጂ ዘሎ እቲ ሓበሬታ ንምርካብ ቅልል ዝበለ ኣገባብ ኣይነበረን። ሕጂ ንኩሉ ኣብ ግምት እቲናስ ብኸመይ መልክዕ ንዕኡ ክንጥምቶ ንኽእል? ካብኡ ብኸመይ መልክዕ ኸ ነታ ሓዳስ ኤርትራ ትበሃል ካብ 61 ተበጊሳ ኣብ 91 ናትና ትብል ናትና ሃገር ኢና ፈጢርና። 91 ሲ ናትና ሓዳሽ ሃገር ኣብ ውሽጢ እታ ዝነበረት ናይ መግዛእቲ ብመግዛእቲ ካብ መግዛእቲ ናብ መግዛእቲ ተሰጋገር ዝነበረት እቲ ፖለቲካዊ ቃልሲ ጀሚሩ ሽዑ ብረታዊ ቃልሲ ጌርና ሓዳሽ ናትና ሃገር መስረትና እ ቲ ሓዳሽ ሃገር ኣብዛ ቀዳሚቲ
1: ሓዳስ ኤርትራ
0: ኣብዛ ዘመነ ምንቃሕ ኤርትራ ሕጂ ንዓያ ትገልፅ ነቲ ሓዳሽ ሃገር ብ91 ሓደናዊ ኣተሓሳስባ ብኸመይ ጌርና ክነማዕብላን ክነስጉማን ንኽእል። እቲ መግዛእታዊ ዝነበረ ኣተሓሳስባ ሲ ብኸመይ ካብኡ ተሓፂብና ወፂና ፅሩያት ኮይናስ ነቲ ሓዳሽ ሃገር ብኸመይ ክነቕፅላ ንኽእል? ምክንያቱ መግዛእታውያን ሓሳባት ክትኣልዮም እንተዘይክኢልካ ብፍላይ ቶም ስነ ኣእምራዊ ብፍላይ ክትኣልዮም እንተዘይክኢልካ ኩሉ ግዜ ኣብቲ ናይ ውድቀት ዓንኬል ዕንክል ኢል ንኽትብል እዮም ከምዚ ዝገብሩካ። ሕጂ ካብኡ ብንፁር ክትወፅእ ክትክእል ኣለካ። ሕጂ ብኸም ያ እቲ 91 ናወ ተሓሳስባ ሲ ኣብ 91 ሲ ሓዳሽ ሃገር ኢና ምፅና ናትና እቲ ሃገር ነራ እንዲያ ግን ናትና ሃገር ሓዳሽ ኢና ሰርሕዳሽ
1: ብኩሉ መገዲ። ኣብዚ ሕጂ ብዙሕ ባምፅ ካለካ ብዛ ዳሜቱ መፅሓፍካ ፅልዋታት ኣሎ ተሓሳስባ ዲሰረፆም ገሊኦም ናይ ጥልያን ኣብ ኣርባዕታት ምስቲ ዝነበረ ኩነታት ገሊኦም ናይ ካልእ ዝምባሌታት ዘለዎም ገሊኦም ናይ ምዕራብ ዘለዎም ናይ ከባቢና እውን ዘለዎም ሰባት ከመይ ኢሎም መውፁ ንሳቶም ከመይ ኢሎም ክሕፀቡ ግባእ ዝብል እውን ኣብዚ ፅቡቅ ጌርካ ቅሪብካ ኣለኻ። እዚኣ ኸ ክንደይ ግዜ ወሲዳ ትልካ እዛ መፅሓፍካ እዚኣ?
0: እዚኣ 221 ነ ጀሚርያ ልክ እዚኣ ምስ ተሓተመት ብድሕሪ የ ጀሚርያ። እዚኣ ክሳብ 224 ግዜ 4 ዓመት 3 ዓመት ወሲዳት ለይ ማለት እዩ 3 ዓመት ወሲዳት ለ እያ።
1: ፅቡቅ ነዚኣ ኸ እንታይ መልሰ ግብርኽ ካላ?
0: ነዚኣ ብጣዕሚ ሰፈትዋ ከምቲ ዳሓሰብኮ ብፍላይ ኣብ ቶሮንቶ ኣብ ድኳናት ገለ እንዲኻ ትዝርግሖቲ መፅሓፍቲ ሓሳብ ኣይፀንሐኒ ቀጥፊዮም ዝወስዶ ካልኣይ ምሰንበቦ ብጣዕሚ ይምሰጡ ምክንያቱ ሕፀር ዝበለ ኮይኑሎም ካልእ ከዓ እቲ ሓፈሻዊ ተዓብ ስእሊ ከዓ ይወስዱ ከምዚ ቁንጫል ናይ ታሪክ ዶይኮነስ ተዓብ ስእሊ ብሓፈሻ ስለ ትህበካ እዚኣ ከምኡ ከዓ ብጣዕሚ ናይ ምስጋና እዮም ዝያዳ ደብሉካ። ኣነ ከዓ ከምዚ ክሪቲካል ኣጠማምታ ክህልዎም ይደሊ እዚኣ ከምዚኣ ኮይና እዚኣ ከምዚኣ ተትገብራ ከምኡ ዓይነት ርእቶታት እኳ ኣይመፀኒ ዘሎ ግን ከምኡ ከዓ ፅቡቅ ምክንያቱ ንዓኻ እውን ይሕግዘካ እዩ ባህላ እየ።
1: ናብቲ ዓባይ መፅሓፍካ ክንሰግር ምናልባት ብመጠና ንእሽተይ ክትመስል ትኽእል ትኸውን እያ ግን ኣብዚ ዘሎ ብምሉእ እዩ ኤርትራ ከም ኤርትራ እቲ ንፍትሒ ዘካየዶ ተቃልሲ እንታይ መስል ክሳብ ሎሚ እንታይ እቲ ጉዕዞ ዝብል እዩ። ኣብዚ ካብ ናይ ጣልያን ጀሚርካ ብዓብዪ ድማ እቲ ናይ ድሕሪ ካልኣይ ኩናት ዓለም ብፌደሬሽን ንምቁራን ዝተገብረ ብድሕሪ እውን ንምጉባጥ ባዕልቁ ዝተካየደ እቲ ጎነፃዊ ቃልሲ ድሕሪ እቲ ፖሊሲ ኣብዚ ቀርኒ ኣፍሪቃ ተረአየ ብምሉእ ኢካ ቅሪብካዮ ሞ እዚኣ ኸ ከም መቐፀልታ ክንሪአ ንኽእል ኢና መስለኒ። ብዙሕ መፅሓፍቲ ተወኪስካ ኣዳሊኸያ እንታይ እቲ ጂኦፖለቲካ ናይዚ ከባቢና ዝቀየረ ኩነታት?
0: መጀመርያ እዛ መፅሓፍ ክፅሕፋ ከለኹ ኣብ ማስተርስ ናይ መወዳእታ ቲስ ክፅሕፍ ከለኹ እንዲ ኣዳልያ ሕጂ እቲ ናተይ ቶም ናተይ ታርጌት ዝነበሩ እቶም ነዚኣ ከንብብዋ ኣለዎም ዝበልኩ እቶም ምዕራባውያን እቶም ካልእ ዓለም ዘይካ ምዕራባውያን ከ ካልእ ማእከላይ ምብራቅ ክኸውን ይኽእል ኤስያ ክኸውን ይኽእል ብሓፈሻ ኣፍሪቃ ክኸውን ይኽእል ማለት እዩ። ሕጂ ንኸም እንደ ፅሒፍ እያ ሕጂ ሓፈሻዊ ስእሊ ናይ ኤርትራ ክህልዎም ኣሎ

0: እትቐንዲ ብድሆታት ዝኾነካ ብዛዕባ ኤርትራ ክትፅሕፍ ብፍላይ ብኢንግሊሽ መወከሲታት ብዛዕባና ፅቡቕ ዝተፀሓፉ ፅሑፋት የለዎ እ መብዛሕትኦም ኣሉታውያን ብምዃኖም ኣወንታዊ ስእሊ ናይ ኤርትራ ንክትፈጥር ኣብቲ ዓለማዊ መድረኽ ሓደ ካብቲ በዳሕ እዩ ዝገብሮ እዩ ማለት እዩ እንጂ ንቤት ምት መጀመርያ ከዳልዋ ከለኹ እቲ ናተይ ሱፐርቫይዘር ዝነበረ ነዚ ቀርና ኣፍሪካ ፅቡቅ ገይሩ ዝፈልጦ ናብዚ ካብ ብቐፃሊ እዩ ድማላለስ ክንራኸብ ከለና እውን መብዛሕትኡ ግዜ ገሽ ኣለኹ ኣብ ኬንያ ኣለኹ ኢትዮጵያ ኣለኹ ሶማል ኣለኹ እዩ ድብለኒ እጅ ዕሙቅ ዝበለ ኣፍልጦ ኣለዎ ናይዚ ብዛዕባ ኤርትራ ከ ኣወንታዊ ኣጠማምታ ከ የብሉ
1: የብሉ
0: ሕጂ ከም ንከምዚ ዓይነት ሰብ ምዃናትካ ሱፐርቫይዘር ኮይኑ ክትፅሕፍ ከቢድ እዩ ሕጂ መጀመርያ እንታይ ኢለዋ ጠንቂቕኒ ተጠንቀቕ ብዛዕባ ኤርትራ ክትፅሕፍ ከለካ ሲ ተጠንቀቕ ነቶም ኣብ ኦንላይን ዘለዉ ፅሑፋት ኣግምት እትዎ ኢለኒ እ

0: ሽዑኖ እዚኣስ ከምዚኣ ከምዚያ ነቶም ካልእ ከዓ ክነቐይሞም ይብልና ነቶም ሕማቕ ስእሊ ብዛዕባ ኤርትራ ደሎ ንዖም ውን ክነቐይሞም ይብልና ኢልኒ ሕጂ ማዕርክ እንደይ በድሃ ምዃኑ ተረድየ ማለት እዩ። ስለዚ ኣነ ከዓ ተሓሕዛይ ክፀብቕ ኣለኒ ኢለ ተዛማዲ ድሓ እንደኾነ እንታ ሽሙ ገይረ መቸም ነታ መፅሓፍቲ ነታ ፅሕፍቲ ኣዳልያ ደስ ኣይበሎ ኣብ መመረቕታ ናብሉ መፂ ነይሩ ብፅቡቅ ኣይንጠመተን ፅሒፍያ ኣብ መወዳእታ ካልእ ሰብ ክርኤልካ ድኽእል ክተዳሉለካ ንዲ ሕጂ ድሓና ተሓሳስባ ኣለዎ ድብሎ ዝነበርኩ ኣብቲ ዩኒቨርሲቲ ዝመሃሮ ዝነበርኩ ንዕኡ ከም ምኽሪ ኣቕሪብ እዮ እጂ ሱ ከዓ ይፈልጦ ስለ ዝፀንሐ ንሱ ቢልዋ ሽዑ ንሱ ሕሊፍዋ ፅቡቕ ኢሉ ሕሊፍዋ ሽዑ ብሓፈሻ እታ ፅሕፍተይ ብጌራ ተዛዚማ ማለት እዩ። ሕጂ ንሳታ ናብ ዘዳለኳ ፅሕፍቲ እንታይያ ኤርትራ ቅድሚ መፍጣራ ብሓፈሻ ቅድሚ መፍጣራ ኮይኮነን ኤርትራ ትብል ዘመናዊ ሃገር ብሓፈሻ ሃገር ዝበሃል ኣንበር ቅድሚ መፍጣሩ እንታይ ዓይነት ኣተሓሳስባ እዩ ኣብ ኤሮጳ ዝምዕብል ነይሩ ናብ ድሓር ናብ ቀዳማይ ኩናት ዓለም ካልኣይ ኩናት ዓለም ሳልሳይ ኩናት ዓለም ሳሳይ ኩናት ዓለም ዘለና ናብ ከምኡ ዓይነት ዝምዕብል ዘሎስ እንታይ እዩ ካብ ምንታይ ዝተበገሰ እዩ? ሕጂ ኣብ ሓምሳታት ከምዚ ክእሉ ና ንፈልጦ ዳርዊን መፅናዕቲ ካይዱ ነይሩ እቲ መፅናዕቲ ብዛዕባ እንስሳን ኣትክልትን ዘይሂወታውያን ኮይኖም ካብ ሰብ ፍልይ ድበሉ ኣቕሪቡ እንታይ ድብል ሕጂ ዳርዊን ኣብዚ ዓለም ሓደ ብቁዕ ነገር ጣይ
1: ዝነበርዋ
0: ሕጂ ሓደ ጆሴፍ ጋቬኑ ዝበሃል ኣብ 1980ታት እንታይ እዩ ፅሑፍ ሓንቲ እሰይ ይፅሕፍ ንሳ ከ እንታይ ትብል ብዛዕባ ኢንኢኳሊቲ ኦፍ ደ ሬስ ሕጂ ኩላትና ኩላ ዓሌታት ኣብ ዓለም ዘለዋ ሲ ማዕረ ኣይኮና እዩ ዝበለች ንሱ ሕጂ እቲ ምዕራባዊ ዘርኢ ኣብተን ካልኦት ዓሌታት ዝለዓለ ታራ ኣለዎ። ስለዚ ንሱ እዩ እቲ ናይ ዓለም መጻኢ ክመርሕ ዝኽእል እጂ ኣብኣ እንታይ ተቐንዲ እንታያ እቲ ሓደገኛ ድገብሮ እቲ ድኹም በቲ ሓያል ክጠፍእ እንተዘይክኢሉ እቲ ድኹም ነቲ ሓያል ስለ ዘዳኽሞ እቲ ሓያል ነቲ ድኹም ንኽጥፍኦሲ ግድን ይኾኖ እጂ እዚ እዩ እቲ መራሒ መትከላት ናይቲ ኣተሓሳስባ ኮይኑ ብድሕሪት ዝድርኾ ፖሊስታት ክትሕንፅፅ ይኹን ካልእ ክትሕንፅፅ ይኹን ሲ ሓደ ክድርኸካ ዝኽእል ሓሳብ ክህሉ ኣሎ። ሕጂ እዚኦም ሓሳባት እዚኦም ሽዑናብያ ማዕቢሎም መግዛእቲ ኤሮጳውያን መግዛእቲ ንኣፍሪቃ መቓቂሎም ክቆፃፀሮ ክኢሎም ማለት እዩ። ስለዚ ንኣብነት ካልኣይ ንጉስ ናይ ቤልጅም ብዙሕ ሰብ ዘይዛረበሉ ልዕሊ 11 ሚልዮን ኮንጎ ደቂ ኮንጎ ቀቲሉ እጂ እዚ ዓብ ነገር እዩ። እጂ ብዙሕ ብዛዕባ ናይ ሂትለር ኣብ ዓለም ይጥቀስ እዩ። ብዛዕባ እዚ ግን ብዙሕ ዝዛረበሉ ነገር የለን። ሕጂ እቲ ሓሳብ ተተግቢሩስ ኣብ ሰሜን ኣሜሪካ ኣብ ቀያሕቲ ህንዳውያን ኣብ ኤሜሪካ ኣብ ቀያሕቲ ህንዳውያን ኢናፅዋም ኣብ ደቡብ ኣሜሪካ ብዝተፈላለዩ ሕብረተሰብ ከምኡ ዓይነት ተግባራት ተፈፂሙ ማለት እዩ። ሕጂ ብከምዚ መልክዕ ኣተሓሳስባ ሓደ ክልስ ሓሳብ ማዕረ ክንደይ ኣብቲ ፖለቲካዊ ቁጠባዊ ማሕበራዊ ፅልዋታት ናይ ሃገራት ከም ዘለዎ ከነፅር ኢለ የ ነዛ መፅሓፍ እዚኣ ካብኡ ተበጊሰ ፅሕፋ ጀሚሮ ማለት እዩ።
1: ፅቡቅ እዛ መፅሓፍ ብዙሕ መወከስተት ተጠቂምካ ብዚያ ብዙሕ ዝርዝራዊ እዩ ሰሚድካ እውን ክትሪኦ ዝደርኽ እዩ። እዚኣ ናብ ትግርኛ ምፅሓፍካ ክንደ ግዜ ወሲድላ ትልካ? ናቶቲ ስቂልካ ዝፀሓፍ ኣይኮነን ነፍሲ ወከፍ መወከሲታት መረጋገፂ ትንታነ እውን ክህልዎ ኣሎ ምስ ናይ ቅድሚ ሕጂ ትርጓሜ ወይ ድማ ትንታነ

0: ኸዓ ናይ ኤርትራዊ ሰብነት ወይ ድማ ኤርትራዊ ተሓሳስባ ኸዓ ክህልዎ ስለ ዝነበረ እንደይ ግዜ ወሲዳ ትልካ እዚ እዩ
1: እዚኣ ብሓፈሻ ተርጉሜያ እንዴ ካብታ እንግሊሽ ናብ ትግርኛ ተርጉሜያ ግን ዋላ ናተይ ፅሑፍቲ ኸላ ዳርጋ ሙሉእ ግዜ ሂበስ 8 ወር ወሲዳ ትለ ሙሉእ ግዜ ሂበ
0: ነቲ ኣኸ ተዳሉ ኮይነ ብቋንቋ እንግሊዝኛ
1: ዓመት ወሲዳ ትለ እጂ እቲኣ ንክትርጉማ በዲህኒ ካብ በቲንታ ሽሙ ምክንያቱ እቶም ሓሳባት ጥራይ ኣብ እቶም ቃላት ጥራይ ኮንካ ንትርጉም እቲ ሓሳብ እውን ካልእ እቶም ናትካ ኣንበብቲ ሕጂ እቶም ናትካ ቋንቋ ዝዛረቡ ናትካ ሕብረተሰብ እዮም ንዕኦም ከ ብኸመይ መልክዕ ካ ክተዳልወሎም ዘለካ እቲ ብእንግሊሽ ምስቲ ቋንቋ ምስቲ ሕብረተሰብ ዝውሃድ ጌርከ ካ ትፅሕፎ ነቲ ናትና ከዓ ምስቲ ናትና ክብርታትን ባህልታትን ነቲ ሕብረተሰብ ከ ኣግምት ኣእቲኻ ኢካ ትፅሕፎ ሕጂ እሳ ቁርብ ብድሆታት ነይሩዋ ግን ከም ተቐዲሞ ድበልኮ ብዙሕ ከቢድ ኣይኮነ ክገብሩ እየ ኢልካ እንተሓሲብካ ብዙሕ እንታሽሙ ይኮነ
0: ፅቡቅ እዚያ እውን ደጊምካ ሽዑ ሕትንካ
1: እዋ
0: እንታይ ወሲኽካ ኣላ ሕጂ ብድሕር እዩ
1: እዚኣ ሕጂ ኣብ መወዳእታ እንታይ ወሲኸላ እቲ መጀመርያ እቲ ኤሜሪካ ብኸመይእታታሲ ብኸመይ ኣብ መጀመርያ ናብ ኤርትራ ገፃ መፅያ ናብ ለካቲት 2942 መጀመርያ ፕራይም ሚኒስትር ቸርችል ናይ ዓዲ እንግሊዝ ዝነበረ ካልኣይ ኩናት ዓለም ኣንፃር ኣክሲስ ምስ በዓል ጃፓን ኣንፃር ጃፓን ጀርመን ኩናት ምስ ኣብ ሞንጎ ኣብ ኩናት ከለዉ ሓገዝ ንኤሜሪካ ምስ ሓተተ ሮዘቨልት ከዓ ኣብ እንደር ፕሮጀክት 19 ትብል ንኸሕግዞ ተሰማሚዑ ብኸም ሽ ቀጥታ ኤርትራ ብትሕቲ እንግሊዝ ስለ ዝነበረት መራኽብ ናብ ማሰዋ ከኣተዋ ጀሚራን ባፀ ከኣተዋ ጀሚራን ማለት እዩ ባፀ ምሳኣተዋ ካብኡ ኤሜሪካ ንመጀመርያ ግዜኡ ናብ ኤርትራ እዩ ሽዑ እንታይ ኮይኑ ተኣገ እቲ ዋላ ኸልኣይ ኩናት ምስ ተወድአ ኣገዳስነት ናይ ሶቤት ከዓ ፅልዋ ከምፅእ ጀሚሩ ፅልዋ ከምፅእ ምስ ጀመረ ሲኣይኤ እንታይ ዓይነት ኣብ 48 እንታይ ዓይነት መደምደምታ በፂሖም ሶቤት ንዘን ኣብ ኣፍሪቃ ደለዋ ናፅነተን ድረኽባ ደለዋ ወይ ኣብ መግዛእቲ ኣብ ትሕቲ መግዛእቲ ዝነበረ ሃገራት ትምዝምዘን ስለ ዘላ ንሕና ከዓ ካልእ ዓይነት ኣተሓሕዛ ክንገብረለን ንክእል ኣለና እቲ ሓደ እንታይ ነይሩ ምስ ፈረንሳን ንእንግሊዝን እተን ኣብ ትሕትን ዝግዛኣ ዝነበረ ሃገራት ሲ ፈረንሳን እንግሊዝን ተመሊሰን ክሕዘአን ሕጂ እንታይዩ ድሕሪ መግዛእቲ ዝመፅ ብድሆታት እንታይ ሓራ ድኾነ ፖለቲካዊ ትካል ክትሃንፅ ምኽኣል ሕጂ ሓራ ዝኾነ ፖለቲካዊ ትካል ንኸይሃንፃ እቲ መግዛእታዊ መሓውር ተመሊሱ ንኽሕዘን እጂ ሽዑት ናይ ፅልዋ ናይ ሶቤት ንምድራት ማለት እዩ እጂ ኣብ ከምዚ ዝተቐመረ ፖሊሲ ናይ ኤሜሪካ እዩ ንልዕሊ 80 ዓመት ቀፂሉ ሕጂ ኤርትራ ከዓ ከም ግዳይ ናይ ዝኮይና ቀፂላ እታ ሓንቲ ተኻልኢቲ መብዛሕትኡ ሰብ ከምዚ ኤርትራ ንኤሜሪካ ምስ ኤሜሪካ ክትሰርሕ ዘይትደሊ ገይሩ እዩ ተቕርቦ ከምኡ ግን ኣይኮነን ኤርትራ ኩሉ ግዜ ብዙሕ ግዜ ኣብ ዊክሊክስ እውን ከም ተጠቂሱሶም ዘሎ ብዙሕ ግዜ ሃናፂ ዝኾነ ዝምድና ምስ ኤሜሪካ ንክትገብር ድልውነት ኣቕሪበ እያ እቲ ድልውነት ናይ ኤሜሪካ እዩ ደየሎ ሕጂ እታ መፅሓፍ ኤሜሪካውያን እውን ከንብብዎ ኣለዎ ምክንያቱ እቲ ፖለቲካዊ ትካል ናይ ኤሜሪካ ናይ ብሓቂ ናይ ኤሜሪካ ድዩ ድውክል ወይ ረብሓታት ናይ ካልኦት እዩ ሕጂ ንሱ ኣግምት ብዘእተወ ብከምኡ ዓይነት መልክዐ ክቅርባ ፈቲና
0: ፅቡቅ መፅሓፍ እዩ እሞ ብድሕሪ ሕጂ ካባኻ እንታ ክንፅበ ኢና እዚአን እውን ናብ ውሽጢ ዓዲ እውን ዘቐርባሉ መገዲ እንታይ መደብ ኣለካ
1: እዋ ክሳብ ሕጂ ኮ ዝተዳለኩሉ ወይ ዝሓሰብኮ ነገር ብዛዕባ እዚ የለን ግን ብድሕሪ ሕጂ ግን ከመይ ጌረን ኣብ ዓድና እውን ተሓቲመን እዩ ዝርግሓ ክሰርሓለ

0: ንሕና ውን ዓወትካ ኢና ንምነ ኣብዚ ምሳና ብዜና ኮንካ ተበርክቶ ዘለካ ስራሕ እውን ቀሊል ኣይኮነን ስለቲ መቕሉልን ሰፊሕን ሓበሬታካ ሎሚ በዚ የመስግነካ ካልእ ግዜ ክንረሃብካ በዓል ሙሉእ ተስፋየ
1: ቀኒላ
0: ዝኸበርኩም ተኸታተልቲ ደራሲ ናይ ዘና 4 መፅሓፍቲ ዝኾነ ዘሚክኤል ጦምዝጊ ምስኡ ዘካየድናይ ዕላል በዚ ንዛዝም ከምሎም ባህል ትሕዞ ክንረሃብ ኢና ክሳብ ሽዑ ብሕ

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 17 ክፋል መደብና ሓደ ብትሕዝቱኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊናሎም ዘለና ኣርእስቲ እምበኣር ከምቲ ኣቐዲሞ ክብሎ ፅናሕኩ ፍልይ ዘብሎ እንታይ እዩ ንዝብል ሕቶ መበገስ ኣለዎ። ዝተበገሰሉ ድማ ኣብ ሓደ ኣጋጣሚ ክሰርሕ ኢለ ኮፍ ምስ በልኩ እዛ ስራሕ እዚኣ ሓደ ሰዓት ክትወስደለያ ሓደ ሰዓት ከዓ ክውዳእ ኢለ ኮፍ ምስ በልኩ ብዙሕ ነገር ንኣቓልቦይ ዝወስድ ነገራት ወይ ኣጋጣሚታት ክፍጠሩ ሽዑንሽዑ ርአ። እቶም ዝፍጠሩ ኣጋጣሚታት ከዓ ኣብ ቤት ፅሕፈትካ ሰብ ምኩዕካሕ ክኸውን ይኽእል፣ ሰብ ክፅውዓካ ክኸውን ይኽእል ወዘተ። እቲ ቀንዲ ግን እቲ ዲጂታላዊ ኣቓልቦ ዝሰልብ ወይ ኣቓልቦካ ዘማሕድግ ነገር እዩ። እዚ ዲጂታል ዲስትራክሽን እዩ ዝበሃል። ዲጂታል ዲስትራክሽን ዝበሃል መብዛሕትኡ ግዜ ኣብዚ ናይ ዲጂታላውነት ግዜ ዘጋጥሙና ደሎ ኣቓልቦና ዝሰልቡ ምናልባት ዝጀመርናዮ ስራሕ ንኸይንውድእ ወይ ኣብ ዝተለምናዮ ግዜ ንኸይንውድኡ ዝገብሩና ብዙሓት ነገራት ኣለው። እዚኦም መበገሲኦም ምስቲ ዲጂታላዊ እንዳዛመድና ንሪኦ ክኸውን እዩ። ናብቲ ሙሉእ መደብ ከብለኩም እየ እምበኣር ሰናይ ምክትታል። ሓደ ሄንሪ ዴቪድ ዝተባህለ ክኢላ ናይ ዲጂታላይዜሽን ከምዚ ኢሉ ነይሩ፣ ደቂ ሰባት ናይ መሳርሒኦም መሳርሒ ይኾኑ ኣለው። እዚ ክገልፆ ከሎ ድማ ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ ኢልዋ። ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ መሳርሒ ኣለና። ንኣብነት እዛ ላፕቶፕ እዚኣ መሳርሒተይ እንተደኣ ኮይና ኣነ መሳርሒ ክኸውን ከለኹ ሞሒሰቦ። ስለዚ ክንደይ ካባ ናይና ናይ መሳርሒና መሳርሒ ኮይና ዘለና። እዚ ንምንታይ ንምግላፅ ዘምፅዎ እዩ? ሞባይል ኣብ ንጥቀመሉ ግዜ ወይ ዲጂታላዊ ነገራት ኣብ ንጥቀመሉ ግዜ፣ ብፍላይ ከዓ ሞባይል ኣብ ንጥቀመሉ ግዜ ሞባይልና ወርክሾፕ ድያ ወይ መሳርሒ ንሰርሓላ መሳርሒትና ድያ ዋላስ ወይቲን ሩም ዋላ መፀበይ ክፍሊ እያ?

ስለዚ እዚ ምርጫ ናባና ዝግደፍ እዩ ወይ ከዓ ንሕና ክነቕሓሉን ክንፈልጦን ዝግባአና እዩ። ኣብ ክልቲኡ ክንከውን ንኽእል ኢና፣ ግን ድበዝሒ ግዜ እንታይ እያ ንኣብነት ስራሕ ክንስእን ከለና ወይ ስራሕ ክውሕደና ከሎ ወይ ስራሕ ኣብደይብልና ግዜ መፅናዕቲ ኣብደይብልና ግዜ ገለ ንገብሮ ኣብደይብልና ግዜ ዲና ንጥቀመላ ማለት ከም ወይቲን ሩም ከም መፀበይ ክፍሊ ዲና ንጥቀመላ ወላ ስራሕ ክህልወና ከሎ ከም ሓጋዚትና ከም መሳርሒትና ኢና ንጥቀመላ። ስለዚ እዚ ናይ ሎም ዓይነት ኣርእስትና ኣብ ሓሙሽተ ዓበይቲ ክፍልታት ነዚ ከፊልና ክንርአና፣ እቶም ሓሙሽተ ድማ ከም ዝስዕበ እዮም። እቲ ቀዳማይ ዲጂታላዊ ምስላብ ኣቓልቦ ወይ ዲጂታል ዲስትራክሽን እንታይ እዩ? እቲ ካልኣይ ንዲጂታል ዲስትራክሽን ወይ ዲጂታላዊ ምስላብ ኣቓልቦ ፈውሲ ወይ መድሃኒት ክኸውን ዝኽእል እቲ ታይም ብሎክ ዝበሃል እዩ። ታይም ብሎክ እንታይ እዩ? ብኸመይ ከ ንጥቀመሉ? ሳልሳይ ዓይነታት ደወልቲ ወይ ሞባይል ክድወል ከላ ዓይነታት ደወልቲ ኣለው። እዞም ደወልቲ እዚኦም ወይ ደወልቲ ኣብ ንኾነሉ ግዜ ክንፈልጦ ዝግባአና፣ ምክንያቱ ንካልኦት ተቐበልቲ ኣቓልቦኦም ንሰልብ ከይንህሉ ክንጥንቀቕ ስለ ዘለና። ራብዓይ ተቐበልቲ ኣብ ንኾነሉ ግዜ ኸ ከም ተቐበልቲ ኣቓልቦና ይስለብ ስለ ዘሎ ሞባይል ዘለዋ ክድወለና ኽእል፣ ቴክስት ሜሴጅ ክመፀና ኽእል፣ ንሓፂር ናይ ፅሑፍ መልእኽቲ ክመፀና ኽእል፣ ዝተፈላለዩ ምልክታታት ወይ ኖቲፊኬሽን ንብሎም ክመፁና ኽእሉ ካልእ ካልእ፣ እዚኦም ከ እንታይ ክንገብር ኣለና? እቲ ሓምሻይ ድማ ሞባይላት ይኹን ዲጂታላዊ መሳርሒታት ክስራሕ ከሎ ፎካስ ወይ ኣቓልቦና ንኸይስለብ ኣብ ውሽጡ ዝተፈላለዩ ኣማራፅታት ኣለዎ። ንሎሚ ድማ ክልተ ካብቶም ኣማራፅታት ከላለየኩም እየ። ስለዚ ናብቲ ቀዳማይ ከብለኩም እየ። እቲ ቀዳማይ ዲጂታላዊ ምስላብ ኣቓልቦ እንታይ ማለት እዩ ወይ ዲጂታል ዲስትራክሽን ማለት እንታይ ማለት እዩ ዝብል እዩ። ቀደም ዘበን ቅድሚ ሞባይላት ምምፅአን ሰባት ሞባይል ኣይነበሮምን። እቲ መራኸቢ ዝበሃል ከዓ ምናልባት ናይ ቀዋሚ ቴሌፎን ይኸውን ዝኽእል። ቀዋሚ ቴሌፎን ኣብ ዝደወለካ ግዜ ምናልባት ተቃዋሚ ቴሌፎን ካባኻ ምሕድግ ኢላ ክትክሉ ስለ ትኽእል፣ ኣብ ካልእ ክፍሊ ክትህሉ ስለ ትኽእል፣ ሒዝካዮ ደለኻ ስራሕ ገዲፍካ ናብኣ ብምኻድ ጥራይ ሓደ ኣቓልቦካ ዝሰልብ ነገር ነይሩ ክኸውን ይኽእል። እንተደኣ ካብ ገዛኻ ወፂኻ እንተደኣ ከዓ ናብ ካልእ ስራሕ ኬድካ ግን ኣቓልቦ ሙሉእ ብሙሉእ ናብቲ ሰርሖ እዩ ነይሩ ክበሃል ይከኣል። ምስ ምምፃእ ዲጂታላዊ ዘመን ወይ ዲጂታል መሳርሒታት ግን እዚ ኣቓልቦ ዝሰልብ ኣብ ገዛ ምሳና ኣሎ፣ ኣብ መደቀስ ምሳና ኣሎ፣ ኣብ ቦታ ስራሕ ምሳና ኣሎ። ሕሉፍ ሓሊፉ ምስቲ ፊር ኦፍ ሚሲን ወይ ፎሞ ኢልና ፀኒሕና ንጠቕሶ ምስኡ ተኣሳሲሩ ዝኸይድ እዩ። ነፍሲ ወከፍ ሰብ እንተደኣ ዓባይ ስራሕ ሒዙ ኣሎ፣ እታ ስራሕ ሒዙዋ እንተደኣ ኣሎ እሞ ሞባይሉ እንተደኣ ተደው ኢላ ዝበዝሐ ህዝቢ ዓለም ማለት እዩ ኣብ ሞባይሉ ዘሎ ኣቓልቦ ቀዳምነት ይህብ። እንተደኣ ጢጥ ኢላ መን መፂኡ መን ደው ኢሉለይ እንታይ ክኸውን ይኽእል እንዳበለ እዚ እቲ ነቲ ፎካስ ወይ ነቲ ኣቓልቦ ዘጥፍእ ካብቲ ሓደ ናይ ዲጂታላዊ ነገር እዩ ማለት እዩ። ስለዚ ዲጂታላዊ ምስላብ ኣቓልቦ ክንብል ከለና ክሳብ ክንደይና ሞባይልና ከም ካልኣይ ኣማራፂ ጌርና ነታ ሒዝናዮ ዘለና ስራሕ ክንውድእ ንፍትን። ኣብ ዝሓለፈ ግዜ ነዚ ንኽፍትን ኢለ ሓደ ስራሕ ናይ ቴክ ኢንሳይት ኣብ የዳሉ ነይረ። ናይ ቴክ ኢንሳይት መደብ ከዳሉ ኢለ ኣብ ዝጀመር ኩሉ ግዜ እታ ስራሕ ሓንሳብ ኮፍ ምስ በልኩ ክልተ ሰዓት ክትወስደለይ ትኽእል ነይራ። ክልተ ሰዓት ክትወስደለያ ኢለ ግን ከዓ ክንደይ ክድወለ ንኽእል፣ ክንደይ ግዜ ሞባይለይ ጢጥ ክትብል ትኽእል፣ ተን ክልተ ሰዓት ክወስዳለይ ዝኽእላ ኸ ናብ ክንደይ ክናውሓ ኽእላ? ምክንያቱ ከም መፅናዕቲ እንታይ ፈቲነዮ ሕጂ ክሰርሐ እንተደኣ ክሰርሕ ኮይነ ግን ሞባይለይ ክፍትኽ ገድፋ እየ፣ ስለዚ ዝተደወለኒ ከዓ ክቕበለ ኢለ ሓሲበ ማለት እዩ። ኣብ ከምዚ ኣብ ዝገብረሉ ዝነበርኩ ግዜ ናይ ከባቢ ክልተ ሰዓት ክትከውን ዝግባአ ተስራሕ ናብ ከባቢ ሰለስተ ሰዓትን ፈረቓን ከይዳ ማለት እዩ። ስለዚ ኣቐዲሙ እዚ ክንብሎ ፀናሕና እንታይ እዩ? ዲጂታላዊ ዲስትራክሽን ወይ ዲጂታላዊ ምስላብ ኣቓልቦ ክሳብ ክንደይ ነፍሲ ወከፍና ካብ ስራሕና የጓናድበናን የዳናውጌናን ከም ዘሎ ዘርኢ እዩ ማለት እዩ። ኣብዚ መፅናዕትታት ከም ዘረጋግፅዎ እንታይ እዩ? እቲ ክነግረኩም ፀናሕኩ ክልተ ሰዓት ክወስደለይ ዝግብኦ ሰለስተ ሰዓትን ፈረቓን ወሲድለይ ክብል ከለኹ ሰለስተ ሰዓትን ፈረቓን ምውሳድ ጥራይ ደይኮነት ፀገም ከምዚ ናይ መፅናዕቲ ጉዳይ እንታይ እዩ? ሓደ ስራሕ ኣተኪርካ ክትሰርሖ ትፀንሕ እሞ እንተ ደኣ ኣቓልቦካ ብዝኾነ ይኹን ዲጂታላዊ ክኸውን ይኽእል ሰብ ኩሕኩዕካ ክኸውን ይኽእል ብገለ ነገራት እንተደኣ ኣቓልቦካ ናብ ካልእ ከይዱ ወይ ዲስትራክት እንተደኣ ኮይኑ ናፍቲ በፂሕካዮ ዝነበርካ ጫፍ ወይ ፒክ ንኽትምለስ

ብውሕዱ 23 ደቂቕን 15 ካልኢትን ክንዲወስድልካ መፅናዕትታት ኣራጊፆም ኣለዉ ማለት እዩ። ስለዚ እዚ 23 ደቂቕ ሓደ ኣብነት ኤዲተር ክኸውን ይኽእል፣ ኣብ ፅቡቕ ሙድ ናይ ኤዲቲንግ ከሎ ፀሓፋይ ክኸውን ይኽእል፣ ኣብ ፅቡቕ ሙድ ናይ ፅሕፈት ናይ ምንባብ ወዘተ ክትህሉ ከለካ እንተ ደኣ እቲ ንገልፆ ዘለና ምስላብ ኣቐልቦ ወይ ዲስትራክሽን እንተ ደኣ መፅኡ ናፍታ በፂሕካያ ዝነበርካ ጥዕምቲ ኩነታት ወይ ናይ ስራሕ ጫፍ ንኽትምለስ 23 ደቂቕን 15 ካልኢት ድወስደልካ እንተ ደኣ ኮይኑ ክንደይ ግዜ ካብ ጫፍ ክትምለስ ካብ ጫፍ ክትምለስ እቲ ክትሰርሖ ዳሓሰብካ ውን ከምቲ ክኾኖ ዝግብኦ ኣይከውንን ማለት እዩ። ስለዚ ዲጂታላዊ ዲስትራክሽን ክበሃል ከሎ ኣበይንኻ ኣብ ስራሕ ኣብ ዘለካዮ ኣብ ቤት ፅሕፈት ኮንካ ሰብ ክትሰምዕ እንተደኣ ኮንካ ወይ ኣብ ህዝባዊ ኣገልግሎታት እንድሕር ዳኣ ኣለኻ ክሳብ ክንደይ ሞባይላትና ወይ ከዓ እቲ ዝመፀና ዘሎ ደወላት ክኸውን ይኽእል እቲ ኖቲፊኬሽን ንብሎ ምልክታታት ክኸውን ይኽእል ክሳብ ክንደይ ኣቐልቦና ይሰልባሎ ወይ ከዓ የጉድለልና ኣሎ እዚ ዝገልፅ እዩ ማለት እዩ። ስለዚ ብሓፈሻ እዚ ዲጂታላዊ ምስላብ ኣቐልቦ ዝበሃል ክሳብ ክንደይ ኣብ ዓለም ሙሉእ ገኒኑ ስክሪን ኣብ ከባቢኻ ምህላው ክሳብ ክንደይ ዓብዩን ካብቲ ክኾነ ዝግብኦን ላዕልን ኮይኑ ከም ዘሎ ናይ ክንደይ ሰባት ኣቐልቦ ብምስላብ ከዓ እቲ ኣፍራይነት የጉድል ከም ዘሎ እዩ ዝርዳእካ ማለት እዩ። ንኣብነት ኣብዚ እንታይ ክንብል ንኽእል፣ ሓደ ሜካኒክ ማኪና ከፊቱ ኢዱ ብዘይትን ብካልእን ረሲሑ ከሎ እንተ ደኣ ሞባይል ተዳዊላቶ ነቲ ደወል ኢግኖር ክገብሮ ወይ ነቲ ደወል ገዲፉ ናብ ስርሑ ጥራይ ከቃልብ ዘለዎ ተኽእሎ ክንደይ እዩ? ካልእ ፀፋይከ ተምሃራይ ከንብብ ከሎኸ ወዘተ ኢልና እንተ ደኣ ርእናዮ እዚ እቲ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን ኮይኑ መድሃኒቱ ድማ ከምዚ ኣብ ቁፅልተ ንስዕቦ ክኸውን እዩ። ብኻልኣይ ደረጃ እምበኣር መፍትሒ ናይ ዝኣቐዲምና ክንገልፆ ፀናሕና ዲጂታላዊ ምስላብ ኣቐልቦ ዝበሃል ክኸውን እዩ። እዚ ታይም ብሎክ እዩ ዝበሃል። ክንደይ ካባና ታይም ብሎክ ትብል ቃል ሰሚዕናያ ንፈልጥ፣ ክንደይ ካባና ኸ ተግቢርናያ ንፈልጥ ዝብል ከዓ ሓደ ካልእ መፅናዕቲ እዩ። እዚ መደብ እዚ ከዳልወ ኢለ ካብ ዳሓስብ ብውሕዱ 3 ወርሒ ይገብር እዩ። ዝሓለፉ 3 ኣዋርሕ ብፍላይ ዋላ ኣቐዲሙ እዚ ታይም ብሎክ ዝበሃል ክጥቀመሉ እኳ እንተነበርኩ ኣብዝሓለፈ 3 ኣዋርሒ ግን ብዝያዳ ክጥቀመሉ ጀሚረ። ምክንያቱ ኣነ ክጥቀመሉ እሞ ውፅኢቱ ርአ ከዓ ናብዚ ከምፆ ስለ ድበልኩ ማለት እዩ። ታይም ብሎክ ማለት ምስ ታይም ማናጅመንት ወይ ምሕደራ ግዜ ዝተኣሳሰር ኮይኑ ንግዜኻ ከምዚ ክገብረ ኢልካ ኣቐዲምካ ምምዳብ ማለት እዩ። ምምዳብ ቱዱ ሊስት እዩ። ንኣብነት ሎማዓንቲ ንጎተሴ እዚ ክገብረ ብድሕሪኡ ናብዚ ከይደ ብድሕሪኡ ናብዚ ከይደ ክንብል ከለና እቲ ዲጂታላዊ ኣቐልቦና ዝሰልብ ወይ ዲስትራክቲ ዝገብረና ግን ኣብ ጅባናን ኣብ ከባቢናን ይደሎ፣ ነዚኦም ከ ነስተውዕለሎም ዶ? ስለዚ ታይም ብሎክ ማለት እንታይ ማለት እዩ? ሎም ማዓንቲ ካብ ሰዓት 9 ክሳብ 11 እዚ መደብ እዚ ክሰርሐ፣ እዛ መኪና እዚኣ ክዕረየ፣ እዛ መፅሓፍ እዚኣ ክንብባየ፣ እዚ ስራሕ እዚ ክሰርሐ፣ ኣጋይሸይ ክቕበለ እንተ ደኣ ኢለ ኣነ ንኣብነት ኣጋይሽ ክቕበላ ቤት ፅሕፈት ኮይነ ተዳልየ ክህሉ ይኽእል። ዘይተዓደመ ዘይተፀውዐ ኣብ መደበይ ዘይነበረ ጋሻ ግን ጥሪ ኢሉ ናብ ሞባይለ ክኣቱ ይኽእል። እቲ ሓደ 3 ደቂቕ ተወሲድልካ፣ እቲ ሓደ 2 ደቂቕ ተወሲድልካ ክሳብ ክንደይ እቲ ዲጂታላዊ ምስላብ ኣቐልቦ ካብ መደብካ የታርፈካ ኣሎ ማለት እዩ። ስለዚ ናይዚኣ ፈውሲ ከዓ ታይም ብሎክ ትበሃል። ነታ ክትገብራ ዝወሰንካ ካብ ሰዓት 11 ክሳብ ፋዱስ እዚኣ ክገብረ እንተዳ ኢልካ ሞባይልካ ክትዕፆ ኣለዋ ማለት እዩ። ሞባይልካ ክትዕፆ ከምቲ ኣቐዲምና ዝረኣናዮን ኣብ ሓሙሻይ ፓርቲ ናይዛ ናይ ሎም ማዓንቲ መደብና ንሪኦን ሞባይላት ክስርሓ ከለዋ ኮምፒውተራት ክስርሓ ከለዋ ነዚ ዲጂታላዊ ምስላብ ኣቐልቦ ድበሃል ወይ ዲጂታል ዲስትራክሽን ድበሃል ኣብ ግምት ኣእቴን እየን ዝስርሓ። ሞባይል ግድን ኣይኮነን ኩሉ ግዜ ተወልዓ ክትከይድ፣ ግድን ኣይኮነን ደዚ ተደወለልካ ክትቅበል፣ ግድን ኣይኮነን ነዚ ክትሰርሕ። ስለዚ ኣብ ትሰርሓሉ ግዜ ታይም ብሎክ ዝብል ኣማራፂታት ኣለዎን፣ እዚ እውን ክንረአየና ማለት እዩ። ታይም ብሎክ ንኣብነት እንተዳርእናያ ምናልባት ምሳይ ድሰርሑን ድፈልጡን ሰባት ኣብዝሓለፈ ግዜ እንታይ ደኣ ካብ ሰዓት ክንዲዚ ሞባይልካ ተዓፅያ ነይራ ትብል ብተደጋጋሚ ሰብ ዝብላ እዩ። ሞባይልካ ናይ ግድን ንመዓልቲ ገለ ሰዓታት ክትዕፆ ክትክእል ኣለዋ፣ እንተደኣ መሳርሒት እንተደኣ ካልእ ስራሕ ኣለካ ማለት እዩ። ግድን እዩ ሞባይል ከምዚ ህፁፅ ነገራት ክህልወካ ክእል። ነዚ ግን ናይ ህፁፅ ማናጅመንት ክህሉ ኣለዎ ወይ ናይ ህፁፅ ግዜ ምሕደራ ክህሉ

ባህልቲዮም ዞም ክኢላታት ንኣብነት ኣብ ቤት ፅሕፈት እንተደ ኣለኻ ሎም ማዓንቲ ካብ 11 ክሳብ ፋዱስ ሰብኣይ ተእትወለይ ክትብላ ትኽእል ንፀሓፊትካ ኣብ ደገ ክትዓፅዎ ትኽእል ወይ ንስድራ ክድውሉ እንተደ ኮይኖም ኣነ ካብ ክንዲዚ ክሳብ ክንዲዚ ስለዘየለኹ ዝኾነ እንተሎ ኣብ ዝደውሉ ክበሃል ከኣል ወዘተ ነዚ ዝኸውን ዝተፈላለዩ ምሕደራ እዩ ዘለዎ። እንተደይኮነ ግን ቀዳምነታት ናይ ስራሕ እንድሕር ደኣ ኣለካ ኮይኑ ኩሉ ግዜ ታይም ብሎክ ማለት ሞባይልካ ዓፂኻ ናብ ስራሕካ ምድሃብ ማለት እዩ። ስለዚ ታይም ብሎክ ሓንቲ ካፍተን ኣዝን ኣገደስቲ ነዚ ግዜ ዝኾና ምሕደራ ወይ ፈውሲ ወይ መድሃኒት ናይዚ ዲጂታላዊ ምስላባ ኣልቦ ወይ ከዓ ዲጂታል ዲስትራክሽን ዝበሃል እዩ ማለት እዩ። ብሳልሳይ ደረጃ ኣብ ዲጂታላዊ ምስላባ ኣልቦ ንሪኦም ደወልቲ እዮም። ደወልቲ ክንብል ከለና ኩልና ኣብ ንድውለሉ ግዜ ክህልወና ዘለዎ ሕጊ ወይ ክንፈልጦ ዝግባአና ኣገባብ እዩ። ኩሉ ግዜ ዲጂታል ሊትረሲ ወይ ዲጂታላዊ ምጥፋእ ማሃይምነት ዝበሃል ካብዚ እዩ ዝጅምር። እንተ ደኣ ሞባይል ንሓደ ሰብ ክድውለሉ ኮይነ ክህልዎ ዝኽእል ስራሕ ኣበይ ቦታ ክህሉ ክእል እንታይ ክሰርሕ ክእል ምክንያቱ ብዘይቆፀራ እየ ድውል ዘለኹ ብፍላይ ብዘይቆፀራ እንተኮይኑ ኣጋጣሚ እየ ዝድውል ዘለኹ ብስራሕ ክኸውን ክእል ብሰላምታ ክኸውን ክእል ብዝተፈላለዩ ክኸውን ክእል ግን ከኣነ ከምዝድውለሉ ኣብታ ሰዓቲ ኣይፈልጥን እዩ። ስለዚ ደዋላይ ክሳብ ዝኾንኩ ክገብራ ዝግባአኒ ሓንቲ ሕግላ እዚ ከዓ ማሃይምነት ምጥፋእ ናይ ኣጠቃቅማ ሞባይል ተባሂሉ ዝፍለጥ እዩ። ንኣብነት ሓደ ግዜ ትድውል እንተዘይተቐቢሉ መልእኽቲ ናይ ፅሑፍ መልእኽቲ ትሰድድ እቲ ናይ ፅሑፍ መልእኽቲ ክልተ ነገር ክኸውን ይኽእል ዘህውኽ የብለይን ኣብ ዝጠዕመካ ደውለለይ ክኸውን ይኽእል ኣዝዩ ዘህውኽ ህፁፅ ነገር ስለ ዘለኒ ቀልጢፍካ ደውለለይ ክኸውን ይኽእል ወይ ከዓ እታ ከምዚ ብከምዚ ፈትሐ ኣለኹ እቲ መልእኽትኻ ኣመሓላሊፍካ በቃ ፈሊጡ ሱቕ ዝብል ክኸውን ይኽእል እንተ ደኣ ከምኡ ምስ ገበርካ ሽዑ ሱቕ ምባል ምክንያቱ ካልኣይ ግዜ ምድዋል ሳልሳይ ግዜ ምድዋል ሓደ ካፍቲ ዲጂታላዊ ምስላብ ኣልቦ ናብ ተቐባላይ ዘድብ ስለዝኾነ ብዙሕ ግዜ ኣብ ኣስመራ ብዙሕ ግዜ ንስሕቀላ ሓንቲ ምናልባት ንፅዋይ ክትከውን ትኽእል ወይ ኣጋጣሚ ክትከውን ትኽእል ከም ዕላል ዝዕለል ክኸውን እዩ። ሓደ ደዋላይ ናብ ሓደ ዓርኩ ይድውል እሞ እታ ቴሌፎን ትድውል ግን ዘቐበላ የለን ምስ ደወለ ሓደ ግዜ ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ትብሎ ወዲ ስለደይተዋሕጠትሉ ካልኣይ ግዜ ይድውል ሃሪማ ሃሪማ ደዊላ ምስ ወድአት እንደገና ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ከዓ ትብል ወዲ ነዚኣ ክቕበላ ይከኣለን ሓሪቑ ሳልሳይ ግዜ ይድውል ሳልሳይ ግዜ ከምኡ ትብሎ ወይለ ኢሉ ኢዱ ሰብሲቡ ነዚኣ ደኣ ከላሕትታንዴ ኢሉ ይበሃል። ሕጂ እንታይ ማለት እዩ ነቲ ምድዋል ናብ ምትልላኽ ዘምፆ ሰብን ኣይሰኣኒ እዩ። እዚ ኣብ ኩላትና ዘጋጥመና እዩ። ኣነ ብዙሕ ግዜ ድርኦም ሰባት ወይ ኣብ ከባቢና ሓደ ግዜ ትድወል እሞ ኣይተቐበልካን ምክንያቱ ዘይመቐበል ኢኻ ምክንያት ኣለካ ኣብ ስራሕ ስለ ዘለካ ወይ ክትቅበል ስለዘይትኽእል። ስለዚ ይድውል ይኣብዮ ካልኣይ ግዜ ይድውል ሳልሳይ ግዜ ራብዓይ ግዜ ሓምሻይ ግዜ ክሳብ ሻድሻይን ሻብዓይን ግዜ ዝድውሉ ሰባት ብዙሓት እዮም። እዚ ምስ ዲጂታላዊ ምጥፋእ ማሃይምነት ወይ ዲጂታል ሊትረሲ ተኣሳሲሩ ክረአ ዝግብኦ እዩ። ምክንያቱ ሓደ ሰብ ክድውለሉ ከለካ እንተዘይተቐቢልዋ ኣብ ሓደ ስራሕ ኣሎ ማለት እዩ። ስለዚ እንተ ደኣ እስኻ 10 ግዜ ደው ኢልካ ከዓ ካብቶም ዲጂታላዊ ምስላብ ኣልቦ ወይ ዲስትራክሽን ዝፈጥሩ ሰባት ምደብ ስለ ዘለካ ወይ ትኸውን ስለ ዘለካ ብዝተኽኣለ መጠን እዛ ሕጊ እዚኣ ክትግበር ኣለዋ ነቲ ዝድወሎ ደሎ ሰብ ተቐባላ ኢልና ዳሕራይ ነምፆ ከይርበሽ ምእንቲ ማለት እዩ። ስለዚ መጀመርያ ትድውል እንተዘይተቐቢልዋ ሓፂር ናይ ፅሑፍ መልእኽቲ ትፅሕፍ ትሰድድ ብድሕሪ ወይ ክድውል ወይ ሕራይ ደውለለይ ክብለካ እዩ። እንተዘይኮነ ትፅበ ማለት እዩ ፀኒሕካ ድሕሪ ዝተወሰነ ግዜ ከዓ ትድውል ማለት እዩ። ስለዚ እዚኣ ንድሕር ደኣ ኢልና እቲ ደጋጊምካ ምድዋል ኣብቲ ዲጂታላዊ ምስላብ ኣልቦ ክኸውን ይኽእል። ብዙሕ ግዜ ተቐበልቲ እንታይ ገብሩ ንፀኒሕና ስለ ንሪኦ ኣብ ደዋላይ ኣብ ትኾነሉ ግዜ ግን እዚ ሕጊ እዚ ከተማልእ ግዴታን እቲ ዲጂታላዊ ስርዓት ወይ ዲጂታላዊ ሕጊ ዝጠልቦ ምዃኑ እዩ ማለት እዩ። ራብዓይ ዓይነታት ተቐበልቲ ኢና ክንርኢ። ተቐበልቲ ኣብ ንኾነሉ ግዜ ዘዝተደወለ ደወል ክንቅበል ናይ ግድን ኣይኮነን ትብል ከዓ እታ ራብዒቲ ሕጊ እያ ማለት እዩ።

0: እዩ ተቐባላያ ብትኾነሉ ግዜ ግድን ኣይኮነን ተቐበል። ኣብዚ ብዙሕ ሕግታት ምስ ዲስፕሊን ምስ ስነስርዓት ምስ ኣገባባት ዝኸይድ ብዙሕ ክህሉ ይኽእል እዩ። ንኣብነት እንተ ደኣ ሰብ ኣለዎ ምሳኻ እሞ ኣብ መንጎ ትቕበል እንተ ደኣ ኣለኻ ኣነን ሓደን እንዳዕለልና ከለና እንተ ዕላለይ ኮሊፉ ፀቂሉ ኣብ መንጎ ኣነን እንዳተዛረብኩ ዝቕበሉ ብዙሓት ሰባት ኣለው ኣለና ብዙሕ ግዜ። እዚ ሓደ ካብቲ ኣገባባት ብዘይኮነ ምስ ዲጂታላዊ ኣገባባት ዝኸይድ ወይ ምስ ዲጂታላዊ ምጥፋእ መሃይምነት ዝኸይድ እዩ። እዚኣ ክቕበላ ዶ ኣቕሬታ ኢልካ ምቕባል ሓደ ክኸውን ከሎ፣ ካልእ ግን ከምቲ ኣቐዲመ ዝጠቐስክዎ ነንዝተደወለ ደወል ክትቅበል ግድን ኣይኮነን። ምክንያቱ እንታይ ኢልና ኣለና ኣብቲ ቀዳመይቲ፣ እንተ ደኣ ሓደ ሰብ ደው ኢልልካ እንተ ደኣ ደይ ተቐቢልካዮ ስራሕ ሒዝካ ኣለካ ማለት እዩ። ስለዚ ንዑካ ኣገባብ ኣለዎ እንታይ ክገብር ከም ዘለዎ። ህፁፅ ድዩ ናይ ህፁፅ ኣገባብ ኣለዎ። መልእኽቲ ድዩ ናይ ፅሑፍ ሓፂር መልእኽቲ ኣሎ። ኣየህውክን ድዩ ቀሲልካ ትድውለሉ ማለት እዩ፣ ወይ ከዓ ግዜ ሂብካ ትድውለሉ። ኣብ ተቐባላይ ኣብ ትኾነሉ ግዜ ከዓ እቲ ቀዳማይ እቲ ኣቓልቦ ዝሰልብ ዝመፅእ ግዜ እምበኣር ተቐባላይ ኣብ ትኾነሉ ግዜ እዩ። ብጀካቲ ሞባይልና ትህበና ምልክታ ወይ ኖቲፊኬሽን ዝበልናዮ ጢጥ ትብል ከምዚ ኮይና ትብል ሙሉእ መዓልቲ ዚዝ ክትብል እያ ትውዕል። እዚ ዝወስዱ ኣቓልቦ ገዲፍካ ተቐባላይ ኣብ ትኾነሉ ግዜ ግን ክግበር ዘለዎ ዝኾነ ቴሌፎን እንተተደዊልካ ክትቅበል ግድን ኣይኮነን። ሓደ ካልኣይ ናይ ፅሑፍ መልእኽቲ እውን ኣሎ። እንዳተደወሎ ከሎ ፀኒሐ ክድውለልካ እየ ዝብል ወዘተ ዘተ ዝተፈላለዩ ኣማራፅታት ኣለ። ኣብ ስራሕ ስለ ዘለኹ ፀኒሐ ክድውል እየ ዝብል ቅድሚ ሕጂ ኣብ ቴክኒሳይድ ዘቕረብናዮ ኣማራፂ ኣጠቃቅማ ነይሩ። እዚ እውን ክንጥቀም ንኽእል ኢና። እንተዘይኮነ ግን ተቐባላይ ኣብ ትኾነሉ ግዜ ብፍላይ ኣብ ህዝባዊ ኣገልግሎታት ኣብትህሉ ኣተኪርካ ኣቓልቦካ ዝወስድ ኣብ ምንባብ ክኸውን ይኽእል፣ ኣብ ምፅሓፍ ክኸውን ይኽእል፣ ኣብ ቤት ፅሕፈት፣ ኣብ ናይ ስራሕ ሰዓታት ክኸውን ይኽእል እንተ ደኣ ኣለኻ ዝድወል ቴሌፎን እዚ እውን ናቱ ኣገባብ ከም ዘለዎን ብዙሕ ግዜ ተቐባላይ ኣብ ትኾነሉ ግዜ ኣቓልቦካ ዝሰልብ ኣማራፅታት ኮፍ ከተብልን እቶም ኣቓልቦ ዝሰልቡ ዝበሃሉ ከተወግድን ሓደ ካብቲ ክንገብሮም ዘለና እዩ ማለት እዩ። ኣብዚ ከይጠቐስናዮ ክንሓልፍ ዘይብልና ምስ ድማ ኣብ ኣገባብ ኣጠቃቅማ ምድዋል ክኸውን ይኽእል ምቕባል ክኸውን ይኽእል ኣብ ዝተፍልዩ ዝበሉ ቦታታት እዩ። ንኣብነት ኣብዚ ሓደ መፅናዕቲ ዝተኻየደሎ ብዙሓት ሰባት ሞባይልና ክሳብ ክንደይ ኣቓልቦና ወሲዳ ከም ዘላ እዚ ፊር ኦፍ ሚሲንግ ኣውት ማለት እዩ። ፊር ኦፍ ሚሲንግ ኣውት ፎሞ ዝብልዎ እንተ ደኣ ሞባይለይ ዝዝላ መን ኮን ስኢን ንኸውን፣ መን ኮን ደው ኢሉ ንኸውን፣ እንታይ ሓበሬታ ኮን ሓሊፍ ንኸውን ዝብል ፎሞ ዝበሃል ናብ ሲንድሮም ገፁ ወይ ናብ ደሰክፍ ሕማማት ገፁ ወይ ሲንድሮም ዝበሃል ዓብዩ ከም ዘሎ እዩ ዘርኢ። ፎሞ ፊር ኦፍ ሚሲንግ ኣውት እንታይ ብዝሕረ መን ደው ኢሉ ክኸውን ይኽእል ከምዚ ክንብሎ ፅንሕና ማለት እዩ። እንተ ደኣ ነብሰይ ከላተይ ክሕፀብ እንተ ኣቴ ወይ ዓይኒ ምድሪ እንተ ኣቲኻ ናብ ሽንቲ ቤት እንተ ኣቲኻ ሞባይልካ ገዲፍካያ ናብ ሽንቲ ቤት ናብ ምሕፃብ ንኣቱ ክንደይ ካባና ኢና፣ ክንደይ ሰብ እዩ ኣብ መንጎ እንዳተሓፅበ ነብሱ እንተ ደኣ ጭር ኢላ ምስ ዓፍርኡ ሞባይሉ ዝቕበል ሞባይሉ ከልዕል ዝፍትን፣ እዚ ብምሉእ ምስ ፎሞ ዝምደብ ምዃኑ ኸ ትፈልጡ። ምክንያቱ ሓደ ሲንድሮም ማዕቢሉ ሎ እንተ ኢልና ወይ ፎሞ ዝበሃል ሓደ ሰክፍ ሕማም ክብሎ መርፀነ ወይ ከዓ ሲንድሮም ምልክት ክኸውን ይኽእል ሓደ ካብኦም እንታይ እዩ እዚኦም እዮም። ክሕፀቡ ከለው ኣብ ሽንቲ ቤት ኮፍ ኣብ ድብሉሉ ግዜ ሞባይሎም ዝጥቀሙ ሰባት፣ ክሕፀቡ ሞባይሎም ዝጥቀሙ ሰባት፣ እዚ ንኩላትና እዩ። ምናልባት ቲ መፅናዕቲ ዝብሎ እየ ብሳልሳይ ኣካል ገይረ ዝዛረቦ ዘለኹ እምበር ኣነ ነፃ ኮይነ ካልእ ሰብ ገብር ማለት ኣይኮነን። ምክንያቱ ኩላትና ተጠቀምቲ ሞባይላት ከምዚኦም ድብሉ። ንኣብነት እዚ ዶክተር ንስማዕ እዩ
1: Number one is leave your cell phone out of the bathroom. And we actually did a poll of this very studio audience, Rachel. 93% of this studio audience takes their cell phone into the bathroom.
0: እንታይ ድብል ደሎ 93 ካብዞም ኣብኡ ኣብቲ ኣዳራሽ ኮይኖም ድዕዘቦ ደለዉ ሰባት ሽንቲ ቤት ኣብ ጥቀምሉ ግዜ ሞባይሎም ሒዞም ኮፍ ከም ድብሉ እዩ። ሞባይልካ ሒዝካ እንተደኣ ኮፍ ትብል ኮንካ ከዓ ካብቲ ዘድልየካ ንላዕሊ ኮፍ ትብል ወይ ካብቲ ዘድልየካ ንላዕሊ ግዜ ኣብኡ ትወስድ፣ ልዕሊ ኩሉ ከዓ ናይ ኦሞሮ ድዮ ናይ ምሓዝ ክእለትካ ከዓ ብ46 ሚእታዊት ከም ዝዓቢ እዩ ዝገልፅ ኣብዚ መፅናዕታዊ ፅሑፍ ማለት እዩ። ስለዚ ብሓፈሻ ብዙሕ መፅናዕትታት እዩ ተኻይዱ። ኣብ ሓደ ኣብ ኣሜሪካ ዝተኻየደ መፅናዕቲ ነይሩ። ካብቶም ኣብ መፅናዕቲ ዘቐረበሎም ሰባት ክንደይ ሚእታዊት ይኹም ንኽትሕፀቡ ይኹን

ሽንት ቤት ትጥቀሙ ክትኣትዉ ከለኹም ሞባይልኩም ሒዝኩም ኣትኣት ንዝብል 75 ሚታዊት እወይ ኢሎም። ስለዚ 75 ሚታዊት ተኽእሎታት ኣለና ኩላትና ከምኡ ንከውን ማለት እዩ። ብሓፈሻ መፅናዕቲ ስለዝኾነ ክዓብን ክንእስ ንኽእል እዩ። እቶም 75 ሚታዊት ምናልባት ከይድወለና ዝብል ሙዚቃ ክሰምዑ ሒዞም መንዳእቱ፣ ዜና ክሰምዑ ሒዞም መንዳእቱ ወይ ዝተፈላለየ ክኸውን ከሎ 50 ሚታዊት ካብዚኦም ግን ንኽድውሉን ክቕበሉን እውን ኣብ ሽንቲ ቤት ኮይኖም እንዳተሓፅቡን ከም ዝጥቀምሎም ርኢና ኣለና ማለት እዩ። ካብዚኦም 18 ሚታዊት ዝኾኑ ካብቶም ኣብ ሽንቲ ቤትን ኣብ ቶይለት ኣብ ምሕፀቢ ኣካላትን ሞባይላት ሒዞም መንዳእቱ ከዓ ምስኡ ዝተኣሳሰር ምውዳቕን ምስባርን ናብቲ ሽንቲ ቤት ምእታውን ይጋጥሞ ማለት እዩ። ስለዚ እዚ ኩሉ ዶምፆ እንታይ እዩ እንተዳ ኢልና እቲ ከም ሲንድሮም ዝዓብደሎ ፊር ኦፍ ሚሲንግ አውት ማለት እዩ። ኣብዚኣ እውን ምስታ ቀዲምና ክንብላ ፀናሕና ትኸይድ ሓንቲ ዕላል ኣላ። ምናልባት እዚ ኣብ ዓበይቲ ወላ ሓንቲ ክትቋፀሮ ትኽእል ነብስኻ ትከላኸል ትኽእል ነብስኻ ከተማእዝን ትኽእል ስለ ዝኾንካ ከም ዓበይቲ ደሰክፍ ኣይኮነን። እቲ ኣዝዩ ደሰክፍ ኣብ ህፃናት ደቅና ድረአ ደሎ ኩነታት ክኸውን ይኽእል እዩ። እዚ ኩነታት እዚ ሞባይል ሒዞም ናብ ሽንቲ ቤት ምእታው እሞ ነዊሕ ግዜ ምውሳድ ብዙሕ ግዜ ድረአ ኩነታት ኮይኑ ንሪኦ። ኣብ ሓደ ገዛ ዘጋጠመ እውን ሓደ ከም ዕላል ኣላትና ኣሕዋቱ ዓበይቲ ኣሕዋቱ ነቲ ቆልዓ ናብ ብዙሕ ግዜ ናብ ሽንቲ ቤት ኣብ ዳኣትውሉ ግዜ ሞባይል ሒዞም ክኣት ስለ ዝርኢ ትንእስ ዝበለ ሓዎም ነቲ ዓበ ሓዉ ክስቱ ሓወይ ሞባይል ካ ባሃበኒ ኢልዎ እንታይ ደሊኻያ ምስ በሎ ክሸነላ ኢልዎ። ሕጂ ክሸነላ ማለት እንታይ ማለት እዩ? ንዓ ሒዘስ ኣብ ሽንቲ ቤት ኮፍ ክብል እሞ ከምቲስኹም ትገብሮ ክገብር ማለት እዩ። ስለዚ ክሳብ ክንደይ እቲ እዚ ንዛረበሉ ዘለና እዚ ፊር ኦፍ ሚሲንግ ኣውት ክኸውን ይኽእል ምስኡ ምስ ሞባይልካ ዘለካ ቅርበት ክኸውን ይኽእል ክሳብ ክንደይ ንጊዜናን ንኩነታትናን እንዳተቐፀፆ ይኸይድ ከም ዘሎ በቲ ሓደ ወገን እቲ ኣቓልቦና ዝሰልብ ካብቲ ክንበፅሖ ዝግባአና ዋላ ንፀሓዮ ዋላ ንስራሓዮ ግን ብክንዲ ምንታይ ብኣቓልቦ ምጉዳል ክኸውን ይኽእል በቲ ግዜ ክኸውን ይኽእል የኺደና ወይ የባላሹ ነገራት ከም ዘሎ ንምርዳእ ዝቐረበ እዩ ማለት እዩ። ናፍታ ሓምሸይቲ ንከይድ ኢና። ሓምሻይ እምበኣር እነዚ ክግለፅ ዝፀንሐ ኣቓልቦ ንምስላብ ኣብ ስራሕ ክኸውን ይኽእል ኣብ ስድራ ቤት ክኸውን ይኽእል ነዚኦም ዘወግዱ ኸ እንታይ ኣለውና ዝብል እዩ። እዚኦም ምናልባት ኣብ ገዛ እንተዳ ኣለና ሙሉእ መዓልቲ ስራሕ ውዒልና ድሕሪ ሰዓት 9 ገዛ ብናኣትወሉ ብዙሓት ናይ ስድራ ቤታት ናቶም ሕግታት ኣለዎም። ንኣብነት ኣብ ግዜ ድራር ኣብ ግዜ ምሳሕ ኩላትና ሞባይልና ኣብዚ ነቐምጣ ኢሎም ስድራ ቤታዊ ኩነታት ዘካይዱ ኣዝዮም ብዙሓት ስድራ ቤታት ኣለው። ከኣትዉ ከለዉ ብፍላይ መደቀሲኦም ከኣትዉ ከለዉ ቆልዑት መደቀሲኻ ሞባይል ሒዝካዮ ዘይምእታው ካልእ ዝግበር ክነኣድ ዝግብኦ ነገር እዩ። እዚ ማለት እንታይ ማለት እዩ? ነቲ ዲስትራክሽን ወይ ነቲ ኣቓልቦ ዝሰልብ ነገራት ወይ ድቃስካ ውን ክኾን ይኽእል ብዙሕ ኢና ክንገልፅ ዝግባአና ብዚ ሕፅረ የደብሎ ዘለኹ ነዚታት ዝገብር ኩሉ ሞባይል እቲ ኣቓልቦ ምውሳድ ጥራይ ዘይኮነ ሰዓታት ድቃስ እውን ተውሕደልካ ምዝ ተራይ ሕጂ ኣብዚ ዓበየ ክግበር ዘለዎ ናይ ድቃስ ግዜ እንተደኣ ኮይኑ ሞባይልካ ኣብ ካልእ ምግባር፣ ናይ ስራሕ ግዜ እንተደኣ ኮይኑ ሞባይልካ ኣብ ካልእ ክፍሊ ወይ ኣብ ካልእ ቦታ ምግባር ምዕፃው ጥራይ ደይኮነ ማለት እዩ። እዚ ክንገብር እንተደይክኢልና ግን ንሎም ማዓንቲ ክልተ ኣማራፅታት ክህልወና እየን። እቲ ቀዳማይ እቲ ዲኤንዲ ዝበሃል ዱኖት ዲስተርብ ዝብል ኣማራፂ እዩ። ዱኖት ዲስተርብ መብዛሕትኡ ግዜ ኣብ ሳምሰን ሞባይላት ዘሎ ክኸውን ከሎ ገለ ሞባይላት ዱኖት ዲስተርብ ኣማራፂ ዘይብለን ክህልዋ ክእላ እየን። ኣብኡ ከዓ ሓደ ኣፕሊኬሽን ኣሎ። እዚ ኣፕሊኬሽን እዚ ከዓ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን እዩ። ስለዚ እቶም ሞባይልና ድኖት ዲስተርብ ዘለዋ ብኸመይ ንጥቀመላ ንሎም ማዓንቲ ካብ ሰዓት 10 ክሳብ ሰዓት 6 ንግሆ ደወላይ ተቐበሊ ምናልባት ኣገደስቲ ክኾኑ ዝኽእሉ ናይ ክስቶ ግን ተቐበሊ ዝብል ኣማራፂ ዘለዎ ክኾን ከሎ እቲ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን ከዓ እዚ ኣፕሊኬሽን እዚ እውን ከርአኩም እየ ነተን ዲኤንዲ ዘይብለን ወይ ኣብ ዝኾነ ኣንድሮይድ ሞባይል ኣትዮ ክሰርሕ ዝኽእል ክህልወና ዘለዎ እዚ እውን ፍልይ ዝበለ ኣማራፂ እዩ። ነዚአን እውን ኣሕፅር ኣቢለ ኣብዘን ተሪፈናና ደለዋ ግዜ ክገልፀነ ሰናይ ምክትታል። እታ ቀዳመይቲ ንሪኣ እምበኣር

እቲ ኣብ ሳምሰንግ ሞባይል ባዕሉ ዘሎ እዚ ዲኤንዲ ዝበሃል ወይ ዱኖት ዲስተርብ ድብል ኣብዚ ኣትርእዩ ኣለኹም። ኣብ ሴቲ ናእቲኻ ብታሕቲ ስዋይፕ ምስ ገበርካ ንታሕቲ ክትረኽባ ትኽእል እያ ወይ ከዓ ኣብ ሴቲን ጠዊዕካ ኣብ ሴቲን መፂና እንተ ደኣ ኣብዚ ክንፅሕፍ ንኽእል ኢና ዱኖት ዲስተርብ ንድሕር ኢልና እንተ ደኣ ፅሒፍና ከምዚ ኣትርእዋ ደለኹም ክትመፅ እያ። ዱኖት ዲስተርብ ሕጂ ብዙሕ ኣማራፅታት እዩ ዘለዋ። ኣብዛ ናተይ ከም ትርእዋ ደለኹም ኦፍ እያ ደላ። እንተ ደኣ ኦን ጌይረያ ዝኾነ ይኹን ናባይ ዝድወል ዕፁብ ክኸውን እዩ ማለት እዩ። ኣብዚ እንተዳ ርእናይ ሕጂ ዱኖት ዲስተርብ ትብል ኣብዚ ተወሊዓ ኣላ ማለት እዩ። እዚኣ ተወሊዓ ስለ ዘላ ደወል ኣይመፀንን እዩ፣ ቴክስት ግን ኩሉ ክመፅ እዩ። ድሓር መን ከም ዝደወለ ግን ብሚስኮል ደረጃ ንዓይ የርእየኒ እዩ፣ ነቲ ደዋላይ ኣይርእዮን እዩ፣ ቢዚ እዩ ድብሎ። ንዓይ ግን መን ደው ኢሉ ከም ዝነበረ የርእየኒ እዩ። እንተደልየ ከዓ እቲ ቴክስት እንተመፂእና ከዓ ከንብቦ ክእል እየ ማለት እዩ። ስለዚ ኣብዚ ግን እቲ ኣማራፅታት ደለና እንታይ እዩ? ዱኖት ዲስተርብ ምስ ወላዕናይ ሕጂ እዚኣ ከምዚኣ ትሪእዋ ደለኹም ስሊፒን ኢለያ ደለኹም። እንተደኣ እዚኣ ወሊዐያ ኤቭሪደይ መዓልታዊ ካብ ሰዓት 10 ናይ ምሸት ክሳብ ሰዓት 7 ናይ ንጎ ቴሌፎን ኣይድወለን እዩ ማለት እዩ። ወይ ከዓ ኣነ ክቕበል ፈቓደኛ ኣይኮንኩን ክብል ክእል እየ፣ ወይ ከዓ ኣብዚ ኣቲኻ ሰት ክትገብሮ ትኽእል ኢኻ። መዓስ መዓስ ሶኒ ሶሉስ ኣብዚ ሕጂ ሰሙን ሙሉእ እዩ ዘለኹም ትሪእዎ ደለኹም ከቢብሎ ካብ ሶኒ ክሳብ ዓርቢ ክትገብሮ ትኽእል ኢኻ፣ ቀዳም ሰንበትን ሰሙን ሙሉእ ክትገብሮ ትኽእል ኢኻ ወዘተ። እዚ ከዓ እንታይ ኢኻ ትደሊ ስሊፒን ኢለየ ኣለኹ። ስሊፒን ታይም ወይ ናይ ግዜ ድቃስ ስለ ዝኾነ ወር ናይ ስራሕ ሰዓታት እውን ከምኡ ክትገብር ትኽእል ኢኻ ማለት እዩ። ስለዚ ኣብዚ ላዕሊ ኤቭሪደይ ድብል ደሎ መዓልትታት፣ ኣብዛ ሰት ታይም ድብል ደሎ ከዓ ሰዓታት ማለት እዩ። ካብ ሰዓት ክንደይ ክሳብ ሰዓት ክንደይ ዝብል ክንገብር ንኽእል ኢና። ብድሕሪ ሴቭ ኢልና ከነእትዋ ንኽእል ኢና ማለት እዩ። ብድሕሪ እዩ እዚኣ ምስ መፃና ስሊፒን ኣድ እስኬጁል ኢልና መሊስና ካልእ እስኬጁል እውን ከነእቱ ንኽእል ኢና። ከምዚ ድረኣኹማ ካብ 10 ክሳብ 7 ፀኒሓ ካልኣይ ከዓ ድላየ ክህብ ክእል እየ። ምናልባት ግን ንገለ ሰባት ንኣብነት ኣነ ሕጂ ካብ ሰዓት 10 ክሳብ ሰዓት 7 ቴሌፎን ኣይቅበልኒ የለ ናይ ዕረፍቲ ሰዓት ኢለ ንድሕር ገይረ ኣለኹ ኮይነ ግን ንመን ክትቅበል ትደሊ ድብል ከዓ ኮል ሴንድ መሰጅስ ትብላላ ናብዚያ ኣድ ኮንታክት ትብላላ። ኣነ ሕጂ ናይ ዝኾነ ሰብ ኣይቅበልኒ የ ክትብል ትኽእል ኢኻ። ናይ እገለ ግን ክቕበል እየ፣ ናይ ስራሕ ክኸውን ክእል ናይ ዝኾነ ክትቅበሎ ትደሊ ሰብ ሓደ ደይኮነ ብዙሓት ሰባት ኣብዚ ክተእቱ ትኽእል ኢኻ። ስለዚ ካልእ ዝኾነ ዝድውለልካ ሰብ ኣይመፀካን ይደወል፣ ናቶም ግን ናይቲ ዝደለኻዮ ሰብ ግን ክድውል ክእል ማለት እዩ። መሊስካ ኣብዚ ኦልሶ ኢልካ ሕጂ ኣብዚ ኩሎም ዲኻ ኮንታክት ዘለዉ ኩሉ ሰብ ድዩ ዋላ ኮንታክት ዘሎ ጥራይ ድዩ ኣብ ፌቨሬት ዘሎ ድዩ ወዘተ ኢልካ ክትመልእ ትኽእል ኢኻ። ካልእ ኣብዚኣ ፍልይ ዝበለት ኣብዚኣ ሪፒት ኮለርስ ትብል ደላ ከዓ ንኣብነት ሓደ ሰብ ኣብ ውሽጢ 15 ደቂቕ ክልተ ግዜ ወይ ሰለስተ ግዜ እንድሕር ደው ኢሉ ግን ተቐበል እዮ ኢልካ ኦን እዚኣ ክትገብራ ትኽእል ኢኻ። እዚኣ ኦን እንተ ጌርካ ኣብ ውሽጢ 15 ደቂቕ እንተ ደኣ ደጋጊሙ ደው ኢሉ ተቐበል እዮ ማለት እያ። እንተዘይኮነ ከዓ ኦፍ ክትገብራ ትኽእል ኢኻ። እዛ ሜሴጅስ ትብል ደላ ግን ኦል ተጌርናያ ናይ ፅላእኒ ምክንያቱ ቴክስት ሜሴጅ ወይ ናይ ፅሑፍ መልእኽቲ ካብ መን ካብ ኩሎም ካብቶም ኮንታክት መዝጊበዮም ደለኹ ኣስማት ወዘተ ኢልካ ክትገብር ትኽእል ማለት እዩ። ስለዚ ሓንቲ ኣማራፂ እዚኣ ክትከውን ከላ። እታ ካልአይቲ ምናልባት ከምቲ ኣቐዲመ መእተው ዝበልክዎ ገለ ሞባይላት እንተደኣ ዘይብለን ኮይኑ ኸ እዚ ዲኤንዲ ኣማራፂ እንተዘይብለን ወይ ኣብ ሬድሚ ክኸውን ይኽእል ኣብ ካልእ ኣብ ካልእ እንተዘይብለን ከ እንትብል ሕቶ ከዓ እዚኣ ኪፕ ሚ ኣውት ትብል ኣፕሊኬሽን ኣላትና ማለት እዩ። እዚ ኣፕሊኬሽን እዚኣ ዝኾነ ግዜ ካባይ እውን ክትወስድዋ ትኽእሉ ኢኹም፣ ካብ ዝኾነ ሰብ እውን ክትወስድዋ ትኽእሉ ኢኹም። ስለዚ እዚኣ እውን ማዓስ ንኣብነት ኩክሎክ ትብላላ ብዛ ላዕሉ ወይ ንድሕር ሪኢኹማ ኩክሎክ ኣነ ሕጂ ኣብዚ ንሰዓት እያ ማለት ንሰዓትን ፈረቓን ገይረ ኣለኹ። ንሰዓትን ፈረቓን ሎክ ግበር እያ ከምቲ ኣቐዲምና ክንብሎ ፀናሕና ማለት እዩ። እቲ ታይም ብሎክ ዝበልናዮ ንሰዓትን ፈረቓን ኣብዚ ትሪኦ ኣለኹም ዩር ዲቫይስ ዊል ቢ ሎክድ ፎር 1 ኣወር ኤንድ 30 ሚኒትስ ትብለኒላ። ዩር ዲቫይስ ዊል ቢ ሎክድ ቲል 9:48 ፒኤም ሕጂ ብናይ ሰዓት ኣቋፅራ 8:20 እዩ ዘሎ። ስለዚ ክሳብ 9:48 ወይ 10 ጎደልና 10 ሎክ ክትከውን እያ። ኣብዚኣ ዋላ ኣይድወለካን እዩ ዋላ ፓስወርድ እንድሕር እዚኣ እንድሕር ሎክ ጌይረያ

ፓስወርድ እንድሕር ጌርካ ክትከፍታ እንተደሊኻ ናይ ተትክደልካነ ክትምለስ እንተ ደኣ ኾንካ ሪስታርት ክትገብር ኣለካ። ንኣብነት ሰዓትን ፈረቓን ኢለይ ኣለኹ ካብ ውሽጢ ሰዓትን ፈረቓን እንተ ደኣ ድሓን ወይ ክድውል ደልየ ወይ እንተ ደኣ ተጣዒሰ ክመልሳ ደልየ ሞባይለይ ሪስታርት ብምግባር ጥራየ ድመልሳ ማለት እዩ። ሪስታርት ተጌርካያ ክትገድፎ ትኽእል እያ። ስለዚ ኣብዚ ናይ 25 ደቂቕ ትከውን ትኽእል ናይ 20 ደቂቕ ናይ ሰዓት ድልላይካ ማለት እዩ። ወላ ናይ 4 ሰዓትን ፈረቓን ክትገብሮ ትኽእል ከምዚ እንዳገበርካ ክሰርሓልካ ይኽእል እዩ ማለት እዩ። እዚ ሕጂ ኢንስታንት እዩ ማለት ሕጂ ኣጥፍእለይ ክትብል እንተ ደኣ ኮንካ እንተደይኮነ ግን ስኬጁል ከዓ ክትብላ ትኽእል እያ። ከምቲ ቀዲምና ዝረኣናዮ ስኬጁል ምሸት ምሸት ካብ ሰዓት 10 ክሳብ ሰዓት 5 ክትብል ትኽእል፣ ቀትሪ ካብ ፋዱስ ክሳብ ሰዓት 2 ክትብል ትኽእል ወዘተ። ኣዲ ስኬጁል ኢልካ ከዓ ከምቲ ቀዲምና ዝረኣናያ መዓስ ትጅምር፣ መዓስ ከትውድእ፣ መዓስ ከትደጋግማ፣ ሶኒ ሶኒ ዲኻ፣ ካብ ሶኒ ክሳብ ሰንበት ዲኻ ወዘተ ኢልካ ከዓ ሰይቭ ክትብላ ትኽእል ማለት እዩ። ስለዚ እዚን ካልእ ኣማራፂታት እውን ኣለዎ። እዚ ዩሴጅ ታይም ገለ ዝብል ደሎ ምስኡ ዝኸይድ ዝበዝሐ ባተሪኻ ድወስተልካ ዝበዝሐ ዝተጠቀምካሎ መንዮም ወዘተ ኣብዚ ዩሴጅ ታይም ክትርኢ ትኽእል ወዘተ። ተቐንዲ ንሕጂ ተገድሰና ምዛ ትምህርትና ትኸይድ ግን ክልተ ነገራት ርኢና ኣለና ማለት እዩ። ኣብዚ ሕጂ ዝኾነ ይኹን ብዘይ ምርባሽ ስራሕካ ክትሰርሕ ወይ ታይም ብሎክ ጌርካ ክትሰርሕ ዘኽእሉ ክልተ ኣማራፂታት ንሎሚ ዘዳለኾም እዮም ነይሮም ማለት እዩ። ታንክ ዩ። ባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ፣ እዚ ንሎም ማዓንቲ ቀሪቡ ዝነበረ መደብ ከምዚ ክትከታተሎ ፀናሕኩም። ኣብ 5 ክፋላት ወይ ኣብ 5 ፍሉያት ኣርእስታት ዝመፀ እዩ። ኩለና ገሌና ኣብ ደወልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ተቐበልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ቤት ፅሕፈት ኣብ ንኾነሉ ግዜ፣ ገሌና ምስተፈላለዩ ዝኽግለፅ ፀንሐ ከዓ ኣብ ገለ ነብስና ረኺብናዮ ከም ንኸውን እርግፀኛ እዩ። ከም ኣርእስቲ ኣዝዩ ሰፊሕ ኣርእስቲ ምስ ምዃኑ ብፍላይ ደቅና ኩሉ ግዜ ክንጉስጉሰሉን ክንምህረሉን ከይተፈለጦም ናፍቲ ፎሞ ዝበሃል ሲንድሮም ይኣት ምስ ምህላዎም ወይ ብብዝሒ ህዝቢ ዓለም ይኣት ምስ ምህላው ንሕና ከዓ ደቅናን ንኣሽቱ ወለዶናን ክንምህር እቲ ኣገባብ ከነማእዝኑን ግቡእና ምስ ምዃኑ እዚ ኣርእስቲ እዚ ብሕብረተሰብ ደረጃ ክንማኸረሉን ክንዛተየሉን ዝግባእ ኮይኑ ስማዓኒ። ምናልባት ኣብዚ ኣርእስቲ ዝህልወኩም ርእይቶ በዚ ናይ ወትሮ ኣድራሻና ብሓፂር ናይ ፅሑፍ መልእኽቲ ምስ ትሰዱልና ድማ ዘጋጥም ክኸውን ንኽእል ኣብዚ ዘይጠቐስናዮ ክኸውን ንኽእል ንኩሉ ኣኻኺብና ነዚ መደብ እዚ ካልኣይ ክፋል ክንገብረሉ ንኽእል ኢና። እዚ ግን ምስቲ ንስኹም ትሰድዎ ኣርእስታት ተራእዩ ንስኹም ውን ናትኩም ርእይቶታት ተወሲኽዎ ከም ካልኣይ ብስፍሕ ድበለ ክቐርብ ዝግብኦ እዩ። እንተደይኮነ ግን ኣብዚ ናይ ሎም ማዓንቲ ተጠቂሶም ዘለዉ ኩሎም እንተዳ ርኢናዮም በብሓደ ናብዚ ነብስና ኣውእቲና ክንጥቀመሎምን እቲ ወፂኡ ዘሎ መፅናዕታዊ ነገር ምናልባት ኣብ ኣካል ኣብ ነብስናን ኣብ ስድራ ቤትናን ኣብ ሃገርናን ከይመፀ ክንከላኸሎን ግቡእ ምስ ምዃኑ ንሎም ማዓንቲ ዝተዳለወ መደብ ኣገዳሲ ተዘናጊዕኹምሉን ተማሂርኩምሉን ከም ትኾኑ ተስፋ ገብር። ስለዚ እምበኣር ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተሎ ፀናሕኩም እዩ። ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ስለምክታልኩም ደጊመ የመስግን። ሰናይ ቀን።

0: ሃገርና ኤርትራ ብባህርያዊ ጸጋታት ሃብታም እያ። ብፍላይ ከዓ ኣብ ህይወታዊ ብዙሕነት ማለት ብኣትክልትን እንስሳታትን። እዚ ዝኾነሉ ምኽንያት ሃገርና ብዘለዋ ጂኦግራፋዊ ኣቀማምጣን ዘለዋ ቅርፂ መሬትን እዩ። እዚ ቅርፂ መሬት ብሓፈሻ ኣብ ሰለስተ ክኽፈል ከሎ ቆላ፣ ከበሳ፣ ሓውስ ከበሳን ቆላን ተባሂሎም ድማ ይጥቀሱ። ካብዚ ዕሙቕ ኢልና ምስ ንሪኦ ድማ ናብ 6 ክምቀል ይኽእል። ሓደ ማእከላይ ከበሳ ማለት ከበሳ ሰሜናዊ ሓውስ ከበሳን ደቡባዊ ሓውስ ከበሳን፣ 2 ደቡባዊ ምዕራብ ቆላ፣ 3 ሰሜናዊ ምዕራብ ቆላ፣ 4 ምዕራባዊ ኣጻድፍ፣ 5 ምብራቃዊ ኣጻድፍ ማለት ሓምላይ ቅናት ሓዊስካ፣ 6 ምብራቃዊ ቆላ ማለት ገማግም ባሕሪ ሓዊስካ። እዞም ኣቐዲሞም ክጥቀሱ ዝጸንሑ ብስነ ማሕድሮም ኣብ 2 ከፊልና ክንሪኦም ንኽእል። ኣብ ዘቤትን ዘገዳምን ወይ ከዓ መሮርን ተባሂሎም ክጥቀሱ ይኽእሉ።
1: እቶም ናይ ዘቤት ንብሎም ዘለና መብዛሕትኦም ካብ ደገ ኣቐዲሞም ዝኣተውን ድሕሮም እውን ዝኣትዉ ዘለዉ ኣገደስቲ ዝኾኑ ክኾኑ ይኽእል እዮም። ካብኦም ብዘይንእስ እውን እቶም ናይ መሮር ደለዉና ብዙሓት ኣለዉና።
0: ኣትክልቲ ዘቤትን መሮርን ክህልውና ከለዉ ንሎሚ ብዛዕባ ዝብላዕ ፍረ ዘለዎም እሞ ኣብ ግዜ ክረምቲ ፍሪኦም ዝበጽሕ ወይ ዝበስል ናይ መሮር ኣትክልቲና ብዝያዳ ክንደስስ። ብመጀመርያ ናይ ፍረ ኣትክልቲ ዘቤት ዝኾኑ እሞ ሰባት ብጻዕሮም ተኸናኺኖም ዘፍርይዎም ምስ እንጠቅስ፣
1: እዚ ምናልባት ኩልና ጥዕምናያ ንዲና ዓመት ምሉእ ከየቋረፅና ኣራንሺ ንበልዕ ኣለና፣ ባናና ውን ንበልዕ ኣለና። ካልእ እውን ኣብዚ ቀረባ ግዜ ዝተኣታትዎ ነይሩ እዩ፣ ግን ብሰፊሑ ጠመተ ተዋሂቦ ዘሎ ከም በዓል ኣቨካዶ ኣሎ፣ ዘይትቡ ውን ኣለና፣ ፓፓያ እውን ኣለና። እዚኦም ከም በዓል ፓፓያ ዝኣመሰሉ እውን ዓመት ምሉእ ዳርጋ ዘየቋርፁ፣ ባናና ውን ከም ዝበልኩ ኣራንሺ እውን ዓመት ምሉእ ዘየቋርፁ ፍረታት ትዕድልቲ ዝኾነት ሃገር እያ ማለት እዩ። እዚኦም ናይ ዘቤት ዝኾኑ ማለት ብእንግሊሽ ክንሪኦ ከለና ዶሜስቲኬት ዝኾኑ ዘቤት ተገብሩ ኣብ ሕርሻዊ ዝተተኣታተዉ እዮም ማለት እዩ። እቲኦም ናይ መሮር ንብሎም ዘለና ግን እንታይ ይድፈልዮም? ዝኾነ ወዲ ሰብ ምትእታው ዘይገብረሎም፣ ዝኾነ ንጥፈታት ዘየካይደሎም፣ ብባህሪ ብናታቶም ድማ እናዕበዩ ፍረድ ድህቡና ዝልግሱልና ዓይነት ኣትክልቲ እዮም ማለት እዩ።
0: ናይ ከበሳ ፍረታት ብሰንኪ ዝሑል ሙቐት ደንጊ ይበስል፣ ንነዊሕ ግዜ ድማ ይጸንሕ። ኣብነት በለስ፣ ወይኒ፣ ፈኪ። ናይ ቆላታት ፍረታት ብሰንኪ ምውሳኽ ሙቐት ቀልጢፉ ወይ ኣቐዲሙ ዝበስል ኮይኑ ኣብነት ማንጎስ፣ ዘይቱን ዝፈርየሉ ኣዋርሕ ኣብ መወዳእታ መያዝያ ወይ ከዓ ሓምለ። ናይ ገማግም ባሕሪ ፍረታት ክሳዕ መስከረም ጥቅምቲ ብምዝርጋሕ ክረምቲ ምስ ቀውዒ ይራኽብ። ኣብነት ኣቨካዶ፣ ተምሪ።
1: ተምሪ ኣብ ኤርትራ ውሱን እዩ፣ ድሩት እዩ፣ ፀኒሑ ክኸውን ይኽእል እዩ። እዚ ተምሪ እዚ ሕጂ እንዳተተኽለ ብሰፊሑ ዝኸይደሎ እዩ ማለት እዩ። እዚ ብምሉኡ ናብ በዓል ገማግም ባሕሪ ዘሎ ሰሜናዊ ሕጂ እውን ናብ ደቡብ ገጹ

0: ብብዝሒ ንተኽለሉ ዘለና ኢና። እዚ ቦታ እዚ ስኢልና ከይተጠቀምናሉ ዝፀንሐና ግን ዕቁር ሃብቲ ዘለዎ ናብ ረብሓና ክንቀይረሉ ዝከኣል ዝነበረ ቦታ ከይተጠቀምናሉ ፀኒሕና ኢና። ሕጂ ግን መንግስቲ ዕቱብ ኣድህቦ ሂቡ ዝሰርሓሉ ዘሎ እዩ። ብብዝሒ እናፍረና ካብ ደገ እንዳእተናን ነቲ ካብኡ ዝርከብ ድማ እናባዛሕናን ንቕፅለሉ ዘለና ሰዓት እዩ ማለት እዩ። ስለዚ ኣብ ምፍራይ በፂሑስ ኣብ ዕዳጋ ናይ ክስትያት ክረአየሉ ዝጀሚሩ ስለ ዘሎ ኣገዳሲ ዝኾነ እዩ። ብትሕሶ ድማ ሃብታም እዩ ማለት እዩ። ምናልባት ኣብ ዝሓለፈ ግዜ እውን ኣብ መደብ ናይ ክስትያት ቀሪቡ ዝነበረ ፍርኡ እውን ንባዕሉ ቀሊኻ ጥሒንካ ከም ቡን እውን ክትጥቀመሉ ናብ ዝኽእል ወይ ካልእ መዓላ ናብ መስተ ክትጥቀመሉ ትኽእል ዝተበፂሕዎ ዘሎ እዩ ማለት እዩ። ስለዚ ብትሕዝቶ ሃብታም ዝኾነ እዩ።
1: ቀፂልና እንሪኦም ድማ ኣብ ሃገርና ዝዓበዩ ግን ከዓ ብዘይ ክንክን ደቂ ሰባት ኣብ ግዜ ክራማት ዝፈርዩ ተፈጥሮ ዝለገሰልና ናይ ፍረ ኣትክልቲ መሮር ዝኾኑ ከም በለስ፣ ምልዖ፣ ሳግላ፣ ዳዕሮ፣ ዓካት፣ ጋርሳይ፣ መቒዕ ዝኣመሰሉ እዮም።
0: እዚኦም ንጠቕሶም ምናልባት ምስ ውሱን ወቅቲ ክኸውን እንተኮይኑ ክንፈላለ ንኽእል ኢና። ገሊኦም ኣብ ሓጋይ ዝፈርዩ ኣለዉ። ድሕሪ ክራማት ምስ ወፀ ኣብ ሓጋይ ደሎ ግዜ ዝፈርዩ ኣለዉ። ኣብቲ ናይ ፅድያ ዝኾነሉ ግዜ እውን ዝፈርዩ ኣለዉ። ድሕሪኡ እውን ኣብ ክረምቲ ድማ ዝፈርዩ ኣለዉ፣ ፍሪኦም ዝህቡና ማለት እዩ። ስለዚ እቶም ዝተፈላለዩ ዘለዉና ዓይነት ግን ድሕሪ ክንጠቅስ ኮይና ጋባ፣ ዓበርካኻ ድበሃል እውን ኣሎ። ምናልባት ዓበርካኻ ሕጂ ብዙሕ ሰብ ኣይፈልጦን እዩ፣ ንሕና እውን ብዙሕ ደይ ንፈልጦ። ኣብ ሃዲ ግን ካብቶም ብሉፃት ኢሎም ዝፅውዕዎ ብግቡእ ክበስል ስለ ዘደናግር ጥራሕ ክኸውን ይኽእል እዩ። ኣብቲ ኣመጋግብኡ እንታይ እዩ ጓሪ ክመስል ከሎ ቀይሕ ክመስል ከሎ መቐረት እውን ብዙሕ ደይ ይብሉ ክፀንሕ ይኽእል እዩ። ናብ ምፅላም ገፁ ክኸይድ ከሎ ግን ኣዝዩ ሃዋሃዋ ዝመልሰልካ እዩ ተባሂሉ ካብ ዝጥቀሱ ሓደ ካብኣቶም እዩ ማለት እዩ። ካልኦት እውን ኣለዉና ማለት እዩ፣ ከም በዓል ኣውሒ። እዚ ምናልባት ብብዙሕ ዘይብላዕ ክኸውን ይኽእል ግን ሓደ ቪታሚን ዘለዎ ካብቶም ኣገደስቲ ኣትክልቲ ናይ ሃገርና ኣግራብ ናይ ሃገርና እዩ ማለት እዩ። ካልኦት እውን ኣለዉና፣ ዓየ፣ ምልዖ፣ ኩመል፣ ሳግላ፣ ዳዕሮ፣ ብዙሓት እዮም። ከምዚ ኢልና ክንጠቕሶም ከለና ምልዖ ኣብዚ ሕጂ ክራማት ግዜ ዝፈረ እዩ። ኣቐድም ኣቢሉ ክጅምር ይኽእል እዩ። ኣብ በዓል ጉንበት ዘሎ ግዜ ጀሚሩ ግን ኣብዚ ውሽጢ ክራማት ናይ መጀመርታ ዘሎ እውን ዝፈሪ እዩ። ንሰብ ከማን ምልዖ ትብሎ ካብ ፅባቂኡ ካብ ህርፋን ናብኡ ዘለዎ እዩ ማለት እዩ። ብግቡእ እንድሕር በሲሉ ምቁር ጥዑምን እዩ። ምናልባት ብስእሊ ክርአ ከሎ እንተዝርዮ ወይ ድማ ብኣካል ክትሪዮ ከለካ ሓቆም እዮም ባ እዚ ሲ ጓሪ ድመስል ምልኩዕ ፅቡቅ እዩ ኢልካ ክትዛረበሉ ዘኽእለካ እዩ ማለት እዩ።
1: በለስ ኣብ ወርሓት ሰነ ሓምለ ናሃሰ እቲ ቀንዲ ዝፈርየሉ ግዜ እዩ። በለስ ዝፈርየሉ ወቅቲ ኣብ ሃገርና ናይ ክረምቲ ምልክታዊ ማለት ሲምቦሊክ ኣብ ዝኸውን መዋእል ኣቕፂሩሎም ኣብ ኩሉ ከባቢታት ከበሳ ዝሽየጥ እቲ ቀንዲ ምስላዊ ናይ ክረምቲ ፍሩታ ድማ ክኸውን በቂዕ ይርከብ። ብተለምዶ ናይ ጭንጫ በለስን ኣብ ጎልጎል ዝፈርን ተባሂሉ ድማ ይፅዋዕ።
0: ነዊሕ ዓመት ኣትዩ ኣባና መበቆላዊ ቀጥታ ኣይኮነን ዝተለማመደ ስለ ዝኾነ ግን ምስቶም መበቆላውያን ይዳርጋ ንቆፅሮ ንሕና። ምክንያቱ ነዊሕ ዓመታት ምስ መግዛእቲ ዝተኣታተወ እዩ። ኣብቲ ዓይነት እንድሕር ርኢና ኮይና ዝኩኒ ዝመስል ዝኩኒ በለስ ኢልና ንፅውዖ ኣሎ። ቢጫ ድመስል ኖርማል ኩሉ ሰብ ዝሪኦን ኣብ ዕዳጋ ዝርከብን ኣሎ። ፃዕዳ በለስ እውን ኢልና ንፅውዖም ኣለውና ማለት እዩ። ንመድሃኒት ድኾኑ ንብዙሕ ነገር መዓላ ዝውዕሉ ካብ ዕምባብኦም ንብዙሕ ጥራሕ ፍሪኦም ዝብላዕ ጥራሕ ይኮነ ታብታ ፍረ ዘላ ዕምባባ ውን ንባዕላ ረብሓ ዘለዎም እዮም ማለት እዩ። ኣብቲ ሕብረተሰብ እውን እንድሕር ርኢናዮ መብዛሕትኦም ካብ ደገ ዝነብሩ ዜጋታትና ናይ ዲያስፖራ ኢልና ንፅውዖም ናብ ኤርትራ መብዛሕትኦም ምስ ዕረፍቲ ግዜኦም ኣብ ክራማት እዮም ዝኣትዉ። ኣብ ክራማት ክኣት ከለዉ ምስቲ በለስ ብብዝሒ ዝረኣየሉን ብብዝሒ ድማ ቶም ዲያስፖራ ድኣትውሉን ክረአ ከሎ በለስ መፂኦም ይበሃል። ዋላ እውን እኮ ሕጂ ካብቲ ሓደ ሲምቦሊክ ዝኾነ ካልቸር ናህና እንምገቦ እዩ ማለት እዩ። ኩሉ ሰብ ድማ ብህርፋን ዝፅብዮን ዝቕበሎን ተኽሊ ማለት እዩ።
1: ሳግላ ብጥሉሉ ማለት ብሓድሽ ይብላዕ ኣንቂፅካ ወይ ከዓ ኮረንፎ ብምክ

0: ምኽዛን ድሓር መዓልቲ ክብላዕ እውን ይኽእል። ዳርጋ ዓመት ምሉእ ይፈሪ፣ ኣብ ግዜ ክራማት እውን ብብዝሒ ይፈሪ።
1: ሳግላ ንኣብነት እንድሕር ከይድና ሳግላ ካብቶም ምስ በዓል ዳዕሮ ዝምደቡ ምስ በዓል ሽባኻ ዝምደቡ እዩ። ገሊኦም ዝብልዑ ኣለዉ፣ ገሊኦም ዘይብልዑ ክህልዉ ይኽእሉ እዮም። ግን ሓደ ካብኣቶም ሳግላ ካብቶም ዝብልዑ እዮም። ሳግላ ብላዕ ኣይትቕላዕ ይበሃል። ንምንታይ እዩ ከምኡ ዝበሃል እንድሕር ኢናዮ እውን ሓደ ብጣዕሚ መቐረት ስለ ዘለዎ ነቲ መቐረቱ ድማ ካልኦት ተፀባእቲ በላዕቲ እውን ኣብ ውሽጡ ስለ ዝኣትዉ ሓሰኻ ድማ ስለ ዝገብር ከም ጣዕምናቱ፣ ስለዚ ኣብ ውሽጡ ሓሰኻ ክፀንሕ ይኽእል እዩ ተባሂሉ ሳግላ ብላዕ ኣይትቕላዕ ይበሃል እዩ። ስለዚ ካብቶም ምቁራት ደለዉና እዮም። እዚኦም ብሓድሽ ከሎ ክትበልዖም ከለኻ ዝበለፀ ክኾን ይኽእል እዩ። ተዘይኮይኑ እውን ኣንቂፅካ ንተወሰነ እዋን ማለት ነዊሕ ከይከውን ይኽእል እዩ። ኩሉ ኣብ ነዊሕ ግዜ እንዳደኸመን እንዳተበላሸወን ክኸይድ ይኽእል እዩ። ግን ንነዊሕ ግዜ እውን ኣንቂፅካ ክፀንሕ ዝኽእል ኮረንፎ ተባሂሉ ይፅዋዕ ማለት እዩ፣ ብምንቃፅናቱ ማለት እዩ።
0: ዓካት ኣብ ገማግም ሩባታት ጋሽባርካን ካልኦትን ይርከብ። ዓመት ሙሉእ ፍረ ዓካት ይርከብ፣ ግና እቲ ዝበዝሐ ኣብ ውዕያ ዋርሒ እዩ።
1: ዓርኮብ ኮባይ ሓደ ካብቲ ሲምቦሊክ ዝኾነ ናይ ኤርትራ እዩ ማለት እዩ። ብብዝሒ ኣብቶም ሩባታት ናይ ኤርትራ ዘሎ ዓበይቲ ሩባታት ከም በዓል ናይ ጋሽ ባርካ፣ ዓንሰባ፣ ኣብዚኦም ከባቢታት እዚኦም ኣብ ገማግም ናይ ሩባ ኣብ ከባቢኡን ዘሎ ቦታታት ዝፈሪ እዩ ማለት እዩ። ዓካት ብዙሕ ረብሓ ኣለዎ። ኣብ ክረምቲ ክትረኽቦ ትኽእል፣ ሙሉእ ዓመት ሙሉእ ኢኻ ክትረኽቦ ትኽእል። ሕጂ ፍሪኡ ኣገዳሲ ዝኾነ ከም መስተ ክትቆመሉ ትኽእል፣ ክወፀሉ ዝኽእል ኣለዎ ማለት እዩ። ካብታ ፍረ ኢና ንዛርብ ዘለና ሕጂ። ኣብታ ፍረቲኣ እውን ኣብ ውሽጣ ዘሎ ንመልጎም መስርሒ፣ ንካልኦት ቅርፂ መስርሒ ክንጥቀመሎም ንኽእል ድሕርዚ እውን ኣለውና ማለት እዮም። ስለዚ ብዙሕ ረብሓ ኣለዎ። ብዓብዪ እቲ ገረብ እንድሕር ከይድና ተባዕታይን ኣንስታይን ኣሎ። እቲ ተባዕታይ ዝበሃል ተሪር እዩ። ስጋብ ምንፃፍ ናይ መንገዲ ባቡር ክኾን ዝኽእል፣ ኣብ ግዜ ገድልታት ዝነበረለዉ ንድፍዓት ክፃወር ስለ ዝኽእል ተሪር ስለ ዝበሃል ክትጥቀምሉ ዝፀንሑ ኣቦታትናን ኣያታትናን እዩ ማለት እዩ። ካልእ እውን ንብዙሕ መዓላ ናይ ላኻናቱ ዘሎ ናብ ዘንቢል፣ ተንኮቦት፣ ካልኦት ቅርፅታት ክስርሓሉ ዝኽእል ኣብ ኢንዱስትሪ ዓብዪ ረብሓ ዘለዎ ኣትክልቲ ናና እዩ ማለት እዩ። ስለዚ ዕሽሽልካ ክርአ ዘይግቦ ተኽሊ እዩ።
0: ጋርሳይ ኣብ ደሮቅ ቆላ ዝርከብ ቋጥቋጥ ኮይኑ ኣብ ጉንበተ ሰነ ይበስል። መቒዕ ፍርኡ ምጥሖ ወይ ኣጉሉም ተባሂሉ ይጽዋዕ። ጋርሳይን መቒዕን ኣብ ግዜ ደርቂ ህጹጻት ምግቢ ኮይኖም የገልግሉ፣ ከምኡ ድማ ከም መድሃኒት ይጠቕሙ።
1: ጋርሳይ መብዛሕትኡ ኣብ ድሩቕ ዝኾነ ቦታታት እዩ ዝበቁል ማለት እዩ። ሓደ ካብቶም ኣብ መቒዕን ጋርሳይን ኣብ ግዜ ደርቂ ክኾን ከሎ ምግቢ ኮይኑ ሰባት ዝምገብዎም እዩ፣ ወይ ድማ ጥሜት ክኸውን ከሎ ዝምገብዎም ዝረኽብዎም እዮም። ኣብ ደርቂ ጋርሳይ ካብቶም ሓደ ዝፃወሩ ሓደ ዓይነት እዩ ማለት እዩ። ሓደ ፅቡቅ ዝኾነ ፍረ ኣለና ማለት እዩ። እሱ እውን ካልኦት እውን እዚኦም ሕጂ ኣብ ክረምቲ ዝበፅሑ ኢና ንዛረብ ዘለኹ እምበረ ኣድኣድ ሂብና ኣብ ሓጋይ እውን ብዙሓት ከምኡ ኣለውና። በዓል መሶቃ፣ ሓበኔ፣ ካልኦት ዝበሃሉ እውን ኣለውናና። ኣሽቱ ዝኾኑ ዓይነት ፍሪኦም ደቀቕቲ ዝኾኑ

ዓብዪ ኣግራብ እዩ። እዚ ድማ እዚ ምናልባት ኣብ ተወሰነ ድሩት ናይ ሓውሲ ከበሳ ክርከብ ዝኽእል እዩ። ሓውሲ ከበሳ ናብ ቆላን ገፁ ዝርከብ እዩ። ግን ኣብ ሰዓት እዚ እናበረሰ ይኸይድ ኣሎ። ምናልባት ተመሊሰ ድሓር ክሪኦ ክእል ኹን ወይ ድማ ተጠቀስኮውን ፅቡቅ ንድዩ ንጥሪት ኣቁፅልቱ እንዳ ጉንዱን እንዳ ቆረፁ ስለዝህብዎ ዘለዉ ኣብ ምብራስ ገፁ ይኸይድ ኣለዉ ማለት እዩ። ሓደ ካብቲ ፀገምና እምበር ፍሪኡ ኣብ ውሽጡ ዝርከብ ትሕዝቶ ኣብታ ፍረ ዘሎ ከም ፀባ ልዑል ቪታሚን ሲ ዘለዎ ተኽሊ እዩ። ስለዚ ኣገዳሲ ዝኾነ እዩ እውን ሕጂብ ኩሎም ክንሪኦም ከለና እዞም ዓይነት ኣግራብ ናይ ፍረ ኣግራብ ኢልና ንፅውዖም ብቪታሚናት ሃብታም ኣድኾኑ እዮም። ኩሎም ድማ ክንጥቀመሎም ንኽእል ኢና። ንኣብነት ኣበንጎል ኣይጠቀስኩል

0: ካን ክኸውን ይኽእል እዩ። ኣቦም ግን ሓደ ካብቶም ኣብ ሓጋይ ኣብ ካልእ ግዜ ዝበቕሉ ስለ ዝኾኑ ኣብ ክራማት ኣይትረኽቦን ኢኻ። ፍሪኡ ግን ልክዕ ከምዚ ካልኦት ንረኽቦም እዚ ናይ ፉል ድመስል ማለት ክስራሓሉ ዝኽእል ኣብ ውሽጡ ዘለዎ እዩ ትሕዝቶ። ሕጂ ኩሎም ብትሕዝቶ ሃብታማት እዮም። ሓምታ ዝበሃል ኣብ ግዜ ቀደም ኣብ ዝነበረሉ ኣብሲሎም ይበልዕዎ ኣብ ግዜ ጥሜቶም ዝዕንገልሉ ዝነበሩ ተኽሊ ናይ ክስታይ ምዃኑ ፍረ ምዃኑ እፈልጥ እየ። ግን ብኣካል ኣነ ኣጋጣሚ ኣይተጓነፈንን ወይ ድማ ኣይፈለጥክዎን ኣለኹ። ማዕረ ምፆ ተባሂሉ ዝፅዋዕ ዓይነት ተኽሊ ኣሎ። ምናልባት እዚኦም ሰግራብ ኣይኮኑን ኣብ ታሕቲ ባይታ ለመም ኢሎም ዝኸዱ ምስ ንኣሽቱ ኣትክልቲ እዮም ማለት እዩ። ክልተ ዓይነት ዓሌት ድማ ኣለውና ኣብኦም ክንሪኦም ከለና፣ ሓደ ኩሉ ሰብ ዝፈልጦ ቀይሕ እዩ፣ እቲ ሓደ ግን ናብ ፅልም ኢሉ ዝኸይድ ናብ ሓሙኽሽታይ ድሓር ድማ ናብ ፅልም ኢሉ ዝኸይድ ፅልም ኢሉ ክኸይድ ከሎ ድማ ስጋብ ክንዲዚ ዝኣክል ደለዎ እዩ። በቃ ዳርጋ ናብ ወይኒ ዝቀራረብ እዩ። እንዲ ኣነ ኣጋጣሚ ብንእሽተይ ከለኹ እየ ኣብ ገጠር ምስ ከድኩስ ኣብኡ ረኺበ ምስ ጣዓምኮ ስጋብ ሕጂ ኣብ ውሽጠይ ዘሎ ጣዕሚ መቐረትን ከስተማቕሮ ዝኽእል እዩ ማለት እዩ። ብኸምኡ ኸማን እቲ ከባቢ ነዚ ክበልዑ ዝኽእሉ የዕዋፍን ለመምታን እውን ስለ ዝመፅዎ ኣራዊት ኣብ ትሕቲኡ ይርከብ እዩ ተባሂሉ ስጋብ ድፅዋዓሉ ገባብል ገለምታት እዩ ማለት እዩ። ስለዚ ኣለውና ብዙሓት እዮም ማለት እዩ። ከምዚ ዓይነት ትጠቕሶ ዘለካ እውን
1: ኣብ ግዜ ክረምቲ ኣብ ትሕተ ባይታ ዝፈሩ ምስ ንርኢ ኣሽንጦ፣ ሻምገ፣ እኽይታ፣ ኣፍዕሾ ወይ ማያፅግቢ፣ እኹርታ፣ እዚኦም ኣብ ግዜ ክረምቲ ብስሮም ዝፈርዩ ከይጠበስካ ዝብልዑ እዮም። ቃንጥሻ፣ ካብ ቃንጥሻ ኣጉለ ዝበሃል ዓይነት ኣብ ከበሳ ኣብ ግዜ ክረምቲ ኣብ ጉይላ ኣብ ናሓሰ ዝፈሪ ከም መግቢ ተሰሪሑ በሲሉ ወይ ተኸሺኑ ይብላዕ።
0: እዚኦም ኣስማቶም ኣብ ተፈላለየ ዓይነት ኣስማት ክህልዎም ይኽእል እዩ። ኣብ ገሊኡ ኣሽንጦ ርእሲ ቆልዓ ኢሎም ዝፅውዕዎም፣ ግን ኣብ ካልእ ኣኺታ ኢሎም ዝፅውዕዎ፣ ከምኡ እንዳበለ ኣብ ከከባቢ ይፈላለ እዩ። ግን ናምነት ኣሽንጦ ኩሉ ሰብ ዝፈልጦ ኣብ ኩሉ ቦታ ድማ ድዝውተር እዩ። እዚኦም ኣብ ትሕቲ መሬት ልክዕ ከም ናይ ድንሽ ምናልባት ከምኡ ኮይኖም ዝፈርዩ እዮም። ኣብ ሲልካ ድማ ምብላዕ ዘየድልዮም እዮም። እንታይ እዩ ደኣ ኣብ ዕቤቶምን ወይ ድማ ኣብቲ ምትእታታቦምን ቀጻልነት ዘየብሉ ስለምንታይ ኣምከ ናብ ምፍራይ ደይከድና እንድሕሪ ኢልካ እቲ ዝህቦ ፍረ ንኣሽቱ ስለ ዝኾነ ኣብቲ ካልእ ፍረ ስለ ዘድህብ ናብ ዕዳጋ ስለ ዘድህብ ይትሕዝቢ እምበር እዚኦም ብትሕዝቶ ሃብታማት እዮም። ሰባት ድማ ክጥቀምሎም ዝኽእል እዮም። ሰብ ከማን ምትእታው ዘየድልዮ ክንክን ብምግባር ክዕቀቡ ዝግብኦምን ረብሓ ዘለዎምን ዓይነት እዮም ማለት እዩ። ከም በዓል ሽንጦ ንብሎም ዘለና ማለት እዮም። ማያፅግቢ ኢሎም ዝፅውዕዎ ንኣብነት ኣሎ። እንታይ እዩ ማይ ኣብ ውሽጡ ስለ ዝሕዝ እሱ ክትበልዖ ከለኻ ልክዕ በቃ ከምዚ ኣብ በረኻ ፀኒሕኻ ዘርውየካ እዩ ማለት እዩ። እዚ ሕጂ ምስ ገሊኡ ቦታታት ስለ ዝፅዋዕ እምበር ማያፅግቢ ወይ ካልእ ሽም ኢሎም ዝፅውዕዎ ኣስማት ኣለዉ። ሕጂ ብዙሓት እዮም ዘለውና። ገሊኦም ካብቶም ዝጠቕስዎም ብጣዕሚ እዩ ዝገርመካ ስጋብ ክንዲዚ ዝኸውን ናይ ሰራውር ዘለዎ እዩ። እዚ ሰራውሮም እዚ ድማ ክብላዕ ዝኽእል ተባሂሉ ዝፅዋዕ ዝነበረ እዩ። ኣብ ሰዓት እዚ ግን ኣብ ንፅናት እዮም ዘለዉ። እዚኦም ዳርጋ ኣለዉ ኢልካ ተሓትትካዮም የለን እዮም ዝብሉካ። ስለዚስ ዓበይ ዕቱብ ዝኾነ ስራሕ ይፅበየና ከም ዘሎ እዩ ከረዳእና ዝኽእል ማለት እዩ።
1: ዓይነት ሓምሊ ኮይኖም ኣብ መሮር ዝዓብዩ ኣብ ግዜ ክረምቲ ዝፈርዩ በሲሎም ድማ ዝብልዑ ምስ ንርኢ ከም ሓምሊ ጊደበሉ፣ ሓምሊ ኣድጊ፣ ሓምሊ ሽበኒ፣ ሓምሊ ብርናሃዮ ወዘተ ክጥቀሱ ይኽእሉ።
0: ሳላ ጊደበሉ እግሪ ተተኺሉ ብዙሕ ንኩሎም ኣለዎም በብናቶም ማለት እዩ። ምክንያቱ ገድሊ ኤፍር ሓደ ካብቲ ፅምኢ ጥሜት ኩሉ ዝፃወሩሉ ግዜ ዝነበሩሉ ግዜ ኣብ በረኻታት ረኪቦም ድማ ዝጥቀምሎም ዓድታት እውን ክረምቲ እኽለን ትሕዝቶአን ኩሉ እናወዳኣሉ ዝኸዳ ብሓምልቲ በሊዐን ሓዲረን ክረምቲ ዝወፃሉ ግዜ ድማ የለን ኣይኮነን፣ ካብዚ ዝቐልል ክስታይ ኣይኮነን። እዚኦም ኣብ ብዙሕ ድማ ኣብ ዓድና ኣብ ብዙሕ ቦታ እዮም ዝርከቡ። ንሕና ግን ክንጥቀመሎም ስለ ዘይፀንሐና ኢና።

ልምዓት እዚ ሓንቲ ከበስረ ካብ ማለታይ ማለት ሚኒስትሪ ሕርሻ ነዚኦም ኣድህቦ ሂቡ ኣብ ምርምር ኣብ ትሕቲ ውሽጢ ናብ ዘቤት ክኣትዉ ዝኽእሉሉ ሰብ ድማ ክጥቀመሎም ክኽእል ኣብ ምፍራይን ኣብ ምዕቃብን ኣብ ምብዛሕን ይርከብ ኣሎ። ስለዚ ኣብ ዝመፅእ ግዜ ኣብ ውሽጢ እቲ ንምገቦ ኣመጋግባና ተኣታትዮም ብስሩዕ ድማ ቐፃልነት ብዘለዎ መንገዲ ክንምገቦም ክርኢ ተስፋ ይገብር ማለት እዩ።

ቢክ ዝብል ቃል ምስ እንሰምዕ መጀመርታ ኣብ ርእስና ዝመፀኒ ሓሳብ ፍሉጥ እዩ። ብርግፅ ሓደ ካብዞም ትካል ቢክ ዘፍርዮም ሰለስተ ፍርያት እዩ ቅጅል ክብለና። እዞም ሰለስተ እንብሎም ዘለና ፍርያት ብርዒ፣ መወልዕን መላፀን እዮም። እዚ ትካል ኣብ ፈረንሳ ዝርከብ ኮይኑ ነፍሲ ወከፍ ዓመት ናይ 1.5 ቢልዮን ዩሮ ዝግመት ኣታዊ ይርከቦ። እዚ መጠን ገንዘብ ብዶላር ምስ ዝቕየር ድማ ካብዚ ዝተጠቕሰ ንላዕሊ ኣታዊ ይኸውን ኣሎ ማለት እዩ። 98 ሚእታዊት ኣታዊታት ናይዚ ትካል ካብዞም ዝጠቐስናዮም ሰለስተ ፍርያት እዩ ዝረኽቦ። ኣብ ውሽጡ እዞም ሰለስተ ፍርያት እቲ ቀዳማይ ኣታዊ ዝኸዕብት ድማ ብርዒ ወይ ቢሮ እዩ። ኣብ 2020 ግን መወልዒ ወይ ላይተር እዩ ፀብለል ኢሉ ነይሩ። እቲ ዘገርም እዚ ትካል ሰለስተ ዝተፈላለዩ ፍርያት ብምፍራይ ሓደ ካብቶም ዝበለፁ ትካላት ተባሂሉ ኣድናቖት ዝረኸበን ስም ትካሉ ዘፀውዐን እዩ። እቲ ቐንዲ ነዚ ትካል ብፍሉይ ዘፀውዖ ድማ ፍርያቱ ብኣዝዩ ሕሱር ዋጋ ዝሸይጥን ሓንሳብ ተጠቒምካ ዝድርበ ፍርያት ስለ ዘፍርን እዩ። እዚ ብሕማቕ ከይንርድኦ ግን ንኣብነት ሓንቲ ብርዒ ብኽቡር ኮነ ብሕሱር ዋጋ ተዓዲጋ ንሓፂር እዋን ብምግልጋልያ ትውዳእ፣ ብድሕሪኡ ድማ ትድርበ። ስለዚ እዛ ፍርያት ምውዳእ ዘይተርፋዩ ትካል ቢክ ብሕሱር ዋጋ ዝሸጣ። ኩሉ ስራሕቶም ብሕሱር ዋጋ ስለ ዝሸጥዎ ድማ ብብዝሒ ብሰባት ክትዕለብ ትዕዘብ። በዚ መጠን ድማ ኣታዊታቶም የኸዕብቱ። ኣብ 2020 ዕለታዊ 13.4 ሚልዮን ብርዒ፣ 3.9 ሚልዮን መወልዒ ወይ ላይተር፣ ከምኡ ድማ 6.2 ሚልዮን መላፀን ከም ዝተሸጠ ይሕበር። ንሎም እምበኣር እዚ ትካል ብኸመይ መንገዲ እዩ ሓደ ካብቶም ተጠቀስትን ዕዉታትን ትካላት ክኸውን በቂዑ ንተዓዘብ? እስኪ ብብርዒ ንጀምር። ኣብ 1880ታት ሉዊስ ዋተርሜን ዝተባህለ ብቕዕቲ ፈልፋሊት ብርዒ ወይ ድማ ፋውንቴን ፔን እትበሃል ቀለም ብምጥማዕ እትሰርሕ ብርዒ ዝመሃዘ እዩ። እዚ ነዚኣ ክምስርት ዝኽኣሎ ምኽንያት ንሓደ ዓሚል ኮንትራት

ኣብ 1971 ድማ ትካል ጂሌት ንመላእ ትካል ኤስቲ ድፖንት ምስቲ እዋናዊ ክሪኬት ዝተባሃለ ስራሓቱ ዓደጎ። ኣብ 1972 ድማ ነዚ ክሪኬት ዝተሰመየ መወልዒ ወይ ላይተር ናብ ዕዳጋታት ናይ ኣሜሪካ ክዝርግሖ ጀመረ። ንሓደ ዓመት ዝኣክል ድማ ብዘይዝኾነ ተጻብኦ ተሸጠ። ኣብ 1973 ግን ትካል ቢክ ዘፍረዮ መወልዒ ተዘርግሐ። ዘይከም ፍርያት ክሪኬት እዚ ቢክ ዝተሰመየ መወልዒ ብውሑድ ባጀት ዝስራሕ ኮይኑ ብኣዝዩ ሕሱር ዋጋ ድማ ክሽየጥ ጀመረ። ብዙሕ መዋዓውዒ ድማ ተገብረሉ። ትካል ቢክ ብዝተፈላለየ ስራሓት ንኻልኣይ ግዜኡ ንጂሌት ክበልፆ ተረአየ። እዚ ትካል በዞም ዝስዕቡ ብልጫታት እዩ ካብ ጂሌት ጸብለል ክብል ዝኽኣለ። ንሶም ድማ ቀዳማይ ምዕቡል ስራሓት ብምፍራይ፣ ካልኣይ ነዚ ብኣዝዩ ትሕት ዋጋ ናብ ዕዳጋ ብምቕራብ፣ ሳሳይ በቶም ኣብ ፍርያቱ ዝጥቀመሎም ጭርሑን፣ ራብዓይ ድማ ተፈላጥነት ናይ ስሙን እዮም። ኣብ 1978 ቢክ ንክሪኬት ብምብላፅ እቲ ቀዳማይ ዝበለፀ መወልዒ ኣብ ኣሜሪካ ተባሂሉ ተሰሚዐ። ኣብ 1984 ድማ ጂሌት ንፍርያት ክሪኬት ገደፈቶ። ኣብቲ ሽዑ እዋን ላይተር ወይ መወልዒ ዘፍርያ ዝነበራ ትካላት ናይ 325 ሚልዮን ዶላር ዝግምት ዕዳጋ ከም ዝነበረን እዩ ዝግለጽ። ኣብቲ ግዜ ቢክ 55 ሚታዊት ናይዚ ዕዳጋ ክቋጻጸሮ እንከሎ ክሪኬት ድማ 16 ሚታዊት ጥራሕ እዩ ዝነበረ። ኣብ መወዳእታ ድማ ናብ መላፀ ክንመጽእ። ኣብ 1975 ትካል ቢክ ፕላስቲክ ዝመትሓዚኡ ሓንሳብ ምስ ተጠቀምካ እቲ ድርብዮ መላፀ ኣፍረየ። ኣብቲ ሽዑ እዋን ከምዚ ዝኣመሰለ ፕላስቲክ ዝመትሓዚኡ መላፀ ብዘይምንባሩ ትካል ቢክ ጽቡቕ ዓወት ተጎናጸፈ። መቸም ትካል ጂሌት በዚ ፍርያት ናይ ቢክ እንታይ ከም ዝስምዖ ንጹር እዩ። ምኽንያቱ እዞም ክልተ ትካላት ኣብ ዝወዳደሩሉ ትካል ቢክ ጸብለል ክብል እዩ ዝረአ። እንተኾነ ትካል ጂሌት ኣብቲ ብብርዕን መወልዕን ምስ ቢክ ዝተወዳደረሉ ጎኒ ጎኒ ትቐንዲ ፍርያቶም ዝኾነ መላፀዮም ዝሰርሕዎ ነይሮም። ስለዚ በቶም ክልተ እንተተሳዕሩ ዕሽሽ ዝብሎም ኣይኮነን። እንተ በቲ ንሰብዓ ዓመታት ዝሸጥዎ ቀንዲ መፀውዒ ትካሎም ዝኾነ ሓፂን ዝመትሓዝኡ ንነዊሕ እዋን ዘገልግል መላፀ ግን ክሰዓር ይደልዩ። ስለዚ ትካል ቢክ እቲ ሓንሳብ ምስ ተጠቀምካ እቲ ድርብዮ መላፀ ኣብ ኤሮጳ ክሸይጥ እንከሎ ትካል ጂሌት ድማ ተቐላጢፉ ልክዕ ከምኡ ፕላስቲክ ዝመትሓዚኡ መላፀ ብምስራሕ ኣብ ኣሜሪካ ክሸጦ ጀመረ። ነዚ ድማ ጉድ ኒውስ ወይ ዘሐጉስ ዜና ብምባል ሰየሞ።

እንተኾነ ጂሌት ነዚ ሓንሳብ ምስ ተጠቀምካ ዝድርበ ፕላስቲካዊ መላፀ ምፍራይ ክቕፅሎ ኣለዎ ድዩ የርብሉን ብንጹር ክፈልጥ ኣይከኣለን። ምክንያቱ እዚ ፕላስቲክ ዝመትሓዚኡ ንሓፂር እዋን ዘገልግል መላፀ ካብቲ ቅድሚ ሕጂ ዘፍርይዎ ዝነበሩ ሓፂን ዝመትሓዚኡ ንነዊሕ ዘገልግል መላፀ ዝተሓተ መኽሰብ እዩ ዝነበሮ። እቲ ሓፂን ዝመትሓዚኡ ግን 71 ሚእታዊት መኽሰብ እዩ ንትካል ጂሌት ዝኸዓብተሉ ነይሩ። ትካል ቢክ ግን ዝኾነ ዝኸስሮ ነገር ስለ ዘይነበሮ መዋዓውዒ እናብዝሐ ክሸይጥ ጀመረ። ኣብ መወዳእታታት 1970ታት ድማ እዞም ፕላስቲክ ዝመትሓዚኦም መላፀ 20 ሚእታዊት ሸፈነ ናይ ዕዳጋ ረኸቡ። ትካላት ቢክን ጂሌትን ድማ ማዕረ ብማዕረ ዝስጉማ ተወዳደርቲ ትካላት ኮና። ወላ እኳ ትካል ጂሌት ኣብ ፍርያት መላፀ ዓብላልነት ዘለዎ ብሉፅ ዝኾነ ክእለት እንተሃለዎ፣ ትካል ቢክ ግን ካብ ዜሮ ተበጊሱ ኣብ ፍርያት ብርዕን መወልዕን ንጂሌት ክዕብልሎ ይተራእዩ። ኣብ 1982 ቢክ ነታ ብርዒ ትብል ኣብ ስም ናይ ትካሎም ዝነበረት ቅፅል ብምእላይ ቢክ ኮርፖሬሽን ጥራሕ ብምባል ሰየምዋ። እዚ ትካሎም ኪንዮ ብርዒ ዝፈርዩ ካልኦት ፍርያት ከም ዘለዎ ንምብራህ ዝገብርዎ እዩ። ትካል ቢክ ካልኦት ዝተፈላለዩ ስራሓት እውን ኣፍርዩ እዩ። እንተኾነ ከምቶም ዝሓለፉ ውርያት ፍርያቱ ግን ክመፁ ይከኣሉ። ሓደ ካብዚኦም ኣብ 1989 ዘፍረይዎ ዝተፈላለየ ጨና እዩ። እዚ እውን ልክዕ ከምቶም ካልኦት ፍርያቱ ብዙሕ

ሓሰረ ዋጋ ይክሸጦ ጀሚሩ ግን ኣብ ዕዳጋ ወሪዱ ብዙሕ ጠለብ ብዘይምርካቡ ኣዝዩ ዘሕፍር እዩ ዝነበረ። ዓወት ናይዚ ቢክ ዝተባህለ ኣብ ፈረንሳ ዝርከብ ብንእሽተይ ትካል ዝጀመረ እሞ ብድሕሪኡ ግን ብፍርያቱ ኣብ ዓለም ዓብላልነት ዘጥረየ ውሩይ ትካል ብከምዚ ሎሚ ዝተዓዘብናዮ ሓፂር ዛንታ ይግለጽ።

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይዚ ምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነ ጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ባሓቅ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንታፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ገና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ንዞም እንዳዘይናሃቦም ስናና ሽግር ኩሉስግድብ ወበይን ምግሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚዮም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 27 ነሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ወይ ጉድ! አንታ ስመን ወደ ለቢም ካስናዝ ብሓጎይ ተተ ኣይኮብለልካ መፂኻ
1: ብሓጎይ
0: ኣብየ
1: ካሓተካዶ
0: ዋ ሕተተኒ እንታይ ሕቶ ዳ ኣንፂኻ
1: ምስላይ

0: በትሪ ዓቂ ትቐጥን መራይ ትስበርን ትብሎም ፀኒሕካሞ እንታይ ማለት እዩ?
1: ዋይ እንታ ናይ እዛ ስድራ ክትወስድ ደሊኻ እንታ ቆልዓ? ኣይ እዚኣ ኣይ ክንድማ ዓንጣ ጤል ዝኸውን እዛ እንታ ንዲ ዘለዋ ብደውካ ትውዳእ ዶ ኣይኮነ ሃየ በላ ብታ ዳዕሮ ውስድ ኣብለኒ እሞ ኣብኣ ኮፍ ኢለ ከዘን ትወልካ ዝወደ
0: ኣረይናዓና
1: ዕድሜኻ ትና
2: ሃብቶም ሃብቶም ንዓኻ እንዲ
3: ኣቤት ኣቤት ጎይታ
2: ኣነ ዛምላይ ወዳእቶ ኸሓሱ ብሃየ ዘድግመኒ ፈቱን እየ
3: የቕሬታ የቕሬታ ጐይታይ ኣብዚ እንዳ ኸብቲ ኸፃር ስለ ጽንሐኹ እየ
2: ስማዕ ልክዕ ልዕሊ ደቂ እየ ዝኣምነካ መንፋዕትኻ እንተ ዘይጕዲድካኻ ይትረፍ ንጓለይ ጥራይ ዘይኮንኩ ማዕረ ደቀይ ከውርሰካ እየ
3: እሺ እሺ ጐይታ
2: ደጊመ ምስቶም ቲሓፀብቲ ጸባ ተሰሪዐ እየ ስለዚ ክብረይ ዘጕድል ክርእን ክሰምዐን ኣይደልን እዩ
3: እሺ እሺ ጐይታ
2: ሃየ ተሰጋር በቕሊ ዳልወለይ ዓዲ ብፅሕ ኢለ ክመጽእ እየ
3: ሕራይ ሕራይ ጐይታ

0: ሂታ ድሓን ዲኹ
1: እንታ ኸ ንዳሕናታ
0: ይሄ ኸንታይ ተረኽበ
1: ካብቶም ከዳ
0: ካብቶም ዳ በረኻ ስለ ዝቐነየ ኪድ ዓዲ ሕደር ኢነ የትማል ምስከደኒ
1: እምበር ዓዲ ሕደር ኢልካ እየ
0: ወ
2: ዘይንስኻና ቦይ እንዳ መንዶ ድፍረና ኣሎ
0: ወዳትከ ዘይንስኻና ቦይን መነ ድፍረና ኣሉ
1: ወ ወታ
0: ዋይ ኣታ ካብዚ ግሲ ኣያኹም እዮ እምበር ክደፍሩኒ
1: ኣይናለም ኣቦና ንዓና ኣፍንጫና በሪድ ብዘግዘሞ ከብቲ ሃብቲ እውን ማንር ሰብ ከይኳን እየ ድማ ብናና ዝና ናይ ደቂ ዛምላይ ተሓፊሩ እንተኸቢርና ነበረስ ኣብ ማእኸልና ኮይኑ ክንዕቐና ንኣብትና ድማ ቀርሳ ክጫወ ዘላ
0: ዋ ሞሃሪሞ ወልኩም ኢኹም ትሓትሉ ዘለኹም
1: እንታ ከመይኻ ግህዘትካ ድ ሕመካስ ብዛዕባኡ ትሕለቕ ኣለኻ ምርዓት ዘይኮነት
3: ኮነት
1: ይግስፃ ወዲ ዛምላይ ዶ እምበር ምስ ምነ ከለኻ ኢኻ
0: ጋይ ወዲ ዶ
1: እንተ ሕጂ ከውቅዒ ክድ እዩ
3: ኣንታ ኣንታ ነዛ ድባ ስእ ክሳብ ዝቕሊ ባዲኹም ፅበይዎ ዘለኹም ኣንታ ምዝ ሰብ ዝተፈላለዩ ትኾንኩም ፈላለዩኒ ኣይኮነን ክትልን ክብለልኩም እየ
1: እዩ ሕጂ ኸ እንትኻ ትብል ኢኻ ድኽነ ተቐሪፍና ነዚኣ እንኳ ሃፍትና ይብነስ ኣብ ርእተና ክንቐሽክዕ ኣለና
2: ዝገርም ኮይኑ
1: ሃብቶም ትውጭ እርቅሲ ሰብኣይ ኮይኑ ሃፍትና ክወቅዕ ኣታ
0: ናይ ሞ ማዛ ሃፍተ ርኢኺ ሓዳር ተኸኣ ኢልካ ተፀዋዊልካ እዩ ዝንበር ድሓር ከዓ ርኢኺ
3: ፈንወኒ ፈንወኒ ምዝ ሰብ እዚ ከይፈላለኹምኒ ከም ኣሕዋተይ ክኣምነልኩም ከፀግመኒ እዩ
1: ሓቂኺ ዘይተኣውየልና ኮይኑ እምበር ቀደም ኳይና ሜትና ሕጂ ብየለ
3: ናብ ኣቦይ ከይዱ
1: ዝገበረ ገይርስ ከዓ ናብ ኣቦና ከይዱ
2: እንታዘይ ኣቦይ መንደ ድፍረና ኣሎ እዩ
1: ሃይ ንዕናይ ሞምርሒ ኣንቱም ደቂ ንዑ ትጋገይኹም ዘለኹም ንዓይ ስምዑኒ መድሃነ ፀጋይ

0: ኣበዋ
1: እንታ እንታይ ዝበልዎ ሃብቲ ከም ዝበሉ ሻይ ከኣሎ
0: እንታይ ዝበላ ጥሪተን ዘለዎም በጃኻ
1: ጎይታ ኸበካ ተደልዩ እንታይ ደስ ኣነ እዩ ዕረ ከምቲ ዝዕለልቲ ኮይኑ ሲ ዘርእ ሓንቲ ላሜን ኮይ ዝበሃል
0: እወ ቀደም እውን ትምሩፅ ዘርኢ ውሕድ እዩ እንታታይ ዳ ኮይኑ ኢዶም ጊና እዚ
1: እንታ ዘወል ናብኢኻ ተሃዊካ ኣይክመፀና እንዲግዲ ኣዴኻሲ ናይታ ብቆልዓኻ ትፈልጠካ ቆልዓ ዘለኻ ምስላይ ትግበሮ
0: ነዘወል ዳሃነዶ
1: ግረፍ ዶ ዛሓይን ምፅባሕ ዝወሊ ዋላ ድ ኣብል ደምዕ ባይና ትኾንካ ከማኻ ሰቡት ምኻና ይዘንጋ
0: ካላት እምበል
1: ሓደር ኣብለካ ኣለኹ ንሃብቶም ሓወይ ከዓ ብሉስሉ ዘረባ ድኣ እምበር ደረቕ ብደረጌርካ ክትቁልሶ ከይትፍትን ኩላ ጋብሉ ርአ ፋዕ ከይተብለኒ ተጠንቀ መፂእ ኣሎ
2: ኣሕዋት ብሩኻት ደንጊኩም ዶታ ኣብ ገዛ ኮይና ከይንዕለልሲ ሃዊኩም
1: ኣይ ድሓን
0: ኣይፋሉን ኣብቶም ንሕና ኣሕዋትካ ብሓደ ዓብ ጉዳይ ና ደሊና ከመፂና ዘለና
1: ዶ ዝበሉ ሕደ እ ስማዕ እማ ሃብቶም ሓወ ፊት ትብለይ ትርአ ጋም ዘብለካ ርአ ንድ ከባና ካብ ኣሕዋትካ ተፈሊኻ ረኽበት ከተማዕዱ ምዞም ሓንቲ ፅቡቕ ወረ ዘይብሎም ገዛ
2: ፅቡቕ ወረ ዘይብሎም
0: ወታ እወ
1: እንታ ዝበል
0: ኣልግስ ሃብቶም በቲ ከይድካ ባእሲ ዕግርግር በቲ ከይድካ ሓሰር ምቅፃል እምበር እንታይ ጥዕሚ ወረደዳ ኣለዎም እዚኣቶም
2: እንታ ደቂ ወይ ደክ ናኣል ግዜ ከበሮ ንመፅእ ከበዶ ጥባዮምን ተግባሮምን ፈይጠ ዝኩምኩን ጓሎም ሒዘ ዘለኹ ዳሃርካ ኣሕዋት ኮንኩም እምበር ከትርሶም ዝገብሩ ንላዕሊ እንታይ ዝገብሩሉ ይኹም
0: እዋ ሃብቶም ንኸርስኻሲ ልዕሊ ህውነትን ጭውነትን ሰሪዕካዮ እሞ ድማ ሃብቲ ሓላል ከይከውንሲ ሃብቲ ሓራም እንታ ግደፍ ኣየ እንታ ኣለዎ ንሕና ኣህዋትካስ ሓንቲ ንገብረልካ ኢና
2: እወ ሓንቲ ትገብረ ኢኹ
0: እዋ
2: እወ ሰሚዕልኩም ኣለኹ እዚኣ ድሕሪ ኮይና መምፅኢትኩም ድሕሪ ዛ ሕጂ ተንግስ

0: ናባይ ምስ ቤት ይመፁ ከይደ ኣለኹ
1: ኣታ ወዲ ሃብቶም ንዓኻ ንታ ንዓታ
0: ከይዱ ዲ
2: ወይ ሕዝረ ዋዚ ወልዲ ብደብካ ማይትካ ንዕናያታ ጋ ንበል
1: ናበይና ንኸይድ
2: ንዓድና
1: እንታይ ሒዝና ክንከይድ ተመሊስካ ትረድኦ ገዲፍካ ይትእቶ እዩ
2: ጠንጢንና እናኸደ
1: ይኸይድ ይኸይድ ኣታ በዚ ንወዲ ከምዚ ክንሕለ ኣሎ ዳኣ ነቕልና ኢና ብቐደሞ ክትፈልጥካ እዚ ካ ብሰንክኻ እዩ ቀስ ጌርካ ክንተረድኦ ሃፅ ከም ዝብል ጌርካ እዩ ሕጂ ድማ ሃየን ሰዓቦ እንተኾነ ፍቓድና መልእ ኣይመልአን ድማ ዓስ ብለኪ ክር ብለኪ ተዓብዮ ክነብሪ ህበኪ እዩ ዘይጣዓስ ጌይራ ንዓድና ንምለስ ሃይ ሰዕበን ሕጂ ሰዕበን ባታ
2: መዋላወሉ ዝኾንካ ፍጥረት እዛ ዓጠቕኮ ስረ ጥራይ ክተፍታሓኒ

0: ወይ ጉድ! አንተ ጎይታና እንታይ ዝበለዛ እንታይ ላይ ዘለኩ በሎስ ከመላ አብሉለ
1: ስምካ ማን ይኻዘልካኒ
0: ሳጽየ
1: ሐቅኻ ሳጽየን ይኻልካኒ ከምቲ ዘዕለልኩ ኸ እዩ ካብ ገዛ ሃብተይ ብዘለምቲ ብድኽነት ምስ ወደቅኩ
0: እወይ
1: ዘጋጠመ ኸጋጥመኒ ኢለ ኩሉ ዋኒነይ ጠንጢነ ንምሸቱ ግዳ ሰልጠን ንኸውን ኣሰኣነይ ክሳብ ዝጠልማኒ ኣበይ ኣበይ ዘይበጻሕ
0: ትሩፍ
1: ሕጂ ድማ ኣነኹለ ተስፋ ኸይቆረፅኩ ኾለየን ይብል
0: ላም ክደልሲ ክንዲዚ
1: ንላም ጥራይ መኣስ ኮይኑ እንተናይ ንፍትሒ እየ
0: እዋ ኣነ ስባ ኸሲርኩም እበልኩም
1: ኣይኮሰርኩን እንታይ ማለትካ እዩ ተስፋ ንዘይቆረፀ ዝበፅሖለኒ ንዝበለዶ ኸሲርካ ኣበሃል ኢልና
0: እንታይ ድኣ እሞ ክንብልና ቁርብከ ቁርብከ እንታይ ፍሉይነት ነይርዎ
1: ፍሉይነት ኣደበልካ እንካ ንበል ስማ ጉማ ሕብራ ጣላ ዒበላ ዒበላ እትሕለበ ዕዝኡትን ወርቂ ሓቅን ካብ ኣቦይ ዝወረስኩዋ ኮይና ሓብ ሓቢትን ኣላይት ሙሉእ ስድራን እያ ነይራ ካልእ ከዓ ነይርዋ ግና ምምካዕ ክመስል እዩ
0: ኣይፋሉ ሓቂ ምዝራ መዓስትን ክሕቲ ኮይኑ በሉ ዳ
1: በል ባ ዘይጓሃየ ፅጉም ዓዲ ይከሰስ
0: ከመይ
1: ከመይ ሲ ብጠስሚ ሰንበት ንኹሉ ስኡን ተዕንግላ ኣደያ ነይራ ጉማ
0: እዚኣ ድኣ እንታ ተኣምራታዊት እ እዚኣ ዘይተደልየት ከታመነ ድለ የግዳሲ ምስቲ ምንዋሕ ግዜስ ሕማቕ ኣለ ፅቡቕ ኣሎ ዓድኹም ዘይተመለስኩ
1: ሳፅ ከይመውት ደኾን ኢኻ እንታ ኣነ ቶመትኩውን እኳ ሓቂ ትመውትን እየ ንኣዚ ፅሕጡሩ ድማ ወሊደ እየ ግናሲ ብህወት እንከለኹ ኣይስልክን
0: ካን
1: ኣኸለ
2: ዋ ከመይ ውዒልኩም ኣታ
0: ጎይታ ድሓ እንዳ ውዒልኩም ከመይ ውዒልኩም
2: ኣቶም ሰብኣይ ኣበይና ጠፊኹም ቀኒኹም ኣይረአኹምን
1: ኣይጠፋእኹን ኣለኹ ደይቲ ህወተይ ከም ትፈልጥዎ ኮለል ኮይኑ እንዳ ኣሉ
2: እሞ ገዛ መፂኹም ብልዑ ዝተይደዎ ኢለኩም
1: ኢልኩምኒ ሽሕ ፍረያ ኣሓኹም ደይ ብሰላ ፀባ ኣሓኹም እየ ተዓንጊለን ዝዋሳወስን ዘለኹ
2: ኣነ ዛምላይ ወዳእቶ ክዓሱ ፀጋታተይ በጫ ኢሉ ግዳም እናፈሰስ ከብድኹም ብጥም እዩ ብኒሕ ክትሞቱታ እንታይ ገበረታ ነፍሲ ከስዕኹም ኣጥቂኩም ኣይትምርቑ ድኻን ቀል ዓለመኛ እንኳ ይፈቱን ምፁ ምፁ ምፁ ከብድኹም መሊኹም ትኸልዋ
1: ራይ ጎይታ
3: ልበይ
1: ጎይታይ ድሓ ኒኹ
0: ይታሓኹምይታሓ
3: ክትገድፍ
1: እሞ ገዛ ዶኸ ነብፅሓኩም
3: ኣይፋሉ እንታይ ገበርኩም
0: ክነብፅሓኩም
3: ዳሓ
1: እንታይ ይበሃል እንታ እዚ
0: ዒልካ ድኣ እንታይ እጉድ
1: እንታ ዞም ብሩኽ ሰብኣይ ሰ
0: ብሩኽ ደበልኩም ሞ
1: እ
0: ዋላ በሉ ድኣ ሕሳበይ ኣብ መዕለብኡ ከየብፃሕኽዎ ወይ ከሰለም ካብ በልኩም ሲ
1: ናይ ክጥዕመኒ ማኣስነቕ ኢለ
0: ሙሕራ በዓል ለዊሕ መንገድን በዓል ገዚፍ ዕማምንኹም ሞ ፃማኹም ትረኽቡላ መዓልቲ ትረኸ
1: ኣስኒካኒ ካብዚኣ ተዓቢ ስንቂ የልቦን ኣስኒካኒ
0: ንኸይድ በሉ ንኸይድ እንዳይ ከሪኣኩም እሞ ብዝመፃኹምሞ ኸዓ ቤተይ እንዳበልኩም ክተላግሱ
1: ራይ
0: ንኸይድ ሃብ ሞ ትፀርኩም ሃብ እስኪ ንዕናይ ዳ

0: ስምዑታ ኣይተዛም ናይ ወዳ ኣይተ ኸዓሱ ስለ ዝዓረፉ ሎሚ ፍርቂ መዓልቲ ቃውርናብሉ ኣለው። ስምዑታ
1: እውይ ጉድ ስማዕ፣ እውይ ጉድ ስማዕ። አንታ እንታይ እዚ ዓይነት ዘረባ ሓዝካልና መፅኻ? ሄን ዓበዝ ኮይና ንለ
2: እንታይ ነስኻ ዘረባ ትብሎ?
1: እዚ ደ ዘረባ እዩ
2: ዋይ ኣነ ኮኸብና በወደቐ
1: ተካል ወዳቕዎ እንታይን ከመይን ኢኻ ትብል ዘለ?
2: ግደፈኒ መድኒ ግደፉን ንብለኩም ኣለኹ ዝዋዓልኩ ኣኽለ እቲ ንሪኢ ሳቦይ ዝፃሕነ ገመድ ወጢጢየ እናመፃኹ ሕሳል በቲኹ ስዒርና ሃዲሞ ብለኩም ኣለኹ።
1: ኣታ ወዲ ብሬሳቦ ናኩ ሓጠፊ ትብል ዘለኹ
2: ይርዳእካ ደሎ ተጠፊኑ ዳሞ እንታይ ክብለኩም ደልዮ?
1: ጉድጌልካና ኣይና ኣለም ዓዲ ምስ ጎደቦ ማኣዊትን ኢኽና ዛምላይ ወዳእቶ ካሓሱ ዓሪፉ ኢልና ከነብቀስ ሕጂ ካ ሬሳቦና ዝሓዘ ገመል ጠፊኢና ክንብል
2: እምበርከ ካብቲ ወርቀይ ዝጠፍዓኒ ላጫይ ወዲ ላጫይ ዝሳቐኒ ኳ ዝተባሃለ ባዕትኮት ሬሳቦን ክንፅዋዕ
1: እንታ ባሓላት ከምከም ደቂ ዛምላይ ኣቢልና ዝባሃላት ሃየ ንዓና ይምርሓና
2: ናበይ ዝምርሓኩ
1: ንዓና ይምራሕ መሬት ዘቢትና ሬሳቦና ከነቕርብ ኢና
2: ሃየ ባ ንዓናይ ንዑናይ
3: አንተ ሳጼ ብሓቂ ዲኻ ሎም እዞም ሰብኣይ ክተራኽበኒ
4: ሕጂ ኣብዛ ቀብርና ክንረኽቦ
5: እንታይ ዝመሰልዎ ተኣምር ይደቀይ ሎም መዓልትስ ብሓቂ ገጽ ዝፈትዎ ዓድከይ ክንእየ
4: ይህናይ ዳ ወለ
3: እዞም መይቶም ዘለዉ ሰብኣይሲ ዓርኮም እዮም ነይሮም ኢልካዮ
4: ዕርክነት ተበልኹም ከ ብኣም ሀየ ዝብለኩም ኣብዛ ቅድሚ ዓይነይ ገዛ መፂኹም ዘይተዓንገልኩም ኢሎምሲ ዓብት ዝገንሕዎ ንኸይድ ዳኣ
5: ንዕነይ በሉ ነርክብ
4: ንኸይድ ወይ ንኸይድ

0: ከመይ ድመሰለ ሰብኣይ ኩሉፍ ኢሉ
1: ሓቂ
0: ግርም እዩ
1: ኩሉፍ ኢሉ
2: ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወየወ ጎይቲ ዓዲ ደኽብለካ ዳዕሮ ሰማይ መሕደር ሽሕ ደኽብለካ ዓንገላይ ጠዋራይ መሕደር ሽሕ ደኽብለካ ዓንገላይ ጠዋራይ ዘለበ ቁመትመረራይ ፈከራይ መፀትካረዝ ዓለም ጣልማይ
0: መፀትካረዝዓለምናብ
1: ሰብኩም ኣብሉ ሰብኩም ኣብሉ ስከ ወሪዱ እንታይ እሞ ክግበር እንታይ ባሃል ኮይኑ
3: ደቂ ኣቦይ ዛምላይ ኣቦይ ዛምላይ ኣቦ ኩሉና እዩ ነይሩ ጠሊ ግደፍ እንተኾነ ግን ካብቶም ሓወይ ብገዛእ ቐብሩ ኣብዛ ሓመድ ድበ ናይ ኣቦይ ዛምላይ ዘይምርካቡ እንድዒ ንጥዑም ጥራይ ግበሮ
4: ዘወልዲ እንታይ ወሪዱ ካሓዘና ዘይትኽእለኒ ሓቅኻ ንስኻ ኣርኪብካ
3: እዋ ኣቶም ደቂ ዘይእዋኑ ሃይማኖት
4: እዋይ
3: ታይ
4: ወይ ገመልና መፅኡ ወይ ተካን መዓልቲ
3: ሓወይ
1: ቀትልኩሞ ዲኹም ታ
5: እታ ደቂ ፅቡቕ ከሎ ሕማቕ ኣይተቐድሙ እንታይ ዝሰማዕኹምዎ ነገር ኣሎ እዩ
3: እንታይ ተኣምር ዝኾነ ክስተት ኢታ እዚ እንታይ ኢና ንርኢ ዘለና ዓድና እሞ ንመ እንዳ ኣላ ቅቢር ደቂ ዛምላይ እምበረ ቀሪኹም ታ
6: ዓድና ክልተ ግዜ ይነጋገር ምስ ንዕበየኻ ጥፋእ ከም ዝበሃል

0: አብቶ ቀትል ነ
1: ነውሪ ህድ በሉ ዘወልዲ ባህታ ትርእዎም ደየለኻትኩም ሂወቶም ሃበጅኩም ኣብ ዲኹም ዳሃር ከዓ ወዲ ዓድጊ ውዲቑ ረግፅ ወዲ ፈረስከ ኣውዲቑ ድንግፅ እምበሪ እንዳባር ዓድል ሃቦም ዝብለከ ከመይ ትግበሩ ኣቦና በዲልና እንዳበሉ ንስኹም ሲ እንታይ ድሕማቕ ፀኒሕ ኣለኩም
2: እሞቲ ደም ሓወይሲ ደም ከልሚ ኮይኑ ድ ተረፈርታ ተፈልወኒ ዶ
3: ዎ
1: ጊደም ህብለካ ኣለኹ ጣቕላ ጊደም እሞ ትርእዎም ደ ኣለኻትኩም ዲኑ ህበይ ትኸዲኖ ካብዚ ዝኸፍእ እንታይ ኣሎ ድ
3: ባዕሎም ፈልጡ ንኢዶም ክረኽሉ
1: ጊደም ህብለካ ኣለኹ ጣቕላ ጊደም
3: እቶም ደቂ ሃይዶ ንሽማዕ ቀባይ ንስማዓ እዮም ዳሃር ከዓ ስም ደበለደው ይውቃዕ ኮይኑ
4: እምበርኪ ፈጣሪ ከሎ ፈዳ ይሕነ ሃምብሃንቦ ካዝዕቁመታ ስኸኑ ስኸኑ እታ እንታይ ታይወሪድኩ
1: ሃየ እስከ ንፋስ ኣውቅዕዎ ሃየ ተወልዲ ስምዓና ክ ንፋስዎ ኣውፅ ስምዕዎም ኣለ
4: እንታይ ይበሃል እንታይ ዝብልዎ
1: እንዳባ ኣብ ርእሲ ዘላታ ተወሰኸታ ኮይኑ ጉዳያ ተደራሪብና ስለ ዘሎ ሬሳ እኳ ክቡር እንተኾነ ሕጂ ግን ነዚ ሬሳ ክንቀብር ክንብል ካልእ ጥፋኣት መንታ ከይነስዕብ ሃየ ሃየ እዚ ሬሳ ኣብዚ ቀረባ ገዛ ዳ ምሕፁን ኣፅንሕዎ እሞ ጉዳያትና ምዕለቦ ክንገብር ስምዑና ሃየ እዞም ደቀይ
5: ሃየ ቶም ኣግባዝ ሕለፉ ሕለፉ ንቕድሚት
1: ንቕድሚ ንሕልፍዎ ፅቡቅ ኣሎ ሕለፉ ዳ እስከቱም ሰብኣይ ሕጂ ጉዳይኩም ክንሰምዓኩም
6: ኣቦኹም ክብረት ይሃበለ
7: ክቡር ሽም ከባቢ ኣነ ደ ንስለ ሓቂ ክዛረብ
1: ሳፅ ንሰማየ ትብሉ ሓቂ ኣለካ
7: ኣለኒ
1: ግርም ንሰምዓካ
7: ክብረት ይሃበለ እንዳባ ፈሪሕና ዶ ክንመውት ኢልና ግብርና ዛምላይ መን ዘይፈልጦ እንታይ ሰናይ ግብሪ ከለዎ ከመዮ ሽም ከባቢና ዝበልዎ ጉዳይ ዓዲ ንደቂ ዓዲ ገዲፍና እብለኩም ኣለኹ እዚ ነነዊሕ ዓመታት ከርተት ክብል ፀንሐ ሰብኣይ ዋና እዛ ትበሃል ዘላ ሙሉእ ስድራ ትጥውር ዝነበረት ላም ከም ዝኾነ እዚግ ይፍለጥኒ
6: ተመስገን ተመስገን
1: እሞ እንዳባ ፍትሒ ናይታ ኣቶም ጥፍሒ እዩ እዚ ጉዳይ ደቂ ዛምላይ እውን ብኣፎም ዝመስከርዎ ስለ ዝኾነ እወን ዝበለ እንታይ ምስክር እየ ስለዚ ነዞም ሰብኣይ ላሞም ዝፈሬተን ኩሎም ብእሪ ቁፅር ክወሃብኦም ኣርካናትን ኣነባበርትን እንዳባ ዝፈከትዎ ድማ ደቂ ዛምላይ ከተግብሩን ክክሕሱን ክልሕሱን ወሲንና ኣለን
6: ተመስገን ተመስገንካ ፈጣሪ ተመስገንካ ፈጣሪ
1: ኣየ ንደቂ ዛምላይ እውን ግልል ኣብልዎ እሞ ኣብኡ ፅንሕዎም ከዓ
6: ለከ ሓቂ ስትድንጉ እምበር ተቐቢራ ይትቕበርን ኣቶም ዓዲ ብገዛእ ፀባይ ብገዛእ ብርሐይ ብገዛእ ጠስመይ ዳኣለየ ክምርቕ ዝሓበኹ ኣይና ኣይ እንዲ ደኣ ዝልቀሰኒ ወየ
7: ኣይፋልኩምን እዋኑ ዘይኮነ
1: ኣይ ሰዓቱ
6: ኣይ
1: እወ ኣይ ሰዓቱ
6: ሓቆኹም በትሪ ሓቂ ሲ ትቐጥን እምበር ኣይትስበርን

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይዚ ምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነ ጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ባሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንታፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምዝበቕዐን ገና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግደል ወበይን ምክሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚዮም ሞ ንኽትከታ

ተኸታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 29 ናሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

ሰላምታ ላይ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢ መውፅኣ እንትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ነቦኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶታትና ኣብ ንኡስ መደብና ፍኖተ ሂወት ን48 ዓመታት ብፍቕሪ ብስኒት ኣብ ናብሮኦም ፀኒዖም ዘለዉ ሰብ ሓዳር ማለት እዩ ተመክሮኦም ናቦኹም ክነብሎ ኢና። ኣብ ንኡስ መደብና ዳሳስና ኣብ ዓለም ሰብ ክነብሮም ኢልካ ዘይተሓስቦም ቦታታት ግዛውቲ ተሰሪሕዎም ሰብ ነቢርዎም ዘሎ ፍለ ቦታታት ማለት እዩ ናቦኹም ክነብሎም ኢና። ኣብ ንኡስ መደብና ዘዋየት ካሜራ ብዛዕባ ጥቕምን ኣገዳስነትን ምንባብ ካብ ተመክሮ ኣንበብቲ ማለት እዩ ናባኹም ኣቢልና ኣለና። ብዘይካ ዚ ኣብ ንኡስ መደብና ዓለም ስነ ጥበብ ኣብ ዝሓለፈ ሰሙን ዝተኸታተልኩሞ ብዛዕባ ኮምፒተራይዝን ሙዚቃ ክበሃል ዘለዎ ግቡእ እውን እሩምን ኣገባብ ባህላ ከመይ ክኸውን ዘለዎ ተዓዚብኩም ነርኩም። ንሎሚ ድማ ፅልዋን ኣብርክቶን ኣርቲፊሻላዊ በልሒ ኣብ ሙዚቃ ከመይ ደረጃ በፂሑሎ ክንዕዘብ ኢና። ብዘይካ ዚ ተኸታታይ ድራማ ሳውን ከምኡውን ፋኒ ክሊፕ እውን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሮ ንገብሮ ትሕሱ መደብና ብደርፊ ክፍለሚ እሞ ናብዛ ተቐፅል ደርፊ የ ከስክረኩም ሰናይ ምክስታል

ንኡስ መደብና ዘዋሪት ካሜራ ቀፂላ ተቐሪባ ዘላ ሎሚ ዘዋሪት ካሜራና ብዛዕባ ምንባብ ገለ ክንብለኩም ኢና። ኣብ ዝተፈላለዩ እዋን ብዙሕ ኣጋጣሚታት ኣብ ዓወት ዝበፅሑ ዜታት ምስ ናሓቶም ምስጢር ዓወቶም እንታይ ምስ ናሓቶም ማለት እዩ ምንባብ ኢሎም ይምልሱልናዮም። ምንባብ ኣገዳስነቱ ማዕርክ ንደይ ኣገዳሲ ምዃኑ ንኩላትና ንስሕቶ ሓቂ ይኮነን፣ ግን ካብትን ብምውካስ ሜሪ ኣማኑኤል ብከምዝስዕብ ትርጉምን ኣገዳስነትን ምንባብ ካብ ተመክሮ ኣንበብቲ ገለ ማለት እዩ ናማና ኣቢላ ተላሙ ብሓባር ንከታተል ጥቕሚ ምንባብ ኩላትና ንፈልጡ ኢና ንምዝኽኻር ንዝኣክል ማለት እዩ ናብኣ ከስክረብኩም ሰናይ ምክትታል።

0: ንባብ ኣብ ተጻሒፉ ዝተሓትመ ወረቐት ዝግበር ናይ ኣንባባይ ንዓይን ምንቅስቓስ ኣይኮነን። ኪንዩዚ ኣብ መንጎ ጸሓፋይን ኣንባባይን ዝግበር ዝርርብ ዝሓዘ ዕምቀት እዩ ዘለዎ። ዝተዓጽዎ ሓድሽ ዓለም ዝኸፍት ዓሚቕ ስምዒትን ምድንጋፅን ዝሃንጽ ንሓደ ዘይውስል ሓሳብ ዘለዝብ እዩ። ንባብ ንወዲ ሰብ ክዕቢ ዝተፈጥረ እዩ። ወዲ ሰብ ብዘይ ንባብ ብሰልኣ ከም ዝጠፍአ መርከብ ምዃነ ይብሉ ንዓለምና ምሁራን።
1: ኖም ቾምስኪ ዝበሃል ንንባብ ዝምልከት ተዛረባ ኣላ ዘረባ እንታይ እዩ ዝብል፣ ንባብ ማለት ምግንፃል ወረቐት ወይ ትፅሑፍ ምንባብ ማለት ኣይኮነን፣ እንታይ ደኣ ንዕኡ ምምስራሕ እዩ። ምምስራሕ እዩ ገሊኦም ክሳብ ንዕኡ ናብ ተግባራዊ ምቕያር ዝብሉ ኣሎ። ምምስራሕ ክህሉ ኣለዎ እዩ ዝብል ኖም ቾምስኪ። እዚ እንታይ ማለት እዩ? ኩሉ ንባብ ኣብ እምሮ እዩ ዝውዳእ ማለት እዩ። እቲ ነንብቦስ ነንብቦ ማለት ኣይኮነን። ንባብ ማለት ተመስርሒው ክውዳእ ክኽእል ኣለዎ። ምስ ተወደአ ኢና ተነቢቡ ንብል ማለት እዩ። እዚኣ ንሓዛ ሕጂ ኣበ እዩ ዝውዳእ፣ ኣብ እምሮ ይውዳእ። ባህሊ ናይ ኣእምሮ ወዲ ሰብ ካብቲ ካልእ ፍልይ ዝበለ ኣለዎ። ከባቢና ርኢና ንምሃር ኣንቢብና

0: ስለዚ ምንባብ እንታይ እዩ ኢና ንብል ዘለና ማለት እዩ ካልቸር እዩ ባህሊ እዩ እነማዕብሎ እዩ እምበር ምሳና ዝውለድ ኣይኮነን ቆልዓ ውሉድ ክብል ከሎ ጡባዲኡ ኣይስእናን እዩ ሃቀ ላም እውን ምራኽ ምስ ወለደ ጡባዲኣ ሃሰሲላ እያ ትረኽቦ እዚ ኢነይት እዩ ምሳኻ ዝውለድ እዩ ምንባብ ግን ምሳኻ ይውለድኒ ተማዕብሎ ኢኻ ትመሃሮ ኢኻ እዚ ከዓ እንታይ ንብሎ ኒሮፕላስቲሲቲ እንታይ ማለት እዩ ተመጣጢ ኣእምሮ ናይ ወዲ ሰብ ስለዚ ምንባብ ትርጉሙ ንመስራሕ ናይ ፅሑፍ ብረቲና ሓሊፉ ብዓይና ሓሊፉ ወይ ኣብ ኣእምሮ ዝሰፍር እዩ ዓይነ ስውርቲ ኮይኑ ንኣብነት ብምድህሳስ ነቲ ቅርፂ ናብ ኣእምሮ ይሰግር ካብቲ ዲክሽነሪ ናይ ኣእምሮ ርዩ ከዓ ትርጉሙ ይነግር ማለት እዩ
1: ምንባብ እዚ ክበሃል ፀንሐ እንተደኣ ኮይኑ ንድሕሪት ምልስ ኢልና ንኣመፃፃን ንኣማዓባብላን ንባብ ክንደስስ ክንፍትን ኢና ብሓፈሻ ፅሕፈት ኣብ ናይ ጥንቲ መሶፖታምያ ከም ዝተጀመረ እዩ ታሪክ ዝነግረና
0: ፅሕፈት ማኣ ዝተጀሚሩ ከም ታሪክ እንተኢልና ንድሕሪት ተመሊስና ከባቢ 5,000 ዓመት ኣቢሉ ጀሚሩ ማለት እዩ ኩሉኩሉስ 5,000 ዓመት ኣቢሉ ገይሩ ኣሎ እቶም ፊደላት ንብሎም ከ ተርጋብ ዝሓለፈ 500 ዓመት እዮም ጀሚሮም ማለት እዩ ኣብ ከባቢ 1450 ምስቲ ናይ ጉትንበርግ ፕሮጀክት ዝበሃል ምስ እኦም ጀሚሮም
1: ሰብ ንምንታይ ተንብብ ኢልካ ምስ እትውከሶ ብዙሕ ውሽጣዊ ወይ ውልቃዊ ዝኾነ ስምዒታቱ ክገልጽ ይፍትን ገለ ፍልጠት ክኸስብ ገለ ካብ ፅምዋ ክገላገል ገለ ኣዕርኽቲ ኸጥሪ ገለ ግዜ ብግቡእ ኣብ ዝጠቅም ነገር ከወፊ ስለ ዝደሊ ዝብል መልሲ ይህብ ኪንዮ እዚ ኣቶ ክፍሎም ንምንታይ ተንብብ ኢልና ምስ ተወከስናዮ ከምዚ ይብል
0: ዘይነበርካዮ ዘመን ክትምለሶ ትደሊ መሓዙት ክትብዝሕ ትደሊ ሓቀ ህዝቢ ክተብዝሕ ትደሊ ብኸም ኢኻ ተንብብ ሸክስፒር ምሳና ይነበረን ሓቀ ኣብ 18 ክፍለ ዘመን ኤልዛቤዝያን ታይም ንብሎ ነይሩ ግን ተላሃሊን እያ ጁልየስ ሲዛር ኣብኡ ትፈልጦ ሃምለት ኣብኡ ትፈልጦ ሓቀ ወይ ናይ ሙሳ ኣረን ወርቅሃ እንተደኣ ኣንቢብካ ናብ ወርቅሃ ትምለስ እቲ ዝነበሮ ኣብ ስሳታት ዘበን ንክትምለስ ይሕግዘካ ስለዚ ሰብ ንምንታይ የንብብ እንተኢልኪ ናብ ውልቁ ተመሊሱ ኣብ ውልቀ ናይ ካልኦት ሰባት ብምእታው ክዳናገፅ ስለ ዝደሊ ንዕኦም ክመስል ስለ ዝደሊ ባህርያቶም ክፈልጦም ስለ ዝደሊ እቲ ዝነበረ ስነ ሕብረተሰብ ፖለቲካዊ ተሓሳስብኡ ማሕበራዊ ሕትኡ ናብርኡ ምረቱ ፖለቲካዊ ውዳብኡ ሓቀ ታሪኹ ተፅዕኑኡ ነዚ ኩሉ ክትፈልጥ እንተደኣ ደሊኻ ናብኡ ኢኻ ትምለስ
1: ብዙሕ ናይ ምንባብ ልምዲ ዘይብሎም ሰባት ትርጉምን ጥቕምታትን ምንባብ ሰሚዖም ከንብቡ ዝድርኽ ስምዒታት ምስ መፆም ኮፍ ኢሎም ከንብቡ ይፍትኑ ናይ ኣድህቦ ፀገማት ኮፍ ኢልካ ከተንብብ ክትጥምም ዘይምኽኣል ሕዝ ግድፍ ዝመስል ናይ ምርባሽ ስምዒታት ይረአዩ እዚ እንታይ እዩ ብምንታይ ኢኸ ዝፍታሕ
0: ንምንባብ ቀዳማይ ዕንቅፋት ዝኸውን ዲስሌክስያ ዝበሃል ሕማም ኣሎ እዚ መብዛሕትኡ ኣብቶም ኣብ ሕክምና ዝሰርሑ ገልፁልና ኮኑ ኣብ 4 እየ ክገልፀልኪ ዲስሌክስያ ዝበሃል ኣሎ እንታይ ይገብር ናይ ዲስሌክስያ ምስለኪ ቢ እንተኮይናስ ዲ ፅሕፋ ትስብ ኪው እንተኮይና ፒ ፅሕፋ ከምዚ ዝገብሩ ሰባት ኣለዉ እዚ ፊደል እዚ እንተ ደኣ ጌጋ ፅሒፎሞ ከምብቦ ከለዉ ከዓ ጌጋ ይንበብ ሚኒናቱ ከዓ ጌጋ ይንበብ ቢ ዲ ምዃና ብዙሓት ቆልዑ ኣለዉና ክስቶ ክስቶ ተደይበልና ኣብኡ ከሎ ርኢኹም ኩሉ ሰብ ደቆፉ ትሽኽእል እዩ ዲስሌክስያ ቢ ምስ ዲ ዝግምጥል ኣሎ ነዚ ምርኣይ ፅቡቅ እዩ ብዝያዳ ምድግጋም ነቲ ዘሎ ዲፌክት ክትዕርዮ ትኽእል ኢኻ ስሩ ቴራፒ ንስኻ ከዓ ንደቀኻሃቦም እናገበርካ ትምህር ማለት እዩ ካልኣይቲ ኣብ ንባብ ፀገም እንታይ እያ ናይ ሪዲንግ ደፊሽንሲ እንታይ እያ እዚኣ ኣቴንሽንካስ ይስራቅ ሕጂ ንበል ኣብዝና ንመላ ኣለና እናዝዛረብኩ ከለኹ ሓደ ሰብ ክሓልፍ ማዕፆ ክኸፍት ገለ የጋጥመካ ኣጋጢሙ ማለት እዩ ኣይኮን ከም ተጋጢሙ ሲ ኣእምሮኻ ስራቕ ማለት እዩ ሓቀ ትቐንድቆም ነገር ትርስዖ ሓሳብካ ይስራቕ ኣእምሮኻ እቲ ሓሳብካ ክትሓስቡ ፀናሕኻ ካብቲ መንገዲ ክትዛረቡ ፀናሕኻ የውፃእካ ኣብ ንባብካ ኸምኡ ኣሎ ሞባይል ዝሰምዑ ቴሌቭዥን ኣብ ከባቢኦም ይርዩ ቆልዑ ቀልጢፎም ይስረቑ ሽዑ ኣብ ሓንቲ ገጽ ኮለል ክብል ውዕሉ እታ ገጽ ኣይሰግርዋን ገሊኦም ኣብ ፓራግራፍ ከማ ደንበብዎ ናይ ርድኦም ይመላለሱ ከምኡ ኣሎ እዚ ኣቴንሽን ደፊሲት ይበሃል ካብዚ ነፃ ክትከውን ኣለካ ክትዕልሞ ክትክእል ኣለካ ንርእስኻ ክትዕልሞ ክትክእል ኣለካ ካብቲ ኣቴንሽን ስኸይስራቕ ኣብ ዲጂታል ዝኣትዉ ከዓ እንታይ ይፀገሞም ሞባይል ተተኸፊታ ናብኣ ይኸዱ መፅሓፍ በዚ ተቐሪቡ ከሎ እሳ ትሰርቆም ቲክቶክ ተመፅያ ናብኣ ይስረቑ እዚታት

0: attention ጸገም አሎ አብንባብ ሳልሳይ ቋንቋይ ቋንቋ ሀ ጸገም አሎ ቋንቋ ድገት መካ አው ማከል ጽሑፍ መጽካ ማርኛ መጽ እንግሊሽ መጽ ጥሊያን መጽ ፍሬንች መጽ ጅኽንደ ቋንቋ ተመለኽካ ተራሎ ብዙሕ መጽሐፍ ይዝገት መካ ተመጽሐፍ ጽቡቕ ኾን ተመጽሐፍ በትስደልዮ ቋንቋ ይትረኽቦ እንትኾን ሓደ ካብቲ ጸገም ኮይኑ ዘሎ ሕጂ ቋንቋ ተደመለኽካ ዝበዝሕ መጽሓፍ ተጻሕፉ ናይ ዓለም በየ ብእንግሊሽ እንተይልና ኣብ እንግሊሽ ተደመለኽካ ኣይትብድሆን እዚ ከዓ ሓደ ካብቲ ዓብዪ ብድሆ ኮይኑና ዘሎ ማለት እዩ ቋንቋ ክመልኩ ክኽእሉ ኣለዎም
1: ካብ ንባብ ዝርከብ ጥቕምታት ብዙሕ ምዃኑ ርኢናዮ ኣለና ብኣንጻሩ ውልቃዊ ርድኢትን ጥቕምን ተደሪቶም ዝፀሓፍዎ ኣዕናዊ ሓሳባት ዝሓዘለ ኣብ ገለ ከም መወከሲ ኮይኑ ዝቐርብ ኣይሰኣንን ነዚ ሕማቕ ካብ ጽቡቕ ፈሊኻ ምርኣይ ካብቲ ዘይምንባብ ዘይኮነ ካብቲ ብብዝሒ ምንባብ እዩ ዝፍታሕ እንተ ኣንቢብካ ኢኻ ሚዛናዊ ኣተሓሳስባ ከም ዝህልወካ እትኸውን
0: ሰብ ዘንብብ ነቲ ዘንብቦ ከም ዘለዎ ኢምባይብ ከም ዘለዎ ክውሕጦ ዘይኮነ ብነቐፌታዊ ዓይኒ ክሪኦን ኣብ ሂወቱ ክእትዎን እዚ እንተተገርና ኢና ተዓዊትና ንብል ኣብ ንባብ እታ ክሪቲካል ሪዲን ትበሃል ብነቐፌታዊ ዓይኒ ምንባብ ጉለታት ምእራይ ማለት ኣይኮነን ኣፕሪሽት ምግባር ማለት እዩ ብኩልቲ እዩ ኣፕሪሽት ንብሎ ዘለና ከ እንታይ እዩ ናእዳ ክትንእድን ከለካ ምንኣድ ማለት ምፍራስ ማለት ወይ ምድናቕ ማለት ጥራይ ኣይኮነን ጉለት ዘለዎ ትርኢ ኣወንታ ዘለዎ ትርኢ ናትካ ሚዛን ከዓ ትወስድ ስለዚ ሚዛናዊ ኣናበባ ክህልወና ኣብዚ ኣብ ዲጂታል እሱ ፀገም ኣሎ ተንክልተ ድበልኩኹ ቪድዮ ክዕለክ እቲ ሓንቲ ብኣማዞን ዝወፀት እያ ሓንቲ ጎርዞ ጓል ኣላ እሳ ቐፃለ ብኢንተርኔት ናይ ኣማዞን ኣትያ ኣቑሑት ትፍትሽ ነይራ ኣብ መወዳእታ እሳ ከይፈለጠት ሓደ ፓኬጅ ናብኣ ልኢኹምላ ሓደ ትሕዝቶ ብባኳዕ ዓሺጎም ሰዲዶምላ ድሮን ገይሮም ተቐቢላቶ ኣብቲ ዝመፃ ፓኬጅ እንታይ ፀኒሑ ናይ ቆልዓ መጥበዊ ክዳውንቲ እዛ ጓል እንታይ ይሕብርዋ ኣሎ ነብሰ ፆር ምዃና ነጊሮማ እሳ ከይፈለጠት ነብሶ ፆር ምዃና ተነጊራ ጉለት ናይ መን እዩ ኣማዞን ስሩሒ ዝሰርሕ ዘሎ ይሸይጥ እዩ ዘሎ ሓሳብ እዩ ዝእክብ ዘሎ ናና ጉድለት እንታይ እዩ ናይ ኩልና ኣብ ኢንተርኔት ኣብ ዲጂታል ክንኣቱ ከለና ነንብብ ሞ እንታይ ነንብብ ብዕምቆት ኣይንሪኦን ሚዛናዊ ኣናበባ ኣይህልወናን እቲኡ ፎርም ዝሰዱልና ስቕኢልና ንመልኦ ኣብ መወዳእታ ሓሳብ ናህና ብነፃ ንዕኦም ንህቦም ናተይ ሓሳብ ናይ ካልእ ሓሳብ ናትካ ሓሳብ ናይ ኩሉና ሓሳብ ይእክብዎ ብዕድመ ይፈልዩና ብቕርበት ይፈልዩና ብቋንቋ ፈልዩና ብጂኦግራፍና ፈልዩና ድሌታትና ከዓ ብምሉእ መልእዎ ንዕኡ እዮም ናብ ኮሞዲቲ ወይ ናብ ንብረት ናብ ኣቕሓ ይቕይርዎ ኮሞዲፋይ ንብሎ እዚ ይሽየጥ ማለት ተሸያጣ ይኸውን ይሽየጥ እሞ ብነፃ ዝሃብካዮም ንሕና ኮሚደረ ሽጉርቲ ከም ድሽየጥ ኢና ንፈልጥ ኪንኡ ግን ናብ ምንታይ ከይዶም እቲ ዝሃብካዮም ሓሳብ ይሽየጥ ማለት እዩ ሓቀዶ እዚ ና ከዓ እቲ ኖውለጅ ኢምፐርያሊዝም ንብሎ ማለት እዩ ኖውለጅ ኢምፐርያሊዝም ንፍልጠስ ናብ ኢምፐርያሊዝም ተቐይሩ ትንሕና ንፈልጦ ኢምፐርያሊዝም ንብረትካ ማዕድናትካ መሬትካ ምግባት ነይሩ ሓሳብካ ምግባት ከ ምንታይ ከኣቲ እዩ ኖውለጅ ኢምፐርያሊዝም እዚ ዝስረቕ ዘሎ ሓሳብካ ይስረቕ ይሽየጥ ናብ ዕዳጋ ይወርድ ግብሪ ተሓተሉ ዋንነትካ ምዃኑ ተረጋግፀሉ ብነፃ ይሸጥዎ ሓሳብካ ይሸጥዎሉ ንዓኻ ሸጡካ ኣለዉ ማለት እዩ እዛ ጓል እዚኣ እንታይ ኣጋጢምዋ ፕራይቨሲ ናታ ፕራይቨሲ ኢሎም ይሽማጎቱ ፕራይቨሲ ናታ ተጣሒዙ ነብሶ ፀር ይኽኢሎም ከይፈለጠት ኣብ ኢዳ ሂቦማ ዘድልየካ ክዳን ዘድልየካ ሞባይል ዘድልየካ ሰዓት ዘድልየካ ጃኬት ዘድልየካ ሎሽን ባዕሎም ሸጡልካ ስለምንታይ ድሌታትካ ኣቐዲምካ ሂብካዮም ኢኻ ተሸይጡ እዩ እዚ ዝዓይነቱ ድኽመት ናይ መን ናይ ትንባባ እዩ ብዕምቆት ክተንብብ ዘይምኽኣል እዩ ካልኣይቲ ናይታ ናይጀርያዊት እያ እታ ናይጀርያዊት ዘውፃእታ ሳውን ምርኣያ ተድልያ ፅቡቕ ዝኾነ ሚዛናዊ እዚኣ ሚዛን ዘይብላ ርኢና ናይ ኣማዞን ዝረአያ እታጓል እዛ ናይ ናይጀርያዊት ከዓ ሚዛናዊት ብኸመይ ሚዛናዊት ንብላ ኣለና ኣብ ኤርትራ ዝተዘርበ ኣብ ከባቢ 2014 15 ኣቢላያ ወፅያታ ቪድዮ ቫይራል ከይዳ ሽዑ ኣብ ሙሉእ ዓለም ኩሉ ሰብ ይርእዋ እንታይ እያ ትብልታ ስታ ዘቕረበታ ኤርትራውያን ደቂ ተባዕትዮ ብሰንኩ ኩናት እንዳዋሓዱ ከይዶም ደቂ ኣንስትዮ ኤርትራ ከዓ

0: ብምርዓዋን ኣይረኸባን። ስለዚ መንግስቲ ኤርትራ መምርሒ ውፅ እዩ ካብ ክልተ ንላዕሊ ዝኾነ ወዲ ተባዕታይ ክምርዖ ወፃኢታት ከዓ ብምሉእ ናይ ሕንኩርኡ ገለ መሊእን ማለት እዩ መንግስቲ ክሽፍነልካ እዚ ዓይነቱ ገይሮም ኣውፅኦሞ እዚ ሓሶት እዩ ሓሶት እዩ ኩልና ንፈልጦቶም ንነብሮ ግን ምሰንበብካያ እቲ ዘንብብ ሰብ እዚ ንብሎ ዘለና ኣብ ውሽጣኣት እዩ ክሪቲካል ወይ ብኣርትዖ ከንብብ ተደክኢሉ ጠፊኡ ኣሎ ነዚና ክንምህሮም ዘለና ደቅና ንኩሉ ባባይ ማለት እዩ ክተገናዝብ ክትክእል ኣለካ መገናዘብ ከዓ 4-5-6 ፅሑፋት ኣምፅኢካ ኣዋሲብካ ታልክዕ ሚዛናዊት ክትወስድ ትክእል ኣለካ እንታይ ይሕግዘካ ሰብ ከንብብ ከም ዘለዎ ታወልዓ ከዓ ፅቡቅ ገይራ ኣቕሪባታ ብስታስቲክስ ጀሚራ ናበይ ገውፂ ይኸይድ ናይ ኤርትራ ስታስቲክስ ደቂ ኣንስትዮን ደቂ ተባዕትዮን ማዕረ እዩ ካልኣይ ምምርዓዊ ዝበሃል የለን ካንካብ ክትምፅእ ወዲአ ሓ ሓንቲ እንታ ኣኺለና ንኸዋን ስለዚ ጌጋ እዩ ትዘራርባ በርትዖ ክተንብብ ምኽኣል እዚኣ ኣብ ዲጂታል ዝበዝሕ ይፀገሙ ሰብ እንታይ እዩ ኣስተባሂሉ በርትዖ ብምምዝዛን ክንብብ ኣይክእልን ሚዛኑ እዩ ይስሕት
1: ኣብ ዓለምና ብብዝሒ ዝርከቦን ኣንበብቲ ብተርታ ተሰሪዐን ዘለዋ ሃገራት ኣለዋ እዚአን ኣብ በብእዋኑ በፂሕኖ ዘለዋ ደረጃ ምዕባለ ፅልዋ ናይ ምንባብ ከይኮነ ኣይተርፍን እውን ዘይብል ኣይኮነን እዘን ሃገራት ብኸመየን ህዝበን ኣንባብእ ክኸውን ፅዒረናሉ ተዓዊተናሉ እውን
0: ብብዝሒ ህዝቢ እንተዳርኢና ቻይና ኣለው ኣንበብቲ ህንዲ ግን ኣብ ምንታይ ይወስድዎም 10 ሰዓት ንመዓልቲ ዘንብቡ ብውልቀ ሰብ ክረአ እንከሎ ቻይና እዚ ህንድያ ወሲዳ ዘላ 10 ሰዓት የንብቡ ሓደ ሰብሲ ኣብ ቻይና ብኣቨሬጅ ክንሪኦ ከለና ብኣቨሬጅ ክውሰድ እንከሎ ብገምጋም ናይ ህንዲ እዩ ተመዝጊቡ ዘሎ ህንዲ ብሰዓታት መሪሓ ኣብ ውልቀ ሰብ ክንበብ ዝኽእል ኩሉ ሰብ የንብብ ማለት ኣይኮነን ግን ተመቂሉ ምስ ተረኽበ ብኣቨሬጅ ህንዲ ቀዳመይትላ ብሃገራት ብምሉእ ብድምር ክትሪኦ ከለካ ግን እታ ቀዳመይቲ ዘላ ፊንላንድን ሳውስ ኮርያን ደቡብ ኮርያ ማለት እዩ ፊንላንድ እዚአን ብፍላይ ዘን ኖርዲክ ዝበሃላ ካንትሪስ ሃገራት እዚአን ኣብቲ ቅድሚት ተሰሪዐን ኣለዋ ናብ ባህሊ ተቐይሩ ናብ ባህሊ ኣብ ፊንላንድስ ምንባብ ማለት ባህሊ እዩ ኣብ ቻይና ናብ ባህሊ ቀይሮሞ እዮም ከምዚኦም ዝኣመሰሉ ከዓ ምርኣይ ይፅቡቅ እዩ ኣብ ሳውስ ኮርያ ዘዝነቆ ነገር ካብ ዝረእኽዎ ቪድዮታት ማለት እዩ ካብ ባህልስ ባህሊ እንዲ ኦፍኮርስ ሃይማኖት ባህሊ እንዲ ናብ ሃይማኖት ከዓ ተቐይሩ ናብ ኣምልኾት ተቐይሩ ቤተክርስትያናት ኣድባራት ኤግዛም መርመራ ክገብሩ ከለዉ ቆልዑሲ ከም ስርዓት ጠጠው ብል ኩሉ ነገር ነፈርቱ ባቡሩ ጠጠው ብል መርመራ ክሳብ ዝግበር ኣብ ኣድባራት ከዓ ሰብ ይፅሊ ጸሎት የብፅሕ ዕላማ ንምንታይ ኣብ ትምህርቲ ዘለዎ ኣጠማምታ ናይቲ ህዝቢ ኣሎ ኣብ ምንባብ ኣብ ትምህርቲ ዘለዎ የርእካ ናብ ከምኡ ደረጃ ክንበፅሕካ ይምነነ ህዝብና ሲ ናብ ባህሊ ክቕየር ንባብ ናብ እምነት ገፁ ክኸይድ ምክንያቱ ብኸምኡ እዩ ዝሓልፈልካ ትቅየር እንትኾንካ ብኸምኡ ጥራይ ክሓልፈልካ ዝኽእል ከየንበብካ ይሓልፈልካ እዚ ሕጂ ብኸመይ እዩ ነዚ ሰሪሖምሉ እንተይልና ቀዳመይቲ ኣብ ትምህርቲ እትዮሞ ከም ስርዓት ኣብ ስርዓተ ትምህርቲ ኣትዩ ካልኣይ ላይብረርታት እዮም መስሪቶም ኣብ ነብሲ ወከፍ ላይብረርታት ቤት ንባባት ማለት ቤት ንባብ ብኮሚኒቲ ደረጃ ኣብ ኢንስቲትዩሽን ደረጃ ኣብ ዩኒቨርስታት ብኮሚኒቲ ከዓ ኣብ ከባቢኡ ኣብ ሙኒሲፓሊቲስ ኣብ ከተማታት ኣብ ኣብያተ ትምህርቲ ብጣዕሚ ኣስፊሖም ሕትመት ናይ መፅሓፍቲ ከዓ ኣዝዩ ሕሱርን ብብዝሒ ከም ዝሕተምን ምክንያቱ ቀረብ እውን ክህሉ ኣለዎ ምሕታም እዚ ምስ ምሕታም ዝተኣሳሰር ማለት እዩ ብኩሉ ቋንቋታት ከዓ በቲ ዝጠልብዎ ቋንቋ ከዓ ናይ ምቕራብ ኣዝዩ ኣብዚ ሰሪሖምሉ ብዲጂታል ከዓ መሊሱ ኣስፋሕፊ እዩ ብዲጂታል ከዓ እዝዩ ይሰፍሕ ታብሌታት ወፅአን ላፕቶፓት ወፅአን ብዌብሳይትስ ገይሮም ነቲ ሰብ ኣክሰስ ክህልዎ እዚ ክረኽበሉ ቀረብ ማለት እዩ ንክቕረብ ኣዝዮም ሰሪሖም ኣብዚኦም ቶም ዕላማ ልዕሊ ኩሉ ዝሰርሕዋ ግን ባህሊ ምቕያር እዩ ከም ባህሊ ህዝቢ ኣንባቢ ንክትገብሮ ከም ባህሊ ተፃዒሩሉ ኣብ ሰሪሖምሉ ማለት እዩ ነዚ ስለ ዝገበሩኦም ኣብዚ ከምዚ ደረጃ በፂሖም

0: ናይ ዓለምና ኣንበብቲ ብምዃኖም ፍሉጣት ኣብ ዝተፈላለየ ህይወቶም ጸሎትን ኣድማዓትን ዕውታትን ዝኾኑ ሰባት ምስጢር ናይ ዓወቶም ንባብ ምዃኑ እዮም ዝገልጹ። ኣብ ህይወትካ ለውጢ ከተምጽ እንተርኣ ደሊኻ ንፉዕ ኣንባባይ ክትከውን ድማ ይመኽሩ።
1: ሩዝቨልት ፕሬዚደንት ናይ ኣሜሪካ ዝነበረ ኣንባባይ ምንባሩ ኩሉ ሰብ ይዛረበሉ ንግሆ ሓንቲ መፅሓፍ ውድእ ኢሎም ቅድሚ ቁርሲ ድሕሪ ቁርሲ ግን ሰለስተ ኣለዋ ንመዓልቲ ኮ እዩ ንመዓልቲ እስክንደይ ውድእ ኣሎ ኣርባዕተ ከምዚኦም ሰባት ኣለዉ ፍሉጣት ኣብ ታሪክ ዝተመዝገቡ ካልኦት ክንዛረብ ንኽእል ኢና ማህተማ ጋንዲ ናይ ህንዲ ዝነበረ ማንዴላ እዚኦም እቶም ኣንበብቲ ብታሪክ ንሕዞም ማለት እዩ ማንዴላ ክሳብ ዝቐረበ እዋን ስለ ዝነበረ ብድሕሪኡ እዞም ሕጂ ዘለዎ ዘበን ግን ቢልጌት ኣሎ ዋረን ቡፌት ዝብልዎ ኣሎ እዚኦም ፍሉጣት ኢላን ማስክ ካብቶም ኣንበብቲ እዩ ባይዘወ ኢላን ማስክ ብሃፍታም ንፈልጦምሽ ስለምንታይ ኣፍራየ ኮይኑ ስለምንታይ ኣፍራየ ኮይኑ እንተኢልካ ውፅኢት ንባብ እዩ 10 ሰዓት እዩ ዘንብብ ኢላን ማስክ ሕጂ እዚ ሕጂ ካብ ንባብ ትረኽቦ እዩ ኣንባባይ ምዃኑ ኣብ መፅሓፉ ኣብ ፅሑፉ ስለ ዝርከብ እዩ ስለዚ እዚኦም ከምዚኦም ዝኣመሰሉ ኣንበብቲ ሰባት ኣለዉና ማለት እዩ።
0: ኣብ መወዳእታ ንኣቶ ክፍሎም ሚካኤል ኣብ ሓደ ሕብረተሰብ ናይ ምባብ ልምዲ ከተዝርጥ እንታይ ክግበር ኣለዎ ኢልና ተወኪስናዮ ነርና።
1: ንደቅና ወይ ንኣንባባይ ሓፂር ፅሑፍ ክነላምዶ ክንክእል ኣለና ምንባብ ክመርር ኮማዓት እዩ ኣንብብ ትብሎ ሰብ እው ኣዝያ መራ ፔንፉል እያ ሓቂ ዘረባ ብጣዕሚ ይመሪር ምንባብ መሪር እዩ ግን ኣብኡ ዝርከብ መዓር ተሓሊፍካዮ መዓር ነዚኣ ግን ብኸመይ ትበፅሓ ኣብ ህወትካ ናይ ምንባብ ብኸመይ ተማዕብሎ ካብ ንእስነት ክምዕብል ከሎ ዝመቀረ እዩ ዝሓሸ እዩ ምክንያቱ ተቐንዛ ይውሕደልካ ሓንሳ ኣብ ባህርካ ተቐይርካያ ካልቸር ስለዝኾነ ተቐይርካያ ግን ልምዲ ስለ ዝኾነካ ናብኡ ኢኻ ትኸይድ ኩሉ ግዜ ከየንበብካ ኣይተሓልፋን ኢኻ ነዚአን ከመይ ጌርካ ተስርጠን እዚአን ክሰርፃ ክኽእል ኣለዎን 10 ዓመት ክወስደልካ ክእል እዩ ዝብል ግምት ኣለን ንክሪኦ ከለኹ ብውሕድ 10 ዓመት ሃመር እናገበርካ ነዚአን እንዳደግደግካ ከም ባህሪ ጥርየን እዚኣ ቁፅሪ ሓደ እያ ኣብ ባህርኻ ባህርና ኸ እንታይ ይመስለኪ ከምዚ ኣቶም ሞለኩል ገለ ንብሎም ሻሎ ኬሚስትሪ ከምኡ እዩ ኣቶም እስ ኣቶሚክ ሃቢትስ ትብል ምሻላ ናይ ጀምስ ክሌር ጀምስ ክሌር ዝፀሓፋ እሳ ምንባባ ፅቡቕ እዩ ንግረ መገዳይ እንታይ እዩ ኣቶም ባህርና ሲ ብንእሽተይ ይጅምር እንዳማዕበለ ግን ኣካል ናትካ ይኸውን ንንባብ ከመይ ጌርካ ኣካልካ ትገብሮ ኣብዚ ምፅዓር ክድልየና እዩ ብብዝሒ ሓፀርቲ ፅሑፋትካ ንኣብነት ዘ ካውንት ኦፍ ሞንቴ ክሪስቶ ሓ ናይ መን እያ እዚኣ ናይ ኣሌክዛንደር ዱማስ እያ እዚ ኣንብቦ ኢልካዮ መተራእሲ ዝመስል ቲ መፅሓፍ ሰብይ ኣንብበልካኒ ኣይተሰንቡዶ ናቱ ቨርሽን ግን ዋላ ንሕና ኣብ ሮራ ዲጂታል ላይብረሪ ኣለና ሓፀርቲ ብለበል ዝፍርለ ለበል 1 ለበል 2 ናይ 30 ገጽ ናይ 20 ገጽ ኣለዋና ናይ 25 ገጽ ኣለና ንኣሌክሳንደር ዱማስ ክተንብቦ ተደሊኻ ሲ መፅሓፉ ሕፅር ዝበለት ኣለ ዘ ማስኬተርስ ዝብላ እዚኦም ሓፀርቲ መፅሓፍ ኣለና ናይ 200 ቃላት ጥራይ ነዚአን ኣንቢብካ ተለማመድ ቀስ ኢልካ ነቲ 800 ዝኾውን ገጽ ናይ ኣሌክሳንደር ዱማስ ክተንብቦ ተኾንካ ነብስኻ በዚ ኣላማምዳ ሽዑ ናብኡ ክትሰግር ኢኻ ቀንዲ ፀገም ኮይኑ ዘሎ ብዓብ መፅሓፍ ምስ ረእኻ ስለ ትስንብድ ቅረቦ ይመፀካኒ ስለዚ እዚኣ እያ መበልሳልሰይቲ ደቓይቕ ኣሓዝ ንመዓልቲ 20 ዋላ ዝኾነ ይኹን ይምፃእ እዚኣ ባህር እዚኣ ዲስፕሊን እናተይ ኣብዚኣ ከኣትዮ ኸንብብ እየ የበል እዚኣ ብውልቀ ሰብ ብውልቀ ደረጃ ክንሪኦ ከለና ኣብ ንባብ ምዕባል እያ ብደረጃ ናይ ህዝቢ መንግስቲ ክንብል ከለና ኸ ቤት ንባብ ምኽፋት እዩ ከም ባህሊ ንምቕያሩ ክለባት ናይ ንባብ ግሩፕስ ናይ ጉጅለታት ናይ ኣንበብቲ ምቋም እዩ ኣብዚ ኸድካ እያ ትካል ኣብዚ ኸድካ እያ ትካል ክትካትዓሉ ከዓ ክትክእል ኣለካ ኣብ መወዳእታ ተመስርሒዩ ብሓንጎል መዓስዩ ንባብ ብሰርፅ እንተይልክኒ ክምህረሉ ክዛረበሉ እንተደ ጀሚርካ እዩ ምስ ሰብ እንካን ሃባን ክትበሃለሉ ተጀሚርካ ዘንበብካ ፀሚቕካ ምስ ካልኦት እንተ ተኻቲዕካሉ ኣብ እምሮ ሰፊራ ኣላ ተመስርሒ ተወዲኡ ኣሎ ንውፍዓት ከምዚ ናይ በዓል ኢላን ማስካ እንታይ እዮም ዝብሉ ምንባብ ኪኑኡ ክኸይድ ኣለዎ ኣብ ተግባር ናብ ኢኖቬሽን ክቕየር ኣሎ ኣልበርቶ እንስታይን ኣንቢቡ ጥራይ ኮነን ዝሓልፎ ናብ ተግባር ይቕይሮ ናብ ዝረአ ነገር ምስ ቀየሮ ሽዑዩ ንባብ ኣፍራይነት ናቱ ናብ ኢኖቬሽን ክቕየር ኣለዎ ዝብሉካ ኣለዉ እ ንሕና ኣትሊስት ግን ኣንቢብካ ዳጀስት ጌርካ ክዝክሮ

ምስ ሰብ ክትዛረበሉ ትካታዓሉ ክትምህረሉ እተ በቂዕኻ ናይ ብሓቂ ኣብኦምሮ ይተርፍ እዩ። ስለዚ ብደረጃ ሃገርን ህዝብን ኣነ ሪኮመንዶ ክገብር ብቑዕ ኮንኩን ካልኦት ይበልዎ፣ ግን ኣነ ከም ዝመስለኒ ኣብ ካሪክልምና ክኣትሎ ንባብ ከም ባህሊ ክኣትሎ ኣብ ኣብያተ ትምህርቲ ክኣትሎ ኮሌጃት ክኣትሎ ኣብ ኮሚኒቲ ክኣትሎ ኣብ ትካላት ክኣትሎ እዚ ዝበልኩ ክለባት ከዓ ቆይሙ ብዓብኡ ክስራሓሉ ክኽእል ኣለ። እዚ ናብ ባህሊ ምስ ተቐየረ፣ ካብ ባህሊ ናብ እምነት ምስ ተቐየረ ንባብ ኢና ሽዑኡ ናይ ንባብ መሊኽናዮ ንንባብ ተቋፃፂርናዮ ንብል ማለት እዩ። ኣነ ከዓ ይቐኒየለይ።

መደብና ትራን ገለ ካብ ትሕዝቶ ኣምሃርትዮም ገለ ካብ ትሕዝቶኣ ድማ ኣዘኔትን መፅሓቕን ብምባልና ነባኹም ነብሎም ንሕጂ ፋን ክሊፓ ተቐሪባ ዘላ ገለ ካብቶም ንዕኸ ንምዝናይ እነቕርቦም ትሕዝቶና ማለት እዩ። ሄሎክ ፀሓየ ካብ ማሕበራዊ ሚድያ ተወኪስ እዩ ከስሕቆ ይኽእሉ ዝበሎም ናስወከፍቶምን ዘቐርበልና እዞም ዝስዕብ ንሎሚ ከስሕቁ ናይሉ ቀሪቡልና ኣሎ ሞ ንከታተሎም

0: ሰላምትና ተቐበሉ ፈንወና ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ንሎሚ 27 ናሓሰ ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና እስጢፋኖስ ግርማይ ምስ ኣቕራቢት ቋንቋ ምልክት ኣብረት ተወልደ ብሓባር ብምዃን ኢና ንምክትታልኩም ብኸብሪ እንዳዓደምና ብቐንዲ ኣርእስተ ዜና ንፍለም ፅምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጀ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዮም ኣብ ስዊዘርላንድን ኦስትሪያን ዝነብሩ ኤርትራውያን ኣብ ህሉ ኩነታት ዘተኮረ ሰሚናር ተኻይዶም ኣብ ንኡስ ዞባ ሰንዓፈ መደበር ፈልሲ ጎሎ ኣብ ወፍሪ ምግራብ ዓባ ኣስተዋፅኦ ትገብር ኣላ ህዝባዊት ሪፓብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዝቐርበላ ክሲ ነፂቃቶም ኣብ ኔፓል ብሓደጋታት ዕለቕለቕ ዝበዝሑ በፃዕቲ ሃገር ዝኾኑ ኣስታት 400 ሰባት ሞይቶም ኣብ ኣልጀርያ ብሓደጋ ባርዕ መሮር ሰባውን ንዋታውን ኣከባብያውን ክሳራታት ወሪዶም ዝርዝር ዜና ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ውሽጢ ሃገርን ወፃን ይፅምብል ከም ዘሎ ዝፍለጥ እዮም ብደረጃ ሃገር ወፂኡ ዘሎ መርባት ድማ ካብ 17 ክሳብ 20 መስከረም ክካየድ እዮም ብዛዕባ እዚ ወኪል ኤሪና ዳንኤል ወልዱ ዘዳልዎ ዜናዊ ፀብጻብ ኣሎ ያሲን ሳልሕ ካርቦ እዩ
1: ፅምብል ወርቃዊ ኢዮቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ንምፅ

0: ዊ ኣካይዳ ዝኽተልን ንብዙሕነት ህዝቢ ኤርትራ ኣብ ግምት ዝእቱን ፅላት ትምህርቲ ህዝባዊ ግንባር ሓርነት ኤርትራ ንምንፅብራቕ ከምኡውን ኣብ ወፃኢ ዝነብሩ ዜጋታት ኣበርክቶኦም ዘዕዝዝሉ ባይታ ንምፍጣር ከም ዝኾነ ሓቢሩም። እቲ ኣብ ውሽጢ ሃገርን ወፃእን ዝካየድ ፅምብል ስእላዊ ምርኢት፣ ሙዚቃዊ ኮንሰርት፣ ሰሚናራት፣ ስፖርታዊ ውድድራት ከምኡውን ሲምፖዚየም ከም ዘጠቓልል ብምጥቃስ እቲ ወግዓዊ መደባት ኣብ ኣስመራ ከም ዝካየድ ኣብ ነፍሲ ወከፍ ዞባ ድማ ተመሳሳሊ መደባት ተሰሪዑ ከም ዘለውን ኣረዲዩም። በዚ መሰረት ንሓደ ሰሙን ንህዝቢ ክፉት ኮይኑ ዝቕኒ ስእላውን ነዋታውን ምርኢት ብ17 መስከረም ኣብ ኣዳራሽ መምሕዳር ዞባ ማእከል ክኽፈት እዩ። ብዘይካዚ ብ18 መስከረም 13 ንኡስ ዞባታት ዝሳተፍኦ ባህላዊ ካርኒቫል ዘጠቓልል ኮንሰርት ኣብ ቀንዲ ጎዳናታት ኣስመራ፣ ብ19 መስከረም ድማ ኣብ ተራ ሓድግታት ቤት ትምህርቲ ዝሰውራ ኣብ ሞኮስኳስ ሃገራውነትን ትምህርቲ ኣብ ህንፀት ሃገርን ብዝብል ኣርስታት ኣብ ቀፅሪ ኤክስፖ ሴሚናራት ከም ዝካየድን ኣብ ሲኖማ ሮማ ባህላዊ መደብ ከም ዝቐርብን ተፈሊጡሎም። ብ20 መስከረም ድማ ኣብ ሆቴል ኣስመራ ባላስ ሲምፖዚየምን ናፀው መደባትን ከም ዝካየድ ኣምባሳደር ዘመደ ተኽለ ሓቢሩም። ፅምብል ዘኽሪ መበል 50 ዓመት ምስራት ቤት ትምህርቲ ዝሰውራ ኣብ ካናዳን ሸወደንን ዝርከበን ሃገራት ኣቐዲሙ ከም እተፀምበለ ዝፍለጥ እዩ።
1: ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ኣብ ስዊዘርላንድን ኦስትሪያን ኣብ ህልው ኩነታት ዘተኮረ ሰሚናራት ተኻይዶም ከካበትኡ ዝተለኣኸ ሓበሬታ ብመልክዕ ፀብጻብ ተዋሂድ ኣሎ። ገረ መስቀል ገረ ዝግሄር ከቕርቦ እዩ።
2: ሓላፊ ህዝባውን ከማውን ጉዳያት ኣብ ስዊዘርላንድ ከምኡውን ጠቕላሊዩ ቆንስላ ብፍራንክፈርት ጀርመን ካብ 16 ክሳብ 23 ነሃሰ ኣብ ስዊዘርላንድን ኦስትሪያን ኣብ ህልው ኩነታት ዘተኮረ ሰሚናራት ኣካይዶም። ሓላፊ ህዝባውን ከማውን ጉዳያት ኣብ ስዊዘርላንድ ኣቶ እስማዒል መሓመድ ኑር ኣብ ዞባታት ዙግ፣ ሽቪዝ፣ ሸፋውዘንን ሰንጋለንን ንዝነብሩ ዜጋታት ኣብ ዝሃበ ሰሚናር መንግስቲ ኤርትራ ማዕረ መደባት ሃገራዊ ድሕነት፣ መትከላት ማሕበራዊ ፍትሒ ኣብ ባይታ ንምትርጓም ንዘላቂ ልምዓትን ምምሕያሽ መነባብሮ ህዝብን ይሰርሕ ከም ዘሎ ገሊጹ። ህዝቢ ኤርትራ ሓድነቱን መሳርዑን ሳላ ዘፅንዐ ኣብ ዝበረኸን ዘተኣማመንን ደረጃ ከም ዝርከብ ብምግላጽ ድማ ኤርትራውያን ነበርቲ ስዊዘርላንድ ንቕሓቶም ኣበሪኾም ኣብ ኩሉ ሃገራዊ መደባት ኣበርክቶም ክዕዝዙ ተላብዩ። ኣብ መንበር ሃገራዊ ሽማግለ ስዊዘርላንድ ኣቶ ምሕረት ኣብ ማልክ ብወገኖ ህዝቢ ውዳቤታቱ ኣደልዲሉ ኣብ ምእላይን ምኽስኳስን መንስያትን ቆልዑ ኣበርቲዑ ክነጥፍ ብፍላይ ድማ ኣብ ምስፋሕ ኣብያተ ትምህርቲ ቋንቋ ደ ዝካየድ ዘሎ ንጥፈታት ክዓቢ ተላብዩ። ተሳተፍቲ ብወገኖም ኣብ ወፃኢ ንዘምህረ ኣብያተ ትምህርቲ ዘገልግል ካሪክለም ብሚኒስትሪ ትምህርቲ ክዳሎ፣ ንሓለፍቲ ውዳቤታት ቀጻልነት ዘለዎ ስልጠና ክወሃብ፣ ንመንእሰያትን ቆልዑን ዘሳተፍ ዑደት ኣብ ውሽጢ ሃገር ብቐጻልነት ክውደብ ዝብልን ካልእን ርእይቶታት ሂቦም። እዚ ከምዚ ኢሉ እንከሎ ጠቕላሊ ቆንስል ኣብ ፍራንክፈርት ጀርመን ኣቶ ክብረ ኣብ ተኸስተን፣ ሓላፊ ህዝባውን ከማውን ጉዳያት ኣብ ጀርመን ኣቶ ጣዕመ ሃይለን ንኤርትራውያን ነበርቲ ቪየና ኦስትሪያ ኣብ ህልው ኩነታት ሃገር ብመንፅር ዞባዊ ኩነታትን ዓለማዊ ምዕባለታትን ከምኡውን ኣገዳስነት ምሕያል ውዳቤታትን መድረኻዊ ተልእኮታትን ሰፊሕ መግለፂ ሂቦም። ብዘይ ካዚ ፅፉፍን ስሉጥን ቆንስላዊ ኣገልግሎት ንምርጋፅ ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ተገሊጹ።
1: ነመስግነካ ገረ መስቀል ገረ ዝግሄር። ብቕዓት ትምህርቲ ክም ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ኣብ ኣስመራ ኣብ ዝተኸየደ ገምጋም ጨናፍር ዞባታት ገሊፃ። ወኪል ኤሪና ዮናታን ዕብዮ ዘዳለዎ ዜናዊ ፀብጻብ ኣሎ። ፍርቱን ዓንዶም ከተቕርበ እያ።
3: ብቕዓት ኣገልግሎት ትምህርቲ ከም ንምባልን ምዕሩይነት ዝርግሕኡ ንምርግጋፅን ዝካየድ ፃዕሪ ብዝለዓለ ከም ዝድፋእ ኣሉ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብ24 26 ነሓሰ ኣብ ዝተኻየደ ገምጋም ትግባር መደባት ጨናፍር ዞባታት ኣብ ዓመታት ትምህርቲ 225 226 ገሊፃ። ኣብቲ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ዝተሳተፎ ኣብ ኣዳራሽ ማእከላይ ቤት ፅሕፈት ሚኒስትሪ ትምህርቲ ዝተኻየደ ኣኼባ ዶክተር ሓሊማ እቲ ዕላማ ኣብ 6 ዞባታትን ቤት ትምህርቲ ዋርሳ ይከኣሎን ዝተሰላሰለ ንጥፈታት ብዕምቆት ብምግምጋም ብልጫታት ንምዕቃብን ድኻማት ንምፍዋስን ከም ዝኾነ ኣብሪሃ። ኣገልግሎት ትምህርቲ ኣብ ሃገርና ብተራን ኣበርክቶን መሻርክቲ ኣካላት ብሓፈሻ ሚኒስትሪ ዞባዊ ምምሕዳራት ድማ ብቐንዱ ከም ዝዕወት ዝሓበረት ሚኒስተር ሓሊማ ዝርግሐ ኣገልግሎት ትምህርቲ ካብ ቅድመ ትምህርቲ ትምህርቲ ክሳብ ካልኣይ ደረጃ ብዓይነትን ቁፅርን ንምዕባይ ይስራሕ ከም ዘሎ ብምንፃር ተሳተፍቲ ነቲ መስርሕ ዝሕግዝ ሃና ፅርእቶታትን ሓሳባትን ክህቡ ኣዘኻኺራ ሓለፍቲ ጨናፍር ዞባታት ብወገኖም ብቕዓት ትምህርቲ ንምምሕያሽን ብቅድመ ትምህርቲ ዘይሓለፈ ተምሃራይ ክህሉን ዝተሰላሰለ መደባት ንሓደስትን ገዳይምን መምሃራን ንዝተዋሃበ ስልጠናታት ከምኡ ውን ንዝተኻየደ ሱፐርቪዥና

ሲሎም ብምህላዎም ቁፅር ሞታት ክዛይድ ከም ዝኽእል ኣሚፆም። ብዘይካዚ በቲ ባርዕ ኣሽሓቴካ ጫካ ከም እትሃሞኸን ኣብ ኣባይቲ ዕንወት ከም ዝሰዓበን ተገሊጹሎም። ኣብቲ ከባቢ ልዕሊ 150 ሓደጋታት ባርዕ ተኸሲቱ ከም ዘሎ ዝገለጸ መንግስቲ ኣልጀርያ ነበርቲ ናብ ውሕስ ከባቢታት ክግዕዞ ኣዚዝሎም። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ኣብ ጎረቤት ሃገር ቱኒዝያ ክልሕም ከም ዝኽእል እውን ይቃልሓሎም። ኣብ ኣልጀርያ ኣብ ዝሓለፈ ወር ሓምለ ብዝተኸስተ ተመሳሳሊ ሓደጋ እውን ሰብኣዊ ነዋታውን ኣከባብያውን ክሳራታት ከም ዘስዓበ ኣይረስዓን። ሰሜን ኣፍሪቃ ብሳዕቢናት ክትር ዋዒ ሕልፊ ካልእ ክፋል ኣፍሪካ ተጠቂዑ ከም ዘሎዮም ጸብጻባት ዝጠቕሶም። ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍሪ ዘተኮረ ስምምዓት ተፈራሪመን። እቲ ንግዲ ሰብዊ ስምምዕ ንመጠን ቀረፅ ብ95 ሚታዊ ዘጉደል ብምዃኑ ኣብ ገስጋስ ንግዳዊ ምልውዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልትየን ሃገራት ኣሚቶም። እቲ ስምምዕ ክልትየን ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚንየምን ዝፀንሐን ምልውዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡሎም። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም እትገብር ኣብቲ ስምምዕ ተጠቒሱሎም። ህንዲ ሳዕቢናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለየ ሃገራት ናይ ናፃ ንግዲ ስምምዓት ክትፈርም ከም ዝፀንሐት ጸብጻባት የረድኦም። መንግስቲ ፊንላንድ ወተሃደራዊ ወፃኢታት ሃገሩ ክሳብ 2030 ናብ ልዕሊ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክምከም ዘብሎ ኣፍሊጦም። እቲ ባጀት ሓድሽ ሰራዊት ኣብ ምምልማል ኣብ ምስፋሕ ወተሃደራዊ ስልጠናታት ከምኡውን ኣብ ምፍራይ ሰብ ኣልቦ ነፈርትን ነተውክትን ከም ዝውዕል ሚኒስትሪ ምክልኻል እቲ ሃገር ገሊጹሎም። ወተሃደራዊ ወፃኢታት ፊንላንድ ኣብ ዝሓለፈ ዓመት 2.5 ሚታዊት ካብ ጃምላ ሃገራዊ እቶት ከም ዝነበረ ጸብጻባት ይጠቕሱ። ኩናት ዩክሬን ኣብ 2022 ድሕሪ ምወልዑ ፊንላንድ ናብ ኪዳን ሰሜን ኣትላንቲክ ኔቶ ንምፅምባርን ባጀት ምክልኻላ ንምዕባይን ዝወሰደቶ ስጉምቲ ኣብ ቅጠባኣ ከቢድ ሃስያ የውርድ ከም ዘሎ እዩ ዝጥቀስ። ከም ሳዕቤኑ ኣብ ጃምላ ሃገራዊ እቶታ ዓመታዊ ሕፅረት ባጀት የጋጥማ ከም ዘሎ ክኢላታት ይሕብሮም። ኩባንያ መራኸቢታት ማሕበራዊ መራኸቢታት ሜታ ኣብ ልዕሊ ቆልዑ ኣውሪድዎ ብዝበሃል ጸገማት ጥዕና ኣእምሮ ኣስታት 18 ቢልዮን ዶላር ካሕሳ ክኸፍል ተሰማሚዖም። 29 ክፍላተ ሃገራት ኣሜሪካ ትሕዝቶ መደባት ሜታ ኣብ ልዕሊ ቆልዑ ብሓፈሻ ኣብ ልዕሊ ትሕቲ ዕድመ ተምሃሮ ድማ ብፍላይ ጥዕናዊ ጸገማት ከም ዝፈጠረ ክኸሳ ምጽንሐን ዝፍለጥ እዮም። እዚ ከምዚ ኢሉ እንከሎ እቲ ግዙፍ ትካል ኣብ ትሕዝቶ ገጻቱ ንቆልዑት ኣብ ግምት ዘእተወ ምምሕያሽ ከም ዝገብር ገሊጹሎም። ማሕበራዊ መራኸቢታት ፌስቡክን ኢንስታግራምን ዝሓቁፍ ኣሜሪካዊ ኩባንያ ሜታ ኣብ ትሕዝትኡ እኹል ናይ ምመያ መስርሕ ከም ዘይጸንሖ እዩ ዝኽሰስ። ኣሜሪካዊ ኩባንያ ምምዕባል ሮኬት ማለት ስፔስ ኤክስ ኣብ ክፍለ ሃገር ሉዊዚያና ናይ 100 ቢልዮን ዶላር መወንጨፊ ማእከል ከም ዝድኩን ገሊፆም። መስሒ ህንፀት ናይዚ ብደረጃ ዓለም ዝዓበየ መወንጨፊ ማእከል ኣብ ዝመፅእ ዓመት ከም ዝጅምር ተሓቢሩሎም። እቲ ኣብ ልዕሊ 50,000 ሄክታር መሬት ዝህነፅ ግዙፍ ፕሮጀክት ምስ ተዛዘመ ናብ ክልል መሬት ማርስን ወርሕን ዝካየድ ጠፈራዊ ተልእኾታት ከም ዘስፍሖ ብኣግኡ ይእመታሎም። እቲ መደብ ኣሸሓት ዕድላ ሽቕለት ክፈጥር ከም ዝኽእል እውን ሰመዚ ጠፈር ኣሜሪካ ሓቢሮም። ዜና ንምዝዛ ቀንዲ ነጥብታት ወደግመልኩም። ጽምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዮም። ኣብ ስዊዘርላንድን ኣውስትሪያን ዝነብሩ ኤርትራውያን ኣብ ህሊ ኩነታት ዘተኮረ ሰሚናራት ተኻይዶም። ኣብ ንኡስ ዞባ ሰነዓፈ መደበር ፈልሲ ጎሎ ኣብ ወፍሪ ምግራብ ዓባ ኣስተዋጽኦ ትገብር ኣላ። ህዝባዊት ሪፓብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዝቐረበላ ክስ ነጺጋቶም። ኣብ ኔፓል ብሓደጋታት ዕለቕሎ ዝበዝሑ በጻሕቲ ሃገር ዝኾኑ ኣስታት 400 ሰባት ሞይቶም። ኣብ ኣልጀርያ ብሓደጋ ባርዕ መሮር ሰብኣዊ ንዋታውን ኣከባብያውን ክሳራታት ወሪዶም። ዜና ተዛዚሙሎ ብሮክምሸት።

0: ናይ ሎሚ ትሕዝቶ መደብና ብዛዕባ ጥልፍን ኣጠላልፋን ዝሓልፎን መስራሕትን እዩ ክኸውን ሰናይ ምክትታል። ፈለማ እቲ መስርሕ ካብ ጥበብ ይዝብገስ ብጥበብ ድማ ይዛዘም። ካብታ ካብ ሓደ ጥረ ነገር ናብ ጨርቂ እቲ ምስርሕ ፈታሊቲ ዝፍልም ፍታል፣ ዙርያ፣ መነን፣ ፈርጊ፣ ደንበላስ፣ ደርባድር ብኢደ ስራሓት ዝፈርዩ ካብ ጡጥ ናብ ጨርቂ ዝምስርሑ ኣጭረቕቲ እዮም። እቲ መስርሕ እውን ካብ ጡጥ እዩ ዝፍልም። ቀዳማይ መስርሕ ብኣስፋሓይ ወይ ብዘርግሓይ ይጅምር።
1: እወ ሕጂ እዚ መታሳ እዩ፣ ብቱቡ እዩ ዝመፅእ ብመታሳ። ሽዑ ኣብዚ ነእትዎ ከምዝኣትይዎ ደሎ እዚ የእቲና፣ ግን እዚ ናይ ህንዲ ፈትሊ እዩ። ናይ ዓድና ከዓ ኣሎ ከምዚ። እዚኣ መትሓዚት ማለት እዩ። ኣብ ኣንድ ሕርኣትያ ገፊሕን ፀቢብን ኩሉ ተስተኻኺሉ እዩ ዝኣቱ። ገፊሕን ፀቢብን እንተ ደኣ ኮይኑ ተሓደ ክተርፍ እዩ ተሓደ ከብል እዩ ኣየእለመለንን እዩ።

0: ካልኣይ መስርሕ ተዘርጊሑ ዝተዳለወ ጥምጣም ፈትሊ ናብ ማእለማ ይሰጋገር።
1: እዚኣ እቲያ ብዓባያ ማእለማ እያ። ማእለማ ከዓኒ ክሰርሕ እንተኾና ዘድልይዋ መሳርሒ በዓላታ ሓፂን ብሓፂን ማሽን ፕላስ እዚ ከዓኒ ሚሐን ይበሃል። እዚ መንፊት ብክልተ ዳንፋ ተታሒዙሎ ኣብ ታሕቲ ንሪኦ ዘለና ድማ ድኳ ወይ ከዓ እግሪ ኢልና ንፅውዖ። ከምቲ ዝረአኹሞ ናይ ኣስፋሓይ ምስ ወድአ ናባና ይመፅእ። ንሕና ከዓ ካብኡ ተቐቢልና ታፈትሊ ንኸይብተኽ ከም ዘለዎ ከም ዝርጉሖ ይንኽእል ኢና። ንኸይብተኽ ልዕዙ ኢሉ ንኸይወፅእ ወይ ድማ ከም ድልየትና ኮይና ንክንሰርሕ ኣብ ሓዊ ንጥጥቆ። ክጥጥቅ ከሎ ካብ 3 ክሳብ 4 ሰዓት የድልዮ። እቲ ዘድልዮ ክጥጠቅ ከሎ ዘድልዮ ኣብ ምስ ዝኣቱ ከዓኒ ፊኖ፣ ኦሞ ፕላስ ጨው ወይ ከዓ ሸብ። ሕጂ እዚኦም ዘድልይዎ ምክንያት ከዓኒ እቲ ኦሞ ንኽፃዕድዎ ወይ ከዓኒ ንኽዝርጋሕ፣ ጨው ከዓ ከም ድልየቱ ንኽስሮ ኢና ብምኽስር ወይ ከዓ መርፊ ደቂቕቲ መርፊ እጌርና እቲ ፈትሊ ንፈላለዩ ኢና በብሓደ። ሕጂ ነዚ ኮይኑ በብሓደ ንክወፅእ እቲ ጨው ወይ ከዓ ሸብ ከዓ የድልዮ። ሕጂ እዚ ጠጢቕና ኣንቂፅና ምስ ነቐፀን ምስተረብለውት ዓኽሊልና ከምዚኣ ጌርና ንዕኽሉላ ማለት እዩ ዓኽሊልና ንዳልዎ ኣዳሊና ነታ መንፊት እዚኣ ሚሐን ወይ ከዓ መንፊት 600 ፈትሊ ሓንቲ ከምዚኣ ማለት እዩ ሓንቲ ከምዚኣ 600 ፈትሊ ትሕዝ ብብሓደ ሓንቲ ፈትሊ ኣብ ሓንቲ ሚሐን ካልኦይቲ ከዓ ከማ ኣብታ ካልኦይቲ ሚሐን ጌርና ናብ መንፊት ንሕልፎ። ካብ መንፊት ኣሕሊፍና ከዓኒ በዛ ንሪኣ ዘለና እድያት ንጀምር።

ንሪኦ ዘለና ናይ 4 ወይ ከዓ ቢምቦይ ሽኮር ናይ 4 ቢምቦይ ወይ ከዓ ዝተፈላለየ ንዲዛይን ዝኸውን ተጥምጥመልና እዚኣ ኣብቲ ቢምቦይ ወይ ከዓ ሽኮር ኣብዚኣቱ ንክዝርግሕ ማለት እዩ። ተዘርጊሑ ከም ድሌቱ ኮይኑ ንክመፅእ ኣብዚኣ ንእትዎ። ካብዚኣ ሽዑ ናብዚኣ ቁኒን ንሪኣ ዘለና በዛ ማሽን

0: ካብዚ ድማ እዩ እቲ እድያት ዝለገቦ ጨርቂ ናብ ሰፋያ ይከይዱ ናይ ክዳን መልክዕ ለቢሱ ናብ ጠላፋ ይበፅሕ። መስርሕ ጥልፍን ኣጠላልፋን ካብዚ ይብገስ።
1: ተሰፍያ መፅያ ኣብዛ ናይ ኣፍልባ መስቀል ንክጥለፍ ማለት እዩ። ሕጂ መስቀል ንክጥለፍ ከዓ እቲ መጀመርታ ክንገብሮ ዘለና እንታይ እዩ ተልክኒ ነድፊ ስእሊ ማለት እዩ። ክትሰኣል እንተኮይና እታ መስቀል ብድሕሪ ምስ ተሰኣለት ከዓ ናብ ጥልፊ ክትኣት እያ። ናብ ጥልፊ ክትኣት ኮይና ሕጂ እቲ ስቴባትካ ኣሎ ማለት እዩ። ብድሕሪ ዝመፅእ ከዓ ምቕባእ ምቕባእ ከዓ ምድጋም ማለት እዩ። ክልቲኡ ምቕባእ ማለት እዩ። ሕጂ ሳልሳይ ከዓ ምጭዳድ መፅእ ማለት እዩ። ምስ ተጨለለት ብድሕሪኡ ናብ ምፍራፅ ምፍራፅ ከዓ ምድዳብ ሕብሪ ምምላእ ማለት እዩ። ብድሕሪኡ ናብ ፌሮ ፌሮ ከዓ ፊኒሽን ማለት እዩ። በዚ ከዓ እታ ክዳን ከዓ ብቕዕቲ ኮይና ከዓ ናብቲ ዋና ትርከብ ማለት እዩ። እዚ መስራሕት ኣለዋ።

ኣህራይ ከም ተወሳኺ ትሰርዓ ከምዚ ክብለ ክትፀንሐ ኮይኑ እቲ መሰረቱ ከዓ ከም ምንታይ ድብገስ የልና ነዚ ክትገብር ከዓ ፈትሊ ከተዳሉ ለካ መጀመርታ ፈትሊ ተዳሉ ብድሕሪኡ ከዓ መርፍእ ተዳሉ ማለት እዩ መርፍእን ፈትልን ጌርካ ከዓ ነታ መስቀል ትሰርሓ ማለት እዩ እዚ ኩሉ ክሓልፍ ከሎ ግን ናይ ዝኾነ ይኹን ማሽን ሓገዝ የብሉን ኩሉ ብጉልበት ብኢድካ ማለት እዩ ሕጂ እቲ ፈትሊ መጀመርታ ንዕኡ ዝኾን ፈትሊ ተዳልወሉ ኣፍሒስካ ኣቢልካ ከምኡ ከዓ እቲ ፈትሊ ከዓ ብዙሕ ዓይነት ፈትልታት ስለ ዘሎ ነቲ ክዳን ከዓ ምሽ ከምዚ ከበላሽዎ ድኽእል ፈትልታት ኣሎ ብዙሕ ዓይነት ፈትሊ ስለ ዝኾነ ንበሎ ሕጂ ኣስታት ሰለስተ ኣርባዕተ ዓይነት ኣፋትል ኣሎ ካብ ሰለስተ ሕጂ ድሓን ድኾነ ፈትሊ እሞ ነቲ ክዳን ከበላሽወልካ ዘይክእል ፈትሊ ትጥቀም ማለት እዩ ሕጂ ካብዘን ክብለ ክፀናሕኹ ዘምዘም ጀት ኬንኤስ ዝበሃል ፈትልታት ኣሎ ድበዝሕ ሕጂ ንሕና ንጥቀመሉ ጀት እዩ እቲ ጀትሲ ነቲ ክዳን ተበሊሉስ ከበላሽዎ ይክእልኒ እዚ ክኸውን ከዓ ክንተወሳኺ ከዓ ንሓፅቦ ኢና ተሓፅቦ ብልክዕ ብሳምና ጌርካ ንኸይብለል ማለት እዩ እንበርከስ እንድሕር ተበሊላ ታ ፈትሊ ኦረዲ እታ ጨርቂ ብምልእታ ክዳን ትባላሸላ ማለት እዩ ኩለ ከዓ ክሳራ ትኸውነላ እዚ ንኸይከውን ሕጂ ንኸይብለለቀ ሓፂብካ ተዳልዎ

በኣር ሕጂ እታ መስቀል ክንስእላ ንጅምር ኣለና ንበሎ መጀመርታ ሰንተር ናይ ተኸዳኒ ኢካ ትሕዝ ማለት እዩ ኣብ ኣፍ ልብ እንዲ ክትከውን ኣብዚ ንድሕር ትከውን ኮይና ሰንተር እታ ሰንተር ኣብዚ ሒዚ ኣለኹ

ሕጂ ከምዚ ክርድአ ክፀናሕኩ ማለት እዩ እታ ስእሊ ተሳኢላ ትወዲእ ኣላ እዚኣ ትመስል ማለት እዩ እዚኣ ሕጂ ንእሽ ይመስቀል ካብዚ ሕጂ ናብ

ክጨዳ እየን ዚያ ሕጂ በር ውሽጢ ውሽጣ ትቐበያ ኸዚያ ንሓፈሻዊ እዚኣ ክትጨደ ስለ ዘለዋ ግን ውሽጢ ውሽጣ ቐቢአ ንዳሕር ጨዲድያ ክደቅቕ እዩ ንድሕር ደቂቑካ ክጫፋለ ቕ ማለት እዩ ሕጂ ንኸይጫፋለ ደገደጊ ኣገረ እዚኣ ናብ ምጭታት ክኣት እዮ ማለት እዩ

ሓደ ክፋል ናይዛ መስቀል ሕጂ ተወዲእ ኣላ። ሕጂ እንታይ ተርፋ? ፌሮ ማለት እዩ ነዚኣ ማለት እዩ። ከምኡ ናቕልና ስነበልና ግን ነዚኣ ኩላ ከዓ ሰርሓ ማለት እዩ። ጀዚኣ ትመስል እዛ ስራሕ ከምዛ ክትሪእዋ ፅናሕኹም ንእስ ኢለ እያ። ክብደት ኣለዎም ዶት ስራሕ ብጣዕሚ ስራሕ ክሳብ ዘይሃለዎ ማለት እዩ። ከምተወሳኺ ግን እዚኣ ክሳብ ሓደ መዓልቲ ክትወድአልካ ትኽእል ማለት እዩ። ሕጂ እዚኣ ንእሽ ስለ ዝኾነ ክሳብ ሓደ መዓልቲ ኢለ ኣለኹንሽ ንበሉ ሕጂ ኣብ ዝጠቃይ ዘሎ ንሃለ እዚ ሕጂ ናይ ወይን ስታይል ኮይኑ ሙሉእ ክዳን እዩ ዝጥለፍ ዘሎ ማለት እየ። ኣብ ናይ ጓል ኣንስተይቲ ሕጂ ተኸፍአ ተኸፍአ እዚ ክሳብ ሶሙን ክወዘልካ ክእል እዩ 4-5 መዓልትታት ማለት እዩ። ሕጂ ስራሕ ቀሊል ስራሕ ኣይኮነን። ብዝያዳ ከዓ ሓገዝ ናይ ማሽን የብሉን። ማእሲ ብኢድካ ብመርፍእን ኢኻ ሰርሖ ማለት እዩ። እዚ ኩሉ እንታይ ይሕዘካ ንድሕር ኢልና እቲ መሰረታዊ ነገር ዓይንኻ በርከ ናብ ሓንቲ ቴንሽን ጌርካ ኢኻ ትሰርሕ ዘለኻ። እዚ ሕጂ ክብደት ኣለዎ። ምስ ግዜ ሲ ዝኾነ ፀገማት ከምፀልካ ተኽእሎ ኣለዎ ማለት እየ። እሱ ጥራይ ከይኣክል ሕቆኻ ንገዛርእሱ ሕቆ ከምዚ ኢልካ ኢኻ ትሰርሕ ዘለኻ

ንኡስ መደብና ፍኖተ ህይወትያ ቀፂላ ተቐሪባ ዘላ ክቡራትን ክቡራን ተኸተልትና ሎሚ ፍኖተ ህይወትና ተመክሮ ሰብ ሓዳርና ከነካፍለኩም። እዞም ሰብ ሓዳር እዚኦም ን48 ዓመታት ዝኣክል ብስኒትን ብፍቕርን ብምዉቕ ናብራን እዮም ፀኒሖም ዘሎ ወላ እውን ክላለዩን ናብ ሓዳር ንክበፅሑ ዝሓለፍዎ ጉዕዞ እውን ኣዝዩ መሳጥን መሃርን ክኸውን ዝኽእል ኢልና ብምሕሳብ ኢና ፍፁም ክፍለ ማርያም ይዳሂስዎም ዘለዎ ካብኦም ክንቀስሞ ወይ ድማ ክንመሃሮ ንኽእል እንታይ ይኸውን? ብሓባር ንከታተል ተመክሮኦም ብሓባር ንተዓዘቦ ናብ ፍፁም ክፍለ ማርያም ከስክረኩም እዩ።

0: 46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ሞያ ብዝተፈላለዩ ኣጋጣሚታት እትውንኖ ክእለት እዩ። ዝኾነ ሰብ ብልምዲ ነ ብትምህርቲ ብዙሓት ሞያታት ክውንን ይኽእል እዩ። ይኹን እምበር ኣብ ሓደ ሞያ ኣተኪርካ ምስራሕ ዝያዳ ብልጫ ከም ዘለዎ ዝኣምኑ ብዙሓት እዮም። ምኽንያቱ ብዙሓት ሞያታት ኣብ ሓደ እዋን ከተተግብር ምፍታን ውፅኢታዊ ክኸውን ኣይክእልን እዩ። ኣብ ኩሉ እውን ሓደ ዓይነት ብቕዓት ክህልወካ ኣይክእልን እዩ ዝብል ኣረኣዩ ኣለዎም። ንሎም እምበኣር ን46 ዓመታት ኣብ ምዕራይ ብሽግለታ ናይ ዝነጥፍ ዘሎ ሞያዊ ሙሴ ተመስገን ተመክሮ ህይወት ክንደስሲና ሰናይ ምክትታል።
1: ኣቦይ ብካምቦበሎ

0: ናይ ብሽግለታ ፅገና እቲ ዝበርትዐ ሰብኣይ ነይሩ። ኣቦይ ተመስገን ፌንሰይ በዓል ጋርላቲ ዊንድሶር እዚአን ዝኣመሰላ ናይ ቀደም ናይ ጤልያን ሽግለታ ካዕሪ ከሎ ኣብቲ እዋንቲ ኣነ ተማሃራይ ከልኹ ናብ ኣቦይ ናይ ስልጣንያታት ምስሓሕ ክብፅሕ እዚ ብተመክሮ ብአአን ዝሓስክዎ ኣብዚ ሕጂ እዋን ዘለኹዎ ኣብ ክበፅሕ በቂዐ።
1: ኣቶ ሙሴ ናይዚ ናብ ኣቦኡ እናተመላለሰ ዝርዮን ዝዕዘቦን ዝነበረ ሞያ ምዕራይ ብሽግለታ ፍቕሪ ክሓድሮ ጀመሮ እሞ ኣብ ትርፊ ግዜኡ ምስ ኣቦኡ እናሰርሐ ምስ ዛሕጂ በዓልቲ ቤቱ ዘላ ወይዘሮ በይን ክፍለ ሓዳር ኣብ ዝመሰረተሉ እዋን 1990 ነዛ ሕጂ ዝሰርሐላ ዘሎ ትካል ብምውፃእ ኣብ ሓደ ዓመት ናተይ ዝብሎ ትካልን ሓዳርን ወነነ
0: እናሰራሕኩ ምስዛ በዓልቲ ቤተይ በይን ክፍለ ስብሓ ትበሃል ምስ ሓዳር መስሪተ ናተይ ክውፅእ ጀሚረ ማለት እዩ።
2: ነዚ ስራሕ ውፅእ ከሎ ምስ እዚ ሽግር ባፅ የውፅዎ ምስተመርዓና ስትሕርበ ምርዓና የውፅዎ እቲውሰ ይብሉ ዘበን ደርጊ ንመዛግጀመ ተመላሊስኒ ክሕጉዘ ኢለ ላዕለን ታሕተን ላዕለን ታሕተን ኢና ግን ኣውፂና እዮ ልቸንሳውፂና ሓደ ዓመት ክኸውን ኣብዚ ንዳሓ ሞያ ዕግልግል ክነበልኩ ከለኩ ሰሪሕላ።
1: ኣቶ ሙሴ ንዝሓዘ ሞያ ኣተክሮ ብምግባር ነቲ ካብ ኣቦኡ ዝቐሰሞ ሞያ ዝያዳ ንምዕባይ ኣብ ሓድሽ ፈጠራታት ከድህብን ተፈላጥነት ከጥርን ጀመሮሞ ዓማዊሉ እናበርከቱ ከዱ።
0: እቲ ምዕብልና ካብ ኣቦይ ዝወረስኮ ንዑ ሒዘ እናቐፀልኩ ከይድ ከሎ ከዓ እቲ ለውጥታት ከዓ ናይ ሽግለታ ምፅጋን ምስኡ ማዕሪ ማዕሪኡ እንዳለወጥኩ ሞዲፊካር ዝኾና ናይ ቀደም ሽግለታ ዝነበራ ማለት እዩ ቤንሰይ እዩ ነይሩ ቀደም ቤንሰይ እዮም ዝፍለጣ ነይሩ ሽግለታ እዚአን ኣብዚ ሕጂ እዋን መላዋጢ የብለንን ኣነ ግን ብሞዲፊካር ገይረ መጓዓዝያ ከም ዝቕፀል ኣገብር ኣብዚ እዋን እዚ ማለት እየ ካብ ተመክሮ ይዎ።
3: ኣነ ጎይቶኦም ተስፋ ይበሃል ተስፋይ ሓጎስ ሙሴ ብሓቂ እቲ ስርሑ ንፉዕ እዩ ብሞዶፊ ክምግባር ድዩ ብኩሉ ስርሑ ንፉዕ እዩ ኣነ ከ ልዕሊ 20 ዓመት ዝኣክል ንሙሴ ፈልጦ ኣነ።
1: ብተወሳኺ ንሱ ንደቁ ኣብዚ ሞያ ብምስታፍ ደኣ ዝያደ ሓገዝ ክረክብን ኣብ ደቁ ድማ ፍቕሪ ስራሕን ባህሊ ስራሕን ከስርፅ ከኣለ
0: እጂ እዚኣ እንዳ ሽክልሳ እዚኣ ክጥርያ ከለኹ እቲ ኢደ ጥበብ ከምዚ ዝበልኳ ካብ ኣቦይ ዝወረስክዎ ብኣኣ ፊልድ ናተይ ኮይና ነዛ ቦታ እዚኣ ከፊታ እያ ማለት እዩ እዛ እዋን እዚኣ እዛ ነገር እዚኣ ምስ ከፈትኳ እዛ ገዛ እዚኣ ውላድ ምስ በፃሕና እቲ ብኹሪ ወደይ ወዲ 15 16 ኮን ከሎ ትምህርቲ እንዳተማሃረ ፍርቂ መዓልቲ ምሳይ እንዳሰርሐ እሱ እውን ከም ናተይ ኢድ ሒዙ ሰራሕ ነይሩ ኣብ መርዓ በፅሑ ኣብ መርዓ ምስ በፅሐ ኣንጎላ ከይዱሎ ማለት እዩ። ካልእቲ ምንኣሱ ንዕኡ ምንኣሱ ከዓ ልክ ናቱ ሒዛ ከዓኒ ምሳይ ተሕግዘኒ ነራ እሳ ከዓኒ ዕድሚኣ ምስ ኣኸለ ናብ መርዓ ምስ በቓት ሓዳራ ጌራ ኣብ ጀርመን ኣትያ ኣላ ማለት እዩ። ስለዚ እዛ ገዛ እዚኣ ንቶም ስድራ ብጣዕሚ ይዕብያቶም እያ ኣብዚ ብፃሕ ኣብፂሓቶም እያ ከምዚ እንዳበልና ከዓ ክሳዕ ዝሕጂ ከዓኒ ይቕፅል ኣለኹ ማለት እዩ
1: ይብል እሞ ዝኾነ ተጠቃሚ ብቕዕቲ ብሽግለታ እንተ ደኣ ክትህልዎ ኮይና ብዛዕባ ክገብሮ ዘለዎ መሰረታዊ ኣገባብ ኣጠቃቅማ ብሽግለታ እውን ከምዚ ኢሉ ነይሩ።
0: ሕጂ ብቕዕቲ ብሽግለታ ክትህልዎ እንተ ደኣ ኮይና ብሽግለታ ምስ ሓዛ ኣብ ምስራር ጥራሕ ውዕዞ ክገብር የብሉን ከምታ ንሱ ንነብሱ ዝኣልያ ከምታ ንነብሱ ዝርያ እታ ሽግለታ እውን ኣብ 4 ወርሒ ድያ ኣብ 5 ወርሒ ድያ ኣካላታ ኩሉ ተመርሚሩ ኩሉ ተራእዩ ክትጓዓዝ ክትክእል ኣለዋ። ምክንያቱ እቲ ናታ ዘድልያ እንተዘይገበረላ እታ ሽግለታት እያ ንዝደለዮ ክተብፅሖ ትኽእልን ከተሳናኽሎ ትኽእል ካብ ዝደለዮ ስራሕ። ስለዚ ልክ ከምታ ንብሱ ከምታ ሰውነቱ ድያ ብምገባ ምግቢ እውን ንሳ ኣብ 4 ወርሒ ተነውሐ ኣብ 5 ወርሒ እዚ ምግባ ክትርክብ ኣለዋ እወ ዘሎ ውሽጣዊ ዓረራ ድዩ ቸንትራለ ድዩ ሰርቪስ ምግባር ብምሉእሲ ክህልዎ ኣለዎ ሽግለታ ኣብ ምስራ ጥራሕ ክትከይድ ይብላ። ስለዚ ተተዓናቅፈካ ማለት እዩ ካብ ዝደለካዮ ሲ ከተጓዓዘካ ይትኽእልን።
1: ኣቶ ሙሴ ኣብዚ ትካል ብዙሓት መንእስያት ከም ዝመሃረን ገና እውን ይቕፅሎ ከም ዘሎን ብምግላፅ

ግን ክትውፅእ ሓዳር ክመፅእ ከለናስ ከምቲ ኣዳም ዝገርሞ እዩ ነዚ ክትዛርበሉ ጋዜጣ ምሉ እዩ ዘይ ብስታ ይገርኩን እምበር መጀመርታ ክንወፅእ ከለና ሓዳርና ሓንቲ ሰብ ዘጥስ ብደገ ደላ ንእሽተይ ንወፅእ ሓዳርና ሂባትና ኣማኒትና ነራ ብዝሓደሽ ዓዲ ድሕሪኡ እዚ ዝብለካ ዘለኹ ምብራቅ ትበሃል ማሓዛና ነራ ፊስቶ መውፅእ ሓዳርና ሂባትና ሽዑ ደበን ደርጊኡ ነይሩ ሓንቲ ከዓ ሓዝናን ወላ ሓንቲ እንታይ መክብለካ እየ ካብዛ ንሓወስ ኢለ ነግረን ሒዘ ወፅ ፊስቶ

0: ጨርቂ ተጠሪዩ፣ ኣቑሑት ተጠሪዩ፣ ሳሉል ተጠሪዩ፣ ኣርማድዮ ተጠሪዩ፣ ከረዲሳ ተጠሪዩ። ብጣዕሚ እንታይ መብለካ እዛ ሰዓታት እዚኣ ግን ብፍቕሪ ኢና ምሸትን ንጎን ብፍቕሪ ብስሓቅ ከም በቃ ዝብላዕና የብና ተደረና የብና ግን ብፍቕሪ ጥራሕ ንሕልፋ ግን ክብለካ ሓንቲ መዓልቲ ውን እዚኣ ጨኒኣትኒ ውን እዚኣ ኮይና ኢልና ትወራን ፊጥና ፍፁም ኣይነፈልጥ ኣብዛ ሰዓታት እዚኣ እስከብዚ ሕጂ ከዓ ንሄልካ ፅቡቅ ናብራ ንካየድ
1: 15 ዓመት ኣብ ዕርክነት 33 ዓመት ኣብ ሓዳር ምህላው ማለት ረኻቢ እዩ ዝረኽቦ ዓብ ፀጋ እዩ። ስለ ዝኾነ እዞም ሰብ ሓዳር ናብ መንእስያ ዝቐንዐ ለበዋ እውን ኣለዎም።
2: እቶን ፍቑራት ክብሎ ዝደሊ በቲ ሕጂ ኣነ ክዛረቡ ፀናሕኩ ተመርኪሶም ተድሊካ እንተ ደኣ ኮይና ንመጀመርያ መዓልቲ ከመይ ጌርካ ኣፍቅርክልካ ሒዝካ ስለምንታይ በታ ዝፀኻ ቃል ከዓ ብኣ ከዓ ሒዝካ ከም ናይ ኣቦታትኩምን ከም ናይ ኣዴታትኩምን ውርሻ ሒዝኩም ሓዳርኩም ከተፍርዩ ደቅኹም ክትወልዱ ክዘምዱ ዎ ምክንያቱ ወሊዶም ምመን ንዕኡ እንዮም ወሊዶሞ እሱ ልከ ንዓኣ ሒዙ ከምታ ናይ ኣቦ ናይ ኣደን ዝበልና ከምኣ ኣብ ቃል ኪዳኑ ከም ብርሃን ሳራን ክኾኑ ከምዚ ይምኒ
0: ዝብሎ ደለ ዘ መንእሰይ ሕጂ ኣብዛ ዘለኹማ ሰዓታት ፅኑዕ ፍቕሪ ትሕዝ ኣለኩም ፍቕሪ ሓያል እዩ ሓዳር ከ ሓያል እዩ ተተኸቃኢልካ ይኹሉ ነገር ሓዳር ፍቕሪ ግስታይ ስለ ዝኾነ ናይ ንቕድሚት ስለ ዝኾነ ተልዕለሉታ ንከየለ ተልዕልሉ ስታየለ ዝበላዕ ካብሊኢካ ምካሪ ድ ኣብዛ ሰዓታት ሓዳር ዝገብሩላ ግን ተፀዋዊድካ እዩ ሓዳር እሱ ከም ገለ ኮይኑ ክመፅእ ከሎ እስኻ ስቕ ከም ገለ ኮንካ ትመፅእ ከለካ ንስ ብዓቕሊ ኩሉ ነገር ሳየ ዝብል ኣነ ካል ኣልሓምዱላ ንታ ምስ ምፅዋር እዩ ብሓፂር ሓዳርስ ምፅዋር እዩ ጠሚኻ ዲኻ ፀሚኢኻ ዲኻ ኣለዎ ኣይበቀልካን እዩ የብሉን ከዓ ክትሽግሩ ይብልካ ኣብዛ ሰዓት እዚኣ እሳየ ዝብል ኣነ ምፅዋር ጥራሕ ተፀዋወሩ ፍቕሪ ሓዳርን በባይኒ እንድዩ ፍቕሪ ትጓስ የሉ ይብልካ ንቕድሚኻ ኢኻ ፀንሓካ ኢደሎ ሓዳር ግን ኣትስታይ ከኣትኻልካ መፃወዲያ እዩ ሓዳር ከቢድ እዩ እዚ ግን እታ መፃወድያ ግን ስጋይ ስጋኻ ንሕልካያ ተፀዊርካ ትኸደሉ ትጋገ ተለኺ ትጋገ የለኺ ትጋገ ተልኻ ትጋገ ኣለኻ ተራዳዲእኻ እዚኣ ዝኾነ ዕላል ክዕልል ከሎ ኣብ መንጎ ስድራ ቤት ቆልዓ ዘለዎ ሰበይቲ ዘይምዝራብ ኣብ ዓራትካ ቆይቁ ተኮይኑ ብዓራትካያ ትረዳዳ ኣሉ ማለት እዩ ማንም ሰምዑ ብሉን እዚኣ ንብል
1: ዝኸበርኩም ተኸታተልቲ መደብና ን46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ኣብ ትሕቲ ዝብል ኣርእስቲ ከነቕርበልኩም ዝፀናሕና መደብ ኣይተዛዘመን። ኣቶ ሙሴ ኣብ ሙያ ብሽግለታ ዘጥርዮ ክእለት ምስ መሳርሕቱን ተገልገልቱን ዘለዎ ዝምድና እንታይ ከም ዝመስልን ኣብ ምቕፃር ሰራሕተኛታት ዘለዎ ፍልይ ዝበለ መረዳእታን ዝድህስስ መደብ ሒዝና ኣብ ዝመፅእ ሰሙን ምሳኹም ኣለና ሰናይ ቀነ።

ናትራን ይኹም ኣብ ምክታል ትርከቡ ክብራትን ክቡራን ተኸታተልትና ብምቕፃል ድማ ንኡስ መደብና ዳሳስና ተቐሪባላ። ሎሚ ንኡስ መደብና ዳሳስና ኣብ ዓለምና ሰብ ክነብሮም ኢልካ ዘይተሓስቦ ቦታታት ገዛውቲ ተሰሪሕዎም ሰብ ክነብሮም ክኢሉ ዝርአና ናብኹም ከነብሎም ኣብ ዓለምና ኣብዚ እዋን እዚ ብዙሓት ቦታታት ከምቲ ዝበልናኩም ዘይትግምቶም ዓይነት ቦታታት ማለት እዩ። ኣብ ብዙሕ ቦታ እዩ ሰብ ዝነብር ዘሎ። እዞም ቦታታት እዚኦም ከመይ ዝበሊኦም እንታይ ፍሉይነቶም ብሓባር ንከታተል። ናብ ሲራ ኮረደ ከስክረኩም ሰነ ምክትታል

ሰባት ይነብሩ ወይልካ ዘይሕሰብ ገዛውቲ ሰባት ኣብ ከምዚ ዝበለ ገዛውቲ ክነብሩ ይኽእሉ እዮም ኢልና ዶ ሓሲብና ንፈለጥ? እዚ ገዛውቲ ከመይ ዝበለ እዩ? ኣበይ ቦታ ኸ ይርከብ? ሓቢርና ንከታተል። ኣብ ደቡባዊ ክፋል ሆላንድ ህይወት ናይ ዘን ዓድታት ሳይንሳዊ ልቦ ወለዳዊ ፊልም ትርኢ ከም ዘለካ እዩ ዝመስል። እዚ ገዛውቲ ባሎጎይን ይበሃል። ሰባት ዝነብሩሉ ኮይኑ ክባዊ ቅርፂ ድማ ይውንን። እዚ ገዛውቲ ኣብ ውሽጡ ሰለስተ ቅፅላታት ዝሓዘ እዩ። ንሳቶም ድማ ኣብ ታሕተዋይ ክፋል መሬት መደቀሲ፣ ኣብ ማእኸል ዓይኒ ምድሪ፣ ኣብ ላዕለዋይ ክፋል ከዓ ሳሎን ይርከብ። እዚ ክፍሊ ኣዝዩ ዘመናዊ ዝመስል ኮይኑ ንእሽቶ ዓቆኑን ክቡር ዋግኡን ከዓ ንኽትነብረሉ ምቹእ ካብ ዘይገብሮ ነጥቢ እዩ። እንተኾነ ኣብ ፅቡቅ ከባቢ ተደኩኑ ስለ ዝርከብ ነበርቲ ሓዲጎሞ ናብ ካልእ ቦታ ክኸዱ ድሌት የብሎምን። ነዚ ኣገራም ቦታ ክትዕዘቦ ብሓገዝ ሶፍትዌር ዝተሰርሐ እዩ ዝመስል። በንጻሩ ግን ድንቂ ጥበብ ሰባት ዝሓለፉ ገዛውቲ እዩ ዘ

ኣንወል ባክሽ ኣይላንድ ወይ ከዓ ፐርፕል ኣይላንድ ማለት ሊላ ደሴት ተባሂሉ ይጽዋዕ። እዚ ገዛውቲ ኣብቲ ተደኪሉሉ ዘሎ ደቡብ ኮርያ ከም ኣካል መደብ ኩልንትናዊ ለውጢ እዩ ዝረአ። ኣብ 2015 ካብቲ ዝሓለፈ ጽልማት እዋን ንምግልጋል ነበርቲ በቲ ሰንጢቕዎም ዝሓልፍ ተፈጥሮዊ ፈለክ ተተባቢዖም ነዚ ደሴት ብልላ ሕብሪ ክቐብእዎ ተራእዮም። ልዕሊ 400 ገዛውቲ ኣማኢት ናይ ጎድና ቴሌፎን ንቑጣታት ጽቡቕ ትርኢት ዘለዎ ቦታ ንኽልተ ደሴታት ዘራኽብ ዓበቢንቶ ኩሉ ብሊላ ሕብሪ ዝተሸፈነ እዩ። ዝበልዕዎ መግቢ ከይተረፈ ሊላ ሩዝ ክኸውን እንከሎ ክዳኖም እውን ሊላ ሕብሪ ዝሓዘ እዩ። ብዓይንኻ እንክትሪዮ ድማ ብጣዕሚ መሳጢ እዩ። ብዙሓት ሰባት ኣብዚ ገዛ ሰብ ክነብር ይኽእል እናበሉ ይግረሙ፣ ከም ቀልዲ እውን ይርእይዎ። ናብ ውሽጢ እዚ ቤት ምስ ተኣቱ ግን ኣተሓሳስባኻ ክትቅይር ትግደድ። እዚ ቤት 7 ሜትሮ ቁመት፣ 15 ሜትሮ ንውሓት፣ 1.3 ሜትሮ ጎኒ ድማ ይውንን። ብኣውስትራልያዊ ስነ ጥበባዊ ኣርዋን ወርም ከም ዝተሰርሐ ኸዓ ይንገር። እዚ ፍሉይ ቅርፂ ዝውንን ገዛ ነቲ ልሙድ ገዛ ዝመስል ቅርፂ ዘለዎ ኮይኑ መደቀሲ ክፍሊ፣ ዓይነ ምድሪ፣ ሳሎን ዝሓዘ እዩ። እዚ ቤት ጸበብቲ መናድቕ ስለ ዝውንን ንገለ ሰባት የፍርሖም እዩ።

ከተከሱ ከም ሰባት ዝነብርዎ ቤተ መዘክር ብምዃን ንልዕሊ 400 ዓመት ኣብ ተራጃ ኢንዶኔዥያ ተደኪኑ ዝፀንሐ ዓዲ እዩ። እዚ ገዛውቲ ቅርፂ ናይ ደው ዝበለ ፈረስ ኣለዎ። ብማዕደን ክትሪኦ ኸዓ ክባዊ ቅርፂ ዝሓዘ ናሕሲ ተሰሪዑ ንሓድሕዱ እናተጠማመተ ይረአ። ዕፁብ ዝኾነ ዲዛይኑ ምስቲ ውሕዳት ፍኒስትራታቱ ተደሚሩ ኸዓ ናብዚ ክፍሊ እግርኻ ኣብ እተንብረሉ እዋን ምስጢራዊ ድባብ ይፈጥር። እቲ ዘገርም እዚ ቦታ ናይ ምዕራፍን ፅምብላትን ኣገልግሎት ዝግበረሉ ምዃኑ እዩ። ብተወሳኺ ፅንኩር ኩነታት ኣየር ዝፃወርን እንስሳ ዘገዳም ዝሓቅፉን ኮይኑ እዩ ተሰሪሑ። ኣብ ርእሲ እዚ ገዛውቲ ብቕርኒ ጎባይ ዝወቀበ እዩ። ምኽንያቱ ነበርቲ ዝበዝሕ ቀርኒ ጎባይ ኣብ ገዝኡ ዝሓዘ ስድራ ማሕበራዊ ውሕስነት ይረክብ እዩ ዝብል እምነት ስለ ዘለዎም እዩ። እዛ ነፋሪት ገዛ ናይ ሓደ ብሩስ ካምፕል ዝበሃል ኣሜሪካውያ። እዚ ሰብ ገና ኣብ ንኡስ ዕድሚኡ ፍሉይ ገዛ ምድኳን ጀሚሩ። ንሱ ድሕሪ መኪና ገዛ ክኸውን ከም ዝኽእል ምርኣዩ ነዛ ነፋሪት ገዛ ክገብራ ነቒሉ። ብናቱ ጥበብ ገይሩ ድማ ብሩስ ነዛ ቦይንግ 727 ዝዓይነታ ዝኣረገት ነፋሪት ናብ ኩሉ ዓይነት ጠለባት ሰባት እተማልእ ልምቲ ገዛ ለዊጥዋ። ብሩስ ኣብ ውሽጢ እዛ ቤት ኮይኑ ተባላሒቱ ንዕግበቱ ዝገብሮ ነገራት እውን ውሑድ ኣይኮነን። ኣብ ትሕቲ ባይታ ክንበር ከም ዝኽእል ተነጊሩ ይፈልዶ። ቅድሚ 150 ሚልዮን ዓመታት ገለ ክፋል ኣውስትራልያ ብውቅያኖስ ተሸፊኑ ከም ዝነበረ፣ ድሒሩ ግን ናብ ምድረ በዳ ከም ዝተቐየረ ሰነዳት ይሕብሩ። እዚ ድማ ዓብ ምቅያር ናይ ክሊማ ከም ዘስዓበ ይንገር። ሙቐት እዚ ቦታ ኣብ ግዜ ሓጋይ 1 ዲግሪ ክኸውን እንከሎ ኣብ እዋን ክረምቲ ከዓ 45 ዲግሪ ይበፅሕ። ምዚ ዘይምችው ኩነታት ኣየር ንምልማድ ድማ ነበርቲ ክብሮ ባዲ ገዛውቲ ክሃንፅዮም መዲቦም። ቀለልቲ ነገራት ከም ሕፁ እምንን ካብ ማይ ዝሓልፈሉ ሩባ ዝርከብ እምንን ብምጥቃም ከዓ ነዚ ገዛ 23 ዲግሪ ሰንቲግሬድ ንዓመት መመላእታ ዝኸይድ ቀዋሚ ሙቐት ከም ዝህልዎ ገይሮም ሰሪሖሞ። ኣሰራርሓ ስነ ህንፃ ብሕትና ነበርቲ ንኽዕቢ ዝሕግዝ ምዃኑ ከዓ ይሕበር። ኣብ መጻኢ ድማ ሰባት ኣብ ካልእ ፕላኔት ክነብሩ ከም ዝኽእሉ ዘርኢ ዓብ ሓሳብ ምዃኑ ይእመነሉ። ኣቱሊን ዝበሃል ቦታ ብስሙ ዘይክንፈልጦ ንኽእል ኢና። እንተኾነ ጸራፍ ዓዲ ኣብ ስቲዋን ቻይና ዝብል ግን ሰሚዕና ክንከውን ንኽእል። እዚ ዓዲ 800 ሜትሮ ዝበጽሕ ጸዳፍ ቦታ እዩ። እዚ ዓዲ ድሕሪ ተምሃሮም ኣብ ህዋ ዝተንጠልጠለ መሳለል ገይሮም ናብ ቤት ትምህርቶም ክኸዱ ኣብ ቪድዮ ምርኣዮም እዩ ህቡብ ዝኾነ። መንግስቲ ድማ ንነበርቲ ናይዚ ዓዲ ንምድጋፍ 1 ሚልዮን የን ማለት 150,000 ዶላር ሰሊዑ 2,556 ኣስካላ ዘለዎ 3 ኪሎ ሜትር ዝንውሓቱ ናይ ሓፂን መሳልል ሰሪሕሎም። ብመሰረት ኣብ 2022 ዝወፀ ሓድሽ ፖሊሲ 84 ስድራ ቤታት ናብ ኣብ ትሕቲ ዝጸዳፍ ዓዲ ዝርከብ ዝሓሸ ቦታ ግዒዘን እየን። በንጻሩ ኣብ

ቦታ ብምትራፍ ኣብ ምምዕባል ቱሪዝም ዝኸባቢ ዓብ ተራ ዝፃወቱ ስድራ ቤታት ከዓ ኣለዎ። እዚ ገዛ ንሪኦ ዶ ንህሉ ኣብ ማእከል ጫካ ተሓቢኡ ይርከብ። ሚሮር ኬብ ይበሃል ዘይረአ ሆቴል እዩ። እዚ መስትያት ንኹሉ ኣብ ከባቢኡ ዘሎ ነገራት ብምንፅብራቕ ንተፈጥሮ ኣዋሃይዱ ይቕርብ። እዚ ፍሉይ ዲዛይን ዘለዎ ገዛ ውሽጡ ብኣለሚንየም ዝተሰርሐ እዩ። ኣብ ግዜ ምሸት እዚ ሆቴል ምስቲ ካብ ውሽጡ ወፂኡ ዘንፀባርቕ ብርሃን ተደሚሩ ንዓይኒ ማራኺ ዝኾነ ነገር ይፈጥር። ኣብ ዝኾነ እዋን ክትበፅሖ ድማ ሰሓቢ ትርኢት ኣለዎ።

በኣንጻር ናይቲ ዘብለጭልጅ ትርኢት ላስ ቬጋስ ኣብቲ ዓሙቕቲ ገለሬታታ ትሕቲ ዓለም ዝኾነ ከርፋ ሕይወት ይርከብ። ኣብ መጀመርታ ዝቦታ መሕለፊ ማዕበል ናይዛ ኸተማ ተባሂሉ እዩ ዝተሰርሐ እዩ። ኣብዚ እዋን ግን ምዕቆቢ 2,000 ዝኾኑ ቤት ዘይብሎም ሰባት ኮይኑ ይርከብ። እዞም ሰባት ኣብ ጽልማት ሕማቕ ረሳሕ ኩነታት ስለ ዝነብሩ ብዙሓት ሰባት ካብቲ ማዕበል ንምክልኻል ኣብ ባሕሪ ዝንደቕ መንደቕ ዝተሰርሑ እምበር ሰባት ኣይኮኑን ይብልዎም። ኣብ ጽልማት ይነብሩ፣ ኣብ ግዜ ክራማት ንውሕጂ ይቃልዑ፣ ብገበነኛታት እውን ይሽገሩ። ገለ ወለንታውያን ሰባት ነዞም ሰባት ንምሕጋዝ መሰረታዊ ኣገልግሎት ከምጽሎምን መሰረታዊ ኣገልግሎት ክረኽብለዎም ኢሎም ክጣበቕሎምን ይረኣዩ። እንተኾነ ንክንዲ ዝኣክል ሰብ ካብ ከምዚ ዓይነት ጸገም ንምውፃእ ግን ውሕዳት ውልቀ ሰባት ጥራይ ዝፍጽምዎ ጉዳይ ከም ዘይኮነ እዩ ዝግለጽ።

ንኡስ መደብና ዓለም ስነ ጥበብያ ቀፂላ ተቐሪባ ዘላ ክቡራትን ክቡራን ተኸተልትና ሎሚ ዓለም ስነ ጥበብና ካልኣይ ክፋል ናይቲ ኣብ ዝሓለፈ ሰሙን ዝተኸታተልኩሞ ኮምፒተራይዘር ዝበሃል ሙዚቃ ካልኣይ ክፋል እዩ ክህልወና። ኣብ ዝሓለፈ ሰሙን ከምዝተዓዘብኩሞ ኮምፒተራይዘር ሙዚቃ ክበሃል ከሎ እንታይ ዓይነት ሙዚቃ እዩ? ኮምፒተራይዘር ሙዚቃ ምባል ድማ ጉጉያ ባህላ ከም ዝኾነን እቲ እሩም ኣገባብ ባህላ እንታይ ምዃኑ ተዓዚብና ነርና። ንሎሚ ከዓ ኣብዚ እዋን እዚ ተበፂሑ ዘሎ ብኣርተፍሻላዊ ብልሒ ተሰኒኻ ዝስራሕ ሙዚቃ ነቲ ዝፀንሐ እውን ብኡ ተጠቂምካ ንምቕያሩን ንምሕዳ ሱን ምፅባቅን ዝግበር ዘሎ ስራሕ ተበፂሑ ዘሎ ደረጃ ክመይ ይመስል? ብሓባር ክንካተልና ብዓብኡ ኣስተዋፅኦን ኣበርክቶን ኣርተፍሻላዊ ብልሒ ኣብ ሙዚቃ ማለት እዩ ናብኣ ከስክረብ ከመይ ፍርዝቢና መቀሪባታ ዘላ ንቃታት ኣላ

0: ሰብ ስርሖ ብልሒ ካብ ግዜ ናብ ግዜ ምስራሓቱ እናረቐቐ ዝመፅእ ብምህላው ንብዙሕ ሞያ ክትንክፍ ንዕዘቦ ዘለና ሓቂ እዩ። ኣብ ዝቐረበ እዋን ድማ ብሰብ ዝሰርሖ ብልሒ ደጊሞም ዝተመስርሑ ደርፍታት ናብ ሰማዕት ምብፅሖም ዘይከሓድ ሓቂ እዩ። እንተኾነ ግን እዞም ደርፍታት ብርግፅ ነታ ኣብ ዝሓለፈ ሰሙን ዝተንከፍናዮም ነጥብታት ተኪኦም ንምስራሕ ይከኣል ድዩን ካልእን ዝብል ትሕዝቶ እውን ክንዲዝስ ኢና ሰናይ ምክትታል።
1: AIC እዛ ኣርቲፊሻል ኢንተሊጀንስ ሕጂ ብብዙሕ ክላዓል ገለ ንሪኦ ኣለና እንዲና ከም ዝበልኩ ከዓ እንተ 7 ዓመት ገለ ገይሩ ኣሎ እቶም ዝመሃዝዎ ከማ ንባዕሎም ሲ ብሸምገሉ ሰቡት ኮይኖም ኣለዉ ሓድሽ ነገር ኣይኮነን ኣይ ዝተባሃልናሉን ከይንኸውን ገለ ዳ እምበሪ ኣብ ኮምፒተር ሲ ደብዳቤ ክትፅሕፍ ገለን ከለካ ብፍላይ ብኢንግሊሽ ገለ እንታይ ትገብር ቀያሕታ ስምረልካ ንድሕርዳ ተጋጊኻ ስፔሊን AI ኣኮ ፈላብ ቴሌፎን ካብም ትገብር ገለ ምሽ ወይ ከዓ ትላመወደቲ ቋንቋኻ ብትግርኛ ንፅሕፍ ቃላት ናይ እንግሊሽ እንከሎስ ግን ባህላስ ብትግርኛ ንቕይሮ ገለ ትላመዶ ሻ ክትፅሕፍ ንከለኻ ሲ ሳጀሽን ኢላስ ተቐርበልካ በዕላ ገለ AI ያ ካል ኣይኮና ቅምር ቅምር ኣቢላ በዕላ ሓሲባ ገለስ ከምዚ ኮ ዝብል ዝኸውን ገለ ትብለካ ገለ ብኸምኡ ናእሽቱ ናእሽቱ ፀኒሐን ሲ ወላብታ ሙዚቃ ስኮመ ናእሽቱ ናእሽቱ ብዙሕ ዘይርዳእኻ ዘይተስተብህለለ ነረኒ ሕጂ ግን ጎቢዙ ዓብቲ AI ምስ ጎበዝ ኣብ ከመይ ደረጃ ኣብቶም ደረጃ ኣሎ ክንብል ናይ ንኽእል ኣብዛ ሕጂ ዝዕለክ ዘለኹ እዋን ሲ AI ይመሃር ኣሎ ተማሂሩ ካብ ገዛ ርእሱ ይመሃር ካብ ዝተፈላለየ ዴታ ተማሂሩ ፅሉ ነብሱ ናመሓሸ ዝኸይድ ኣሎ ከምዚ ደረጃ ኣሎ ክትብሎ ኣይትኽእል ይጎይ እዩ ዘሎ እእምሮና የርክቦን ኣይርክቦን ካል ሕቶ እዩ እእምሮና ኣዝዩ ሕለኽለ ክትበል ኣዝዩ ገጅፍ ዲቫይስ እዩ ንዑ የርክቦን ኣይርክቦን ቀሲልና ክንሪአና ድሓን AI በዛ ዘለዋ ብልሒ ናብ ሙዚቃ ምስ መፀ ግን ትእዛዝ ይፅበ ካባኻ ትእዛዝ ተፀቢብ ሓንቲ ነገር ክስርሐለ ይትብሎ ሕጂ እዚ ኩሉ ዝብለክ ዘለኹ ግን ክትነግሮ ኣለካ ተቐዲምና ተዛርብና ኣሎ ኣብ እንታይ ጀር ትደሊ ይብለካ ከምዚ ዓይነት ጀር እየ ዝደሊ እታ ቴምፖ እታ ቅልጣፈ ናይታ ደርፍስ እንታይ ይብለካ ሕጂ እታ ቴምፖ ምባል ተላሚድዋ እዩ ቴምፖ ናይ ጥልያን ቃል እያ ኮ ቴምፖ ግን ኣብ ዓለም ሙሉእ ሲ ኣብ ሙዚቃ ዓለምስ ቴምፖ ንብል ብሙሉእና እጂ ምቕልጣፉ ዝሓሉ ናይቲ ህርመት ንምግላፅ እዩ እታ ቴምፖ ኸ እንታይ እያ እዩ ዝሓተካ ከምዚ ኣያ ትብሎ እንታይ ዓይነት መሳርሒ ሙዚቃታት ክጥቀም ትደልየኒ ካልእ ኸ ናይ ታጅር መሳርሒ ሙዚቃታት ይፈልጠኒ ካልእ ኸ ይብለካ ከምዚኣ ኸ ክትእዝዝ ኣለካ እዝንእዝንእዝንእዝ ንደልየ ኣለኹ ገለ ክትብሎ ኣለካ ሽዑ ይድገምኒ ዘሎ ደርፍታት ብፍላይ ኣብ ኤርትራ ንሰምዐን ዘለና ደርፍታት ድግማ ናይቶም ኣቐዲሞም ዝደረፈዎን ደረፍቲ ገለስ ድግማ ዋላ ድምፆም ሲ ናይ ሓጎስ ወለ ገብረ ሱዝኒና ናቱ ጥራይ ማሓላኺ ገለ ትብል ደርፊ ድምፁ ወሲዶም AI ዝሰርሖ ሙዚቃ ገይሮም ኣባየት እዮም ትኻልእ ግን እታ AI በዕል እያ ክትደርፍ ትፍትን ሕጂ እቲ ትግርኛ ካብ ብዙሕ ኣይተመልከን ኣሎ ኣለዋ ንሕና ንመልከን ሐቀ ፀጨ ገለ ንብለን ንሕና ሲ ኣይክእሎን ንሱ ሕጂ ፅይፍ ይብል

0: ከምዚ ክንሰምዖ ዝፀናሕና ብሰብ ዝሰርሖ ብልሒ ዝተዳለወ ደርፊ ካብቶም ልሙዳት ደርፍታት ፍሉይነት ኣለዎም። ካብቲ እዝንና ኣድሚፁ ዘለልዮ ነገር ብተወሳኺ ዘምፅኦ ጥቕምን ፀገምን ከዓ
1: እቲ ፀገም ናይ ኮፒራይት ናይ መሰል ዋንነት ኣብ ዘሎ ሕቶ ሕጂ እዚ ፀገም ይፈጥር እዩ። ዋንነት ኣሎ መሰል ኣሎ ክልተ በበይኑ ቋንቋ እዩ። ደረፋይስ ዋና ማለት ኣይኮነን። ኣነ ዝደረስክዎ ሙዚቃ ስቂ ዝፅሓፍክዮ ሕላይ እቲ ዘቀነበሮ ገለ ንድሕር ዳ ኮይኑ ክስቶ ደሪፉ ወኢልካ ናውቲ ደርፋ ይበሃል። ሕጂ ኣብዚ ናውቲ ሕጋዊ መስራሕ ኣለዎ። ኩሉ ደረፋይስ ዋና ደርፉ ማለት ኣይኮነን። ኣዝዩ ውሕሪ ደረፋይ ዋና ደርፉ ውሑድ ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ኣብ ዓለም ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ዋናታት ዋናታት ደርፎ እዘይ ኮይኑ ናይ ብዙሕ ሰብ ኢድ እዩ ዋና ካ ኩሉ እዩ። እዚ ኤኣይ ምስ መፀ ፋሕፋሕ ኢሉ ምክንያቱ እታ ደርፊ ስራቅ ድያ ናብቲ በዕሉ ተባሃል ሓይቲ ድዩ ሰሪሕዋ ኤኣይ ገ ኣይትፈልጥኒ ኢኻ ስ ኢሉ ምፃ ኣቢላ ክታ ትመስሎ ገይሩ ሰሪሑ ይልካ ኣሎ። ሕጂ ዋሕዲ ፍልጦ ተሊካ ንዓኻ ፅቡቕት እያ እታ ሙዚቃ ተሰሪቃ ዶ ቅልምታት ክልብዛ ኣይትሓስብኒ ኢኻ። ናይ በዓል ሓጎስ ናይ በዓል ሃይለ ገብሩ ናይ በዓል ገለ ስቕልካ ናይ በዓል ኣበባ ገለ ምፃ ኣቢልካ ንድሕር ዳኣኒ ሰሪሕካዮ ትስርቂ ብሁድ እዩ ርኡ እዩ መን ሰሪቕዎካ ኣይትፈልጥኒ ኢኻ ሽዑ ዘሎ ፀገምካ። ሕጂ ብክልቲኡ ወገንሲ ተወፃዓይ ኣሎ ኩሉ ግዜ ማለት እዩ። ኣብቲ ኮፒራይት ምስኣተኻ መሰል ገለካ ዝሕሉ ኣይኮነን። ኣብ መወዳእትኡ እዚ ሓንቲ ስራሕ ምስ ሰራሕካ እያ ክትዝርጋሐን ከለኻ ናብ ዓለም ዝተፈላለዩ ሶፍትዌርስ ኣለዋ ንሳተ እንታይን ኩሉ ግዜ ቸክ እናገበራ ዝኸዳ እዚ ደርፍስ ናትካ ድዩ ኣይኮነን እዚ ድርሰት ናትካ ድዩ ኣይኮነን ገለ ኤኣይ ምስ መፀ ግን ዓሰርተ ግዜ ድርብሽ ዘሎ ወላ ኣባተን እንኳ ሕጂ ኤኣይ ይኮም ተስርሐኒ ነይሩ ኣብዛኻ ካልእ ዓይነት ኤኣይ እዩ ዘሎ። ኤኣይ ምስ ኤኣይ ክረዳዳ እንድሕርዳ ጀሚሩ ከዓኒ ናብ ጥፋት ገፅና ንጓዓዝ ኣለና ኢልካ ድምድም ትኽእል ማለት እዩ። ኤኒወይ ሱ ካልእ ሕቶ እዩ እቲ ኩሉ መስርሕ ኣገባብ ገለ ሰዓታት ዝወስድ ኣዋርሕ ዝወስድ ዓመታት ዝወስድ ገለ ኣብ 10 ደቂ ክቐርበልካ ይኽእል ኤኣይ ፀገም የብሉ እንተቐልጢፉ ከዓኒ 5 ደቂ ቐርበልካ ፀኒሖ 2 ደቂ ቐርበልካ ገለ ፀገም የብሉ። ሕጂ እቲ መስርሕ ኣዝዩ ሓፂር እዩ ዝኸውን እቲ ሃለክለክለክለክ ትብሎ 10 ግዜ ገለ ኣሕፅር ኣቢሉ ይቐርበልካ። ከምዛ ናይ ካልኩሌተር እያኩ ካልኩሌተር ስኻት ሓስብ ንሳቀ ቀሚራ ትህበካ ምስ ተማሃዘት ኩሉ ሰብ ሊሑ ሒልዋ ነይሩ ሕጂ ከዓ ጆጅባን ኣላ ኤኣይ ካ ምስተማሃዘ ሒልዎ ሰብ ሕጂ ምስ ማዕበል ሕብለሎ ሰብ ገለ ሓደ መዓልቲ ኣብ ጆጅባና ክኸውን ንኽእል እዩ። ግን እቲ ኩሉ መስርሕ ምስላጡ ሓደ ካብቲ ጥቕምታት እዩ ሓደ ካብቲ ጉድኣቱ ከዓ እዩ። እቲ ጥቕሙ እንታይ እዩ ግዜ ይቁጥበልካ ኣሎ። እቲ ጉድኣቱ ከዓ እንታይ እዩ ሰብ ኣይጥዕም መወዳእትኡ በቲ ሓደ ወገን ክትሪኦን ከለካ ከዓ ንኣብነት ኣእምራዊ ምዕባለ ዝደኸሙ ሰባት ኣለውና ኣካላቶም ዝሰንከሉ ሰባት እውን ኣለውና። ግን ሙዚቃ ካ ክፃወቱ ይደልዩ ኤኣይ ነዚኦም ሓገዝ እዩ ይሓስቡ ይእዝዙ ይሰርሑ ኣለ። ሕጅስ ስለ ዝሰንከልካ ኢድካ ጥራይሲ ሙዚቃ ይትፃወትን ክትበሃል ከቢድ እዩ እዝዩ ከቢድ ገሊኦም ንዕኡ ይጥሕስዎ እንዮም ይጥሕስዎ እዮም ስቲቪ ወንደር ሲ ዓይነ ስቡር ኢና ንፈልጦ ብመኪና ሓደጋ ዘጋጠሞ መልሓሱ ተሃሪሙሲ ክዛረብ ክደርፍ ገለ ከሎ ቃላቱ ብዙሕ ኣይስማዕኒ ኣተኩር ኣቢልካ ተዘይሰሚዐኸ ብዙሕ ይስማዕኒ ግን ይደርፍ እዩ ክሳብ ሕጂ ወዲ 75-76 ዓመት ሽማገለ ሰብኣይ ኣዳራሻ ትመልእ ስታድማ ትመልእ ኣሎ ከምኡ ዝጥሕስዎ ሰባት ኣለዉ። ብርግፅ ገሊኦምካ ተስፋ ይቆርፁ ሓደ ነገር ምስ ኣጋጠሞ ሕጂ ነቲ ተስፋ ዝቆረፀ ነቲ ዝደኸመ ደኺመ ኢሉ ካዓ ዝፀንሐ ሰብ እዚ መርሓ እዩ ንዕዎ መወዳእቱ ስታይ ኣይካ ሓገዝ ትኾነላ ማለት እዩ። ጠቕላላ ንሙዚቀኛታት ክትክእ ይኽእል ዶ ንደረፍቲ ክትክእ ይኽእል ዶ ሚእቲ ካብ ሚእቲ ኣይክእል ዛይከውን መወዳእቱ ሰብ እዩ ዝነፈቕ ሰብ መሽን ኣይናፈቕኒ ሙሉ መዓልቲ ምስ ቴሌፎንካ ውዒልካ ገላ መወዳእቱ ኣጥፋ ኣቢልካ እያ ምስ መሓዙት ክኸድካ ካ ትዕልል እምበርሶም ኣይ መገደሱካ ነይሮም እዚኣ ሚእቲ ካብ ሚእቲ ተተገድስ ነይራ። ሕጂ ፕሮስ ኤን ኮንስ ናበልና ንድሕርዳት ናይ ህላውነት ኤኣይ ርኢናዮ ጥቕምታት ኣለዎ ጉድኣትካ ኣለዎ። እቲ ጥቕልል ኣቢልካ ስርቕ ኣቢልካ ገለ ሚት ካብ ሚት ኣብኡ ኣሚንካ ምስራሕ ግን መወዳእትኡስ እሞ ሰባት ኣይነድልን ኢናብ ዓለም ኢና ንብል ዘለና ማለት እዩ። ሕጂ እዚ زيدلي شغلات كويني تسمعني معي تقوموا زقبر زول أكالكا صحيت والله أتقاقم AI ويتقاقم تكنولوجيس صحيت والله مالتي همو داتو نتي وانا تفكت AI تتقوموا له ميت قميت زي كون زتكسي تتقوموا له ترى كم زا جنزب تتقام الله نحدا كتقام لك جميرة جنزب كاتا تسأل لك لك عمية AI كان تتقام الله نمسارحي نمسالتي نقل حسابات ما منشاوي قل غتقام الله تباريها ميت قميت غتقو تقول له سرحات ناي بوز حساب قل كبيري

0: ኣብ ዝሓለፈ ክፋል ከም ዝገለጽናዮ ደርፊ ንባህልን ልምድን ሓደ ሕብረተሰብ ምንፅብራቕ ዓብ ኣስተዋፅኦ ኣለዎ። እዞም ብሰብ ዝሰርሖ ብልሒ ዝዳለዉ ዘለዉ ንክትሰምዖም ኣድነቕቲ ክኾኑ ይኽእሉ እዮም። ኣብ ምግላጽ ባህልን ልምድን ናይ ሕብረተሰብ ግን ኣብ ከመይ ደረጃ ከም ዘሎ ብከምዚ ይግለጽ።
1: AIC ተምሃራ እዩ ዘሎ ሰርተ ግዜ ዝመሃር ዘሎ ይመሃር ይመሃር ይመሃር ዘሎ እምበሪ ከምዚ ኣብቲ ተደልዩ ዘሎ ደረጃ ሳይበፅሐን ኣሎ። ዝተፈላለዩ ምሁራት ናይ ቴክኖሎጂ ዝመዙ ኣብቲ ዓለም እቲ ዘለዎ ገለ ብዛዕባ AI ዝተፈላለዩ ቀለ ምሕታት ኣካይዶም ኣለዉ። ኣብ ፖድካስት ኢሎም ገለ ብዙሕ ግዜ ተዛሪቦም ኣለዉ። ብዙሕ ሰሚናራት ኣኼባታት ገለ ገይሮም ኣለዉ። መወዳእቱ ትናትና ብቕዓት ገለ ኣይበፅሖና ናይ ሰብ ኣይበፅሖን ኣሎ ክበፅሖ ናይ ክበፅሖን ካልእ ሕቶ እዩ ንሱ ንካልእ መዓልቲ ትዘረባ ሕጂ ኣብ ከምኡ እናተምሃረ እንከሎ ኣብ ውሽጢ ዓቲኻ ሕብረተሰብ ዶ ባህሊ ዶ እቲ ባህሊ ምስ በልካ ሽዑ ከዓኒ ንኣብነት ኣብዛ ኤርትራ ሲ 9 ብሄራት ኣለዋ። ካብዘን 9 ብሄራት ኣብ ሓንቲ ብሄር እቱ ምስ በልካ ኣብታ ሙዚቃ ጥራይ ትብል ንድሕር ዳ እቱ ውኢልካ ትጠፍእ ኣብኡ 10-20 ዓመት ከተሓልፍ ትኽእል ኢኻ። ከምዚ ዓይነት ህርመት ኣሎ ኣብ ከምዚ ንጥቀመሉ እዚ ዓይነት መሳርሒ ሙዚቃ ኣብ ከምዚ ንጥቀመሉ እዚኦም ቀቢላ እዮም ዳ ከምዚኣ ትፃወቱ እምበር ኣብቲ ሓንቲ ንድሕር ዳ ከይድካ ካልኦት ከምዝበሃሉ ቀቢል ኣሎ እሶም ከ ከምዚኣ እዮም ዝገብሩ ናይ ከም ክስቶ ፅልዋ ስለ ዘለዎም እኳ እዮም ከምዚ ገይሮም ሞ እትባሃሎም ገለ ናበሉ ኣብ ውሽጢ ተኣቱ ትጥሕል ኢኻ። ሕጂ ነዚ ኩሉ እዚ መርሚሩ ፈትሹ ፈሊጡ ገለ AI ከንፀባርቐልካ ገና ንሽት ለ ማማይ እዩ ዘሎ እቲ ጥራይ እንታይ ኮይኑ ከምዚ ናይ ከልባ ተዓብያ ኮይኑ ተዓብዩ ግን ማለት ቅልጢፉ ጉብዝ ጉብዝ ጉብዝ ገለ ዝብል ኮይኑ ከምኡ ኢሉ ዳ ከይመውት እምበር ቅልጢፊ ዝጉብዝ ዘሎ እጂ ኣብ ከምኡ ብዙሕ ትስሕቶ ነገራት ኣለዎ። ብዙሕ ኣዝዩ ብዙሕ ነገር ትስሕቶ ኣለዎ። ብዙሕ ነገርካ ዝጠቕመካ ኣለዎ። እቲ ባህሊ ሕጂ ሓደ ካብቲ ዝስሕቶ እዩ። እቲ ክብርታት ገለ ሓደ ካብቲ ዝስሕቶ እዩ። ከም ዝበልኩ ዓንቲ ወይ እኮ ኣዛዚ ኣለዎ ባዕሉ ኣልዕል ኣቢሉ ኣይሰርሐልካ ክእዘዝ ኣለዎ። ሕጂ እቲ ኣዛዚኡ ማዕረ ክንደዩ ኣፍልጦ ዘለዎ ንኣብነትሲ ኳስ ዓንቲ እውን ኣልዒልንያ ነርና ሕጂ እውን ከነልዕላ ኳስሲ ብዓይኒ ሙዚቃ ክትሪኦን ከለካ እቲ ህርመት ኣብ ዌስተርን ዓለም ብብዙሕ ዝጥቀምሉ ህርመት ኣይኮነ ኣብ ትግርኛ ይጥቀምሉ ኣብትግረ ሳሕቲ ይጥቀምሉ እዮም ገ በዓል ብለና ይጥቀምሉ እዮም በዓል ኩናማ ኣዝዩ ብዙሕ ዝኾነ ህርመታት ኣለዎም ገለ ሕጂ ኣብታ ብዳዊት ምስ መፀኸታ ኳስ ንዓ ንድሕርዳ መሪፅካ እያ ከምዚ ዓይነት እያታ ህርመት ገሊልካ ንድሕርዳ ስሚዒካ እዮ ሰራሒቲ ናይ AI መን እዮም ዘለዎ ክሳብ ሕጂ ዌስተርን እዮም ዘለዎ። ኣብ ኣሜሪካ ርኢና ኣብ በዓል ቻይና ርኢና እተን ብብዙሕ ብልጭ ኢለን ሰደሰንበዳ ማለት እዩ። ሕጂ ንሳቶም ናይ በዓል ኳስ እንታይ ፍሉጦ ኣለዎ ዓይነት ህርሞት እንታይ ፍሉጦ ኣለዎ ኣብዚና ንመፅእ ማለት እዩ። በቲ ሕጊ ከይድካ ቀሚርካ ገለ እዚኡ እቲ ክኸውን ዝኽእል ገሊልካ ገለ ክትህቦ ትኽእል ኢኻ በታ ዝሃብካዮ ይሰርሐልካ ሽዑ እንታይ የጥፍእ ግን እቲ ኣለዎ ኣብ ውሽጢኻ ዝፈጥረልካ ስምዒት ኣለዎ ተንቀሳቀስ ዝመፀካ እቲ ዓይነት ምንቅስቃስ ከማስካል ዓይነት ምንቅስቃስ እዩ። ሕጂ እቲ ውሽጢኻ ዝፍጠር ስምዒት ገለ ግን እቶም ደቂ ዓዲ ነቲ ባህሊ ዝፈልጥዎ ፅቡቅ ገይሮም ገለ ክፃወትዎ እንከለዉ እዩ። ምክንያቱ እንታይ ኣሎ ሰንከል ዝብል ነገር ገለ ኣሎ ትሰምዖ ንሶም እዮም ትፈልጥዋ ንሳ እታ ሰንከል ትብል ሲ ተዘይክኢልካ እያ ናይ ብሓቂ ስንክልናያ ግሊች ዝበሃል ሙዚቃ ዓይነት ሙዚቃ ኣሎ ጅር ናይ ሙዚቃ ግሊች ዝበሃል ኣሎ እታ ሽማሲ ግሊች ኢማጅን ዳ ግሊች ትበሃል ሕጂ ናይ ብሓቂ እያ ግሊች ትገብር ካብ ሙዚቃ ክሰብዕ ፀኒሕካ ኣብ መንጎስ ሰንከልከል ገለ ትብል ትፃወትካ ትቕፅል ብዕላማ ይ ዝኣቱ ትሰንከልከል ሕጂ ክትስዕስዐሉ ገለ ከለኻ ኣይኮልፈካን እዩ ስምዒትካ ወይ ክትሰምዖ ገለ ከለካ ስምዒትካ ኣይኮልፈካን እዩ እታ ግሊች ብዕላማ ይኣት እያ ስማ ግሊች ኢሎማ እታ ሙዚቃ ግሊች ትገብር ኣብ መንጎ ገለ ልካ ከምዚ ኮምፒተር ክጥቀም ፀኒሕካ መንጎ ዝርግርግርግ ገለ ትብል ወይ ግሊች ገይራ ኮምፒተር የገለ ትብል ኣብታ ሙዚቃካ ከምኡ ኣት ኣላ ሕጂ እዚ ካብቲ ባህሊ ዝመፀ እዩ። ኣብ በዓል ብዳዊት ገለ ክትሰምዕ ከለካ ሕጅስ ከምኡ ስንክል ገለ ዝብል ገለ ኣለዎ ትኽብቲ ኣብ ሙዚቃ ዓለም ትመሃሮ ገለ ዘይከይድ ነገር ገለ ኣለዎ ንሱ እዩ ትመቐረቱ ኣብ መወዳእቱ ሰባት ደብለና ከዓ ንሱ እዩ እቲ ኣብ ውሽጥና ዘሎ እቲ ስምዒት ገለ ንብሎሲ ኮምፒተር ኣይትረኽቦ ናይ ንሱ ኣይትፈልጦ ናይ ቴክኖሎጂ ኣይፈልጦን እዩ ንሱ ስምዒታ ወይኒና ደቂ ሰባት ስምዒት ኣለና ገለ ንዕኡ ኣብ ሙዚቃ ነእቲ ወይና ኣብ ባህሊ ነእቲ ወይና ኣብ ኣራዳዳ ነእቲ ወይና ገለ እዚ ኩሉ እዚ ኤኣይ ኣይፈልጦን እዩ ክፈልጦን እዩ ኣይክፈልጦን ካ ካልእ ሕቶ እዩ ምናልባት እቲ ናይ ምቕማር ዓቕሙ ገለ ሰማይ ክስቀል ይኽእል እዩ ንዓ ስምዒት ንፀለይ ገለ ኢልካዮ ግን ካልእ ሕቶ እዩ ኣይኮነንዶ በቲ ስምዒት እተሰርሐ ባህልሲ ዋላ እታ ስምዒት ትብል ብዓንደ ርእሳ ነተኣምር ከማን ክርዳእ ኣይክእል ሕጂ ይሓዋውሰልካ ባህሊ ከማን ኣዝዩ ይሓዋውሰልካ ባህሊ ንኣብነት እቲ ቃላቱ ናይ ኣምቸ ዝጥዕም ገለ ትግርኛ ፀያፍ ትግርኛ ገለ ኣምሓሩ ትግርኛ ክዛረቡ ከለዉ ርኢኸዮም ኣለኸ ፅይፍ ገለ እዮም ዝብሉ ፐርከተን ገለ የብሎምን ከ ንሳቶም ስን ሕጂ በን ስለዲ ዓብዪ ኩሉ ዚኦም ናፀየፉ ዝዛረቡኻ ከምኡ እዩ ዝጥዕሚ ትደረፋ ይኮ እቲ ሙዚቃ ናይ ወስተርን ገለ ኣዝዩ በቃ ከምዚ ዋእዝስ ኣብዚ ኮነ ተሰሪሑ ገለ የብለካ ምክንያቱ ኣብዚ ንጥቀመሉ ኤለመንትስ ገለ ኣይትሰምዖን ካብቲ ሙዚቃ ሕጂ ናይ መንዳ እዛ ደርፊ ገለ ትብል ገብረ ፃድቕ ብብዙሒ ይለዓል እዩ ኣብ ኤርትራ ገብረ ፃድቕ ዝበሃል ትግራዋይ ደረፋይሲ ናይ ብዙሓት ኤርትራውያን ደረፍቲ ደርፍታት ደጊምዎ ብዋጣ ገይሩ ዝደርፍ ዋጣ ገይሩ ደጊምዎ ናይ ሓዳር ጌርኪ ሰሚዐ ብወራ ገለፂ ብዙሕ ሰብ ናይ ገብረ ፃድቕ ደርፊ ኣይብለካ ገሊኸ ናይ ሽላን ደርፊ ኣይብለካ ኣ ናይ ባርያ ደርፊ እያ ባርያ ደሪፍዋ ባርያ ሰሪሕዋ ሕጂ ገብረ ፃድቕ ምስ ወሰዳ ሃቢባ ህቢብዋ በቂ ሽዑ ሰብ ናቱ ክብል ጀሚሩ ሽዑ ናይ ዑስማን ኣብደርሒም ሰምዕ ፀኒሕካ ናይ ፀሓይቱ በራኺ ትሰምዕ ፀኒሕካ ናይ ኣተወ ብርሃን ሰጊድ ትሰምዕ ፀኒሕካ ናይ ተወልደ ረዳ ትሰምዕ ክውሰድ ጀሚሩ ሕጂ እንታይ ኮይኑ ትሰምዕ ኖኖ ገብረ ፃድቕ ይደሪፎ ኖኖ ዝያዳ ናይ ኩስቶ እንድ ገለ ኣብ ዘየድሊ ሕንፍሽፍሽ ኣትዩ ትሰብ ድሓር እንታይ ካ ኮይኑ እቲ ደጋማይ ከዓኒ ክረዲት ኣይህብኒ እዚኣ ናይ ኩሶ ደርፊያ ኣነ ግን ይደግማ እየ ዘለኹ ገለ ከ ኣይብልኒ ወይ ብፅሑፍ የለ ወይ ብኣንደበት የለ ኮይኑ ሕጂ ኤኣይ ካኹም ኣይገብር ንፅኢሉ ድግም ድግም መብለልካ ይሰርሐልካ ገለ መልታት ገለ ክረዲት ኣይህብኒ ባህሊ ሕውሱስ እዩ ዘብሎ ኣብ መወዳእቱ ሽዑ እታ ስራሕ ጥራይ ቅምር ኣቢሉ ዝህበካ ተኣዛዛ እዩ ኣብ መወዳእቱ እቲ ኣዛዚ ኣይሕግዘካኒ እቲ ተኣዛዛይ ከዓ ዝገደደ ክሕግዘካ ይክእልኒ ማለት እዩ ሕጂ ባህሊ ገሊልካ ዝጥልቕ ኢልካ ክትዛረበሎም ዘለካ ኣምራት ገለ ኤኣይ ኣይበፅሖን ኣሎ

0: ክብራት ተኸታተልትና ሰብ ዝሰርሖ ብልሒ ከም ኣጠቃቅማና ዘስዕበልና ጉድኣትን ጥቕምና ኣለዎ። ስለዚ ካብ መፀስ ንጥቕምና ድኣ ክነውዕሎ ይግባእ እምበር በንጻሩ ሞያ ንምጉዳል ክኸውን ኣይግባን። ነዚ ኣመልኪቱ ኣብ መወዳእታ ዝሃበና ለቦዋ ብምቕራብ መደብና ክንዛዝም
1: ኣይትስረቀታ ዘረባ እጂ ሰብ ግን እንታይ እዮም ፀላ መሲልኪ ከምዚ መምሎቂ ገለ ይፍትነላ ኣይዳሕ እዚኣ ዲጂታል እንድያ የብለካ ናው ስርቅያ ዲጂታል እያ ዲጂታል ኣይኮነትን ገለ ዝኾነ ነገር ቅድሚ ኣቡታት ገለ ምምርማር ምእታው ካስ ኣይትስረቀያ እታ ዘረባ ኣይትስረቅ ተወዲ ሞባይል ኣብዚ ጣውላ ኮፍ ኣቢለ ኣነ ሒዝዋ ተኸይሉ ሰብ ኩሉ ሰብ ታ ስርቂ ትርዶ ንሓደ ደረፋይ ከይፍ ቆድኩ እታ ደርፊ ንሕርዳ ደጊመያ ከዓኒ ዋይ ክትፅብቕ ገይርዋ ክትፍተወካ ገ ኣብ ምድናቕትኣቱ ተቀዳዲምካ ናብ ስርቂ ስርቂ መወዳእቱ ሕጂ ብዝተቃለ መጠንሲ ኖንዶ ሕጂ ኤኣይ መፅኡ ድሕሪ መጋረጃ ተሓቢእካ ዝፈልጠካ ዘይብልካ ገለ ከም ድላይካ ትሰራረቕን ተባላሹን ገለንስ ዋላ ገዝካ እናተረእኻ ከማንሲ ሰባት ይሰርቁ ኣለውኣሎም ብዙሓት ንኣሽቱ ደረፍቲ ከለዉ ሕጂ ዝጫጭሑ ዘለዉ ዝመፁ ዘለዉ ገለ

ዳትኡ ግን ናይ ዝተፈላለየ ደረፍቲ ገለ ክወስቱ ትርዮ ገሊኦም ብፍቓድ ክወስቱ ትርዮ ደስ ብለካ ገሊኦም ኳ ሰልኳ ኣይ ድሓን ድሓን ፀገመብሉን ገለ ብሉካ ቅድም ኣብ ምንታይ ኢኻ ብብዙሕ ትርዮ ነይሩ ኣብ መርዓታት ኣብ ሌታዊ ትልሂታት ኣብ ፍቕምዚ ፌስቲቫል ገለ ክጋጥም ከሎ ገለ ዝኾነ ወይ ናይ በዓል ናፅነት ገለ ክበሃል እንከሎ ሲ ኩሉ ደረፋይስ ናይ ዝኾነ ደርፊ ኣምፃ ኣቢሉስ ይደርፎ ስርክ እኳ እዩ እመወዳት በረኻት መንግስቲ ኣብ ዝቆረፆ ደርፍታት ናይ ባህሊ ኢሉ ካብትን ካብትን ዝኣኸበኸቦ ደርፍታት ናቱ ምህዞታት ገለሲ ኣብ መርዓስኻ ደደሪፍካስ ኣሸሓት ትእክበሉ ከለኻስ ኣፍ ቂድካ ዲኻ ንበረኻት ተልካዮ እንታይ ብለካ ደረፋይ ዋይ ዝለመርዓን ድዩ ዝብለካ ንስርቂ እዩ መርዓ እዩ ዘይኮነሲ ስርቂ እዩ ሽሙ ቅድም ድሓር እቲ ስርቂ ኣብ መርዓ ኣጋጢሙ ወይ ካታ ስርቅስ ኣብ ፌስቲቫል ኣጋጢሙ ገለ ሕጂ ብዓንደ ርሱ እታ ስርቂ ትብል ኣጓኒ ኣቢልካስ ዝኾነ ሽም ግን ተጠመቓ ኤኣይ እንድያ እዚኣ ድሓን እዚኣ ንምሃር እንዲና ዘለና ድሓን እዚኣ ደይ ፌስቲቫል እያ እዚኣ ደይ መርዓ እያ እዚኣ ደይ ሕፀ እያ እዚኣ ደይ ጥምቀት እያ እዚኣ ደይ ከምዚ እያ ገለ እናበልካስ ብዓንደ ርሱ ግን ስርቂ እዩ ሕጂ እቲ ስርቂ ዝበሃል ኣምር ጌጋ ኹም ምዃኑ እዩ ሰብ ክርድኦ ዘለዎ ዘይርድአና ኮይኑ እውን ኣይኮነ ክርድኦ ኣለዎ ክብል ከለኹ ሲ ኣነ ውን ጋገሎ ዘይርድአና ኮይኑ ይኮነ ግን መመኽነታ ነምፀሉ ነቲ ንገብሮ ዘለና ተግባራት በርጊ ክንገብር ስለ ንደሊ ዘለና ሕጂ ተቋርፆ ትጎድፎ ስርቂ ነውር እዩ ዓይነ ስራቅ እዚኣታ መልእኽቲ

0: ሓቁ እንዲና ክዝርፍ ኣሕላዶ ክንዝርፈ
1: እንታይ ጣኸንጋ ንሕና ኣርሓ ክህበና እምበር ጓሰሉ ጨወናያ ክንፈትዋ ድዕየን
0: ዓርከ ኣዴኻ ዝለኣኸ ትካ ዘይኮነስ ዕዳጋ ከም ዝፀናሓካ እዩ
1: ይ ኣይጥዒን ባኻ ኣነ ኢደይ ሕፅብ ኮማይ ንግሆ ክልተ ኣርሓ ሃቡኒ እታ ጎርዞ ወላ ሓዳር ውፅላ
0: ሱስ ኣይትረፍኒ እንታይ ግድኻ
1: ኣይጥዒኒ ባኻ
0: ምዃን ቃል ዝኣተናዮ ደፊኒ ያይ ንሕና ቆልዑ ተረኺብና ስባሓንቲ ረኻ ዕሽወኖ ማዕኒ
2: ማ
0: እንታ ካብ ብርቅም ኢተላ ማለበ
2: እዛታት ወረኸፍእ ምሸት ክዝርፋ ከለኹ ሰብ ከይስዕበኒ
3: ኣብድ ሞናት ዓገስ ሕልፍለ ኢሉ ኣሎ
1: ብዛዕባ እቲ እጃ ውዕለትና
3: ስስ ንእጀኸማይ ውረድላ እዩ

0: ንሕና ኻሊእ ነይሩ ተሉ ኾነ ሕዚ ግን በዚኣ ጌር ክትመርቂ ንድሕሪ ገጽ ክኸይ ትጥመት እዩ
1: ሰሚዕ ኸላኺ በዚኣ ጌር ክትራሕ ትመርቂ የላኺድ

0: ክሳብ ምሸት ዝፅብለኒ እዩ።
1: ር ዘይግበር ክንገብር ቃልካ ክቢርና ሰብ ከይርኣየና ድማ ዘሪፍና ምፅናልካ ሕጂ ድማ ብላዕሊ ክትኮነላ እንታይ ኸትኸውን ዘለኻ
0: ሕጂ ቤላየ ድብለካ ኣለኹ
1: ፈትሕና ንዓዳ ክትከይሰይድናዮ ፈትሕና ንዓዳ ክትከይሰይድናዮ ኮይሉካ
0: እታ ርሕበሉ ምለስለ
1: ዶ ዓዳኻ ክንመልሰልካ ደም ክሳብ ዝወፅእ እግርና ኢና ተለኣኽና ኣርሒላ ካሊእ ኣለ
0: ኣቦይ ዝኣተዋእትወኒ ንዓይኖም ብኢዳን ብእግራ ንድሕራ ምፅኹምለይ ክንዮ ታርሒ ጣዋህ ደግሞኩም
1: በር እዚ ትብሎ ዘለኻ ድሕር ማይ ና በዓቲ ዝኾነ ኮይኑ ዝኾነ ካ ይመለስኒ
2: ወይታ ኣየበርሕ መፃሉ ሕጅስካ ኣብ ሰማይ ሰቂልካ ሰሙን ድሓንዲ ቀኒኻ ትብልካ ቀኒኻ ሓንዲ ቀኒኹም ዞም ደቀ ሳቡናይ በቃ ኩላ ቦታ ዘይርካ እያ ምኳኑ ሓቂኻኻ እከይ ዝኾነ ትዓዲ ድያ ወይ ከ ትረክበካ ዶ ኮይና ኣነ ከዓ ኩላ ዘይርያ ሳቢ ድኣ ከይዱ ዝኽኑረኺበካ እንታይ ድኣ ናይ ድሓንዲ ከ ከምዘይ ስታይ ነጢርካ ክነብሪ መሲልካ ኣብ ላዕሊ ዋይ ጠፍየ እንታ ሳውነይ ነገርያ ውራይ ተረኺቡ ተዓድሲ ህልም ኢለ ጠፍየ በቃ
3: ክትበልዕ ረሲዕኻኒ
2: ፋሉ ዋይ ክበልዕ እቶም ዓዲ እምበር ኣሚኖምንሲ ወራዲ መርዓ ምሳና ክትከይድካ ኢሎምኒ ኣነ ከዓ ወይለ ወይለ ሳውነይ ከመይ ደ ሕራይ ኢለ ከዓ ምስኦም ውራይ ተሓንቢበ ዋ እዝዋ ሰብ ዳ ወዲ ዘውጎ ወዲ ዘውጎ እንዲ ተዋሲቡ ዋ ሰበይቲ ረኺቡ እቲ ናይታ በዓልቲ ቤቱ መሪፅዋ ዘለካ መገዲ ክልተ መዓልቲ ባቃ ክንከይድ ጥራሕ ክንምለስን ክንከይድ ዋ በሊዕና ሰቲና ሓቂ ዘረባ ሰቲና እኳ ደኣ ንስኻ ትፈልጣ ኻ ታቦት እያ ትበሃል ወየ ዋይ ተባሊጥና ንዘለና ኣነስ ፈሊጠ እያ ኣለኹ ዶ
3: ዓዲ ሙሉእ ናብኡኹም ከይድ
2: በቃ ዋላ ሓደ ሰብ ዝተረፈ ዘየለ ፅርር ኢላ ተዓዲ ናብቲ መርዓ ኸይዳ ዋ ከመይ ድኡ ቀኒ ከመይ ዝበለ ውራይ ድ

0: ዓይነ ምጓል እንኳዓ ነራ ከምዚኣልክ መፀክ ካልእ ስላሓል ጨወይ ከኸመኒ
1: መንሞ ኩሎም ይብ የግዳስ ኣርባዕተ ጉባዝ እዮም ነሮም ነፃማና ዓይኒ ሓስለ ዘይተቓደወሲ ሓሪቆም ፈትሖም
0: ዋይ ናይ እዚኣቶም ክፍኣሲ እንተ በይ ከኣት ወ እዋይ ክፍኣት ከንከውን ሓንቲ ይበለኩም
1: ወል ሓንቲ ይበለኩና ወለይ
0: መስገና ኣ ተመስገን ኣብሎ
1: ተመስዕላትኩም
0: ኣጓሳሓኩ
1: ኣጓሳሓኩ
0: ሓጓስ ሓጓስ ይትበል ዘባል

0: ኮንካ ተዝፈልጥ ዳ እንታይ ሓቲተካ
1: ዘምህረት ወይ ኣርጢብ ክዓልን ወነፈኒኻ ስቕ ግደ
0: እዛ ፀሓይ ከይወፀት ብርጭቕ ከይበለ ክኸይድ
1: ክተዓዘር
0: መኻዲ ሓይሽ
1: ዕዘርበልተወሲኽናሲ
0: ካልእ ኸይንኸውን
1: ኣኺልካ ወረኸት ሓስስ ነውነጆ ክትብል ፀሓይ ክዓርበካ
0: ሓርከምካ ክትእክብ ፅቡቕ ኣሳልጠልካ ፀኒሐ ብዕላልሲ
1: ትትት ዋይ ቁም ነገር ክዳር ትገብር
2: እቲ ንቡር ሰብ ልኢኽካ ምሕታት እኳ ኣይትርፍን እንዲ ግና ቐዲመ ክተም ባህልካ ስለ ዘሎ ኸ
3: ደስ ጥፍቕና ከመንምረጎዲ ግና ሲ ዓይኖም ጓልይ ከምዚ ትፈልጣ መውስቦ ልዕልከላ ናብ ሓራስ ነብረ ዝቕየሲ ከይዘረበኻ ኣፈይ ኣፍ
2: ደሓን ደሓን ኣይትተሃወካ ብርሃ ንሽማይ ደሌ ክጥራሕ በላ
3: ሕራ ጥራይ ትበለኒ

0: መስገን ዳሓ እንዳሓ ዲርካ እንታ ዘምህረት ወደይ እንታይ የገረካ ዝኾነ ሸቲትካ ርካ ትረክበኒ ንዓይስ እንታይ ኢኻ ኮንካ ወደይ ከመይ ሓዲርካ ዳሓ እንዳሓ ዲርካ ዝገርመኒ ስናትካ እዩ ደን ከም ዘለኹ ሲ ሸቲትካ ርካ ትረክበኒ እንታይ የገረካ ወደይ በብዙ መፃኽዎ ተኳልመኒ እጂ ተዛርበኒ ተፀሊእኒ ምለስ ቕበል
1: ብድሓንካ ዲኻ ኣለ ምቕኒ ነፀላ ተጎልባ ቢብካ እግርኻ እውን እናሰሓብካ ክትሕንክስቀኒ ኸላ
0: ድሓን እየ እሂ እንታይ ነፊሕ እኳ ብምንታይ ካ ይሒሙ እኳ ድሓን እየ
1: እትዛረበላ ኢኻ ዘይደለኻ እምበር ተትድሕ እንደኣ ነፀላ ተጎልቢብካ እነህለኻ
0: ኣድጊ ሸንዲሕኒ
1: ኣድጊ
0: ኣድጊ እወን
1: እንዳመን ኣድጊ ድኣ ሸንዲሕካ
0: ትፈልጦም ድኻ እንዳ በዓል መን ከም ዝሻናድሑ ናይ ዝዓዲ ትፈልጦም ኻ ሽንድሕ
1: ፀቢቕኻ እምበር ወዲ ዓዶም እ
0: መዝመዱ
1: እወ
0: መወደይ ነጊረካ ኣለኹ ኣድጊ ሸንዲሕኒ ኢለካ ኣለኹ
1: ኣምፅ ድኣ ካልእ ዝተቐብረ እምበር ኣድጊ ሳይሽንድሐካን ኣድጊ ከዓ በይሻናድሕ ኮ ንፈልጦ ኢኒ
0: መንደቕ ፈሪሱኒ ዋ
1: ሕጂ እውን ዳሃድም ኣለኹ ብኣምሆ እንደላኣከ መንደቕ ፈሪሳ ነይረ ኣብታ ታሕቲ ከዓ ሓንቲ ደርሆ ፀኒ ሓደ ፀቂጣካ
0: ምሳዳ ይፅቀጥ ነበርካ ንስኻ
1: ካልእ ኣምፅ ድኣ ካልእ ዝተቐብረሲ ካልእ ጉዳ ኣምፅ
0: ጥዒስ ክንዛረብ ኣዴኻ ቅድስቲ ሕሽዋ ዶ
1: ሕሽዋን ፈረቓን
0: ፈረቓ
1: እወ ፈረቓ
0: ዓይኖም ከ ብድሓና ዶ መፅያ
1: ብድሓንን ፈረቓን መፅ
0: ወይለከ ንስኻ ኸ ድሓን ዘለኻ
1: ድሓንን ፈረቓን ኣለ
0: ክድ ስኪ ክድ ሂጂ ናትካ ሲ ረብዒ ዘይረኸብካ ፍርቂ ከዓ ተወሲኹ እኳ
1: ከድና በሉ የሰሃሎ የፀቡቆ እያ በረ

ናትራን ናብ ምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕሶና ኣብዚ ክንዛዝምና ተስፋ ንገብር መደባትና መሃሪ ከምኡውን ኣዛናይ ፀኒሑ ክኸውን ኣብ ቀፃሊ ሰሙን ብካልእ ትሕሶ ኣብ ልክዕ ሰዓት ክኸውን መርኻምና ክሳብ ሽዑ ግን ከም ትወትሩ ንብሎ ናትኩም ሓሳባት ርእቶ ከምኡን ንቐፊታ ኣብ መደባትና ሓጋዝን ኣገዳስን እዩ ሞ 12447 ናይ ስራሕ ቴሌፎንና እዩ ክድውሉልና ክንቅበለኩም ከነእንገደኩም ንድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣሎም ኣብ ዘገርግሽ ምኳንና መሳኹም ውዒልና ናይ ዝመፅ ሰሙን ሰባት ይበለና።

ደንዛጠ ዚ ሞ ደግሞ ተረኪብና ኣለና ኣብሰባ ተኸታተልቲ ምርፍርና ብኸመይ ክነስተመቕራ ፀኒሕና ፅቡቅ ከምዚ ክንከታተላ ፅንሕና እዛ ዜማ እዚኣ እቶም ኣብ ዕግርግር ኣብ ኩናት ዘለዉ ተምሃሮ ከማና ቆልዑ ዝኾኑ ንሕና ኣብ ፅቡቅ ቦታ ኣብ ህድኣት ዘለዎ ኣብ ርግኣት ዘለዎ ኢና ንነብር ዘለና ነቶም ኣብ ኩናት ኣብ ዕግርግር ዘለዉ ድማ ከምዛ ከማና ክኾኑ እቲምን ምንዮታት ትገልፅ ኣዝያ ጥዕምቲ ዜማና ክንከታተል ፀኒሕና ማለት እዩ ፅቡቅ እምበር ካብ ዝቐፅለ ድማ ናብታ ትቕፅል ትሕሶና ማለት ምክሪ ፍዮርና እዩ ክብለኩም ናይ ሎም ዓንቲ ምክሪ ፍዮርና ድማ ራህዋ ንዓና ትበቂዓ ዝበለታ ምክሪ እያ ሒዛትና ቀሪባ ዘላ ኣርእስቲ ናይዛ ምክሪ ድማ ምክሪ እያ ትብል እምበር ብቐጥታ ናብኣ ክብለኩም እንታይ ዓይነት ምክሪ እያ ሒዛትና ቀሪባ ዘላ ብሓባር ንካተሎ ይኸውን ሰናይ ምክትታል

ሰላም ሰላም፣ ከመይ ቀኒኹም? ፍትዋ ተኸታተልቲ መደብ ፍዮርና፣ ብፍላይ ከዓ ንኡስ መደብ ምኽሪ ፍዮርና። ናይ ሎም ምኽሪ ብዛዕባ ምኽሪ እያ ክትከውን። ምኽሪ ብዛዕባ ምኽሪ ኣያስልሲ ኣሰላልሳ ደገይረ እያ ኣካታቲልካ ኣያስልሲ ኣሰላልሳ ኣያስልሲ ኣሰላልሳ ኣያስልሲ ኣሰላልሳ መን ከይተጋገየ ወፃ ዓይነት ፀወታ እዩ ምኽሪ። ብዛዕባ ምኽሪ ግን ፀወታ ኣይኮነ። ሓንቲ መሓዛይ ናይ ሎም ምኽሪ ብዛዕባ ምንታይ ኢላ ሓይታትኒ። ናይ ሎም ምኽሪ ብዛዕባ ምኽሪ እያ ምስ በልኩዋ ስለምንታይ ኢላ ሓይታትኒ። ምክንያቱ ገለገለ ሰባት ተመኺሮም ዘይሰምዑ ስለ ዝኾኑ ንዓኣቶም ናብ ልቦም ንምምላስ እዩ ኢለ እያ። ፈሺልኪ ኢላትኒ። ይሂዳ ምስ በልኩዋ ትመኽሪዮም ዘለኺ ነቶም ምኽሪ ዘይሰምዑ እንተኮይኑ ንዓኽስ ኣበይ ክሰምዖኺ ተዘይድኸም ክሕሸኪ ኢላትኒ። እዛ ዘረባ ተስፋ ተቆረፀ ነይራ። ክላእ ሓቂ ክእባኢኺ ኢለ ተስፋ መቆረፅኩ። ካብቲ ዘገርም ግን ኣነ እውን ድሮ ተመኺረ የ ፀኒሐ። ብዘረባ ገለ ሰባት ተስፋ ክቆርፅ ከም ዘይብለይ ተመኺረ። ስለዚ ደጋጊመ ብምምካር ከም ዝዕወት እናተኣማመንኩ ነዛ ናይ ሎም ምኽሪ ሒዝያ መፂ ኣለኹ። ካብ ብዙሓት ውሕዳት ተሰሚዖምኒ የዋፀኒ። ምኽሪ ነዛ ርእስቲ ክንደይ ካባና ኢና ሸለልና ንሓልፋ። ሰብ ብፍላይ ከዓ ዓበይቲ ወለድና ክመኽሩና ከለዉ ብየማናይ እዝንና እቲና ብፀገማይ እዝንና ነውፅኦ እንተኮይና ብዓብዩ ዕድልና። በቲ ካልእ ከዓ ግዜ ምኽርትና ኢና ብላሽ ነጥፍእ ዘለና። ቅድም ቀዳድም ወለድና ስለምንታይ እዮም ዝመኽሩና? ምክንያቱ ንሳቶም ቅድሜና ንኩሉ ነገር ርኦም ስለ ዝኾኑ ካብ ተመክሮኦም ይመኽሩና። ነቲ ዋጋ ከፍ ኢልና ክንመሃረሉ ዝግባአና ዝነበረ ድማ ብቐሊሉ ንመሃረሉን ንረባ

ኣሎ። ሓደ ሓደ ግዜስ ናይ ቀደም ግዜ ከመይ ከም ዝነበረ ክንፈልጥ ንህንጠ ኢና ምሽ እሞ ነቲ ናይ ቀደም እንታይ ይመስል ከም ዝነበረ ብስእሊ ወይ ብቪድዮ ምስ ረኣናዮ ግርም ይብለና ምሽ ዶ? እሞ ናይ ቀደም ሰብ ብኣካል ነቲ ናይ ቀደም ዘሕለፎ እናነገረ ከዘንትወልና ከሎ ከመይ ባህ ይብለና። ዳርጋ ንግዜ ሪዋይንድ ጌርና ንሪኦ ኣለና ማለት እኳ እዩ። ምስ ምክሪ ትኸይድ ሓንቲ ዕላል ክዕልለኩ። ሓደ ሓኪም ኣብ ሓደ መዘናግዒ ማክያታ ኣዚዙ ኮፍ ኢሉ ክዘናጋዕ እናበለ ብተደጋጋሚ ሓኪም ምዃኑ ዝፈልጦ ካልኦት በፃሕቲ ናብኡ እናቐረቡ ብዛዕባ ሕማሞም እናነገሩ ምኽሪ ሓትዎ ነበሩ። እቲ ሓኪም ከዓ ንኹሎም ሕክምናዊ ምኽሪ እናሃበ የፋንዎም ነበረ። በዚ ኣሽቕ ኣቢላትኒ ምሸት ምሸት ድቃሲ ኢነ መርዘነይ እናበርትዐትኒ ርእሰይ ፅሩሩ እናበለኒ ብዝብሉ ጥርዓናት ነቲ ሓኪም ማክያትኡ ከምዘይሰትያ ገይሮሞ ሓኪም ዓቕሉ ኸፅብብ ጀሚሩ። ብማዕዶ ዝነበረ ሓደ ናይ ሕጊ ኣማኻሪ ግን ቀሲኑ ከይተረበሸ ቡኒ ይሰቲ ነበረ። ወላ ሓደ እኳ ክርብሾ ወይ ምኽሪ ደልዩ ዝቐረቦ ሰብ ኣይነበረ። እቲ ሓኪም በቲ ኣማኻሪ ቐኒኡ ክውከሶ ናብኡ ቐረበ። ክቡር ኣማኻሪ፣ ኣነ ዶክተር እገለ ይበሃል። ከምቲ ትሪኦም ዘለኻ ነዛ ማክያተይ ክሰት ኣይከኣልኩን። ካባይ ሕክምናዊ ምኽሪ ክረኽቡ ከዕረፉ ክመፁኑ ፀኒሖም ዕረፍቲ ሲኢነ። ንዓኻ ግን ወላ ሓደ መፂኡ ክሓተካ ይረኣኹ። ስለዚ እንታይ ጥበብ ተጠቂምካ ኢኻ ብሰላም ቡንካ ትሰቲ ዘለኻ ኢልዎ። እቲ ኣመኻር ክምስስ እናበለ ክርእካ እንዴት ፀኒሐ? እንታይ ዓይነት ዓሻ ዶክተር እንዲ ክብለካ ፀኒሐ? እሞ እንታይ ተገበርኩ ድኣ ይሓይሽ ኢሉ እቲ ዶክተር ሓተቶ። ስማዕ በል፣ ንዝኾነ ምኽሪካ ዝደለየ ሰብ እቲ ምኽሪ ኣይትኽላዮ ንጎሮ። ክኸይድ ከሎ ግን ክንዲ ዚአን ሒሳብ ኣለካ ኢልካ ተኽፍሎ። በቲ በቲ ትዘናጋዕ ኣለኻ፣ በቲ በቲ ከዓ ቢዝነስካ ትገብር፣ ሞያኻ ትጥቀመሉ ኢልዎ። ድሓር ከዓ ሰብ ክፈል እንተይልካዮ ኣይቀርበካኒ ኢሉ መኺርዎ። እቲ ዶክተር ዘይሓሰቦ ፅቡቕቲ ምኽሪ ስለ ዝረኸበ ኣዝዩ ተሓጎሰ። ነቲ ፅቡቕቲ ምኽሪ ዝመኸሮ ኣመስጊኑ ናብ ቦትኡ ክምለስ ከሎ እቲ ኣማኻሪ ካብቲ ሒዝዎ ዝነበረ ወረቐት ሕንጥጥ ሕንጥጥ ኣቢሉ ቀዲዱ፣ ዶክተር እዚኣ ናባኸያ በሎ። እቲ ዶክተር ተገሪሙ እዚ ደኣ ናይ ምንታይ ወረቐት እዩ ኢሉ ሓተቶ። እዚ ቢል እዩ ናይዚ ከመኽረካ ዝፀናሕኩ ሕሳብ እዩ በሎ። እቲ ዶክተር ዘይሓሰበ ካብ ጅቡኡ ገንዘብ ኣውፂኡ ሕሳቡ ከፈለ። እሞ ኸደኣ እቶም ብነፃ እንምከር ምኽርታቶም ግን ንብላሽ እነጥፎ። ካብዚ እንታይ ንምሃር? ምኽሪ ህይወትካ እዩ ዘመዓራሪ። ምኽሪ ካብ ኮለል ምባል የድሕን። ምኽሪ ካብ ምስተጋገኻ ምጠዓስ የድሕን። ምኽሪ ዘይትሪኦ ዘርኢ ብሉፅ መነፀር እዩ። ምኽሪ ፍየርና እምበኣር ከምዚ ትብለና፣ ኣብ ካልእ ቦታ ንምኽርን ሓሳብን ብዙሕ ዋጋ እዩ ዘውፅእ። ክቡር እዩ፣ ንስኻትኩም ግን ዕድለኛታት ኢኹም። ነቶም ብነፃ ዝመኽርኹም ክሰብሎም፣ ዝግብኦም ምስጋና ኸዓ ኣመስግንዎም ትብለና ኣላ። ገንዘብኩም ገንዘብኩም፣ ነቶም ዝመኽርኹም ኣመስግኖም ዝተባሃልኩም ሲ ከምዚ ከተመስግኑ ንፀናሕኩም ኮይኑ ተሰሚዕኒ። ገንዘብኩም ብዝኾነ ምኽሪ ረኻቢ እዩ ዝረኽቦ፣ እንተተጠቂምናሉ ከዓ ዕውታት ንኸውን። እምበኣር ከስ ንሎም ዝተዳለወ ምኽሪ ኣብ ምኽሪ ፍየርና እዚ እዩ ነይሩ። ሰማዕኩምሞ ኣብ ልብኹም ይሕደር። እዚ ወድሓንኩም ከስ ፍትዋት ተኸታተልቲ መደብ ፍየርና ሎም ተዳልዩ ዝነበረ ምኽሪ ፍየርና እዚ ክትከታተልዎ ፅራሕኩም ነይሩ። ኣብ ዝመፅእ ብኻልእ ምኽሪ ክንራኸብ ኢና። ክሳብ ሽዕ ግን ቻ

ምኽሪፍዮርና ከመይ ክንከታተል ፅሕና ኣብተዋ ተኸታተልቲ ምረፍዮርና ምኽሪ እትብልና ክንከታተል ፅሕና መፅቡቅ ምኽሪ ዶ ወሲድና ፅቡቅ ካብ ዝቐፅለ ድማ ናብታ ተቐፅልቲ ሕሶና ይኸብለኩም ቅድሚያ ግን ሓፃር መሰገገሪ ስለ ዘላትኒ ከም ልሙድ ካብ ዘለኹሞ ቦታ ኣይተርሐኢኹም።

0: ያ ስልችኹም ና እምበር እንተይና ንገብሮ ወደይ
1: ዋ ፅቡቕ እንዲና ንዕሊ ዘለና ፅቡቕ እንዳዓለና ሰልቺ ንትብል እንተ ሰልችካ ግን ገዝካ ከይካ ምልቃሲ ዘዋፀካ
2: እሞ ክስታይ ዘይ ንገብር
1: እንታይ
2: ከምታ ናይ ትማል ዘይ ንራስ
1: እሞ እንታይ
2: እንዳዴባጉዶ ንኽ ኣብታኸንሸሎ እቱ ኢልና ክኽሰረቕና ሃዲምና ንወፅእ
3: እንዳዴባጉ
2: እንዳዴባጉ
3: ኣተመጃኻ ለካ ሰበል እንዳዴባጉ ኣሲራቱ ዘላኸል ብርኢኻ ኣለካ ዲኻ ኣይኮነ ዶ ኮኽ ክሰርቕሲ ወቕቲ ሓሊፍ ከመዲ ዝገብረካ ነብሪ ነብሪ ዝኾነ ኸልቢያ ኣሲራ ደላ
2: እምንታይ ድኣ ንገብርና
3: ኣታ ጥዕና ለካሪ ምስ ፅቡቅ ንዕላ ኣለና ካብ ዝለዓልተ ደሊኻ
1: ሓንቲ ሓሰወላ እንታይ መፅሓፍ ዶ ነንብብ ኣንታ ስኻ ኩሉ ግዜ ኢልካ መፅሓፍ ነንብብ መፅሓፍ ነንብብ ትብል ዋላ ብ ግዜ ዕረፍቲስ መፅሓፍ ከነንብብ
4: መፅሓፍ ሞኮ ጠቃሚ እዩ ሓ ሓንቲ መፅሓፍ ምሽ ነንብብ ኩላ እንታይ ተረዲና ሽዑ ካባ ንተሓታትን
2: ኩሉ መሰልቲ ዋዕድቁ
1: ባታ ኣሉና ሓንሳ ሞፅና ወላ ስኻሓትኸያ
3: እንታይ ጥዕያ ድምዚ ምሽ ፅቡቅ ምሽ ንዕላ ኣለና በቃ እዚኦም ስቕ ኢሎም እዮም ብጀካ ኣጓያይ ገለገለ ናይ ዓበርቤት ፀወታ ካልኣይፈልጥን እዮም ሕጂ ምስ ፅቡቅ ክንዕል ፀኒሕና

0: ብቀዳማይ ዳ ምዝንጋዕ ከመይ ነይሩ?
1: መራኺ ፅቡቅ መዓት ነይሩ።
0: ከመይ ጌርኩም ዳሓሊፍኩሞ?
1: እቶም 10 መሓዝ ዝነበርና ኩላትና ተኣኺብና ብጋእሲ ኩላትና ኣይኮናን ማለት እቶም 5 ኣይጣዕሞምን። ገሊኦም ዓዲ ከይዶም፣ ገሊኦም ማይ ጣዕሞምን፣ ገሊኦም ናብ ኣባሓጎም ዓባዮም ከይዶም። ግን እቶም ዝተረፍና 5 በቃ ተኣኺብና ክፅቡቅ መዓት ግዜ ሓሊፍና።
0: ዎ እንታይ ዓይነት ምዝንጋዕ ዳሓሊፍኩም?
1: ከመይ ስክመስለኪ ኣብ ክረምቲ ዘንበብናዮ መፅሓፍቲ ብዛዕባ ምንታይ ነይሩ፣ ኣርእስቱ እንታይ ብል ነይሩ፣ ኣብኡ ዝነበሩ ካራክተራት ብዛዕባ ዕሊልና በቃ መራ እንደ ኣነት ደስ ኢል
0: ናትኩም ዳ ፅቡቅ ግዜ ሕሊፍኩም። ናና ዳ ክሰልችወካ ማዓት ነይሩ ስቂኢሉ ከፅልአካ ማዓት
1: ስምንዶ ነግረኪ። እዞም ደቂ ገዛትና ስንተዮም ኮይኖም ንሕና ተኣኪብና ንኣልናክናስ ዝላ ሰልችና ዝብ
0: እዋ ሓቆም ድዮ ሞ ክስልችዎም ከምቲ ናይ ቀደም ፀወታታት ዝነበረ ከም በዓል ገበጣ፣ ፍትለ፣ ሳልባቲ፣ ቴምፖ ከምታት ክንፀወታ ይንክእል ዲና ኮይና
2: ኩሉ ናይ ቀደም
0: እዎ ከም ንፃወት በጀኹም ኢለኩም
1: ስራ ሞ መንከልኪልና ክንፀወተ ኮ ዝኽእል ንኽእል ኢና
0: እዎ ከም ንፃወት ስከ በጀኹም ሕጂ በብ

0: ገና መን ኩሎም ደቂ ገዛውትና ንኣክቦም እሱ ዓይነት ፀወታታት ንፀዋት
1: እዚ ካብ እና ዶክተር ሳሙኤል ንሰርቆ ደለና ፋንሽፍሩት ኩክ ገለ ኩሉ ገዲፍና በቃ ናይ ቀደም ፀወታ ንፀዋት
0: ሓቂ ኸ ኢኻ ኣሚና ዳኣብሓ ወይ ኩላና መን ደቂ ገዛውትና በብወሰና ንለዮም ሽዑት ኣኪምና ናይ ቀደም ፀወታታት ንፀወት
2: በቃ ሓራይ ክንፀዋምና ንስኸብወገንካ ሰነቶም ተኸብዮም ኣነ ካብ ነግረኒ በቃ

0: ኣለኒ ኣሎ ነግሪ ተሰይሩ ኣታ ንዕነይ ክደርሉኒ
1: ኣትኸይትነግሪዮ ግደፊ ካብኡ ካብኡ ክኽሰሪቀ ካሃድሜ ሰብኣይ ግ ንሽዑ ወዲቐ
0: እንታ እንታይ እዩ ዝብል ዘሎ ወላ ይረመካ ክነግሮ እየ

0: ደቂ ገዛውቲ ፈፂሙ መፅሓፍ ምንባብ ዘይፈቱ ከ ኣሎን ኣለካ እሱ ኳ ኣይኮነን ከምብቦሲ ወላ ከተንብባሉ ኳል ዘይፈቱ
1: ንሓንቲ
0: እዩ ዝሓንን
1: ሰኣን ሓንቲ መፅሓፍ ካ እዩ ወልፊ መሓዞ ነይሩ
0: ኦይ ንሪኢ እምበር ዝስ ዋ ዓይነይ ድዩ
1: ዳሓን ዲኺ ተኽንኪ
0: ኣሎን ድዚ
1: ንስዎ መፅሓፍ ምንብባሎ
0: ዎ ካብ መዓስዳ
1: ንደ ንዕናይ ንሕተቶ
0: ንዓኒ ሕራ ኣሎኒ ከመይ
2: ኢልካ እሙ
1: ከመይ ከ
2: በራ
0: ስማዓስከስኻ ካብ መዓስዳ መፅሓፍ ተንብብ ገሪምኒ እዩ ዘሎ
2: እቲዛ እንታ ነዊሕ ኣሕፀርጊ ንከብለልኩም መፅሓፍ ክፈቱ ዝገበረን ዶክተር ሳሙኤል እዩ
0: ብከመይ
2: ዝብል ለባ ምሽ ብቀዳማይ እግረ ተሰረ ሓዚልኩም ናብ ዶክተር ሳሙኤል ወሲድኩምኒ
0: ሞ
2: ካብኡ ክክሰሪቀ ከምቲ ግቡእ ካሃርመኒ እዩ ዝግብኦ ነይሩ ዶክተር ሳሙኤል ግን እግረ ሓኪሙ ብዙሕ ማዕዳ ሂቡ ይሰድኒ ቀደም ዶክተር ሳሙኤል ክንዳናኮሎ ኩኹ ምስራቅ ካንሸሎ ምስላል ጠይቂ ነገር ሃክ ምህካየ ፈቱኒ ነይሩ እንታይ ደኣ ማስቲካ ሶፍት ና ሸቀጠ የ ዓብዪ እዚ ኩሉ እናገበረ ስከ እንታይ መፅሓፍ ምንባብ እውን ክፈቱ መዓልቲ ነይሩ ካብ ብቆልዑ መፅሓፍ ካብ ዛዒዱ ይፈለያ ነይሩ ንጎ መፅሓፍ ምሸት መፅሓፍ እናንበበ ኣብቲ ናላዓለ ናላዓል ድማ ኣብቲ ዝዓበየ ደረጃ በጫሑ ዶክተር ክኸውን ከዓ በቂዑ ኣብቲ ናተ ዕድመ ንኮሎ መፅሓፍ ዘንብብ እንተ ነይሩ ኣነ ከታይ ካብኡ ይሓምቕደ የለ ነዛ መፅሓፍ ፈቲን እያ እዚኣ መፅሓፍ ድማ ናብ መሰጠትን ኸይዳ ሕጂ ዶክተር ሳሙኤልሲ ካሃርመኒ ዝግብኦ ሓኪምኒ ሚዒድኒ ብዓብኻ ሂወተይ ለውጥለይ ማለት ኳይ
1: ርኢኺ ዶክተር ሳሙኤል ሕጂ ንኣሎኒ ከዋኒ እዩ እዩ
3: እንታይ ማለት እዩ ከዋኒ
1: ከዋኒ ማለት ብዛዕባኻ ዝሓስብ ዝሓልየልካ ዝምዕደካ ኩሉ ነገር ዝገብረልካ ማለት እዩ
2: ሕጂስ እንታይ ገብሮ ኣለኒ ዶክተር ሳሙኤል
1: ርኢኻ ዶክተር ሳሙኤል ከተሐጉስተ ኾንካ እንታ ዝበለካ ብተግባር ከተሪዮ ኣለካ
0: ኣጅኻ
2: ዋይ እዚኣዳ ገብረየ ክትርእን ኢኹምካ ኣብ ግብሪ ኸውዕለይ
0: ዋይ ለውጢ ዋይ ለውጢ ጀብ ተስኪ
1: ሓጎስ ጥራሕ ኣይኮነን ሰሰን ከዓ መፅሓፍ ከምተንብብ ቃል እተውልና
0: ቃል ይኹነኒ ካብ ፅባሕ ጀሚረ መፅሓፍ ምንባር ክጅ
1: ዋው ገለ ዓይነት ለውጢ ባቸርኒ

ዘድሮማጃ ክምክንካ ስለፅንሕና ፍትዋ ተኸታተልቲ መለፊርና ካብዛ ክንካ ስለፅናሕና ድራማ ኪነ ምዝንጋ ዓብ ቁም ነገር ተማሂርና ለክንከውንካ ተስፋ ይገብር ባርከስ ፍትዋ ተኸታተልቲ መለፊርና ፊርና ሎሚና ደረቶም ዝነበረ ትሕሶታት እዚ ክትካተልዎ ፅናሕኩም ነይሩ ትሕሶታትና ድማ ዓጊብኩም ተዘናጊዕኩም ተማሂርኩም ተሓጊዝኩም ክትኾኑ ተስፋ እናገበርኩ ምረኻብና ኣብ ዝመፅእ ሰሙን ኣብ ተመሳሳሊ ሰዓት ኣብ ተመሳሳሊ መዓልቲ መለሳ ዘለዎም ትሕሶታት ይኸውን ክሳዕ ሸዕ ግን ሰሰናይ ንኽእልና እናበልኩ

ልገቢ ዒድ ኤፈስወር ኮንሰርት ሙዚቃ ሰሚናራት ብድራታት ርያደት ከም ሰሎማ ሲምፖዚም ረከምኩም ከምቱ እንደሸርሐ ለበርናምጅ ረስሜት ዲብ ኣስመራ ከም ገቢ እትክል ኣቕሊም ሄየ እሊ ልበርናምጅ ለሸምር ርቱብ ከም ህላ ኣፋማ እባሳስሊ እግል መደሳምን እግል ሸዓብ ክሱት እንደገበረ ለሰምን ዕፈስወር ዋኣላት ዓፍሽ እትዮም 17 ሰብተምበር ዲብ ቃዓት እዳረት ኣቕሊም ምግብ እግል ትፈታሕቱ እምበሊ እትዮም 18 ሰብተምበር 13 ምድርያት ተሻርከ ዲቡ ካርኒቫላት ዓዳት ለከምክም ኮንሰርት ዲበግዳ ሸዋዕራ ኣስመራ እትዮም 19 ሰብተምበር እየ ዶር መድረሰ ሰውረት ዲብ ረቦ

0: ናይ ውሓቂ ዓድልኛታት ይኹን ፍቅርኩም ከምዚ ዝብላት ምብፅሑ ብጣዕሚ ደስ ክብኒ ማፀንካ ደቂ ሒዘለ ይብለኒ
1: ብጣዕሚ ማለት ዝደልዩ ዝነበርኩ
0: ተሓጎስ ከይኹም ገርናናኒ ትደርተር እንታይ ትፈልጥ እዚ ኩሉ ግዜ ክመላለስ ከሎ ዝርኦ ዝነበርኩ ዘይሕጉስ ቅፅዳኒ ኢል ሕጂ ብሓጎስ ክወርር ከሎ እንታይ ዝርኦ ስ ክንደይ ደስ ንበለኒ ይብለኒ
1: ولا تصبح كل

0: ንምንታይ ግን ብሰላማዊ መንገዲ ክትፈትሖ ዘይትፍትኑ?
1: እዛ እንታ ከምቲ ጆን ዝዕለለኪ ባኮ ምስ ኣደይ ተሻሪኾም ዘትርእይዎ ንብረት ይጠሊምኒ ባኮ ምስ መተ ብድሕሪ ምዝ ሕጂ ነዚ ትካል ሒዝዎ ዘለዎ ወዱ ክንራኸብ ሓሲበ ነይረ
0: ሞኸዳ
1: ንሱ መሰታና እዩ ነይሩ ቆልዓ ስለ ዝነበረ ዝፈልጦ ይነበሮ ኣነ ዝፈልጦ የብለይን ኢሉ ኣብ ህሊ ክምሳና ክያ ትፈርሐ ስለዚ እዛ ሞርቱ እዚኣ ንሕርዳኣላ ኮይና ብዝኾነ ይኹን መንገዲ ኣብ ኢድና ከምቲኣት ክትገብር ኣለዋ ብድሕሪኡ እትዝግበር ንገብር
0: እሞ ሕጂ ኣነ ዝሰርሖ ስራሕ እንታይ እዩ
1: ሕጂ ናት ክስራሕ እታ ወረቐት ምድላይ ንምንፃእኒ
0: ብኸመይ
1: ብዙሕ ኣይታወኹም እዙ መጀመርታ እታ ወረቐት ኣላድያ የላን እኹል መፅናዕት ምግባር ከድልየክ እዩ ብድሕሪ እታ ወረቐት ኣላ እንተ ደኣ ኮይና ብኸመይ ክትርከብ ኣለዋ ናይ ኩልና ስራሕ ኸውን
0: ከይከብደን ዳ
1: ሙዚታ ይከብደክን ይጀኺ ናና ውን ኮብ ጎኒ ኺና ዘለና ድሓር ከዓ እዚ ምስ ገበር ክትረኽብ እያ ዓስቢ ዓብዪ
0: ድሓ ንፍትን
1: ንፍትን ኣይኮነን ግድን ክንዕወተሉ ኢና እዛ ዘረባ እዚኣ ግን ካባይን ካባኽን ብፍፁም ክትሓልፍ የብላ ቴድሮስኹን ዋላ ሚካል መሓዛኹን ክፈልጡ የብሎ ኣስራሓኹን ጆን ምሳይን ምሳኽን ዘለዎ ርክብ ክፈልጥ የብሉ
0: ሚካል መሓዘይ ምኾነ ዳ ብኸመይ ፈልካ
1: ከምዚ ኣነ ዝገበርኮ መፅናዕት ንስኾን ኣብ ልዕሊ በላይ እኹል መፅናዕት ምግባር ከድልየክ እዩ

0: እዚኣ መልካፍ እዚ ስካ
1: ናይ ባዕቂ ድዩ እንታይ ኮይኑ ኣሎ ክርድአክ ዘይከኣለ ደስ ፀፀሊኻ ከደጋግመልክ ባህ ይድብለኪ
0: ሄኖክ
1: ድሓን ንኩሉ ምኑ ክደፍዑ እጂ ናይ መወዳእታ ውሳነ ክጥራይ ንገርኒ ኣነ ንኩሉ ክሰምዕ ንኩሉ ክቕበል ወሲነ የ መፅ ውሳነ ክንገርኒ ኣነ ካ ዘወፅእ ንክገብር
0: ንዓይ ኳ ሓሳብካ እዩ ዝገርመኒ ዘሎ
1: ክሓስቦ ይነበረኒ
0: ኣይትሕረቕ ሞ ካብ ስምዒት ውፅእ ኢልና ርግ ኢልና ንረረዳ
1: ሰሊና እምበርድኸ እቲ ኣብ ልዕለይ ዘሎ ተፅዕኖ ርድአ ክሎ እዩ ክትፈልጥኣን ክነግረክዶ ብዘይ ባእኸ ኣብዚ ዓለም ክነብር ኣይክእልኒ ድሓር ከዓ ሎሚ ዶ ክነግራ ፅባሕ ዶ ክነግራ ኢለ ዘሕለፍኩ ግዜ ባዕለ ጥራይ ዝፈልጦ ሓቂ ክነግረኪ ከምዚ ናተይ ስምዒ ዘለኪ ኮይኑ ይስምዕ ነይሩ ከዓ
0: ሕጂ እውን እኮ ኣብ ልዕለኻ ዘለኒ ኣኽብሮትን ኣድናቆትን ኣብ ቦት እዩ ዘሎ
1: ግደፍ ይጠብርኒ እንታይ ይደለ ኣነ እናፈለጥኪ ኮለላ ኣይተብልኒ ሰሊና እስኺ ኸማይ ኣነ ኸማኺ ፈፂምና ይንረክብኒ ኢና
0: ሄኖክ ኣነ ግን ንዕኻ ካብ ሓወይ ወፃኢ ብኻልእ ዓይኒ ጠሚተካ ኣይፈልኒ ነብሲ ሕጂ ኸመይ ገይረ ክቕይሮ ዝኽእል
1: ሰሊና ተደሊኻ ዮ ቀሊል እዩ ቀሊል እዩ ክነግረኪ ሓቂ ክነግረክ ዶ ዓይኒ እንዳረእኹ ኣነ ንኻልእ ሰብ ሕሊፈ ክበኪ ይክእል
0: ኣተ ሄኖክ እንታይ ገይረካ ዘይትርድአኒ
2: ድሓን ቀሰ ንሱስ ኣነ እውን ሓደ ነገር ዝምሕፀነካ ኣለኒ
3: እንታይ
2: ብፍላጥ ይኹም ብዘይፍላጥ ቴድሮስ ሚልዮን ወደይን ኣብ ድኳንኩም ስራሕ ጀሚሮም ኣለዉ
3: እዋ ኣጋጣሚ ቴድሮስ ብሰብ የረኺበ እዩ ንሚልዮን ከዓ ሰሊና ኣምፅያቶ ንዓ ከዓ ብመንገዲ ጆን ፈሊጠኪ ወላ ሓንቲ ዘራኽበ የብሉ
2: ድሓን በቃ ብዝኾነ ኣነ ንስኻ ዝሃብካ ንስራሕ ስራሕ የለ ክሕዙ እየ ንስኻ ከዓ ኣብ ልዕሊ ቴድሮስን ኣብ ልዕሊ ሚልዮን ወደይን ዘለካ ተሓዛ ፅቡቅ ክኾን ኣለዎ
3: ንሱ ንዓ ኺኢለ ዘይበምኩን ጥቕመይ ክብል ዝገብሩ እዩ
2: ከምኡ ንድሕር ኮይኑ ክንረዳዳ ኢና

0: Halo, ከይዳ ኣላ ተኸታተልዋ የሳጠልካ
1: ኣነ ዘይረኽበክ እንተኮይነ ካልእ ሰብ እውን ክፍንፍነ ክጥራ ይደለዎ።
2: ደሓን ዲኹም ደኣ ግድ እንደሊናኩም ኣለና ኢልኩም መልእኽቲ ሰዲድኩምና
3: ኣቱም ደቂ ደሓን ዲኹም እንታይ ኣኹም ከምኡ
4: ባባሕደ ብስታት ክነግረኩም ኢልና ኢና ፀውዒናኩም።
2: ሕራይ ግርእ ስራት ክትጣዓም ዛጓል እዩ
4: ነፍሰ ፀብቀይኒ ኣለኹ።
3: እንታ ዳንኤል ወደይ እዚ ዝኣክል ብስራት ሒዝኩም ይኹም ካልእ ክትዕልሉና ፀኒሕኩም
5: ሓጎስና ና ምቁፃር ስኢና
3: ተመስገን ካ መድሃኒ ተመስገን
2: ማዓስከ ዳ ፈሊጥኪ
4: ወን ሕክምና ከይደ ነረ
2: ኣሰይ ተመስገን ካ መዲና ኣለም ኣቦይ
3: ተመስገን ወ
2: ተመስገን ነዚ ኣደስማዕካኒ ወይ ተዓዊትልና
3: ዳንኤል ወደይ ንዕና ከዓ ፍሪኹም ክንሪኢ ደይ ሓሰብናዮ ነገር የለን ኩሉ ንሓስቦ ንፅቡቕኩም ዳ እምበር ንሕማቕ ነገር ኣይኮነን።
5: ርዳእናይ ንሕና ከዓ ኮ ይንሕዘልኩም ኢና ኩሉካ ፅቡቅ ተበጊስኩም ኹም ትብሎ
3: በሉ ካብዚ ዝዓብዩ ስለዘየለ ኣብ ገዛ ምስዓዲ ይመኩም ኣለ
4: ኣታ ቦ እንታይ ሸግረካ
3: እንታይ ሽግር ኣለዎ እዚ ክልት በለ እዚ ኣ ሽግር
2: ካብዚ ዝዓቢ ሓጎስ ንዳእታ የለይ ሓጎስና ከዓ ብሓደ ኮይና ክንገልፅ ቡናና ጌርና ደርሆና ጌርና ወከዓካ ክንብል ባዳእ ንውዕል
5: ብሓደ ክንውዕልና ፀገም ሚኤል
2: ሓጓስ ዘጎሊ ከመይዲ ሕጉስ ክንጭሕ ኢለ
4: ሓጓስ
2: ዘጓሊ ብርክቲ ተሓጒሰ ወ ተሓጒሰ እሰይ
4: ባባኸ
3: ተሓጒሰ እዛ ጓል
5: ሄሎ
6: ወለዲ ሚካኤል ኣብ ገዛ ካለዎ ሓቂ
5: ከመይ ጌርካ ፈሊጥካ
6: ኩሉ ትገብሮ ዘለካ ነገር ካባይ ከምዘይከበል መረጋገፂ
5: ሕጂ ታይ ክደል ዘለካ
6: ሕጂ ስራሕካ ጀምር
5: እንታይ ክገብር
6: ተፀሊሉሎ ክብለካ ዝኽእል ነገር ትገብር ብኸመይ ተእምኖም ንዓኻ ምልከት

0: እንታይ ውሪድዎ እዛ ቆላ እንታይ ሰይጣን እዩ ስሪርዎ
1: ዝደወልኩምዎ ዓሚል መልክቲ ንባይ ከኣላን ብክብረትኩም ጠኒሕኩም ደውሉ

0: ይከም ሰሪሓ ከም ትመሰለይ ኣይጠራጠርን። እታብ ቀዳማይ ስራሕካ ኢኻ ፅቡቕ ረብሓ ከም ዝረኽብካ ሰባት ክዕሉ ሰብ
1: እታ ከምኡ ዲነ ዶ ኦ ቤላ እንዳ ሸይጣ
0: ክድበል ግዜ ከይቀደካ
1: ቴንክዩ ኣምን
0: ቀልጢፍካ ምፃእ
1: ሕረ ኢድንጉኒእ

0: መደብና ትራን ኣብ ሰሙን እዚ ኣብዝ ሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪንግ ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነ ጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ከህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምውቕፍቕራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚጣ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናኸቦም ስናና ሽግር ኩሉስግደብ ሰብዓና ንዝብዕና እዮም ሓደ መዓልቲ ሰብዕና ኹን
0: እዝን ካልእን መደባት ክቐርብ እዩ።

ተኸታተሊት ፊልም ሳውን መበል 29 ክፋል ካብ መደባትና ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም መደብና ትራን ቀዳም 29 ነሓሰ ልክዕ ሰዓት 2

0: سلام كم يتم سيوز خبركم خطة التي ساعة تشاعة آخرون لومي حاموس إسران شوعة النحاس استرالوية زينا وشتون وطان هيدنا لكم كريمنا لنا كت كاتاتولنا بخبر زعدم بيتروس فانجس بقدام النت أرست زينا من شروك ساد محسن باقا نمللاي دكان استيو وقتاوي مرمراتات كزوترا متحساسة بغريبو ጽምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውረ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዩ ኣብ ስዊዘርላንድን ኦስትሪያን ዝነብሩ ኤርትራውያን ናብ ህሉ ኩነታት ዘተኮረ ሰሚናር ተኻይዱ ህዝባዊት ሪፐብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካን ዝቐረበላ ክሲ ነፂጋቶ ኣብ ኔፓል ብሓደካታት ዕለቕልቕ ዝበዝሑ በፃሕቲ ዝኾኑ ኣስታት 400 ሰባት ሞይቶም ኣብ ኣልጀርያ ብሓደጋ ባርዕ ምሮር ሰብዊ ንዋታውን ኣከባብያውን ክሳራታት ተወሪዱ ሚኒስትሪ ጥዕና መንሽሮ ክሳድ ማህፀን ንምግታእ ካብ ትሽዓ ክሳብ 14 ንዝዕድሚአን ደቂ ኣንስትዮ ክታበት ከም ዝህብ ዝፍለጥ እዩ ጎኒ ጎኒ እዚ መንሽሮ ክሳድ ማህፀን ብኣጋ ንምልላይ ደቂ ኣንስትዮ መርመራታት ከዘውትራ ሞያውያን ይምኽሩ ወኪል ኤሪና ቤትኤል ሰሎሙን ብዛዕባ እዚ ዘዳለወቶ ፀብጻብ ኣሎ ሂሳብ
1: መንሽሮ ክሳድ ማህፀን ምስ መንሽሮ ጡብ ምዝማድ ኣብተን ዘይማዕበላ ሃገራት ሓደ ካብቶም ኣብ ቅድሚ ዝስርዑ ቀተልቲ ሕማማት እዩ ሚኒስትር ጥዕና ድማ ነዚ ሕማም እዚ ንምግትውን ንምቁፅፃሩን ዝተፈላለየ ነጥፍታት ከም ዘካየድ ዝፍለጥ ኮይኑ ሓደ ካብኡ ድማ ደቂ ኣንስትዮ ብኣግኡ ኩነታትን ክፈልጣ ብነፃ ኣገልግሎት ምርምራ ዝረኽባሉ ዕድላት ምፍጣር እዩ መንሽሮ ክሳድ ማህፀን ብኣጋ ንምልላይን ግብኡፍ ወሳነ ምርካብን ደቂ ኣንስትዮ ወቕታዊ ምርመራታት ከዘውትራ ሜዲካል ዳይረክተር ሆስፒታል መወለዳን ዕዳጋ ሓሙስ ዶክተር ዳዊት እስቲፋኖስ ኣተሓሳሲቡ ኣብ ቀዳማይ መንፍቕ ናይ 2026 ልዕሊ 1,000 ደቂ ኣንስትዮ ምርመራ ከም ዘካየዳ ብምግላፅ ዘይንውር ምልክታት ዝተረኣየን ይኹን እቲ ሕማም ዝተረኽበን ግብኡፍ ወሳ ከም ዝረኸባ ሓቢሩ
2: ክትከላኸሎ ትኽእል ሕማም እዩ ምስ ፆታዊ ርክብ ዝምድና ኣለዎ ምስ ረክሲ ናይ ማህፀን ዝምድና ኣለዎ ከም ሓበሬታ ድማ ኣብ ሃገርናን ብፍላይ ኣብ ዘይማዕበሉ ሃገራት እቲ ስሩዕ ክትትል ናይ ቅድመ ካንሰር ሕክምና ስለደየለ ኣብዚ ዓዲ ምስ ናይ ጡብ ካንሰር ሓዊስካ ዳርጋ ብ ቀዳማይ ደረጃ ንስራዕ እዩ ስለዚ ኣገዳስነቱ እንታይ እዩ ኣብድር ብደረጃ ሃገር ይኹን ብዘይማዕበሉ ሃገር ንድር ኣብ ቀዳማይ ደረጃ ዝርከብ ኮይኑ ሞ ክትከላኸሎ ትኽእል ትኾንካስ ዘድሊ ክንክንን ሕክምና ናስተምህሮን ዘድልዩ ሕማም ስለዝኾነ ኣገዳሲ ይገብሮ
1: መንሽሮ ክሳድ ማህፀን ብኣግኡ እንተተለልዩ ክፍወስ ዝኽእል ሕማም እዩ ዝበለ ዶክተር ዳዊት ናብ ካንሰር ምስ ማዕበለ እንተተለልዩ ግና ንምፍዋሱ ብግዜን ወፃኢታትን ከቢድን ኣፀጋምን ስለዝኾነ ወቕታዊ ምርመራታት ምክያድ ኣገዳስነቱ ልዑል ምዃኑ ኣነፂሩ
2: ካንሰር ደረጃ ምስ በፅሐ ኣፀጋሚ እዩ ወላ ተፈለጦት ሰብ ደረጃታት ስለ ዘለዎ መብዛሕትኡ ግዜ ካ እቲ ደረጃ ሕልፍ ኢሉ ስለፀንሕ ንክትሕክሞ ብወፃኢታት ይኹን ብዓቕሚ ኣዝዩ ከቢድ እዩ ወላ ተሓኪሙ ሰብ ናይ ምሕዋይ ተኽእሉ ዳርጋ ኣዝዩ ውሑድ እዩ ስለዚ እንታይ እቲ ምልክታት ስለ ብዙሕ ደይብሉ ብፍላይ ኣብቲ ናይ መጀመርያ ደረጃን ቅድሚ ካንሰር ኮሎን ምልክት ስለ ደይብሉ እታ ጓል ኣንስተይቲ መፅያ ክትምርመር ኮላ እዩ እቲ ድሓሸ
1: ዘይንቡሩን ኣብ እዋን ፀታዊ ርክብ ዝረአ መድመይቲ ካብ ቀንዲ ምልክታት ናይ ዝሕማም ስለዝኾነ ኣተኩሮ ክወሃበ ብምዝኽኻር እዚ ምልክት እዚ ዘለዎን ደቂ ኣንስትዮ ብቕልጡፍ ናብ ሕክምና ክቐርባን ኩነታትን ክፈልጣን መኺሩ
2: ቀንዲ ምልክታ እዩ ዘይንቡር መድመይቲ እዩ ካብቲ ፔሬድ ወፃኢ ዘይንቡር መድመይቲ ኮይኑ ካልእ ካልእ እውን ሓዳሪ ግዜ ዘይንቡር ፈሳሲ ብፍላይ መድሃኒት ወሲድካ ናይ ዝኾነ መድሃኒት ወሲድካ እንዳህር ለውጢ ዶ ይገብር ኮይኑ ገለ ምልክታት እዩ ዛብ ሸለል ክብለ ዶ ግብኡ ከዓ ምስ ፆታዊ ርክብ እንዳህር መድመይቲ ኩሉ ሻዕ ተደጋጋሚ መድመይቲ ዝገብር ኮይኑ ከዓ ቀንዲ ምልክት እዩ ስለዚ ከምኡ ዓይነት ምልክት ተረኺብካ ቅልጢፉት ሰብ ኣብ ሕክምና ቀርብ ተመራፂ ይኸውን
1: ሚኒስትር ጥዕና ነዚ ሕማም ንምግታእ ካብ 9 ክሳብ 14 ንዝዕድመአን ደቂ ኣንስትዮ ብመልክዐ ክታበት ኣብ ዕድመ ፍርያምነት ንዝበፅሓ ድማ ብነፃ ኣገልግሎት ምርመራ

0: ወለዳን ዕዳጋ ሓሙስ ብነፃ ይወሃብ።
1: ሳዕቤናት ዝሕማም ንውልቀ ሰብ ጥራይ ዘይኮነ ንስድራ ቤት ንሕብረተሰብን ሃገርን ባሉታ ይፀሉ። ስለዝኾነ ስድራ ቤታት ኣብ ዕድመ 914 ዝርከባ ደቀን ብግቡእ ከኽትባን ኣብ ዕድመ ወሊድ ዝርከባ ደቂ ኣንስትዮ ድማ ኩነታትን ንምፍላጥ መርመራታት ከካይዳ ተበግሶታት ክወስዳ ይግባእ። ምስ ሰኣላይ ዮሃንስ መብራህቱ ቤትኤል ሰለሙኔ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
2: ዝኽሪ መበል 50 ዓመት ምስራተ ቤት ምርሶራ ኣብ ውሽጢ ሃገርን ወፃእን ይፅምበል ከም ዘሎ ዝፍለጥ እዩ። ብደረጃ ሃገር ወፂኡ ዘሎ መደባት ድማ ካብ 17 ክሳብ 20 መስከረም ክካየድ እዩ። ብዛዕባ እዚ ወኪል ኤሪና ዳንኤል ወልዱ ዘዳለዎ ፀብጻብ ኣሎ። ያሲን ሳልሕ ከቅርቦ እዩ።
3: ፅንብል ወርቃዊ ኢዮቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ንምፅምባል መድለዋት ከም እተፃፈፈ ኮሚሽነር ባህልን ስፖርትን ገሊጹ። ኣምባሳደር ዘመደ ተኽለ ኔሪና ኣብ ዝሃቦ ሓበሬታ ዕላማ ናይዚ ፅምብል ታሪክን ኣመዓባብላን ቤት ትምህርቲ ሰውራ ምስናድን ናብ መጻኢ ወለዶታት ምትሕልላፍን ክልሲ ሓሳብን ግብርን ዘዛምድ ማሕበራዊ ፍትሒ ዝመትከሉ ብቐንዱ ድማ መበቆላዊ ኣካይዳ ዝኽተልን ንብዙሕነት ህዝቢ ኤርትራ ኣብ ግምት ዝእቱን ፅላት ትምህርቲ ህዝባዊ ግንባር ሓርነት ኤርትራ ንምንፅብራቕ ከምኡውን ኣብ ወፃኢ ዝነብሩ ዜጋታት ኣበርክቶኦም ዘዕዝዝሉ ባይታ ንምፍጣር ከም ዝኾነ ሓቢሩ። እቲ ኣብ ውሽጢ ሃገርን ወፃእን ዝካየድ ፅምብል ስእላዊ ምርኢት፣ ሙዚቃዊ ኮንሰርት፣ ሰሚናራት፣ ስፖርታዊ ውድድራት ከምኡውን ሲምፖዚዩም ከም ዘጠቓልል ብምጥቃስ እቲ ወግዓዊ መደባት ኣብ ኣስመራ ከም ዝካየድ ኣብ ነፍሲ ወከፍ ዞባ ድማ ተመሳሳሊ መደባት ተሰሪዑ ከም ዘለውን ኣረዲዩ። በዚ መሰረት ንሓደ ሰሙን ንህዝቢ ክፉት ኮይኑ ዝቕኒ ስእላውን ነዋታውን ምርኢት ብ17 መስከረም ኣብ ኣዳራሽ መምሕዳር ዞባ ማእከል ክኽፈት እዩ። ብዘይካዚ ብ18 መስከረም 13 ንኡስ ዞባታት ዝሳተፍኦ ባህላዊ ካርኒቫል ዘጠቓልል ኮንሰርት ኣብ ቀንዲ ጎዳናታት ኣስመራ፣ ብ19 መስከረም ድማ ኣብ ተራ ሓድግታት ቤት ትምህርቲ ሰውራ ኣብ ምኩስኳስ ሃገራውነትን ትምህርቲ ኣብ ህንፀት ሃገርን ብዝብል ኣርስታት ኣብ ቀፅሪ ኤክስፖ ሴሚናራት ከም ዝካየድን ኣብ ሲኖማ ሮማ ባህላዊ መደብ ከም ዝቐርብን ተፈሊጡሎም። ብ20 መስከረም ድማ ኣብ ሆቴል ኣስመራ ባላስ ሲምፖዚየምን ናፀው መደባትን ከም ዝካየድ ኣምባሳደር ዘመደ ተኽለ ሓቢሩ። ፅምብል ዘኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ካናዳን ሸወደንን ዝርከበን ሃገራት ኣቐዲሙ ከም እተፀንበለ ዝፍለጥ እዩ።
2: ኣብ ስዊዘርላንድን ኦስትሪያን ኣብ ኩሉ ኩነታት ዘተኮረ ሰሚናራት ተኻይዱ። ከካቦቱ ዝተለኣኸ ሓበሬታ ብመልክዕ ፀብጻብ ተዋሂዱ ኣሎ። ገረመስቀል ገረዝግሄር ካብርቦ እዩ።
4: ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ከምኡውን ጠቕላሊ ቆንስላ ብፍራንክፈርት ጀርመን ካብ 16 ክሳብ 23 ነሃሰ ኣብ ስዊዘርላንድን ኦስትሪያን ኣብ ህሉ ኩነታት ዘተኮረ ሰሚናራት ኣካይዶም። ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ኣቶ እስማዒል መሓመድ ኑር ኣብ ዞባታት ዙግ፣ ሽቪዝ፣ ሸፋውዘንን ሰንጋለንን ንዝነብሩ ዜጋታት ኣብ ዝሃበ ሰሚናር መንግስቲ ኤርትራ ማዕረ መደባት ሃገራዊ ድሕነት፣ መትከላት ማሕበራዊ ፍትሒ ኣብ ባይታ ንምትርጓም ንዘላቂ ልምዓትን ምምሕያሽ መነባብሮ ህዝብን ይሰርሕ ከም ዘሎ ገሊጹ። ህዝቢ ኤርትራ ሓድነቱን መሳርዑን ሳላ ዘፅንዐ ኣብ ዝበረኸን ዘተኣማመንን ደረጃ ከም ዝርከብ ብምግላጽ ድማ ኤርትራውያን ነበርቲ ስዊዘርላንድ ንቕሓቶም ኣበሪኾም ኣብ ኩሉ ሃገራዊ መደባት ኣበርክቶም ክዕዝዙ ተላብዩ። ኣብ መንበር ሃገራዊ ሽማግለ ስዊዘርላንድ ኣቶ ምሕረት ኣብ ማልክ ብወገኖ ህዝቢ ውዳቤታቱ ኣደልዲሉ ኣብ ምእላይን ምኽስኳስን መንስያትን ቆልዑ ኣበርቲዑ ክነጥፍ ብፍላይ ድማ ኣብ ምስፋሕ ኣብያተ ትምህርቲ ቋንቋ ደ ዝካየድ ዘሎ ንጥፈታት ክዓቢ ተላብዩ። ተሳተፍቲ ብወገኖም ኣብ ወፃኢ ንዘምህረ ኣብያተ ትምህርቲ ዘገልግል ካሪክለም ብሚኒስትሪ ትምህርቲ ክዳሎ፣ ንሓለፍቲ ውዳቤታት ቀጻልነት ዘለዎ ስልጠና ክወሃብ፣ ንመንእሰያትን ቆልዑን ዘሳተፍ ዑደት ኣብ ውሽጢ ሃገር ብቐጻልነት ክውደብ ዝብልን ካልእን ርእይቶታት ሂቦም። እዚ ከምዚ ኢሉ እንከሎ ጠቕላሊ ቆንስል ኣብ ፍራንክፈርት ጀርመን ኣቶ ክብረኣብ ተኸስተን፣ ሓላፊ ህዝባውን ኮማውን ጉዳያት ኣብ ጀርመን ኣቶ ጣዕመ ሃይለን ንኤርትራውያን ነበርቲ ቪየና ኦስትሪያ ኣብ ህሉ ኩነታት ሃገር ብመንፅር ዞባዊ ኩነታትን ዓለማዊ ምዕበለታትን ከምኡውን ኣገዳስነት ምሕያል ውዳቤታትን መድረኻዊ ተልእኮታትን ሰፊሕ መግለፂ ሂቦም። ብዘይካዚ ፅፉፍን ስሉጥን ቆንስላዊ ኣገልግሎት ንምርጋፅ ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ተገሊጹ።

ኣብ ኑዘባ ሰንዓፈ መደበር ፈልሲ ጉሎ ኣብ መበቆላዊ ኣግራብ ብምትኳር ኣብ ወፍሪ ምግራብ ዓብዪ ኣስተዋፅኦ ትገብር ከም ዘላ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ዮሃንስ ዘካርያስ ገሊጹ። ኣብቲ ኑዘባ ክልተ መደበራት ፈልሲ ከም ዘለዋ ዝጠቐሰ ኣቶ ዮሃንስ መደበር ፈልሲ ጉሎ ሓደጋ ምፅናት ኣብ ዘንፀላለዎ መበቆላዊ ኣግራብ ብምድላው ነቲ ከባቢ ናብ ንቡር ንምምላስ ብዕቱብ ትሰርሕ ከም ዘላ ኣብሪሁ። ኣብ ማሕዳር ምምሕዳር ከባቢ ጎሎ ኣቶ ዓብደላ ኣሕመድ ሳፋር ብወገኑ ምድላው ፈልስታት ብሓፈሻ ናይ መበቆላዊ ኣግራብ ድማ ብፍላይ ሓያል ፃዕሪ ዝሓትት ንጥፈት ምዃኑ ብምሕባር ንዝተተኽለ ኣግራብ ዘድሊ ክትትልን ምክንኻንን ክግበረሉ ተማሕፂኑ። ተኸታታሊ መደበር ፈልሲ ጎሎ ኣቶ ኣሕመድ ሳልሕ ድማ ብደረጃ ንዞባ ዝትከል ፈልስታት ኣካል ናይቲ ንዝተሃስየ ሽፋን መሬት ናብ ንቡር ንምምላስ ዝግበር ዘሎ ፃዕሪ ከም ዝኾነ ብምብራህ ሎም ዓመት ኣስታት 210,000 ፈልስታት ናይ 13 ዓይነታት ኣግራብ ተዳልዩ ድሮ ክዕደል ጀሚሩ ከም ዘሎ ዓቢሩ። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ናብ ንኡዘባ ተሰነይ ብምሕዳራት ከባቢ ንዝተለለያ ፅጉማት ስድራ ቤታትን ስንኩላንን ብጥሪታት ጣይሱ። ሓላፍቲ ቤት ፅሕፈት ኣቶ ሚካኤል ገብረስላሴ እቲ ቤት ፅሕፈት ንመስርሕ ምጥያስ ፅጉማትን ስንኩላንን ወገናት ኣብ ገጻት ከፋፊሉ የተግብሮ ከም ዘሎ ብምሕባር ነፍሰ ወከፍ ስድራ ብዋጋ 10,000 ብጥሪት ወይ ብንግዲ ከም ትጣየስ ገሊጹ። ሓገዝ ካብ ዝተገብረሎም ወገናት ኣብ ዝሃቦ ርእቶ ዝተገብረሎም ደገፍ መነባብሮኦም ኣብ ምምሕያሽ ልዑል ኣበርክቶ ከም ዘለዎ ብምግላጽ ነቲ ዝድሊ ዕላማ ንምውቃዕ ሙያዊ ምኽሪ ከይፍለዮም ኣዘኻኺሮም። ዝኸበርኩም ተኸታተልቲ ስዕብ ኣሕጉራዊ ዜናታት ህዝባዊት ሪፓብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዝቐረበላ ክስ ነፂጋቶ። ምምሕዳር ፕሬዚደንት ዶናልድ ትራምፕ ቻይና ኣብ ልዕሊ ተኣፋፊ ዝበሎ ትሕቲ ቅርፂ ሃገሩ መጥቃዕታት ሳይበር ከም ዘካየድት እዩ ከሲሱ ዘሎ። ይኹን እምበር ሃገሩ ኣብቲ ገበን ክትነጥፍ ድሌት ይኹን መደብ ከም ዘይብላ ዝገለፀ ሚኒስትር ጉዳያት ወፃኢ ቻይና ነቲ ተርዮ ንምምካት ምስ ካልኦት ሃገራት ሓቢራ ከም ትሰርሕ ኣረድዩ። ኣሜሪካ ብመጥቃዕትታት ሳይበር ብቐዳምነት ካብ ዝውቀሳ ሃገራት ምዃና ብምሕባር ድማ መሰረት ዘይብሉ ክሲ ካብ መቕራብ ክትቁጠብ ፀዊዑ። ሚኒስትር ጉዳያት ወፃኢ ቻይና ብተወሳኺ ኣሜሪካ ዘቕረበቶ ክሲ ብፖለቲካዊ ኣጀንዳ ዝተደፍአ ምዃኑ ብምሕባር ፈፃሚ ናይቲ መጥቃዕቲ ንምልላይ ፅፁይ መፅናዕቲ ክካየድ ኣተሓሳሲቡ። ኣሜሪካ ንቻይና ብመጥቃዕታት ሳይበር ክትወቕሳ እዚ ናይ ፈለማ ከም ዘይኮነ ቻይና ድማ ኣሉታዊ ምላሽ ከም ትህበሉ ፀብጻባት የረዱ። ኣብ ሰሜናዊ ሸነኽ ኔፓል ትማሊ 26 ናሓሰ ብዝተኸስተ ሓደጋታት ዕለቕለቕ ዝበዝሑ በፃሕቲ ሃገር ምዃኖም ዝተጠቕሱ ኣስታት 400 ሰባት ሞይቶም። ዛጊድ ተኻይዱ ብዘሎ መስርሕ ምፅራይ በቲ ሓደጋ ሞይቶም ካብ ዘሎ በፃሕቲ ኣስታት 180 ህንዳውያን፣ 65 ኣሜሪካውያን፣ ልዕሊ 50 ዩክሬናውያን፣ ልዕሊ 40 ኣውስትራልያውያን፣ 33 ድማ ብሪጣንያውያን ምዃኖም ክረጋገፅ እንከሎ ዝተረፉ ቻይናውያን፣ ማሌዥያውያን ከምኡውን ደቂ ካልኦት ሃገራትን ከም ዝርከብዎም ተሓቢሩ። ልዕሊ 1,500 እንዳሃዮም ጠፊኡ ስለ ዘሎ ቁፅሪ ሞታት ብተዓፃፃፊ ክውስኽ ከም ዝኽእል ድማ ተኣሚቱሎ። በቲ ክስተት ህፁፅ ናይ እዋን ሓደጋ ድንጋገ ዝኣወጀ መንግስቲ ኔፓል ግዳያት ንምርዳእ ኣህጉራዊ ሓገዝ ከም ዝሓተተ ድሮ እውን ቻይና፣ ኣሜሪካ፣ ደቡብ ኮርያን ኣውስትራልያን ኣብቲ ስራሕ ዝነጥፉ ጉጅለታት ሰዲደን ኣለዋ። ጠንቂ ናይዚ ከቢድ ክሰራ ዘውረደ ዕለቕለቕ ንምልላይ መርመራ ይካየድ እኳ እንተሎ ንስ ምንቅጥቃጥ መሬት ዘሰዓቦ መንደረጋሕን ምምካኽ ኩምራታት በረድ ሂማልያን ክኸውን ከም ዝኽእል ግና ግምታት ኣሎ። እቲ ዕለቕለቕ ኣብ ታሪክ ኔፓል ካብ ዘጋጠመ ተመሳሳሊ ሓደጋታት ዝዓበየ ሰብኣዊ ክሳራ ዘወረደ ምዃኑ ፀብጻባት ይሕብሩ። ኣብ ኣልጀርያ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዝወረደ ካብቲ ከባቢ ዝተፈንዎ ዜና ረድዩ። በቲ ኣብ ሰሜናዊ ምብራቕቲ ሃገር ኣጋጢሙ ዘሎ ሓደጋ ኣዛጊት 12 ሰባት ከም ዝሞቱ ዝጠቐሱ ፀብጻባት ሩስያ ዝርከቦም ልዕሊ 50 ቆሲሎም ብምህላዎም ቁፅሪ ሞታት ክዛይድ ከም ዝኽእል ኣሚቶም። ብዘካዚ በቲ ባርዕ 9 ሄክታር ጫካ ከም ተሃሞኸን ኣብ ኣባይቲ ዕንወት ከም ዝሰዓበን ተገሊጹ። ኣብቲ ከባቢ ልዕሊ 150 ሓደጋታት ባርዕ ተኸሲቱ ከም ዘሎ ዝገለፀ መንግስቲ ኣልጀርያ ነበርቲ ናብ ውሑስ ከባቢታት ክጉዕዙ ኣዚዙሎ። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ኣብ ጎረቤት ሃገር ቱኒዝያ ክልሕም ከም ዝኽእል ይቃላሓ ኣሎ። ኣብ ኣልጀርያ ኣብ ዝሓለፈ ወር ሓምለ ብዝተኸስተ ተመሳሳለ ሓደጋ ውን ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዝሰዕበ ኣይርሳዕን። ሰሜን ኣፍሪካ ብሳዕቤናት ክትርዋዒ ሕልፊ ካልእ ክፋል ኣፍሪካ ተጠቂዑ ከም ዘሎ እዮም ፀብጻባት ዝጠቕሱ።

ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍርን ዘተኮረ ስምማዕ ተፈራሪመን እቲ ንግዳዊ ስምዕ ንመጠን ቀረፅ ብ95 ሚታዊት ዘጉድል ብምዃኑ ኣብ ገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልቴና ሃገራት ኣሚቶም እቲ ስምምዕ ክልቴና ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚንየምን ንዝፀንሐን ምልዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡ እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም ትገብር ኣብቲ ስምምዕ ተጠቒሱሎ ህንዲ ሳዕቤናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለዩ ሃገራት ናፃ ናይ ንግዲ ስምማዓት ክትፍርም ከም ዝፀንሐት ፀብጻባት ይረዱ መንግስቲ ፊንላንድ ወታደራዊ ወፃኢታት ሃገሩ ክሳብ 230 ናብ ልዕሊ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሎ ፍሊጡ እቲ ባጀት ሓድሽ ሰራዊት ኣብ ምልማል ኣብ ምስፋሕ ወታደራዊ ስልጠናታት ከምኡውን ኣብ ምፍራይ ሰብኣልዎ ነፈርትን ነተወክትን ከም ዝውዕል ሚኒስትሪ ምክልኻል እቲ ሃገር ገሊጹ ወታሃደራዊ ወፃኢታት ፊንላንድ ኣብ ዝሓለፈ ዓመት 2.5 ሚታዊት ካብ ጃምላ ሃገራዊ እቶታ ከም ዝነበረ ፀብጻባት ይሕብሩ ኩናት ዩክሬን ኣብ 2022 ድሕሪ ምውልዑ ፊንላንድ ናብ ኪዳን ሰሜን ኣትላንቲክ ኔቶ ንምፅምባርን ባጀት ምክልኻላ ንምዕባይን ዝወሰደቶ ስጉምቲ ኣብ ቁጠባ ከቢድ ሃስያ የውርድ ከም ዘሎ እዩ ዝጥቀስ ከም ሳዕቤኑ ኣብ ጃምላ ሃገራዊ እቶታ ዓመታዊ ሕፅረት ባጀት የጋጥማ ከም ዘሎ ክኢላታት ይሕብሩ ኩባንያ ማሕበራዊ መራኸቢታት ሜታ ኣብ ልዕሊ ቆልዑ ኣውሪድዎ ብዝበሃል ፀገማት ጥዕና ኣእምሮ ኣስታት 18 ቢልዮን ዶላር ካሕሳ ክኸፍል ተሰማሚዑ 29 ክፍላት ሃገር ኣሜሪካ ትሕዝቶ መደባት ሜታ ኣብ ልዕሊ ቆልዑ ብሓፈሻ ኣብ ልዕሊ ትሕቲ ዕድመ ተምሃሮ ድማ ብፍላይ ጥዕናዊ ፀገማት ከም ዝፈጠረ ክኸሳ ምፅንሐን ዝፍለጥ እዩ እዚ ከምዚ ኢሉ እንከሎ እቲ ግዙፍ ትካል ኣብ ትሕዝቶ ገጻቱ ንቆልዑ ኣብ ግምት ዘእተወ ምምሕያሽ ከም ዝገብር ገሊጹ ኣሎ ማሕበራዊ መራኸቢታት ፌስቡክን ኢንስታግራምን ዝሓቁፍ ኣሜሪካዊ ኩባንያ ሜታ ኣብ ትሕዝቱ እሁል ናይ ምመያ መስርሕ ከም ዘይፀንሖ እዩ ዝኽሰስ ኣሜሪካዊ ኩባንያ ምምዕባል ሮኬት ማለት ስፔስ ኤክስ ኣብ ክፍለ ሃገር ሉዚያንያ ናይ 100 ቢልዮን ዶላር መወንጨፍ ማእከል ከም ዝድኩን ገሊጹ መስርሕ ህንፀት ናይዚ ብደረጃ ዓለም ዝዓበየ መወንጨፍ ማእከል ኣብ ዝመፅእ ዓመት ከም ዝጅመር ተሓቢሩ ኣሎ እቲ ኣብ ልዕሊ 500 ሄክታር መሬት ዝህነፅ ግዙፍ ፕሮጀክት ምስ ተዛዘመ ናብ ክሊ መሬት ማርስን ወርሕን ንዝካየድ ጠፈራዊ ተልእኾታት ከም ዘስፍሖ ብኣጉ ይእመት እቲ መደባ ሸሓተ ዕድላት ሸቕለት ክፈጥር ከም ዝኽእል እውን ሰመዚ ጠፈራ ኣሜሪካ ሓቢሮም ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ መንሽሮ ክሳድ ማህፀን ብኣጋ ንምልላይ ደቂ ኣንስትዮ ወቕታዊ መርመራታት ከዘውትራ መተሓሳሰብ ቀሪቡ ፅምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዩ ኣብ ስዊዘርላንድን ኣውስትርያን ዝነብሩ ኤርትራውያን ኣብ ህሉ ኩነታት ዘተኮረ ሰሚናር ተካይዱ ህዝባዊት ሪፓብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዝቐረበላ ክስ ነፂጋቶ ኣብ ኔፓል ብሓደጋታት ዕለቕለቕ ዝበዝሑ በፃሕቲ ሃገር ዝኾነ ኣስታት 400 ሰባት ሞይቶም ኣብ ኣልጀርያ ብሓደጋ ባርዕ መሮር ሰብኣዊ ንዋታዊ እውን ኣከባብያ እውን ክሳራታት ወሪዱ ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስተረፉ መደባትና ሰላም

0: ቀጺሉ ዒሎም ኣብዚ ዋዕላ ካብ 180 ዝተወዳደረ መፅናዕታዊ ፅሑፋት እዩ 76 ናብዚ መደብ ክቐርብ ክኢሎም ኣብ ሃኮሰ ኣዳራሽ ቁፅ 2 መፅናዕታዊ ፅሑፋቶም ምስ ዘቕረቡ ዘካየድናዮ ቃለ መሕተት ናባኹም ከነብሎ ኢና ሰናይ ምክትታል።
1: ስመይ ብረኸት ሃብታ ይበሃል። ሌክቸረር ኣብ ኮሌጅ ሕርሻ ሓመልማሎ ኣብ ቬተርናሪ ሜዲስን እየ ትሰርሕ።

0: ኣብ 216 ኣብልኹ ኣብ ኮሌጅ ማለት እዩ። እዚ ሕጂ ዘለኹ መፅናዕቲ ብዛዕባ ቁርዲድን ወረራ ናይ ቁርዲድ ደም ወለድ ሕማማት ብቁርዲድ ወለድ ሕማማት ኣብ እንስሳታት ብዓብኡ ግን ፋርመር እቶም ሓረስቶት ዘለዎም ኣፍልጦ ኣብቲ ናይ ቁርዲድን ከመይ ጌርካ ኣገባባት ምክልኻሎምን ቁርዲድ ከመሓላልፎ ዝኽእል ሕማማትን ኣፍልጦ ሓረስቶት ከመይ ይመስል እዩ ዝሓዘ መፅናዕት እዩ። ምክንያቱ እዚ ወረራ ናይ ቁርዲድ ብጣዕሚ ኣሰካፊ እዩ። እንስሳታት ተርኢኻዮ ዳርጋ ኩሉ ነብሰን ቁርዲድ እየን መሊአን። ቁርዲድ ከንታይ ማለት እዩ? ደም ይስሕብ። ደም ጥራይ ይስሕብ ማለት ዘይኮነ ከዓ ሕማምካ እየ መሓላለፍ። ስለዚ እቶም ሓረስቶት ብዝያዳ ክዕግዙ ዝኽእሉ ሓረስቶት እዮም። ኣብዚ ቬተርናሪ ይኮኑ መጀመርያ ሓረስቶት እዮም ስአን ዘለዉ። ስለዚ ዋላ ኣለዎ እንተ ኮይኖም ናብ ቬተርናሪ ክኸዱ እዮም ናብቲ ሓኪም እንስሳ ከምዚ ኮይነን ኢሎም መድኒት ከምፅ እዮም ማለት እዩ። መጀመርያ ግን ኣፍልጦ እቶም ሓረስቶት እንታይ ይቆርዲድ እንታይ ከመሓላልፈለን ይኽእል እጂ ካብ ዝረኸቡ ናይ መፅናዕት እኮ ገለ ሓረስቶት ቁርዲድ ዘመሓላልፎ ሕማም የለን እየን ዝብሉ። ስለዚ ከምዚ ዓይነት ኣፍልጦ ዘለዎ ሓረስታይ ኣብቲ ኣገባባት ምክልኻል ዋላ እቲ ሓኪም እንስሳ እንተሎ ክጥቀመሉ ይክእል እዩ ማለት እዩ። ምክንያቱ ኣፍልጡ እንታይ እዩ? ሕማም ኣየመሓላልፍኒ ኢሉ እዩ ዝኣምን ዘሎ። በዚኣ በዘያ ዕድል ተጠቂሞ ከመሓላልፋ ዝደሊ ካብቶም ዓይነት ቆራዲድ ከባን ፍሉጣት እዮም። ምልእ ዝብላ ኣለዋ ካብቲ ኣንስትዮ ኣይመስል እሳ ኣብታ እንስሳ ክንዲዚ ኮይና ማለት ደም መፅያ ማለት ናብ መሬት ተወሪዳ ኣሸሓት እንቋቑሒ ኣትወልድ ካብቲ ነቲ ተባዕታይ ምቕታል ነዚኣ ምቕታል እንተጌርካ ክንደይ ቆራዲድ ተኸላኸልካ ኣለካ ማለት እዩ።
1: ሕራይ ስመይ ደርማ ስልጣን ይበሃል። ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ ኣብ ውሃ ከም ተመራማሪ ኣብ ፍርያምነት ኣሕመድ ኮይነ ይሰርሕ ማለት እዩ። ታናተይ ኣርእስቲ ኣብ ናይዚ ሕጂ ዋዕላ ዝቐረበት ብዛዕባ ጂኦግራፊካዊ ዝርግሐ ትሕዝቶ ናይ ሓመድ ኣብቲ ቀንዲ ድንሽ ዝፈረየሉ ቦታ ናይ ዞባ ማእክልን ናይ ዞባ ደቡብን እንታይ ይመስል ንምርኣያ ዝርግሒኡ ኸ ማዕርኽ እንደይ ሓጋዚ ይኸውን ንዝተፈላለዩ ዓይነት ናይ ፍርያምነት ሓመድ ሞዴልስ ዴቨሎፕ ንምግባር ኣብ ከምኡ ኣቶኪራ ዝተበለት እያ። ነዛ ርእስቲ እዚኣ ክመርፅ ዘገደደኒ ከዓ እንታይ እዩ ሓደ ብሓፈሻ ናትና ሓመድና እቲ ናቱ ትኩስትኡ ድኽም ዝበለ እዩ። ካልኣይ ከዓ ሓረስታይ ዝኾነ ዓይነት ድኩዖ ክጥቀም ከሎ ከዓ ብዘይ ርድኢት ክረክብ ከሎ ብዝያዳ ይህቦ ክስእን ከሎ ከዓ የውሕደሉ ብኡ ምክንያት ከዓ እቲ እቶት ክልዕል ክትሕጥ ምውሃኣኒ ዘይምዕሩይ ዝኾነ ዓይነት ኣካይዳ ስለ ዝኾነ እዛ ክብላ ፀናሕኹ መፅናዕቲ ምስተኻየደት ብፍላይ ናይ ድንሽ ማለት እዩ ክንደይ ክትረክብ ደሊኻ ሞ ክንደይ ድኩዖ ኸ ክትገብር ክትክእል ኣለካ። ስለዚ ነዛ ሞዴል እዚኣ ንክትሰርሕ እንድሕርዳ ኮንካ ወይ ድማ ክትጥቀመላ ካ ትሓስብ እንድሕርዳ ኮንካ ከዓ እቲ መሰረታዊ ዝኾነ ትሕዝቶ ናይ ሓመድ ክትፈልጦ ክትክእል ኣለካ ማለት እዩ። ስለዚ እዚ ሓመድ እዚ ነተን ቀንዲ መኣዛታት ዝበሃላ ናይ ኣትክልቲ ክምግብ እንድሕርዳኣ ኮይኑ እቲ ናቱ ዓቕሚ ክትፈልጦ ክትክእል ኣለካ ማለት እዩ። ነቲ ዓቕሚ እቲ ንምፍላጥ ከዓኒ ኣብዘን ክልተ ዞባታት ኣብ 16 ንኡሳን ዞባታት ናይ ማእከልን ናይ ደቡብን ብምኻድ ሓመድ ካብተን ቀንዲ ድንሽ ዝፈረየለን ቦታ ብምእካብ ኣብ ሃገራዊ ትካል ሕርሻዊ ምርምር ትሕዝትኡ ብምርኣይ ኣብዚ እንታይ ምትእሳር ኣለዎ ኣየናዩ ዝያዳ ኣብ የናዩ ቦታ ምስ ክሊማ ወይ ድማ ምስቲ ናትና ዓይነት ሓመድ ምስቲ ጂኦሎጂካል ዓቕሚ ናይ ዘንክልቶ ዞባታት እንታይ ይመስል ኣብዚ ኸ እንታይ ርኽብ ክብ ኣለዎ ኣብቲ ውህደት ማለት እዩ። ነዚ ክብሎ ፀናዕኹ ምስኡ ተኣሳሲሩ ዝቐረበ መፅናዕታዊ ፅሑፍ እዩ ማለት እዩ። ሓጋዚ ስለ ዝኾነ ከዓ ካብቲ መሰረታዊ ዝኾነ መፅናዕቲ ናይቲ ትሕዝቶ ናይቲ ሓመድ እንታይ ይመስል እዛ ርማዓንቲ ዝቐረብክዋ ኣርእስቲ ኣብኡ ኣተኩራ ዝተማለት እያ ማለት እዩ። ኩሎም ማእዛታት ናይ ኣትክልቲ ኣብ ውሽጢ ናይቲ ሓመድ ብምዕሪ ትሕዝቶ ክህልው ክእሎም እቲ ሓደ ክዛይድ እቲ ሓደ ክትሕት እንድሕርዳኣ ኮይኑ ነቲ እታ ተኽሊ እትደልዮ እውን በቲ ንሳ ዝደልየቶ ክትረኽቡ ኣይትኽእልን እያ። ምክንያቱ ሓደ እንድሕርዳኣ በዚሑ እቲ ሓደ እንድሕርዳኣ ውሒዱ እቲ ዝበዝሐ ጥራያ ንሳ ክትወስድ ትኽእል ማለት እዩ። ስለዚ ኣብ ፍርያት ይኹን ኣብቲ ጣዕሚ ወይ ድማ ኣብቲ ትሕዝቶ ናይቲ እትረኽቦ ዘለካ እቶት ከዓ ብኡ መንፅር ይጎድል ማለት እዩ። ስለዚ ምዕሩይ ክኸውን እንተኮይኑ እቶም ቀንዲ ሓገዝቲ ዝበሃሉ መእዛታት ናይታ ተኽሊ ኣፅኒዕኻ ደን ብድኩዒ ክንደይ ክትእቱ ከም ዘለካ ሕጂ ድኩዒ ክብል ከለኹ ክልቲኡ ቀመማዊ ወይ ድማ እቲ ባህርያዊ ንባህርያዊ እተኮይኑ ክንደይ ድኩዒ ካ ክትገብር ብቀመማዊ እተኮይኑ ከዓ ክንደይ ካ ክትገብር

0: ዘለካ ምስቲ ንስኻ እትደልዮ እቶት ምስኡ ተኣሳሲሩ ዝኸይድ ለዚ ነዚ ክትገብር ተኮይንካ መሰረታዊ እታ ሞዴል ከዓ ምስ ነፍሲ ወከፍ ዘረእቲ ኣብዚ ቃኒኻ ክትጥቀመላ ከለካ እዩ ትዝበለፀ ማለት እዩ።
1: ዳህዋ ዓብደላ ባህል ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ መፅ ኣብ ኣሃዱ ኣሕምልትን ፍረታትን ከም ናይ ድንሽ ሪሰርቸር ኮይነ ዝሰርሕ ማለት እዩ። ኣብዚ ዋዕላ ናይ ድንሽ እቶትን ወቕታዊ ፍልያድ ናይ እቶታውነት ናይ ድንሽ ኣብ ዝተፈላለያ ንኡዛን ዞባታት ኤርትራ ኣታናሲ ትብል ወረቐት ማለት እዩ ዝሃታ ቀንዲ ዕላማ ከ እንታይ ኣብ እቶት ናይ ድንሽ ኣብ ወቕትታት ይፈላለ ድዩ ሕጂ ንኣብነት ኣብ ናይ ድንሽ ክንዘርኢ ከለና ኣብዚ ናይ ወርሒ ሓደ ንዝርኦ ኣሎ ክሳብ ወርሒ 4 ሓፍሶ ማለት እዩ። ካልኣይ ከዓ እታ ናይ ክረምቲ ንብላ እታ ሳልሰይቲ ከዓ ኣብ ሳልሳይ ወቕቲ ካብ መስከረም እንዳሓር ንዘርኣ ማለት እዩ። ሕጂ ኣብዚ እንሲ እንታይ እዩ ትፍልል ሕጂ እዚ ናይ 10 ዓመት ወዳታ እዩ ማለት እዩ። እንታይ እዩ ትፍልል ፍልል ኣለዎ እንድዩ እታ ካልኢት ከዓኒ ኣብ ንኡሳን ዘቦታት ከ ኣበይ ዝለዕለ ዝበና ወይ ኣበይ ዝተሓተ ድብና እንታይ እዩ ትፍልል እዩ ማለት እዩ። እታ ሳልሰይቲ ከዓ እቲ ወለዶ ናይ ድንሽ ንብሎ ብልክዕቲ እሶሳውነሲ ይጎድል ድዩ እንታይ ኸ ንፀልዋያ እታ ዕላማ ማለት እዩ። ድንሽ ከም ንፈልጦ ማለት እዩ ኣብ ኤርትራ ኣብ ካብ ደገ ኣእቲና ኣብ ሓረስታይ እንዳባዛሕና ኢና ንኸይድ ዘለና ማለት እዩ ክሳብ ሕጂ ትካየደና ዘለኹም እዮም። ሕጂ እዚ ኣብዚ ዝሓለፈ ዓመታት ፕሮጀክት ላትና ናይ ድንሽ ማለት እዩ እዚኣ ኤሌክትራ ትበሃል ዓሌት ናይ ድንሽ ካብ ሃገራዊ ትካል ሕርሻዊ ምርምር ቅድሚ 10 ዓመት ልዕሊ 10 ዓመት ገይራ ኣላ ካብ 2014 ንዳሓርያታ ዓሌት ኣብ ሓረስቶት ተዘርጊሓ ክሳብ ሕጂ ሳኻ ኣላ ማለት እዩ። ሕጂ እንዳተዘርግሕቲ ክከይድ ፀኒሐ። ስለዚ እዛ ዓሌት እዚኣ ኣብዘን ከም ዝብለክ ዘለኹ ኣብ ወቕቲ ኣብ ንእዘባ ኣብ ትወለዶ ናታኸ እንታይ እዩ ትፍልል ተቕሶታ ንፅዩ እዩ ማለት እዩ። ስለዚ እዚኣ ሕጂ ንሓረስቶት ዋላ እውን ይፈልጥዋ እዮም እታ ዝበለፀ ታምፅያት ለና ዘላ ካብዚአን ወቕቲ ሕጂ ሳልሳይ ወቕቲ እያ ማለት እዩ። እታ ዝበለፀ ኣብ ኤርትራ ፅቡቅ እቶት ክስበና ትኽእል ሳልሳይ ወቕቲ እያ መፅያ ለና ዘላ ምክንያቱ ከም ኣብቲ ዋዕላ ከም ተኸታተልኩሞ ከም ዘለኹም ማለት እዩ ኣብታ ቀዳማይ ወቕቲ 29 ቶን ፐር ሄክታር እዩ መፅእ ዘሎ ኣብታ ካልኣይ ወቕቲ እታ ናይ ክረምቲ ንብላ 38 ኣብታ ሳልሳይ ወቕቲ ከዓኒ 44 እዩ መፅእ ዘሎ። ስለዚ ካብታ ቀዳማይን ሳልሳይን ወቕቲ ኣብቲ ቀዳማይ ተፍርዮ ወቕትን ኣብ ሳልሳይ ወቕትን እዚ ናይ 15.3 ቶን ፐር ሄክታር እዚ ከዓ እንታይ ማለት እዩ 153 ኩንታል ፍልል ኣምፅእ ኢሎ ማለት እዩ። እዚ ከዓ 53 ሚታዊት ላዕሊ እቶት ኣምፅኢሎ ካብታ ሲዝማ። ስለዚ ሓረስቶት ኣብዛ ሳልሴት ወቕቲ ንክዘርኡ እያታ መልእኽቲ ዘላ ማለት እዩ። ካልኦት ዕላማና እታ ናይ ወለዶ ኣብ መንጎ ወለዶ ፍልሊ ኣሎ ድዩ የለን ማለት እዩ። ሕጂ ኣብቲ ቀዳማይ ወለዶ ከኣቱ ከሎ ካብ ደገ ነዊሕ ተጓዒዙ እዩ ንመፅእ ብመርከብ ኣብ ፍሪጅ ማለት እዩ። ሕጂ እናሱ ፅልዋ ኣለዎ እሱ ኣብቲ መጀመርያ 40 ይባህና ቶም ፐር ሄክታር ማለት እዩ። ዳሕራይ 47 ከይዳ ኣብቲ ካልኣይ ወለዶ ማለት እዩ። እዚ ሕጂ እንታይ ዘርእካ ቀዳማይ ምስ ዘረኣናያ ኣስናታ ፊዚዮሎጂካል ማቸሪቲ ፅቡቅ ስለ ዝመፀ እያ። ሕጂ እዚኣ ንምብዛሕ ክንጥቀመላ ድበለፀ ክሳይ ንገብራ ማለት ሪኮመንድ ንገብራ እታ ጂዋን ግን ንምብዛሕ ጥራይና እምበር ንመግቢ ንኮመርሻል ሲ ንጥቀመላ ኢና። እዛ ጂቱ ግን 47 ቶን ፐር ሄክታር ስለትበና ዘላ ንንታሽሙ ንጥቀመላ ማለት እዩ። ሽዑ ኣብ ጂ3 ተመፂና ትጎድላ ኣላታ ናታ ይልድ ኣብ ጂ4 ተመፂና ከዓ እታ ራብዒ ተወለዶ ከዓ 27 መፅያ ማለት እዩ።

እስክንድር ተስፋይ ዝበሃል ካብ ሃገራዊ ትካል ሕርሻዊ ምርምር ዝሰርሕ ከም ላዕለዋይ ክኢላ መግብን ኣመጋግባን እንስሳ ማለት እዩ ኣብዚ ሎ መዓልቲ ዝቕረብኮ መፅናዕታዊ ፅሑፍ ኣብ ዓሌታት ምሸላ ፅልዋ ዓሌታት ምሸላ ኣብ ቀመማዊ ትሕዝቶ ናይ መግቢ እንስሳ ከምኡውን ናይ ምብኳዕ ክእለት ከምኡ ድማ ንመግቢ እንስሳ ትሕዝቶ ከመይ ይመስል ኣብ ዝብል መፅናዕቲ ኣተኪረ ኣቕሪበ ከም ፅሑፍ ነዚ ርእሲ ዝመረፅ ክሉ ቀንዲ ምክንያት ከም ንፈልጦ እዚ ክሊማዊ ለውጢ ዘስዕቦ ደሎ ዋሕዲ ዝናብ ኣዝዩ ርኡ ኢና ኮነ እዩ ድኸይድ ሎ ብፍላይ ድማ ኣብ መግቢ እንስሳ ኣዝዩ ርኡ ዝኾነ ፀገማት ይፈጥር ከም ዘሎ ርድዩ። ስለዚ ብፍላይ ነቶም ወቅስዕ ዝመልሱ እንስሳታት ቀንዲ መግቢ ሳዕሪ ስለዝኾነ

0: ነዚኦም ኣብ ድሩቕ ኩነታት ኣየር ዝበቕሉ ሓደ ክንመርፅ ክንክእል ኣለና፣ ኣማርፅታት ክንርኢ ኣለና። እቲ ካልኣይ ከዓኒ እቲ ናይ ዝናብ ወቕትና ሓፂር እዩ። ኣብቲ ሓፂር ናይ ዝናብ ወቕቲ ብዙሕ ሳዕርታት ይፈርዩ። ዝነውሐ ግን ናይ ደርቂ እዋን ኣለና ማለት። ስለዚ ነዚ ናይ ደርቂ እዋን ዝኾነና መግቢ ኣብቲ ብዝሕ ዘለነ ግዜ ክንዕቀብ ክንክእል ኣለና ማለት። ስለዚ ከመይ ጌርና ኢና ንዕቅቦም? ክዕቀቡ ዝኽእሉ ዓሌታት ኣለውና ድዮም ኢልና ንምፍታሽ እዚ መፅናዕቲ እዚ ገይር እዮም ማለት እዩ። ከም መፅናዕቲ ኣብ ኤርትራ ንመጀመርታ ግዜ ዝተገብረይ ኣብዚ ዞባና ከዓኒ ኣዝዩ ውሑድ እንተዘይኮይኑ ብዙሕ ነዚ ዝምልከት መፅናዕቲ ኣይተገብረን። ምክንያቱ መሸላ ከም መግቢ ሰብ ንእክል እምበር ከም መግቢ እንስሳ ጥቃንጫ ከም ዘለዎ ዝውቱር ኣይፀንሐን ምስ ንቐፀን ዝበዝሐ ግዜ ዝበልዖ። ስለዚ ኣነ ግን ናብቲ መግቢ እንስሳ ተወኪርካ ልዑል ትሕዝቶ ዘለዎም ክዕቀቡ ዝኽእሉ ምስ ዓቀብናዮም ንነዊሕ ግዜ ክፀንሑ ዝኽእሉ ድሓር ኣብቲ ናይ ደርቂ ግዜ ከዓኒ ሂብና ነዘን ጥሪት እዚአን ነብሰን ከይጎደላ ፍርያተን ከይጎደላ ናፍቲ ዝቕፅል ናይ ክረምቲ ግዜ ከም ሰግራ ንምግባር እዩ መፅናዕቲ ተካይዱ ማለት እዩ። እዚ ብመልክ ሳይሌጅ ዝበሃል ብትግርኛ ክሳብ ሕዚ ስለዘይተረክበሉ ግን እንታይ ኣገባብ ተዓቃቅባ ከም ዘለዎ ምስ ሙሉእ ናይ ማይ ትሕዝቱ ተዓቂቡ ይፀንሕ ኦክሲጅን ኣብ ዘይብሉ ቦታ ማለት እዩ። ድሓር ድሕሪ 2-3 ወርሒ ኣብቲ ድርቂ ዝጀምረሉ ግዜ ልክዕ ከም ሓደ ሓድሽ ሳዕሪ ጌርካ ኢካ ትምግበን ማለት ሕጂ እዚ ልሙዳ ይፀንሐን ሓድሽ ብ ሃገርና እቲ ፍሉይነቱ ዕፉን እዩ ልሙድ ፀኒሑ ዕፉን ግን ዋሕዲ ማይ ስለ ዘይፀወር እዚ ካልእ ኣማራፂ ክንገብር ክንከላልና ሕጂ ሓደ ካብቲ መሸላ ክንጥቀም ዝገበረኒ ምክንያት እውን ሓረስወት ንምንታይ ዘይትዕቅቡ ከምዚ ጌርኩም ዝተባሃሉ ዕፉን ሞ ሽዑንሽዑ ሰፍረና ሽዑንሽዑ ነ ትውዳእ እኹል ከነፍሪ ንኽእልና እዮም ድብሉ ምክንያቱ ዋሕዲ ዝናብ ስለ ዘሎ ማለት እዩ። መሸላ ግን ብዋሕዲ ዝናብ ክፈሪ ስለ ዝኽእል ከም ኣማራፂ ጌርና ማለት ሕጂ ሓረስወት እዚ ኣማራፂ ዘለኩም ክንብሎም ኢና ማለት እዩ። ምክንያቱ ድሮ ዓሌታት ኣላሊና ኣለና ንነዊሕ ግዜ ክዕቀቡ ዝኽእሉ ፅቡቅ ኣመማዊ ወይ መግባዊ ትሕዝቶ ዘለዎም ከዓ ረኪብና ስለ ዘለና ተቐባልነቶም ልዑል ክኸውን ተስፋ ንገብር ማለት እዩ።
1: ስዒድ ንረዲን ንበሃል ኣብ ክፍሊ ኣገልግሎት ሕጋውን ቁፅር ናይ ምስ ሕርሻ ዳረክተ ጨፈ ቁፅር ሃብቲ መቐለ ኮይኑ የሰርሕ ኣለኹ ማለት እዩ። ሒዜ መፅኦ ዘለኹ ዘቕረብኮ ወረቐት ንመዓልቲ ብዛዕባ ምሕደራን ምክልኻልን ባልዓት ንቐስ ብፍላይ ናይ ጥረታት ብተጠቃምነት ናይ ዝተፈላለዩ ዓይነታት ዘይትብልዕ ጌርካ ከመልካ ነቲ ሕማ ወቕቲ ወይ ከዓ እቲ ክብድ ዝበለ ናይ ዝራኽቡ ሕሉ ግዜ ወቕቲ ክብድ ዝበለ 45 ወርሒ ተፃንሖ ዝብል ንሓረሶት ክጠቅም ዝኽእል ሓሳብ ሒዜ ኣቐሪበ ዘለኹ ማለት እዩ። እንታይ እዩ ኣብ ብፍላይ ኣብ ወርሓት ሚያዝያ ጉንበሰ ናይ ሓምለ ዘሎ ጥረታት ብናይ ንቐስ ባልዓት ይሽገሩ እዮም ይብልዕ እዮም። ሕጂ ሓረስቶት ከዓ ክሳብ ንዘርኢ ዝኾኑ ይሽገር እዮም ብፀንሕ እክሊ ኣይፀንሖም። ምክንያቱ እቲ ባልዕ ሓሳብ ምስ ኣተወፍቲ መክዘን ወይ ኣብ መሸምዖም ብጣዕሚ እዩ ልዑል ናይ ምርባሕን ናይ ምልባዕን ተኽእሎ ስለ ዘለዎ ኣብ መጨረሻ ዋላ ተሪእና ጥረታት ብፍላይ ዓተር ያና ኣብ ስረታ ስራሕ ዋላ ዋጋ ላዕሊ ዝኸብር ሽዑ ክዘርኡ ከለዉ ኣብ በዓል ወርሒ 8 መጨረሻ ወርሒ መስከረም ይሱኑ በቃ ዘር ምክንያቱ እቲ ባልዓት ዋዕዋዕ ስለ ዘብልዎ ሕጂ ነዚ እዋን እዚኣ ካብቲ ወርሒ 4-5 ዘሎ ጀሚሮም ክሳብ ኣብ ወርሒ 8 ከብፅሕዎ ዝኽእሉ ክሳገርዎ ዝኽእሉ ዓይነት መከላኸሊ ኣብ ገዝኦም በዓሎም ብሒዞሞ ዘሎ ወይከዓ ብቐሊሉ ክረኽቦ ዝኽእሉ ዓይነታት ዘይትብልዕ ተጠቒሞም ንዕ ብምስባን ብፅቡቕ ሓቆይኖም ለኽዮም ኮፍ ከብልዎ ይኽእሉ እዮም። እዚ ከዓ ንዕኦም ንዘርኢ ክኸውን ክጥቀሙ ይኽእሉ እዮም። ናይ ምቋል ተቕሉ ፀገም የብሉን። ኣብ ሚዛን ኣይጎድልን እዩ፣ ኣብ ዓይነቱ ኣብ ቕዓቱ ኣይጎድልን እዩ። ፍቱን ዝኾነ ስራሕ ስለ ዝኾነ እዚ ለውጢ እዚ ከዓ ሓረስቶት ኣብ ገዝኦም ክላመዱ እውን ክጥቀምሉን ክኸኽእሎም ኢልና ናብዛ ዋዕላ እዚ ኣቕሪብና ማለት እዩ። ን6 ወርሒ ዝወሰደ ኣብ ላቦራቶሪ ተኻይዱ መጀመርያ እቲ ባልዕ ኣምፂናዮ ኣባዚሕናያ ንዑ ንበይኑ ጌርና ዳሕራይ ከዓ ደይተተንከፈ ወይ ከዓ ደይተበልዐ ጉድኣት ደይ ወረዶ እኽሊ ካብ ዕዳጋ ኣምፂና ንዕ እውን ፅቡቅ ጌርና ሒዝናዮ ብድሕሪኡ ዘይተበልዐ ምኳኑ ምስ ኣረጋገፅና ኣነስታይን ተባዕታይን ኣለሊና በዓልና ኢና ተኣሽሙ ጌርና ማለት ነቲ ዓቐን ብብነቱ ዓቐን ሂብና ኢና እዚ በዓልና እቲና ንተባልዕ ሽዑ ኣብ ነፍሶ ከፍ ሰሙን ቆጠራ ንገብር ክደይ ቋቁም ተወሊዶም ካብ ቋቁ ክንደይ ተፈልፊሎም ካብኡ ክንደይ ዓብዮም እዳበልና ሰሙን ቆፀራ ንወስድ ኣብ መጨረሻ ድሕሪ 4 ወርሒ ነቲ ብዘይቲ ዝተፈላለየ ዘይቲ ናይ ኦሊቭ ናይ ፉል ናይ ስምስም ተጠቒምና ኢና ጌርና ተጣሽሙ ሓደ ከዓ ቸክ ንጥቅምብሎ ወይ ከዓ ብዘይ መቆፃፀሪ ከዓ ነይሩ ምስኡ ሰማይ ምድሪ ንፍልል ይመፅ ማለት እዩ። ኣብ ክልተ ሰሙኑ እቲ ድዋዕዋዕ ማቢሎመቲ ዝኾነ መከላኸል ዘይገበርናሉ እተዘይቲ ዝገበርናሉ ግን ክሳብ 4 ወርሒ ዋላ ሓንቲ ፀገም ዝበሃል የብሉን። ኣብ ዓቐን ወይ ከዓ ኣብ ክብደት እውን ከባቢ 2% ይወድል ክሳብ 5 ወርሒ ክንሪኦ ከለና ምስ ዓቅናዮ ናይ ምብቃል ደረጃ ምስ ፈተናዮ እውን ልዕሊ 88 ከባቢ 9 ሚታዊት ናይ ምብቃል ደረጃ ኣርእና። ስለዚ በዚ ገባብዚ ተጠቒሞም ሓረሶት እታ ክብድ ዝበለት ወቕቲ ክሓልፋ ከም ዝኽእሉ ንምግባር ተሰርዐ እዩ። ስለዚ ዕውት ከዓ ነይሩ ክንብል ንኽእል።
2: ፊሞን ተስፋ ማርያም ይበሃል። ካብ ሃገራዊ ትካል ምርምር ሕርሻ ሓደሓደ ኣብ ኣሃዱ ምርምር ሕርሻዊ ትሕቲ ቅርፅን ምስራሕ ሕርሻዊ ምህርትን ምዕቃብ ሕርሻዊ ምህርትን ኣሃዱ ኣብኡ ይሰርሕ። ሎማ ዓንቲ ሕዝያድ መፃኹ መፅናዕታዊ ፅሑፍ ድማ ኣብ ባህርያዊ ንፋስ ድዝሕል ብኣብ ውሽጢ ዓድና ክርከብ ትኽእል ሮማትርያል ወይ ኣቕሓ ጌራ ክስራሕ ትኽእል መኽዘን ንሽጉርቲ ዝዓለመት እያ ነራ። እዛ መፅናዕታዊ ፅሑፍ ድመረፅናያ ምክንያት ከም ዝፍለጥ ኣብ ዓድና ብዙሕ ምህርቲ ናይ ሽጉርቲ ኣሎ። ከም መጠን እቲ ተጠቃምነት ናይ ሽጉርቲ ኣብ ዓድና ዓብዪ ከም ምዃኑ መጠን ሕጂ እቲ ሕርሻዊ ምህርቲ ምብዙሑ ኣብ ሓደ ሲዝን ወይ ኣብ ሓደ ግዜ እዩ ናብ ዕዳጋ ብብዝሒ ድመፅእ። ነቲ ዝተረፈ ክፋላት ግዜ ኣብ ዕዳጋ ክንረክብ ኣይንኽእል ኢና። ሕጂ ኣብዚ መኽዘን የለና ማለት እዩ። ስለዚ ሓረስቶትን ኣብ ዕዳጋ ዝርከቡ ሸቃጦም ብሕሱር መንገዲ ወይ ኣብ ከባቢኦም ክረኽብዎ ዝኽእሉ ማቴርያል ወይ ሮ ማቴርያል ገይሮም ተጠቂሞም ነቲ ዝነበረ ሽጉርቲ ዝተወሰነ ግዜ ክኽዝንሉ ዝኽእሉ ኣገባብ ንምፍጣር ማለት እዩ። እዚ ድማ ካብ ኣብ ዕዳጋ ዝርከብ ክብር ድበለ ናይ መኽዘን ዓበይቲ መኽዘናት ወይ ዓብ ገዛ ደይኮነ ሲ በዚ ንሕና ኣቕሪብና ዘለና መፅናዕታዊ ፅሑፍ መሰረት ዝሃብና ውፅኢት ተጠቂሞም ነቲ መኽዘን ሽጉርቲ ከነውሕሉ ዝኽእሉ ዕድል ንምፍጣር እዩ ማለት እዩ። እዛ መፅናዕቲ ከምዝክለ ክፀናኽ ኣብ ሃገራዊ ትካል መርሒ ሸሃዳ ሓደሓደ ምስቶም ኣብ ኣሃዱና ደለና ብሓንሳ ኢና ሰሪሕናያ ልዕሊ 2 ዓመት ዝኸደ መፅናዕቲ እያ ወሲዳ። ኣብ መጀመርታ በቲ ኣከባቢና ዝነበረ ናይ ሽጉርቲ ተጠቂምና እንታይ ድበሃል ጌርናዮ ኣፅኒዕናዮ እሱ ጥራይ ኢኹ ስለዘይነበረ ካልኣይ ግዜ ደጊምናያ ካልኣይ ግዜ ክንደግማ ካለና ግን ካብ ዕዳጋ ድመፀ ሽጉርትን ካብቲ ኣብ ውሽጢ ትካልና ዝፈረየን ሽጉርትን ጌርና ናብ መፅናዕቲ እቲናዮ ማለት እዩ። እዚ መፅናዕቲ እንታይ ክሕግዘና ክኢሉ እዛ መኽዘንሲ ኣብ ሓረስቶ ተተኪላን ኣብ ዕዳጋ ተተኪላ ወይ ሸቃጦ ተተኪላን ብኸመይ ክፀልኡ ትኽእል ማለት እዩ። ይኹምናጥና ክኢልና ተወሳኺ ንምስራሓን ንክእሉ ዘለና ጥረ ነገራት ካ ካብ ኣብ ትካልና ዝርከብ ሮ ማቴርያል ተጠቂምና ኢና ሰሪሕና እያ። ኣብ ሓርሶት ክጥቀሙ ዝፀንሖ መንገዲ ቁርብ ፍልይ ክልል ይኽእል ኸውን እዩ። ብምስራኣይዎ ግን ከምዝበልኩ ኣይወፀት እንደላ ሓርሶት ኣይበፃሕት እንደላ ግን ሓርሶት ኣብ ዝግበር ዝነበረ ናይ ፋርመርስ ደይ ምስራኣይዎ ብጣዕሚ ፅቡቕ ፊድባክ እያ ረኺባ ወላ ዓመታዊ ፀብፅባት ክቐርብ ከሎ እውን እዚ ዓይነት ክሳይሲ ኣብ ሓርሶት ክወርድ ከም ዘለዎ ሓርሶት ከምዝደልይዋ እዮም እንታይ ድበሃል ገይሮምና ማለት እዩ።

ፕሮፌሰር ኣዱኛ ሃይለ ይበሃል። ኣብ ሃመልማሎ ሕርሻ ኮሌጅ መምህር እየ። ከምኡ ናይ ዲፓርትመንት ኦፍ ፕላንት ሄልዝ ሄድ እየ። ዘቕረብና መፅናዕቲ ዳህሳስ ፀረ ባልዕን ኣጠቃቅማ ፀረ ባልዕን ኣብ ዞባ ማእከልን ዞባ ኣንሰባን ኣካየድና እየ። ካብ ዞባ ማእከል ኣርባዕተ ቦታታት ሓሪና ኣኽርያ፣ ማደርሆ፣ ሰንበል። እዚ ድማ ዝግበርና መፅናዕቲ ዋና ክስታይና ከዓ ሓረስቶት ከመይ ገይሮም ፀረ ባልዕ ጠቀሙ ከመይ ገይሮም ከም ዝጥቀምሉ ነዚታት ንምፅናዒት ዋና መሰረት ሓሳብና። ኣብቲ መሰረት ሓሳብና ከመይ ገይሮም ፀረ ባልዕ ይሕዝዎ፣ ከመይ ገይሮም ይክዝንዎ፣ ከመይ ገይሮም ጥቀምሉ፣ ትቀሙ ከለዎ ኸ እንታይ ፕሮቲን እንታይ ከመይ ገይሮም ዝጥቀምሉ፣ መሳርሕታት ዝጥቀምሉ ኸ እንታይ ይመስል። ምክንያቱ ፀረ ባልዕ ብጣዕሚ ኣሸጋሪ ነገር ስለዝኾነ ንሰብ ስለህወት ሰብ ስለዝብክል ከምኡ ንኢንቫይሮንመንት ኣፌክት ስለዝገብር ከምኡ ነዞም ጥቕሚ ዘለዎም ደቀቕቲ ፀረ ባልዕ ዝኾኑ ከዓ ንዕኦም ከዓ ስለ ዘጥፍእ ብኩሉ ነገር በዚታት ተኸታቲልና ነዚታት ንምፅላዕ ይትወለ እቲ ኣጠቃቅሙ ነዚታት ትጥቀሙ እዮም። ግን እቲ ቀንዲ ዝግብኦ ፈውሲ ኣብ ዝግብኦ ክስታይ

0: ኣንሳ ይስሕትዎ እዮም እቲዝግባእ ፈውሲ ከይገበሩ ርኸቡ ካልኣይ ከዓ እቲ ፈውሲታት ካብ ዕዳጋ ዝገዝእዎ ኣሎ እቲ ካብ ዕዳጋ ዝገዝእዎ ከዓ ንሓንሳ ኤክስፓየር ዝኾነ ንሓንሳ ምስቲ ናና ዓድታት ምስቲ ባልዑን ዘይከይድ ክኸውን እዩ ከምኡታት ከም ዝጥቀሙ ርኢናና እዚ ሕጂ ናብ ነብሰነቱ ክኣቱ እዩ ኣካላቶም ኩሉ ከባላሸሎም ክእል እዩ ክሳብ ሕማም ካልእ ዘይተሓስቡን ከም ዘምፅእ እዚታት ክንፈልጥ ክኢናናና ካብዚ ዝተምሃርናዮ እዚታት ፕሮቴክቲቭ ሜር ንብሎ ምክልኻል ዝበሃል ፀር ማፀ ክጥቀሙ ከሎ ከምዘይተግባራዊ ከምዘይገብርዎ እዚታት ወፅናት ሳልሳይ እቲ ፈውሲ ክገብሩ ከሎ ከዓ መብዛሕትኦም ካብ ሕርሻ መንፀጊ ጥቀሙ እዮም ግን ኣብ ገሊኦም ከዓ ነዚ ቆራዕራ ይኹን ወይ ከዓ እዚ ብጫ ናይ ዘይቲ መቐመጢ ይኹን ነተንክስታይ ብመርፍእ ድዩ ብመስፈ ደቂ ገይሮም እዮም ኩልዎን ሞ ካብኡቲ ፈውሲ ትሽጢ የቕምጦ ከም ዝፅቕጥ ከብልዎ ከለዉ ከም ክስታይ ገይሩ ብስፕሬር ከም ዝጥቀሙ እዚ ክገብሩ ከሎ ከዓ ሙሉእ ነብሶም ብምሉኡ በዚ ፔስቲሳይድ ከምዚ ክስታይ ከም ዝኸውን እዚታት ከዓ ክንስምዕ ሳልሳይ ከም ዝተምሃርናዮ ከዓ እዚ ፀረ ባልዕ ብጣዕሚ ንነብስና ይኹን ንእንስሳ ይኹን ደቅና ይኹን ሓደገኛ እዩ ስለዚ ከቐምጦ ከሉ ከዓ እቲ ስቶሬጅ ከዓ ኣብዚ ግድልና ኣብ መደቀሲኦም ኣብቲ ትሕቲ መደቀ ዝበዝሑ ትሕቲ መደቀሲኦም ዘቐምጥዎ ኣብኡ ሞር ኮንትሮል ክስታይ ኮይኑ ዝስምዖም ምንጎም ምሸት ምእንታን ክርእዎ ኢሎም መስለኒ ኣብ ትሕቲ መዓራቶም ከም ዘቐምጦ ዳርጋ 70-80 ከምእቶ ምኳኑ ከምኡ ክውን ገሊኦም ከዓ ኣብቲ ግራውቶም ኣብ ዝኾነ ቐምጥዎ ገሊኦም ከዓ ምስቲ ዘለዎም መኽዘን ቁርቶ ይቐምጡ ግን ፀረ ባዕሊ ክበሃል ኮሉ ናቱ መኽዘን እዩ ዝግብኦ ነይሩ ምዝታት ከም ዘይጥቀሙ እዝታት ከዓ ካልእ ክንምሃር ክኢና ብሕጊ እናኸልና ግን ሓደ ፈውሲ ምስ ገበርካያሉ እቲ ቅድሚ ንዕዳጋ መውፅኡ እተወሓደ ክልተ ሰሙ ክህልልዎ መብዛሕትኦም እዞም ኦርጋኖፎስፈረስ ዝበሃሉ ኮይኑ ኣብ 2-3 ሰሙ ብሬክ ዳውን ይገብሩ እዮም ስለዚ 2-3 ሰሙን ፈውሲ ምስ ገበርካ ክኸውን ኣለዎ እንተዘየሎ ግን ቅድሚኡ ንሕወሲድካዮ ነቲ ንሸጠሎም ሰባት ኩሎም ከም ብክሎ ብዝታት ከዓ ሓደ ዓይነት መፅናዕ እዚ ከዓ ክንርዳእ ክኢልና ኣለና
1: ከምዚ ዓይነት ኮንፈረንስ ክቕፅል እንተደ ክኢሉ ክመፅ እዩ መፅናዕትታት ተደቢቑ ኣይተርፍን እዩ እንተ ተወፅኡ ከዓ ተገደደ ሰብ ክምህር እዩ
2: ዝተፈላለየ ዓይነት ኣርእስታት ኣብኡ ስለ ዝቐርብ ኣብቲ ኣርእስታት እተ ከዓ እንታይ ዓይነት መፅናዕታዊ ፅሑፍ ተኻይዱ ንዓኻ ከም ትፈልጥ ገብረካ ማለት እዩ ንመፃኢ ከዓ እንታይ ኣበይናይ ዘተኮረ መፅናዕቲ ክትገብር ኣለካ ምክንያቱ ኣብቲ ስንፍልጠታዊ ሕፅረታት ናይ ዓድና ብፍላይ ምንስ ሕርሻ ኣበይናይ ዘተኮረ እዩ ድሕር ዳኣ ብሓመድ ዘተኮረ ድዩ ኣብ ኣትክልቲ ድዩ ኣብ ዝተፈላለየ ዓይነት ናይ እንስሳታት ድዩ እዚ ሓፈሻዊ ዝኾነ ርድኢት ይህን ምሂን ትበሃሉ እሞ ስለዚ እቲ ሕፅረት ናይ መፅናዕቲ ኣበይ ኣሎ ፈሊጥካ ንመፃኢ ኣበይናይ ኣተኪርካ ክትሰርሕ ከም ዘለካ ከዓ ዝያዳ ሓበሬታ ትረክበሉ ነንሕድካ ከዓ ሓፈሻዊ ዝኾነ ፍልጠት ከዓ እናረኸብካ ወይ እናወሰድ ከዓ ንክትከይድ ይሕግዘካ ማለት እዩ
3: እዚ ዋዕላ ዓብ ዋዕላ እዩ 76 ወረቃቲ ዘቐረበሉ ዋዕላ እዩ ማለት እዩ ሕጂ ካብዚ ዝተፈላለየ ዓይነት ወረቀቲ ይቀሪቡ ካብዚ ሕጂ ብዙሕ ኢና ተማሂርና ማለት እዩ ንሕና ብፍላይ ከም ንኣሽቱ ብዙሕ ኢና ተማሂርና ብብዙሕ ዓይነት ኣንግል ንክትሪኦ የብለካ ማለት እዩ ሕጂ ፅቡቅ እዩ ከምዚ ዓይነት ዋዕላ ንክቅፅል
4: ናይዚኣ ፀቢቑ ፍሉይ ዝገብራ ግን ከዓ ኣብ ሕርሻ ዘተኮሰ ዝኾነት ማስቅድሚ ሕጂ እውን ግበ ነይሩ ኮንፈረንሳት ኣብ ሓፍሻ መፅዓት ክኸውን ክእል እዚኣ ግን ኣብ ሕርሻ ተኮሰ ዝነበረ ነቲ ናይ ሕርሻ ኮሚኒቲ ወይከዓ ስኮላር ኮሚኒቲ ዘጠናኽር ስለ ዝኾነ ብዛዓበየ ክስራሓሉ ካብዚ ብዛዓቢ ንመፃኢ ክመፅእ ይናቦ ማለት እዩ
5: መወዳእታ ግን ናይ መንእስያት ብፍላይ ድማ ኣብዚ ሓፂር ግዜ ዝተመረቑ ብዙሓት ክሳተፉ ንርኢ ኣለና እቲ ምስቲ ዘቕረቦ መፅናዕታዊ ኣዝዩ ዝተባባዒ ብድሕሪ ሕጂ ከዓ ኩሎም ካብ ኮሌጃት ዝምረቑ ኣብ መፅናዕቲ ከተክሩ ከዓ ክላቦ ይፈቱ ማለት እዩ

ኤርትራና ነቲ ኤርትራና ፍርሓ ዘይትወልድ ትርፎ ጅግናይ ፍርሓ ዘይትወልድ ትርፎ ጅግና ምናና ምናዳ ተ ኤርትራና ምናና ምናና እናሰገና ምናና ምናዳ እናሰገና ኣሰይ ደቂረይ ኩላትኩም ዕንበባ ደቂረይ ኩላትኩም ዕንበባ ደቂረይ ወኩላትኩም ዕንበባ ወርሒ ደኽብለኩም ምስ ኮኸባ ፀሓይ ደኽብለኩም ምስ ልባባ ፀሓይ ደኽብለኩም ምስ ልባባ ምሳኹም ዝተዳፈረ ሳባ ረኽባ ምሳኹም ዝተዳፈረ ሳባ ረኽባ

0: ብጠር ብጠር ብጠር ግልዲማ ያብጥረካ
1: ሓሳብካ ኣዋቴ ሓሳብካ ሓሳብካ ኣዋቴ ይትክተለኒ ይትክተለኒ በናት በናት
0: ሻዕብየ ክትጀርስ ወማል ዛዕብየ ክትዝመት ይመጣካ
1: እእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእ
0: ሃይዋንታ
1: እነ ዘማጅ ኮኒ ተልከለው ተልከለው
0: ላኣካ መላእከየካ
1: ኮነረል ቱ ኮነረል
0: ኮነረል እጉል ኮነረል ኣዋተ ለዘመትኩ ኣፍሽከረይ ምን እየ ወእንተ ነወስካ ምጣ ዝመት ብለ ይከበሉ
1: እሺ እሺ
0: ስማዕ እንደ ዋርየኮ ሓሪ ይበልስናና መላኪን ለውርያ ኣለየኮ ዲበ ኮነረል ክግላ ብርዳቱ ሕለፍ
1: እሺ
0: ጌዙ ንእየ
1: እሺ

ይሄ ቆሻሻ የሆነ ሽፍታው ለሌ ኮሎኔል መድፈር ወንጀል እንደሆነ በደንብ ነው ማስተምረው። እኔ ኮሎኔል ስንት ታሪክ ስንት ታሪክ በመስራት ነው ኮሎኔል የተሸምኩ። እንደሱ ሽፍታው ያልኮን ሻለቃ ዳሬኩም እበዘኑ እንደ ጸበትኮ እትከደምሻቡ ህይወቶ ነው ማሳልፈው። ይኸውም አክራ ሙሉታ እልሽፍታ ይል አሳያለሁ።

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለወ እዮም ቀሪቦም።
1: እዚኣ እንታይ ሽሙ

ነጁ ስተይ ስተይ ነጃ ስተይ ነጃ መለ ሕና ውርጣት ተኩርያ መሊና ያኸ ንሕና ሰላት ሰላፍና ብለክ ወዲ ብድዓት ወዲና ወለ በርናምጅ ለሉ ታ ማዕና ኩሉ ፋሽለምነና እዚ

0: መደብና ትራን ኣብ ሰሙን ዚ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዚ ምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነ ጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ባሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንታፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ገና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግደብ ወበይን መክሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 27 ናሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን። ሻነት ዳግም ዳግም

0: ዶባጣይም እትመቅጣና ልጥሄ ዳሐፈት ወለደላይም ተዓደ ዲቡ ምናብዑር ግልቲ ሰርግል መጣግም ህተጣብጣት ሄራረውሕና በንዳግም ኢትሓክዩ ምስጢርና እተቡ መላግም ኦ ሽምብረብ ከደቶ ሽምብረብ ከደቶ
1: ኣብሽርካ ኣብሽርካ የረኢመነኒ ወድመነኒ ምስጢዕርካ እኩብቱ ምን እኩ ይወሰኒ

0: ትን ንኣእምሩ ቅነፀ ግን ነንጊስ ምስለ ንግባእ
1: ውላድ እየ ከባኩም ግልምን ትሓጉኑ ህልኩም ክተመላይከተ ውንቱም ኣዳም ንስል ግትታላዊ ቀድሮ ይፈሃልኩም
0: ይማ ሕና እግለ እግል ንርአን ገይስ ኣለና ማዕ ሰላማ ድዓውደ ይግልነ ይሞ ድዓውደ ይግልና ሓሰብኪ ማዕ ሰላማ ንገይስ ኣለና
1: ውላድ ይቀባኩም ምስል መንታሓትግብኖ ኣለኩም ውላድ ውላድ ይፈሃልኩም ረቢ ፍርሆ
2: እንተ ትሓይዘ ዘይክ እንተበሉ
3: ላ እንተበሉ ኣንብት
2: ነትበ መርሓባ
4: ሰላሙ ዓለይኩም
5: መርሓባ ዓለይኩም ሰላም መርሓባ መርሓባ ቀደም በሎ ኣርሕቦ እተው
6: መርሓባ ርሓብ ርከቦ ርሓብ ርከቦ ሕና መውላድኩም እትንሓዘማ ኣፃም ህለየና እለ ሽምሪ ወለትኩም እግልዋልና ግትህቡና ንሓዝ ህለየና
3: ኣበይ እንቱም ዓጨምኩም ፅሩይ ወርዝእኩም ብዙሕ እሞ ወላድኩም ወኣክያርኩም እግል ንትማታዕ ወለትኩም እግል ንህደ ንሓዝ ህለየና ዋኩም ሰሊድ ከልኡና ተሄኒ በስ ሸክ ኣለብና
5: እንተ ልእሰልፍ ተሃጌካ ወል እግልና ትመስሉ ወቃወያም ካመ ይህሊና እንተ ለግራሁ ተሃጌከ እናስ ላኪን ጋና ትመስል ሕነው እንተ ኩሉ ርእሱ ታጥቃርብ ኣለብና እብዓም መትሄ ወላትና ሰብ ሃላ እግለለልሃድያ ሕነው እንቱም መጋሚት ይሕና ወመሃዲት
6: እለላቱ በስግና ጋና ትወድውን ሃለይኩም እለ ወለትኩም ይንተርፍ ምና ወእበ ወፍቶ
3: ኣይዋ እብሰላም ምንተህይቦም ተሰኒሰኒ ላሰረራታ ላኪን ሄራር ክምሰል ተኣካርም ግንውደቱ ወም ክምሰል እንወደ ሄኒ ትርኡና ሕነው ኣሚር ሄኒ ሰብ መስነዮት ሕና ለገረመት ወለትኩም እግል ህዳይ ምን ይትህይቡናታ ድሓን ኣለብኩም
6: እትል ሽፍርኩም ረቢ ለገረመት ዋለት ካልቃ ላኪን መስከባ እከድን ውሄራር ገባ ሕና ዓድግና ኣትያ ንሓዘ ኣለየና
5: ድሓን ድሓን ድሓን ትሳምዐኩም ኣለየኩ እብሒለት እግልታት ፋርሁነ ኩሉ ርእሱ ይትቃድሮ ያለ ፍገሮ ሕና ይንኣምረኩም ይተእምሩነ መሃዲትኩም ሕዘው ዋላትና ምንገርም እግል ሰብ ኣገረመት
2: ትሪኦሶ
3: ዳሓንዳሓንዳሓንዳሓን ምህልቲ ይትሕበ እንታይ እዚ ሕክረት ብየለ ይኩ ናናደርብ ፍገር
2: መርሓባ መርሓባ
7: እዶሽከትተባቲ ብሸተ መብሪብየ ይጁም ትቀና

0: ትርእዮም ልየካ ምስለለን ኣዋል ድህልየን እግሎም ንቃትሎም ውተ ንንሳ
1: ሰኒ ሰኒ ሰኒ ጎማትካ በስ ተማም ኣለት ሰኒ የተለት በስ እለው ደርብል ስደካ ሰማዕኒ ለካ እዛ ነላኪ ንብለ ፍግሪ ግዲ ኢቱ ወይ ሓጀት ሳደፈየካ ምገቢእ ኣስለኒ
0: መርሓባ ሰኒ መርሓባ መርሓባ
1: ጉስጉስጉ ጉስጉ
2: ታክር ታክር ሽምብሬ ብታይ ኣለት እግላ ለየ ጠነጥባጣ ወልዑታት ኩለን ንቃትለን ሽምርየ በግል ተጠበጣ ኣለግለ ኣሓለ ሽምርየ ቢኦም ንጥባጣ
3: ስምዓኒ ስምዓኒ ኣነለበታት ክልቃትልጡ እንዳጥባጣ ጠዋጥባሲ ናኮጣ ኣለኩ ያድሕላኪን
2: ሰኒ
3: ኣይዎ
2: ካላስ ኣበለ
3: ኣይዎ ብለብለላሂደከ ኣይዎ ደካ ኣሚር ወዳምር እግንራይ ሖም ኣላግና ዮም ግን ሖም ኣላግና

0: ሰላምታና ተቐበሉ ፈንዎና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 27 ነሓሰ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹም ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስቲ ዜና ፍለም ፅምብል ዝኽሪ መበል 50 ዓመት ንምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዩ ብቕዓት ትምህርቲ ከም ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊፃ ኣብ ስዊዘርላንድን ኣውስትሪያን ኣብ ህሉ ኩነታት ዘተኮረ ሴሚናራት ተኻይዱ ኣብ ኔፓል ብሓደጋታት ዕለቕልቕ ከቢድ ሰብኣዊ ክሳራ ከም ዝሰዓበ ተቓሊሑ ኩባና ሜታ ኣብ ልዕሊ ቆልዑ ኣውሪድዎ ብዝበሃል ፀገማት ጥዕና ኣእምሮ 18 ቢልዮን ዶላር ካሕሳ ክኸፍል እዩ ኣሜሪካዊ ኩባንያ ምምዕባር ሮኬት ኣብ ክፍሊ ሃገር ሉዊዝያንያ ናይ 100 ቢልዮን ዶላር መወንጨፊ ማእከል ከም ዝድኩን ገሊጹ ዝርዝር ዜና ፅምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ውሽጢ ሃገርን ወፃእን ይፅምበል ከም ዘሎ ዝፍለጥ እዩ ብደረጃ ሃገር ዝካየድ መደባት ድማ ካብ 17 ክሳብ 20 መስከረም ክፅምበል እዩ ብዛዕባ እዚ ወኪል ኤሪና ዳንኤል ወልዱ ዘዳለወ ፀብጻብ ኣሎ ያሲን ሳልሕ ካቕርቦ እዩ
1: ፅንብል ወርቃዊ ኢዮቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ንምፅምባል ምድላዋት ከም እተፃፈፈ ኮሚሽነር ባህልን ስፖርትን ገሊጹ ኣምባሳደር ዘመደ ተኽለ ኔሪና ኣብ ዝሃቦ ሓበሬታ ዕላማ ናይዚ ፅምብል ታሪክን ኣመዓባብላን ቤት ትምህርቲ ሰውራ ምስናድን ናብ መጻኢ ወለዶታት ምትሕላፍን ክልሳ ሓሳብን ግብርን ዘዛምድ ማሕበራዊ ፍትሒ ዝመትከሉ ብቐንዱ ድማ መወቀላዊ ኣካይዳ ዝኽተልን ንብዙሕነት ህዝቢ ኤርትራ ኣብ ግምት ዝእቱን ፅላት ትምህርቲ ህዝባዊ ግንባር ሓርነት ኤርትራ ንምንፅብራቕ ከምኡውን ኣብ ወፃኢ ዝነብሩ ዜጋታት ኣበርክቶኦም ዘዕዝዝሉ ባይታ ንምፍጣር ከም ዝኾነ ሓቢሩ እቲ ኣብ ውሽጢ ሃገርን ወፃእን ዝካየድ ፅምብል ስእላዊ ምርኢት ሙዚቃዊ ኮንሰርት ሴሚናራት ስፖርታዊ ውድድራት ከምኡውን ሲምፖዚየም ከም ዘጠቓልል ብምጥቃስ እቲ ወግዓዊ መደባት ኣብ ኣስመራ ከም ዝካየድ ኣብ ነፍሲ ወከብ ዞባ ድማ ተመሳሳሊ መደባት ተሰሪዑ ከም ዘለውን ኣረዲዩ በዚ መሰረት ንሓደ ሰሙን ንህዝቢ ክፉት ኮይኑ ዝቕኒ ስእላውን ነዋታውን ምርኢት ብ17 መስከረም ኣብ ኣዳራሽ መምሕዳር ዞባ ማእከል ክኽፈት እዩ ብዘይካዚ ብ18 መስከረም 13 ንኡስ ዞባታት ዝሳተፍኦ ባህላዊ ካርኒቫል ዘጠቓልል ኮንሰርት ኣብ ቀንዲ ጎዳናታት ኣስመራ ብ19 መስከረም ድማ ኣብ ተራ ሓድግታት ቤት ትምህርቲ ሰውራ ኣብ ሞኩስኳስ ሃገራውነትን ትምህርቲ ኣብ ህንፀት ሃገርን ብዝብል ኣርስታት ኣብ ቀፅሪ ኤክስፖ ሴሚናራት ከም ዝካየድን ኣብ ሲኖማ ሮማ ባህላዊ መደብ ከም ዝቐርብን ተፈሊጡሎም ብ20 መስከረም ድማ ኣብ ሆቴል ኣስመራ ባላስ ሲምፖዚየምን ናፀው መደባትን ከም ዝካየድ ኣምባሳደር ዘመደ ተኽለ ሓቢሩ ፅምብል ዘኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ካናዳን ሸወደንን ዝርከበን ሃገራት ኣቐዲሙ ከም እተፀምበለ ዝፍለጥ እዩ
0: ብቕዓት ትምህርቲ ከም ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ኣብ ኣስመራ ኣብ ዝተኻየደ ገምጋም ጨናፍር ዞባታት ገሊፃ ዊክሌሪና ዮናታን ይዕብዮ ዘዳልዎ ዜናዊ ትሕዝተሎ ፍርቱና ዓንዶም ከተቕርቦ እያ
2: ብቕዓት ኣገልግሎት ትምህርቲ ከም ንምባልን ምዕሩይነት ዝርግሑኡ ንምርግጋፅን ዝካየድ ፃዕሪ ብዝለዕለ ከም ዝድፋእ ኣሉ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብ24 26 ነሓሰ ኣብ ዝተኻየደ ገምጋም ትግባር መደባት ጨናፍር ዞባታት ኣብ ዓመታት ትምህርቲ 225 226 ገሊፃ ኣብቲ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ዝተሳተፎ ኣብ ኣዳራሽ ማእከላዊ ቤት ፅሕፈት ሚኒስትሪ ትምህርቲ ዝተኻየደ ኣኼባ ዶክተር ሓሊማ እቲ ዕላማ ኣብ 6 ዞባታትን ቤት ትምህርቲ ዋርሳ ይከኣሎን ዝተሰላሰለ ንጥፈታት ብዕምቆት ብምግምጋም ብልጫታት ንምዕቃብን ድኻማት ንምፍዋስን ከም ዝኾነ ኣብሪሃ ኣገልግሎት ትምህርቲ ኣብ ሃገርና ብተራን ኣበርክቶን መሻርክቲ ኣካላት ብሓፈሻ ሚኒስትሪ ዞባዊ

0: ምምሕዳራት ድማ ብቐንዱ ከም ዝዕወት ዝሓበረት ሚኒስተር ሓሊማ ዝርግሐ ኣገልግሎት ትምህርቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዓይነትን ቁፅርን ንምዕባይ ይስራሕ ከም ዘሎ ብምንፃር ተሳተፍቲ ነቲ መስርሕ ዝሕግዝ ሃናፅ ርእቶታትን ሓሳባትን ክህቡ ኣዘኻኺራ ሓለፍቲ ጨናፍር ዞባታት ብወገኖም ብቕዓት ትምህርቲ ንምምሕያሽን ብቅድመ ትምህርቲ ዘይሓለፈ ተማሃራይ ክህሉን ዝተሰላሰለ መደባት ንሓደስትን ገዳይምን መምሃራን ንዝተዋህበ ስልጠናታት ከምኡውን ንዝተኻየደ ሱፐርቪዥናዊ ንጥፈታት ዝምልከት ብኣሃዛት ዝተሰ ነየ ጸብጸባት ኣቕሪቦም ተሳተፍቲ ድሕር ዘካየድዎ ዘተ ኣገልግሎት ቅድመ ትምህርትን ብቋንቋ ኣደ ዝውሃብ ትምህርትን ኣገዳስነቱ ተራእዩ ንምሕያሉ ዝተበጋገሰ ስራሕ ክድፋኣሉ ንመምሃራን ዝውሃብ ስልጠናታት በብደረጅኡ ክሕይል ከምኡውን መሳላጢያታት ኣብያተ ፈተነ ክማላእ ተላብዮም ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ዝሃቦ ቃል መምሃራን ኣብ ምምዕባል ዓይነታዊ ትምህርቲ ታሪካዊ ሓላፍነቶም ከተግብሩ ወለዲ ድማ መስርሕ መምሃርን ምስትምሃርን ንምድንፋዕ ክነጥፉ ኣዘኻኺሩ
1: ኣብ ስዊዘርላንድን ኦስትሪያን ኣብ ህሉው ኩነታት ዘተኮረ ሴሚናራት ተኻይዱ ከካቦቱ ዝተላእከ ሓበሬታ ብመልክዕ ጸብጻብ ተወሃሂድሎ ገርምስቅል ገርዝገር ከቅርቦ እዩ
2: ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ከምኡውን ጠቕላሊ ቆንስላ ብፍራንክፈርት ጀርመን ካብ 16 ክሳብ 23 ናሰ ኣብ ስዊዘርላንድን ኦስትሪያን ኣብ ህሉው ኩነታት ዘተኮረ ሰሚናራት ኣካይዶም ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ኣቶ እስማዒል መሓመድ ኑር ኣብ ዞባታት ዙግ ሽቪዝ ሸፋውዘንን ሰንጋለንን ንዝነብሩ ዜጋታት ኣብ ዝሃበ ሰሚናር መንግስቲ ኤርትራ ኣብ ዞባ ቀርና ኣፍሪካ ንዝረአ ዘሎ ምዕበለታት ብደቂቕ ተኸታቲሉ ክመፅእ ዝኽእል ሓደጋታት ንምውጋድ ምስ ደለይቲ ሰላም ብምዃን ፃዕርታት የካየድ ከም ዘሎ ብምግላፅ ማዕረ መደባት ሃገራዊ ድሕነት መትከላት ማሕበራዊ ፍትሒ ኣብ ባይታ ንምትርጓም ንዘላቐ ልምዓትን ምምሕያሽ መነባብሮ ህዝብን ይሰርሕ ከም ዘሎ ገሊፁ ህዝቢ ኤርትራ ሓድነቱን መሳርዑን ሳላ ዘፅንዐ ኣብ ዝበረኸን ዘተኣማመንን ደረጃ ከም ዝርከብ ብምግላፅ ድማ ኤርትራውያን ነበርቲ ስዊዘርላንድ ንቕሓቶም ኣበሪኾም ኣብ ኩሉ ሃገራዊ መደባት ኣበርክቶም ክዕዝዙ ተላብዩ ኣብ ወንበር ሃገራዊ ሽማግለ ስዊዘርላንድ ኣቶ ምሕረት ኣብ ማልክ ብወገኖ ህዝቢ ውዳቤታቱ ኣደልዲሉ ኣብ ምእላይን ምኽስኳስን መንስያትን ቆልዑ ኣበርቲዑ ክነጥፍ ብፍላይ ድማ ኣብ ምስፋሕ ኣብያተ ትምህርቲ ቋንቋ ደ ዝካየድ ዘሎ ንጥፈታት ክዓቢ ተላብዩ ተሳተፍቲ ብወገኖም ኣብ ወፃኢ ንዘምህረ ኣብያተ ትምህርቲ ዘገልግል ካሪክለም ብሚኒስትሪ ትምህርቲ ክዳሎ ንሓለፍቲ ውዳቤታት ቀፃልነት ዘለዎ ስልጠና ክውሃብ ንመንእሰያትን ቆልዑን ዘሳተፍ ዑደት ኣብ ውሽጢ ሃገር ብቐፃልነት ክውደብ ዝብልን ካልእን ርእቶታት ሂቦም እዚ ከምዚ ኢሉ ከሎ ጠቕላሊ ቆንስል ኣብ ፍራንክፈርት ጀርመን ኣቶ ክብረኣብ ተኸስተን ሓላፊ ህዝባውን ኮማውን ጉዳያት ኣብ ጀርመን ኣቶ ጣዓመ ሃይለን ንኤርትራውያን ነበርቲ ቪየና ኦስትሪያ ኣብ ህሉ ኩነታት ሃገር ብመንፅር ዞባዊ ኩነታትን ዓለማዊ ምዕበለታትን ከምኡውን ኣገዳስነት ምሕያል ውዳቤታትን መድረኻዊ ተልእኮታትን ሰፊሕ መግለፂ ሂቦም ብዘይ ካዚ ፅፉፍን ስሉጥን ቆንስላዊ ኣገልግሎት ንምርጋፅ ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ተገሊፁ
1: ነበርቲ ከተማ ኣባረንቱ ሽፋን ሃብቲ ገረብ ከተማኦምን ከባቢኦምን ንምስሳን ብጉጅለታት ተወዲቦም ናይ ምግራብ መደባት የሰላስሉ ኣሎም በዓል ስልጣን ኣግራብን እንስሳ ዘገዳምን ኣብ ልንኡ ዞባ ኣባረንቱ ኣቶ መሓሪ ዮሃንስ ኣብ ዝሃቦ ሓበሬታ ቦፍሪ ተምሃሮ ንልምዓት ኣብ ጎቦ ኣሌሽን ከባቢኡን ብጠቕላላ ኣስታት 49,000 ሜትሮ ኪብ ቅናታዊ ዛላ ብሓመድን 641 ሜትሮ ኪብ ከትርን ክስራሕ ከሎ ልዕሊ 98,000 ጎዳጉዲ ከም እትኩዓ ተሓቢሩ ሎም ዓመት ክራማት ኣብቲ ንኡስ ዞባ 180,000 ኣግራብ ብህዝቢ ሰራሕተኛታት መንግስቲ ሓይልታት ምክልኻልን ካልኦት መሻርክትን ክትከል መደብ እኳ እንተነበረን ብሰንኪ ምድንጓይ ዝናብ ዛጊት 32,000 ፈልስታት ጥራይ ከም እተተኸለ ብምግላፅ ሳዕቤናት ክሊማዊ ለውጢ ንምህዳእ ኩሉ ኣካል ሕብረተሰብ ተሳትፍነቱ ኣብ መደባት ምግራብን ምክታሉን ክዕዝዝ ተላብዩ ነበርቲ ብወገኖም ኣገዳስነት ገረብ ኣብ ምግታእ ሳዕቤናት ክሊማዊ ለውጥን ምስሳን ስነ ሂወታዊ ብዙሕነትን ብምግንዛብ ነፍሶ ወከፍ ዜጋ ተፈጥራዊ ፀጋታት ከባቢኡ ናብ ንቡር ንምምላስ ውዳቤታቱ ኣሓይሉ ብውህደት ክሰርሕ ኣዘኻኺሮም ዝስዕብ ዜና ሃገራት ወፃኢ እዩ ንምክተልኩም ደጊመ ብክብሪ ይዕድም ኣብ ዜናታት ወፃኢ ኣብ ሰሜናዊ ሸነኽ ኔፓል ትማሊ 26 ናሓሰ ብርቱዕ ዝናብ ብዘሰዓቦ ሓደጋታት ውሕጅን ዕልቕልቕን ዝበዝሑ በፃሕቲ ሃገር ምዃኖም ዝተጠቕሱ ልዕሊ 160 ሰባት ሞይቶም ልዕሊ 8 እቲ ድሃዮም ጠፊኡ ስለ ዘሎን ምስ ምንዋሕ ግዜ ብሂወት ክሰሩ ዘሎ ተኽእሎ ፀቢብ ብምዃንን ቁፅሪ ምዉታት ብተዓፃፃፊ ክውስኽ ከም ዝኽእል ተኣሚቱሎም እቶም በፃሕቲ ካብ ኣሜሪካ ብሪጣንያ ህንዲ ቻይና ማሌዥያን ካልኦት ሃገራትን ምዃኖም ተሓቢሩ በቲ ክስተት ህፁፅ ናይ እዋን ሓደጋ ድንጋጌ ዝኣወጀ መንግስቲ ኔፓል ድሃዮም ጠፊኡ ዘሎ ወገናት ንምድሓን ኣህግራዊ ሓገዝ ሓቲቱሎም እቲ ዕልቕልቕ ኣብ ታሪክ ኔፓል ካብ ዘጋጠመ ተመሳሳሊ ሓደጋታት ዝዓብየ ሰብኣዊ ክሳራ ዘወረደ ምዃኑ ፀብጻባት እይጠቕሱ ኩባንያ ማሕበራዊ መራኸቢታት ሜታ ኣብ ልዕሊ ቆልዑ ኣብሪድዎ ብዝበሃል ፀገማት ጥዕና ኣእምሮ ኣስታት 18 ቢልዮን ዶላር ካሕሳ ክኸፍል ተሰማሚዑ 29 ክፍላተ ሃገር ኣሜሪካ ትሕዝቶ መደባት ሜታ ኣብ ልዕሊ ቆልዑ ብሓፈሻ ኣብ ልዕሊ ትሕቲ ዕድመ ተምሃሮ ድማ ብፍላይ ጥዕናዊ ፀገማት ከም ዝፈጠረ ክኸሳ ምፅንሐን ዝፍለጥ እዩ እዚ ከምዚ ንከሎ እቲ ግዙፍ ትካል ኣብ ትሕዝቶ ገጻቱ ንቆልዑ ኣብ ግምት ዘእተዎ ምምሕያሽ ከም ዝገብር ገልጽሎም ማሕበራዊ መራኸቢታት ፌስቡክን ኢንስታግራምን ዝሓቆፍ ኣሜሪካዊ ኩባንያ ሜታ ኣብ ትሕዝቱ እኹል ናይ ምያ መስርሕ ከም ዘይፀንሑ እዩ ዝኽሰስ ኣሜሪካዊ ኩባንያ ምምዕባር ሮኬት ማለት ስፔስ ኤክስ ኣብ ክፍለ ሃገር ሉዊዚያና ናይ 100 ቢልዮን ዶላር መወንጨፊ ማእከል ከም ዝድቁን ገሊፁ መስርሕ ህንፀት ናይዚ ብደረጃ ዓለም ዝዓበየ መወንጨፊ ማእከል ኣብ ዝመፅእ ዓመት ከም ጅምር ተሓቢሩ እቲ ኣብ ልዕሊ 500 ሄክታር መሬት ዝህነፅ ግዙፍ ፕሮጀክት ምስ ተዛዘመ ናብ ክፍሊ መሬት ማርስን ወርሕን ንዝካየድ ጠፈራዊ ተልእኾታት ከም ዘስፍሖ ብኣግኡ ይእመት እቲ መደብ ኣሸሓት ዕድላት ሸቕለት ክፈጥር ከም ዝኽእል እውን ሰመዝ ጠፈር ኣሜሪካ ሓቢሮም ኣለው ኢራንን ዑማንን ኣብ ጉዳይ ብመፃብቦ ሆርሞዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ከም እተረዳድኣ ገሊፀን እቲ ምርድዳእ ንግዳውያን መራኽብ ጥራይ ዝንቀሳቐሰሉ ግዜያዊ መስመር ክኽፈት ዘኽእል ምዃኑ ሰመዚ ክልቲአን ሃገራት ሓቢሮም ኣለው ይኹን እምበር በዚ ስምምዕ መሰረት መፃብቦ ሆርሞዝ ተኸፊቱ ማለት ከም ዘይኮነ ኢራን ኣነፂሮም ኢራንን ዑማንን እቲ ተበፂሑ ዘሎ ምርድዳእ ዘለቕነት ብዘለዎ መልክዕ ዳግማይ ንምኽታሙ ኣብ ውሽጢ 30 ክሳብ 60 መዓልታት ዝርርብ ከካይዳ መደብ ኣለወን እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ መፃብቦ ሆርሞዝ ንዝነበረ ነቶግቲ ከም ዝኣልየቶ ብምጥቃስ ኢራን ተወሳኺ ነቶግቲ ክተፃውድ ምስ እትፍትን ኣብ ልዕሊኣ ወታደራዊ ስጉምቲ ከም እትወስድ ኣጠንቂቓ ነቲ መግለፂ ኣሉታዊ ምላሽ ዝሃበሉ ሓለዋ ሰውራ ኢራን ብወገኑ ኣሜሪካ ኣብ ምእላይ ነቶግቲ ዝነጥፋ መራኽብ ናብቲ ማያዊ ኣካል ምስ እትልእኽ ዕላማ ከም ዝገብረና ነፂሩ ምዕፃው ናይዚ 20 ሚኢታዊት ባህርያዊ ጋዝን ነዳድን ዓለምና ዝሓልፈሉ እስትራቴጂካዊ ማያዊ መስመር ኣብ ዕዳጋታት ዓለም ቅልውላው ከም ዘስዓበ ፀብጻባት የረዱ ህዝባዊት ሪፐብሊክ ቻይናን ህንድን ብ25 ናሓሰ ኣብ ጉዳይ ዘከራኸረን ዶም መበል 25 ዙርያ ፍሉይ ርክብ ኣካይደን እዚ ኣብ ከተማ ቤጂን ዝተኻየደ ርክብ ክስተት ዝኽእል ድበዊ ምስሓብ ብዲፕሎማሳዊ ዘተ ንምዕራፍን ናይ ምምኽኻር ባይታን ምፍጣርን ዝዓለመ ምዃኑ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ገሊፁ ብዘይካዚ እቲ ክልተኣዊ ዝርርብ ምክብባር ዘለዎ ጉርብትና ንምውሓዝ ዝሕግዝ ምዃኑ ሚኒስተር ዋንግዩ ብተወሳኺ ኣፍሊጡ መበል 26 ዙርያ ፍሉይ ርክብ ህንድን ቻይናን ዝመፅእ ዓመት ኣብ ህንዲ ክካየድ ምዃኑ ተገሊጹሎም ቻይናን ህንድን ኣብ 2020 ኣብ መንጎን ዝተኸስተ ደቡባዊ ምስሕሓብ ዝጠንቁ ግጭት ብሰላም ንምዕራፍ ፅዑቕ ዲፕሎማሳዊ ዝርርብ ከካይዳ ምፅናሕን ዝፍለጥ ኮይኑ ነቲ ዘተ እወታዊ ጎስጋስ ከም ዝረኸባሉ ገሊፀን እየን ክልቲአን ሃገራት ብግቡእ ዘይተሓንፀፀ ኣስታት 3500 ኪሎ ሜትር ኣከራኻርዶ ከም ዘለወን ይጥቀስ ብኣሜሪካ ዝድገፍ ሓይልታት ዴሞክራሲያዊት ሶርያ ዝተሰመየ ዕጡቅ ጉጅለ ዕጥቁ ብምውራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም እተፀንበረ ብወግዒ ኣፍሊጡ ከም ኣካልቲ ሰላማዊ ተበግሶ ኣባላት ናይዚ ንሰሜናውን ምብራቃውን ሶርያ ተቋፃፂሩ ዝፀንሐ ዕጡቅ ሓይሊ ናብ ሰራዊትን ሲቪላዊ ትካላት ሶርያ ከም እተፀንበረ እዩ ዝግለፅ ዘሎም እቲ ስጉምቲ ግዳማዊ ምትእታው ዝጠንቅቁ ሉላዊ ሶርያ ብሰላም ንምዕራፍ ኣብ ዝካየድ ፃዕሪ ኣገዳሲ ስጉምቲ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ ሓይልታት ዴሞክራሲያዊት ሶርያ ዝወሰዶ ናይ ሰላም ስጉምቲ ሓደ መዓልቲ ድሕርቲ ኣሜሪካ ንሶርያ ካብ መዝገብ መወልቲ ግብረ ሽበራ ከም ሰረዘታ ምሕባራዊ ዝስዕብ ዘሎም ኣሜሪካ ንሶርያ ካብ 1979 ኣብቲ መዝገብ ኣስፊራታ ከም ፀንሐ ፀብፀበት ይጠቕሱ ካብ መጋቢት 2011 ኣብ ሶርያ ብዝተኸስተ ወታሃድራውን ፀጥታውን ቅልውላው ልዕሊ ፍርቂ ሚልዮን ሰባት ከም እተቐትሉን ሚልዮናት ከም እተማዛበሉን ይግለፅ በቲ ክስተት ኣብ ትሕቲ ቅርፂ ሶርያ ልዕሊ 200 ቢልዮን ዶላር ዝግመት ዕንወት ከም ዝወረደ እውን ይጥቀስ።

ናይ መወዳእታ ዜና ኣውስትራልያን ኢንዶኔዥያን ኣብ ምክልኻልን ፀጥታን ምትሕባርን ከስፋሓ ተሰማሚዐን። እቲ ሚኒስትራት ምክልኻልን ጉዳያት ወፃእን ክልቲኤን ሃገራት ትማዲ 26 ናሓሰ ኣብ ከተማ መርበልን ኣውስትራልያን ኣብ ዘካየድዎ ዝርብ ዝተበፅሐ ስምምዕ ሓበራዊ ወታደራዊ ልምምድን ስሩዕ ፀጥታዊ ምምኽኻርን ከካየዳ ዘጠቓልል እዩ። ብዜካዚ ክልቲኤን ሃገራት ማያዊ ፀጥታዊ ግዝኣተን ንምሓስ

ፅምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዩ። ብቕዓት ትምህርቲ ከም ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ገሊጻ። ኣብ ስዊዘርላንድን ኦስትሪያን ኣብ ህሉ ኩነታት ዘተኮረ ሰሚናራት ተኻይዱ። ኣብ ኔፓል ብሓደጋታት ዕልቕልቕ ከቢድ ሰብኣዊ ክሳራ ከም ዝሰዓበ ተቓሊሑ። ኩባንያ ሜታ ኣብ ልዕሊ ቆልዑ ኣውሪድዎ ብዝበሃል ፀገማት ጥዕና ኣእምሮ 18 ቢልዮን ዶላር ካሕሳ ክኸፍል እዩ። ኣሜሪካዊ ኩባንያ ምምዕባል ሮኬት ኣብ ክፍለ ሃገር ሉዊዚያና ናይ 100 ቢልዮን ዶላር መወንጨፊ ማእከል ከም ዝድኩን ገሊጹ። ንሳዓት ዝተዳለወ ዜና ብዝተዛዚሙሎ ምስተርፉ መደባትና ንሓድገኩም ብወገነይ ብሩክማ።

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም
1: ትማረቡ ኣብ ዝነበረትን ተቓዳማይ ቪዝማ ማቲው ብረናን ዝተዓወታ ሓምሸይቲ መድረኽ ቮልታ ስጳኛ ኤርትራዊ ተቓዳማይ ክለብ ኣስታና ሂኖውን ብርሃን መበል 16 ኣትዩም ነዛ 173.3 ኪሎ ሜትር ዝሸፈነት ናይ ኩርባ መድረኽ ማቲው ኣብቲ ዝተገብረ ናይ እኩባት ተቓደምቲ ቅፅበታ ውድር ፀብለል ብምባል እዩ ብ3 ሰዓት 47 ደቂቓን 2 ካልኢትን ተዓዊትላ እዚ ወዲ 21 ዓመት ብሪጣንያዊ ንኻልኢቲ መድረኽ ተዓዊትላ ብምባሩ ካልኣይ ናይ መድረኽ ዓወት መዝጊቦም ኣብ ዙር ስጳኛ ንፈለማ ግዜ ዝወዳደር ዘሎ ሂኖካ ብተ ሳል ግዜ መበል 16 ደረጃ ብምሓዝ ዛጊት ናይ ዝውድር ዝበለፀ ደረጅኡ ሒዙ ክሳብ ሕጂ ተኻይዱ ብዘሎ 5 መድረኻት ን3 ማልያታት ማለት ናይ ግዜ ነጥብን ናይ ዓቐብን ማልያታት ስሎቬንያዊ ተቓዳማዊ ታዲ ፖካቻ ልቢሶን ኣሎም ኣባል ኢኒዮስ ኦስካር ኦንላይ ንናይ መንእስያት ሒዝዎ ይርከም ንመበል 81 ግዜ ዝካየድ ዘሎ ቮልታ ስጳኛ ሎሚ ሓሙስ ኣብ ሻሸይቲ መድረኽ 174.4 ኪሎ ሜትር ሸፊኑ ክውዕል እዩ ክረምታ ውድር ግራስሩት ኩዕሶ እግሪ ዘማእከል ናይ ፍጻሜን ናይ ደረጃን ፀወታት ኣብ ተፈላለየ ክልል ዕድመ ሰላሲሎም በዚ መሰረት ኣብ ናይ ፍጻሜ ማለት ናይ ዋንጫ ደቂ ተባዕትዮ ዕድመ 13 ማይተምናይን ፓራሊዞ ሓደ ባዶ ብምስዓር ተዓዋት ክኸውን ከላ ኣብ ናይ ደረጃ ድማ ገዛ ባንዳ ነኽርያ ብፍጹም ቅላ 4/3 ረቲዓታ ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ኣብ ናይ ደረጃ ፀወታ ቲራቨሎ ንማይተምናይ 2/1 ክስዕራን ከላ ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ኣብ ናይ ደረጃ ፀወታ ቲራቨሎ ንማይተምናይ 2/1 ብምስዓር ሳልሰይቲ ኮይና ዛዚማ እዚ ውድር ቀዳም 29 ናሓሰ ናይ ፍጻሜ ናይ ደረጃን ናይ ትሕቲ 17 ዓመት ብክልቲ ፆታ ከምኡውን ናይ ትሕቲ 16 ዓመት ናይ ፍጻሜ ፆታ ደቂ ኣንስትዮ ክካየድ ምዃኑ ህዝቢ ኣረኳት ሓቢሮም ውሽጣ ውድራት እዚ ሓይል ኣየ ኤርትራ ትማረቡዕ ብፀወታት ኩዕሶ እግርን ኩዕሶ መርበብን ቀፂሎም ኣብ ኩዕሶ እግሪ ደቂ ኣንስትዮ ፈለማ ሮኬትን ፈንቅልን ተራኺበን ኣብ 4ይቲ ደቂቕ ሮኬት ብመንገዲ ራሂል ዓንደማርያም ሸቶ ቁፂራ መሪሕነት ሒዛ ድሕራ እውን ፍፁም ቅላዕ ዝረኸበት ሮኬት ክታርማ ምስ ደጋንታ ትራደት ሓላዊት ልዳታ ቅሳነት ይዕብዮ ሽጉጥ ግና ብሓላዊት ልዳት ፈንቅል ተገቲያ ካብኡ ዝገደ ከዓ ሓላዊልዳት ሮኬት ናብ ልዳታ ከይተመልሰት ሓላዊልዳት ፈንቅል ካብ ርሑቅ ቀሊዓ ንጋልጋንታ ደሊና ገብረትንሳይ ምስ ቅበለታ ደሊና ኣብ መበል 38 ደቂቕ ናብ ሸቶ ቀይራታ ፀወታ ድማ በዚ ናይ ቀዳማ ኤብረ ውፅኢት ሓደ ብሓደ ተዛዚሙ ጋንታ ደቂ ተባዕትዮ ሮኬትን ፈንቅል ናብ ዘካየደ ፀወታ ሮኬት ኣብ መበል 12/78 ደቂቕ ካብ ዮሴፍ ኣነንያን ላሜክ ዜናውን ብዛኽበተን ሸቶታት ነታ ኣብ መበል 81 ደቂቕ ካብ ሮቤል ማእከለ ሸቶ ዘቁፅረት ፈንቅል 2/1 ረቲዓታ ብዘይካ ዝብኩዕሶ እግሪ ደቂ ኣንስትዮ መሰረ ንሓሊበት ዊናን ፀሓይ ፅንዓት ንመሰረት ብተማሳሊ 2/2 ክስዕረን ከለዋ ኣብ ናይ ደቂ ተባዕትዮ ፀሓይ በርቂ ንዊና 2/2 መሰረት ንሓሊበት 2/1 ተዓዊትናለን እዚ ውድር ፅባዕሪ ብክልትዮ ዓውዲ ስፖርት ክቕፅል ምዃኑ ተሓቢሩ ዳግማይ ብዝተመልሳ ናይ ቅድም ዓላሚያ ሆዜሜርኖ እቲ ስልጥን ዘላ ሪያል ማድሪድ ረቡዕ ምሸት ኣብ ካልኣይ ናይ ላሊጋ ፀወታ ንሪያል ሶሴዳድ ዓዲማ ገፊሕን ኣእማንን ዓወታ መዝጊባ ኣብ ዝሓለፉ 2 ዓመተ ስፖርት ብዘይ ዋንጫ ዛዘመት ዛጋንታ ኣብ መበል 4 ደቂቕ ካብ መሪሕ ኣጥቃዕያ ኬላን ምባፔ መሪሕነት እኳ እንተሓዘት ድሕሪ 4 ደቓይቕ ሉካ ሱቺት ንሪያል ሶሴዳድ ኣብ መዓሪዋ ንዕረፍቲ ሓደ ብሓደ ወፅአን ኣብ ካልኣይ ኣብረ ብፍላይ ድማ ድሕሪ 60 ደቂቕ ሓያል ብቕዓት ቤሊንግሃም ብልሒ ቪንስየስ

0: ሸቶ ናይ ምቕፃል ልዑል ዓቕሚ ምባፐን ካልእ ብሉፅ ብቕዓትን ዛጋንታ ኣብ ተንጸባርቕሉ ምባፐ ኣብ መበል 68 ደቓይቕ ቪንሴስካ ኣብ መበል 68 ደቂቕ ሸቶ ብምቁፃር ብዙሒ ሸቶታት ጋንቶም ኣበሪኾም ምርያል ማድሪድ 4 ባህለ ተዓዊታም ሃትሪክ ሰርሒ ምባፐ ድሮ ንዝዓለ መዝጋቢ ሸቶ ዝወቕቲ ክመርሖ ጀሚሩሎም ዓወት ሪያል ማድሪድ ተዓዘበት ባርሴሎና ሎም ምሸት ኣብ ሜዳ ንኣትለቲኮ ቢልባኦ ዓዲማ ክትፃወት እያ። ኣትለቲኮ ማድሪድ ንኣጥቃዓ ጁልያን ኣልቫረስ ናብ ባርሴሎና ክሸጦ ዘሎ ተኽእሎ 0 ሚእታዊት ምዃኑ ትማሊ ብዘውፀቶ ወግዓዊ መግለፂ ይፍሊጣ። ኣርጀንቲናዊ ኣልቫረስ ካብ ኣትለቲኮ ማድሪድ ወፂኡ ናብ ባርሴሎና ክትፅምበር ድሌት ከም ዘለዎ ክገልጽ ምጽንሑ ዝፍለጥ ኮይኑ ባርሴሎና እውን ክሳብ ምዕፃው ዝመስኮት ምስጋር ነዚ ተጻዋታይ ንምፍራም ዝከኣላ ክትገብር ምዃና ብመንገዲ ፕሬዚደንታ ኩዋን ላፖርታ ትማሊ ኣብ ዝለቐቐቶ ቪድዮ ሓቢራ እያ። ይኹን እምበር ኣልቫረስ ትማሊ ብሰንኪ ሕማም ካብ ልምድ ከም ዝበኸረ ዝሓበረትን ባርሴሎና ንዘቕረበቶ ናይ 100 ሚልዮን ዩሮ ሕቶ ከም ዝነፀገት ዝገለጸትን ኣትለቲኮ ማድሪድ እዚ ጉዳይ ብዛዕባ ገንዘብ ኣይኮነን ብዛዕባ ክብረት እዩ እዚ ተጻዋታይ ከም ግዳይ ኮይኑ ይግለጽ ኣሎ። ኣብዚ ጉዳይ ግና ንሕና ጥራይና ግዳይ ኮይንና ዘለና ባርሴሎና ብቁጠባ እውን ማሕበራዊ ጉዳያት ሃስያትና እያ። ስለዚ ናብኣ ናይ ምሻጥ ተኽእሎ 0 ሚእታዊት ክትብል እዚ መስርሕ ገረብ ብሓኽላ ከይኮና ናብታ ቀንዲ መዋድርታ ዝኾነት ክለብ ክሸጦ ከምዘይትኽእል ኣፍሊጣ። ብባርሴሎናን ወክልቲ ኣልቫሬዝን ናይ ሓሶት ወፍሪ ይግበር ምህላው እትኸስስ ኣትለቲኮ ማድሪድ መጻኢ ዝተጻዋታይ ጽባሕ ዓርቢ ክውሰን ሓስባ ምህላዋ ድማ ምንጭታት ይገልጹ። ንኣልቫረስ ክተፈርሞ ድሌት ከም ዘለዋ እትግለጽ ካልእ ክለብ ኣርሰናል ኮይና ብመንገዲ ኣሰልጣንያ ሚካኤል ኣርቴታ ክተእምኖ ፈቲናያ። እንተኾነ ሃሙን ቆልቦን ምስ ባርሴሎና ጊዒዝ ዘሎ ኣልቫረዝ ደወል ኣርቴታ እኳ ምቕባል ኣብዩ ምህላዊ ዝግለጽ። ዘሕለፈ ሰንበት ኣብ ሜዳኦም ምስ ቪያርያል 2-2 ኣብ ተፈላለዩ ናይ ሊግ ፀወታ ተቐይሩ ክኣትን ከሎ ብደገፍቲ ክለቡ ተሸደ ኣልቫረዝ ኣብ 224 ካብ ማንሲቲ ክሰጋገር ከሎ ክሳብ 230 ብምፍራሙ ዛጊት ናይ 4 ዓመታት ነዊሕ ተረፍ ውዕል ኣለዎም። ናይ ቅድም ብሉፃት ተጻወቲ ኩዕሶ እግሪ ዓለም ብራዚላውያን ካፉን ሮበርቶ ካርሎስን ከምኡውን ኣርጀንቲናዊ ጃቬር ዛኔቲን ኢስቴባው ካምቢያሶን ንፕሬዚደንት ፊፋ ጃኒ ኢንፋንቲኖ ዘለዎም ደገፍ ገሊፆም። ካብ ለካቲት 2016 ጀሚሩ ንኩዕሶ እግሪ ዓለም ዝመርሖ ዘሎ ኢንፋንቲኖ ዝሓለፈ ወርሒ ንገለ ብርክታት ዋንጭ ዓለም ናይ ክልትዩ ፆታ ናብ ሰብ ሃብቲ ክትሸጥ ሓሳብ ምቕራቡ ይዝከር። ይኹን እምበር ካብ ዝበዝሓ ናይ ሃገራት ፌደሬሽናት ዓለም ተቃውሞ ምስ ገጠሞ ሓሳቡ ከም ዘቋረፀ ሓቢሩ እዩ። ዛጊት እውን ገለ ናይ ሃገራት ፌደሬሽናት ካብ ምድጋፉ ከም ዘቋረፀ ክሕብራን ከለዋ ከም በዓል ፖርቱጋላዊ ሉዊስ ፊጎ ዝኣመሰሉ ናይ ቅድም ህዋት ተጻወቲ ድማ ካብ ስልጣኑ ክወርድ ፅውዕ ኣለዎም። ብመንፅሩ ገለ ሃገራት ከም ኣርጀንቲናን ሜክሲኮን ከምኡውን ከም በዓል ካሜሮናዊ ናይ ቅድም ኣጥቃዓይ ሳሙኤል ኤቶ ዝርከቦም ገለ ስሙያ ተጻወቲ ንሓሳቡ ምድጋፎም ክገልፁ ጸኒሖም እዮም። ትማሊ ከዓ ካፉ ካርሎስ ዘነቲን ካምቢያሶን ኣብ ዝሓለፈ 10 ዓመታት ብፊፋን ኢንፋንቲኖን ኣብ ኩዕሶ እግሪ ዓለም ቅድሚ ሕጂ ዘይነበረ ብሉፅ ስራሕ ክዕምም ተዓዚብና ኢና። ተጻዋቲ ኣብ ኮሚቴታት ፕሮጀክታትን ጉጅለታትን ብምስራሕ ድምፅን ቦታን ኣብ ስፖርት ክህልወና ተገይሩ። ኩዕሶ እግሪ ኣብ ዝሓለፉ 10 ዓመታት ዝበጽሖ ዓብዪ ምዕባለ ንምድጋፍ ድማ ድልዋት ኢና። መታን እዚ ኩሉ ኣብ ተንኩለን ኩዕሶ እግሪ ዝካየደን ሃገራትን ዝርከቡ ሰባት ክበጽሕን ክጥቀምሉን ክብሉ ናይ ሓባር መግለጺ ውፅኦም። መግለጺ እዞም ናይ ደቡብ ኣሜሪካ ሱምያ ተጻዋቲ ድሕርቲ ናይ ኤሮጳ ፍሉጣት ናይ ቅድም ተጻዋቲ ፈረንሳውያን ኢማኑኤል ፔቲት፣ ሚካኤል ሲልቨስተር፣ ሮበርቶ ፒሬዝን ሪዛራዝን ከምኡውን ኣይቬራዊ ፍሉጥ ኣትካዒ ዲድየር ድሮግባ ለውጢ ኣገዳሲ እዩ ይኣክል ማለት ይኣክል እዩ ክብሉ ኢንፋንቲኖ ክወርድ ድሕሪ ምጽውዖም እዩ። በዚ ድማ ዋንጫ ዓለም 2026 ካብ 32 ሃገራት ናብ 48 ክቢሉ ክካየድ ዘኽኣለን 2030 ናብ 64 ሃገራት ክዓቢ መደብ ሒዙ ዝሰርሓሉ ከም ዘሎ ዝግለጽን ኢንፋንቲኖ ደገፍትን ተቃወምትን ኣጥቂርሎም ኣብ ስርሑ ክቕጽል ድዩ ወላስ ክእለ ድማ መጋቢት 2027 ድሕሪ ዝግበር ፕሬዚደንታዊ ምርጫ ክፍለጥ እዩ።
1: ማርከስ ዝኽኩም ተዓዘብትና ንሎም ተዳለው ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ እዩ።

0: መደብና ትራን ኣብ ሰሙን እዙ ኣብዝ ሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ

0: ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቕብኣ ኣብ ኢንግራቪንግ ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
1: ንሙሉ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነ ጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሕሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ፣ ናይ ባሓቅርዮም ኣብዑር ንቐይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ከህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተመቐር ምዝበቕዐን ጌና እውን ዘስተመቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግድብ ወበይን ምግሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
1: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና ያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚዮ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍረቓ ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ناتران.

ሰላም ዝኸበርኩም ተኸታተልትና እዚ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራን ሚኒስትሪ ዜናን እናተዳልዎ ዝቐርበልኩም ናይ ታሪካዊ ውድድር ጉያ እዩ። ንሎም እውን ከም ኣካልን መቐፀልታ ናይቲ ወትሮ ነካይዶ ኣብ ዞባ ማእከል ተምሃሮ ማእከላይ ደረጃ ኣብ ንኡስ ዞብኦም ተወዳዲሮም ኣብቲ ናይ መወዳእታ መድረኽ ኣብ ኣርባዕተ መድረኻት ዝተኸፋፈለ ውድድር ኢና ሰሪዕና ዘለና። ከም ወትሩ ኣካል ዝመደብ ኮንኩም ዝኽረቡም ክትሕድሱ ሓድሽ ሓበሬታ ክትረኽቡ ሰብ ተስፋ ኢና። ናብ ትሕዝቶና ክንኣቱ ሕራይ ተወዳደርቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት፣ ምቾት የማነ ካብ ቤት ትምህርቲ እምባደርሆ፣ ከምኡውን ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም። ተወዳደርቲ ፅቡቕ ዕድል ይምነየልኩም። እርግፀኛ እየ ተፃሪኹም ስለ ዝመፃኹም ትውድድር ሓያል ክኸውን ከም ዝኽእል፣ ግን ባህርያዊ እዩ ሓደ ሰብ ክዕወት ስለ ዘለዎ ነቲ ዝተዓወተ ኣቐዲመ ፅቡቕ ዕድል ይምነ። ቀዳመይቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት ኣስተውዕሊ

0: ሰሮት ምርጫ እያ ኣብ 1958 ኣብ ፖርት ሱዳን ዝተመስረተት ሓረካ ካልኣይ ስማ መን ትበሃል? ምርጫ ኣለኪ ሀ ህዝባዊ ሓይልታት፣ ለ ተጋድሎ ሓርነት ኤርትራ፣ ሐ ምንቅስቓስ ሓርነት ኤርትራ፣ መ ሀን ሐን
1: ሐ ምንቅስቓስ ሓርነት ኤርትራ።
0: ሙሉእ መልሲ ኣጣቑዕላ። ሜላ ምሕረታ ኣብ ካብ ቤት ትምህርቲ ሓድነት ሜላ እዚኣ እውን ምርጫ እያ። ኣስተውዕሊ ፌደሬሽን መዓስ ፈሪሱ? ሀ 14 ታሕሳስ 1949፣ ለ 14 ሰነ 1967፣ ሐ 14 ጥሪ 1956፣ መ 14 ሕዳር 1962።
1: መ 14 ሕዳር 1962።
0: ሙሉእ መልሲ። ኣይ ተኸኣልኩምን። ናብ ምቾት ክንሰግር እዚኣ እውን ምርጫ እያ። ኣስተውዕሊ ኣብ ጉንበት 1960 እቲ ብመንግስቲ ኤርትራ ዝፍለጥ ዝነበረ ናብ መን ዝብል ተለዊጡ? ሀ መንግስቲ ኢትዮጵያ፣ ለ ምምሕዳር ኤርትራ፣ ሐ ምምሕዳር ኢትዮጵያ፣ መ መልሲ የለን።
1: ሀ መንግስቲ ኤርትራ፣ ሐ መንግስቲ ኢትዮጵያ።
0: ምርጫ ስለ ዝኾነት ኣይ መለሰታን። ምክንያቱ ፌደሬሽን ምስ ፈረሰ ኤርትራ ከም ሓንቲ መበል 14 በቲ ናይ ሽዑ ፀዋዕ ጠቅላይ ግዛኣት ናይ ኢትዮጵያ ስለ ዝኾነት ምምሕዳር ኤርትራ እዩ ተባሂሉ። ድሓን ኣለ ክፍቲ ካልኣይ ዕድል። ኤርምያስ ሰሎሞን ካብ ቤት ትምህርቲ ባሕቲ መስከረም፣ ታሪክ ከመይ ኢኻ ኤርምያስ? ትግደስ ዶ ትፈቱ ዶ?
2: ድሓነ
0: ድሓን ከለካ ዳ ከመ ኢልካ ተፃሪኻ ተወዳዲርካ መፅኢኻ ብዚ ደረጃ በፂሕካ?
2: ከምዚ ይፈት።
0: ፅቡቅ ፅቡቅ። ሕራይ ኤርምያስ እዚኣ እውን ታሽሚያ ምርጫ እንድያ። ኣስተውዕል ኣብ ግዜ ፌደሬሽን ቋንቋታት ትግርኛን ዓረብን ናበይ ቋንቋ ተቐይሮም? ሀ እንግሊዝ፣ ለ ትግራይት፣ ሐ ኣምሓርኛ፣ መ ጣልያን።
2: ናብ ቋንቋ ኣምሓርኛ።
0: ሙሉእ መልሲ። ናብ መሰሮት ክምለስ ከምቲ ናይ ቀዳመይ ትሕቶ ብዝውን ፅቡቅ ዕድል ምነየልክን እዚኣ ገለፅ እንድያ መሰርሆት እቲ ግዜ ክተጠቂምኪ ህዲ ኢልካ ሓሲብኪ ክትምልስ እያ። ኣስተውዕሊ ካብ ቀንዲ ዕላማታት ሓረካ ክልተ ጥቀስ።
1: ሓረካ ሰለስተ ቀንዲ ዕላማታት ነይርዋ። ቀዳማይ ናፅነት ኤርትራ ምፃእ፣ ካልኣይ ሓድነት ህዝቢ ኤርትራ ምዕቃብ ምርጋፅን፣ ሳሳይ ድማ ዲሞክራሲያዊ ስርዓት ምትካል ዝብል ዕላማታት ነይርዋ።
0: ሙሉእ መልሲ። እንዳይ ትሪኢ ኣለኹ መስለን ህዝቢ ዘሎ ፅሑፍ ምስኪ ጥቃይ ስለ ዝኾንኪ ልክ ዓዋ ከላ ብዘይ ናይ ቃላት ፍልሊ ከማ ንመሊሳታ። ካብ ቀንዲ ዕላማታት ሓረካ ክልተ ጥቀስ ንእትብል ሕቶ መልሲ ሓድነት ህዝቢ ምርግጋፅን ምዕቃብን፣ ናፅነት ኤርትራ ምምፃእ፣ ዲሞክራሲያዊ ስርዓት ምትካል ወዘተ። እዚ ካብቲ ቀንዲ ስለ ዝኾነ እዩ ከም ፈለማ ተጠቂሱ ዘሎ። ናብ ሜላ ምሕረት ኣብ ካልአይቲ ሕቶ ንሰግር ኣለና። ከምታ ናይ ቀዳመይቲ ፅቡቅ ዕድል ምነልክ ሜላ። ፌደራላዊ ውሳነ ሕቡራት ሃገራት 390 ኤቪ መዓስ ተወሲኑ?
1: ብክልተ ታሕሳስ 1950።
0: ሙሉእ መልሲ። ፌደራላዊ ውሳነ ሕቡራት ሃገራት 1990 ኤቪ መዓስ ተወሲኑ ንእትብል ክልተ ታሕሳስ 1950። እዚ ፌደራላዊ ውሳነ ዝበሃል ዘሎ እቲ ንፌደሬሽን ዝቆመ ናይ ውድብ ሕቡራት ሃገራት ውሳነ እዩ ማለት እዩ። ብድሕሪ እቲ ፌደራላዊ ስርዓት ኣብ ኤርትራ ተተኺሉ ክሳብቲ ዝፈርስ እዋን ንክልተ እብረ ናይ ኤርትራ መንግስቲ ቆይሙ ሰሪሑ ን10 ዓመት። ናብ ምቾት የማነ ክንሰግር ፅቡቅ ዕድል ምነልኪ። ሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ተመስሪታ?
1: ኣብ ፖርቶ ሱዳን።
0: ሙሉእ መልሲ። 1958 ብኣብ ስደት ዝነበሩ ተምሃሮን ሰራሕተኛታትን ኤርትራውያን ተቃልስቲ ኣብ ፖርት ሱዳን ተመስሪታ። ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ተወዳደርቲ መትሓዚ ተረኽበኩምን ኣሎ። ኣዝዩ ልዑል ምድላዊ ኢኹም ገይርኩም ሕራይ ኤርምያስ። ተኻልይ ትሕቶ ከዓ ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ?
2: ብረታዊ ቃልሲ ህዝቢ ኤርትራ ብሓደ መስከረም 1961 ብሓመድ እድሪስ ኣዋተ ኣብ ማውንት ኣዳል ጋሽ ባርካ ተጀሚሩ።
0: ሙሉእ መልሲ። ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ? ዕለት፣ ወርሒ፣ ዓመተ ምህረት ጥቐስ ዝበሉ ወሲኹሉ ይኸማ ናይ ቦታን ናይ ጀመርቱን 1961

0: ናብ መስተር ሆት ኣማኒኤል ክንምለስ ኢና። መስተር ሆት እዚኣ ምርጫ ኣስተውዕሊ ንተድላ ባይሩ ዝተከአ መራሒ መንግስቲ መን ይበሃል? ሀ ምርጫ ኣለኪ ዓሊ ራድኣይ፣ ለ ተድላ ዕቁቢት፣ ሐ ሳልሕ ዕያይ፣ መ ኣስፋ ወልደ ሚካኤል።
1: መ ኣስፋ ወልደ ሚካኤል።
0: ምሉእ መልሲ። ደጃዝማት ተድላ ባይሩ ኣብ ተቀዳማይ ዘመነ መንግስቲ ናይ ፌደሬሽን ኣብ 55 ምስ ወረዱ ክሳብቲ 63 ዓመተ ምህረት ብተወደደ ኣስፋ ወልደ ሚካኤል እዮም ተኪኦሞም ክሳብቲ ኤርትራ ምስ ኢትዮጵያ ብሓድነት ወይ እውንቲ ፌደሬሽን ስማዊ ፌደሬሽን ክሳብ ዘፍርስዎ ማለት እዩ። ናብ ሜላ ምሕረት ኣብ ቅድሚ ሕጂ ኣብ ከምዚ ውድድር ሓፈሻዊ ፍልጠት ተሳቲፍ ክትፈልጥ ዶ?
1: ኣብ
0: ናይ ቤት ትምህርቲ ወይ ኣብ ምንታይ ኣጋጣሚታት?
1: ኣብ ሓፈሻዊ ፍልጠት ኣብ ኤሌመንታሪ ስኩል ከለኹ ኣብ ደብረሰራ ተሳቲፈ ፈልጠ ሳሰይቲ ወፅ ሓሊፈ ኣብ መደረ ድማ ኣብ ቤት ትምህርቲ ኣብ ዝካየድ ካልይ ትወፅ ሓሊፈ
0: እጃኻ ክንደይ ክትወፅእ ትግምት ወይ ትምነይ? ትምኒት ቀዳማይ እንዲ ግምት ግንበር ተወዳዳርነት ግን ሓያል እዩ ዘሎ። ኣስተውዕሊ ምርጫ እያ እዚኣ ሜላ። ኣብ 1953 ክለብ ኤርትራውያን ተምሃሮ ዝብል ስም ብ1959 ናብ ምንታይ ተቐይሩ? ሀ ማሕበር መንእሰያት ኤርትራ፣ ለ ማሕበር ተምሃሮ ኤርትራ፣ ሐ ክለብ ተምሃሮ ኤርትራ፣ መ ክለብ መንእሰያት ኤርትራ።
1: ለ ማሕበር ተምሃሮ ኤርትራ።
0: ምሉእ መልሲ። እዚ እውን ከምኡ ተመሳሳሊ ካብ መወዳእታ ኣርባዓታት ክሳብቲ ሓምሳታት ብድሕሪ እዩ ዝቐፀለ። ኤርትራውያን ብብዝሒ ንዓዲ ዓረብ ብሓፈሹ ንበዓል ግብፂ ንትምህርቲ ምስ ከዱ ኣብኡ ኮይኖም ጉዳያቶም ክፈትሑ ብኡቢሎም ከዓ ተሃገራዊ ኩነታት ብቐጥታ ንክሳተፉ ኢሎም ናይ ማሕበር ተምሃሮ ኤርትራ ዝብል መስሪቶም። ናብ ምቾት የማነ ኣስተውዕሊ እዚኣ ምርጫ እዮ። ተጋድሎ ሓርነት ኤርትራ ሰብራ ኤርትራ ካብ ሓደ ንላዕሊ ውድብ ኣይፀውርን እዩ ብዝብል መርገፂ ንሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ቦታ ኣጥቂዓ ወይ ጠቕላላ ደምሲሳታ ነቲ ወተሃደራዊ ዓቕማ? ሀ ዒላ ፃዕዳ፣ ለ ዒላ ላዕላይ፣ ሐ ዒላ ታሕታይ፣ መ ዒላ ፀሊም።

0: ማርያም ለሸኽ ኢብራሂም ሱልጣን ሐ ደጃዝማት አብርሃ ተሰማ መ ኩሉ መልሲ
1: መ ኩሉ መልሲ
0: ሙሉእ መልሲ። ምክንያቱ ኤርትራ ኤርትራውያን በዚኦም ሃገራውያን እዩ ድሓር ፀኒሑ ኣብ 48 49 ከባቢ ተመስሪቱ እቲ ሕቶ ናይ ኤርትራ ኤርትራውያን ከዓ ሙሉእ ናፅነት ኤርትራ ዝሓትት ማሕበር ወይ እውን ሰልፊ እዩ ነይሩ። ናብ ራብዓይን ናይ ቀዳማይ መድረኽ እታ ራብዓይ ሕቶ እታ ናይ መወዳእታ ሕቶ ኢና በፂሕና ዘለና። ናብ መሰርሆ ታማኒኢል ሰለስተ ሕቶ እየ ክመሊስኩ ዘለኹ። እዚኣ እውን ከም ኣግን ጌርኪ ናብቲ ዝቕፅል መድረኽ ክትሰግሪ ተስፋ ገብር። መስተርሆት ነርወይ ሓንቲ ካብ ንጉዳይ ኤርትራ ክትምርምር ናብ ኤርትራ ዝኣተወት ሃገር ኮይና ኣብ ጉዳይ ኤርትራ እንታይ ርእቶ ሂባ?
2: ኖርዌይ ካብተን ብሓሙሽተ ሃገራት ዝዋመት መማሪት ኮሚሽን ሕቡራት ሃገራት ሓንቲ ኮይና ናብ ኤርትራ ብመፅያ ዝተፈላለዩ መፅናዕትታት ምካየድ ድማ ኣብ መወዳእታ ኣብ ጉባኤ ውድብ ሕቡራት ሃገራት ናታ ኣማኑ ወይ ድማ ናታ ውሳኒ ከበሳታት ኤርትራ ደንካል ዝተምሃር ንኢትዮጵያ ኳ ዝተረፈ ምዕራባ ቆላታት ድማ ኣብ ትሕቲ መንግስቲ እንግሊዝ ክፀንሕ ሞ ብድሌቱ ናብ ኢትዮጵያ ወይ ናብ ሱዳን ክሓብሩ ከም ዘለዉ ዛመመት ሃገር
0: ሙሉእ መልሲ። ምክንያቱ እተን ብውድብ ሕቡራት ሃገራት ተመዚዘን ዝመፅእ ሓሙሽተ ሃገራት ነናተን ናይ እማመ ኣቕሪበን ንጉዳይ ኤርትራ ንምፍታሕ። ነርወይ ኤርትራ ኣብ ክልተ ተመቒላ ከበሳ ሰምሃር ደንከል ንኢትዮጵያ ክውሃብ፣ ምዕራባዊ ቆላ ድማ ንግዜኡ ኣብ ትሕቲ እንግሊዝ ክፀንሕ ሞ ድሓር ከዓ ብምርጭኡ ኣብቲ ኣብ ኤርትራ ድዩ ንሱዳን ድዩ ንዝኾነ ንክኸይድ ከም እማመ ኣቕሪባ። ናብ ሜላ ምሕረት ኣብ ራብዒቲ ሕቶ ናይ ቀዳማይ መድረኽ ናይ መወዳእታ እያ እዚኣ ጠቕስን ድያ ሜላት መን ይባሃል እያ ይኽ ክትነግርና ህደ ኢልክ ሓሲብክ ክትምልስ እያ እታ ጠቕሲ ክትፀሓፈልክ እያ። ጉጉይ ውሳነ እንተዳ ተወሲዱ ንዕኡ ንምቁዋምን ናፅነትና ንምርካብን ንምዕቃብን ከምኡ ድማ ህላወይና ንምርግጋፅን ክንገብሮ ብእንግደ ተቃውሞ ኣብ ምብራቕ ኣፍሪቃ ክፍጠር ንዝኽእል ግርጭትን ምልዕዓላትን ኣባላት ዝኮሚተ ዝተሓተቲ ክኾኑ እዮም ዝብል ሓያልን ተነባይን መደረ ዘስማዕ ሓርበኛ መን ይበሃል?
1: ኢብራሂም ስልጣን።
0: ሙሉእ መልሲ። ጉጉይ ውሳነ እንተዳ ተወሲዱ ንዑ ንምቋምን ናፅነትና ንምርካብን ንምዕቃብን ከምኡ ድማ ህላወይና ንምርግጋፅን ክንገብሮ ብእንግደ ተቃውሞ ኣብ ምብራቅ ኣፍሪቃ ክፍጠር ንዝኽእል ግርጭትን ምልዓዓላትን ኣባላት ዝኮሚተ ዝተሓተት ክኾኑ እዮም ዝብል ሓያልን ተነባይን መደረ ዘስማዕ ሓርበኛ መን ይበሃል? ሸክ ኢብራሂም ሱልጣን። ሓርበኛ ቦና ሸክ ኢብራሂም ሱልጣን ኣብ ውድብ ሕቡራት ሃገራት እቶም ናይ ሰልፍታት ናይ ኤርትራ ኤርትራውያን ፕሮ ሻራ ኢጣልያተን ወከልቲ ዝነበሩ ቃሎም ከስምዑ ኣብ ዝተዓደምሉ እዚ ተነባይ ቃላት ተዛሪቦም ንሰልፊ ራቢጣ ልእስላምያ ወኪሎም እዮም ኣብቲ ዋዕላ ከይዶም። ምቾት የማነ፣ ምቾት እዚኣ ግለፅ እንድያ ኮሚሽነር ኣንሴ ማቴንዞ ናብ ኤርትራ ክመፅእ ከሎ ቀንዲ ተልእኹኡ እንታይ ነይሩ? ክልተ ጥቀስ።
1: ቀዳማይ ቋም ኤርትራ ክነድፍ፣ ካልኣይ ከዓ ባይቱ ኤርትራ ክመርፅ፣ ሳልሳይ ከዓ መንግስቲ ኣብ ኤርትራ ተኪሉ ስርዓት ፌደሬሽን ከስፍን።
0: ሙሉእ መልሲ። ኣምባሳደር ኣንሴ ማቴንዞ ናይ ቦሊቪያ ዲፕሎማት ኮይኑ ኣብ ውድብ ሕቡራት ሃገራት እዩ ነይሩ። ጉዳይ ኤርትራ ውድብ ሕቡራት ሃገራት ይረአ ምስ ተባህለ ፌደሬሽን ደውኑ ድሕሪ ውሳነ ምሕላፉ ነቲ ናይ ኤርትራ ናይ ፌደሬሽን መንግስቲ ንምቋም ዝመፀ ብውድብ ሕቡራት ሃገራት ዝተመዘዘ ኮሚሽነር እዩ ነይሩ። ኤርምያስ ሰሎሙን ራብዒት ሕቶ ብ1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ዝተካየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ?
1: ዋዕላ ቤት ገርግሽ ብኣቶ ገብረ መስቀል ወልዱ ናይ ሕብረት ፕረዚደንት ከምኡ እውን ናይ ወልደ ኣብ ወልደ ማርያም ንኤርትራ ካብ ሓደጋ ንምድሓን ዘካየድዎ ኣብ ዋዕላ ቤት ገርግሽ እንተኾነ ብኮሎኔል ነጋን ሰዓብቱን ብዘይፈ ባሂሉ ተሪፉ።
0: ኤርምያስ ምስ ዓበኻ ታሪክ ጥራሕኻ ክተፅንዕ ዘለካ ኤርምያስ፣ ምክንያቱ ንእሽተይ ንድሕር ሓቲትካዮ ምስ ሞቕሽሹ ገይሩ እዩ ዝምልስ። ኤርምያስ ይቐኒልና እታ ኣብ 1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ወይ ማሕበራት ዝተኻየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ? ዋዕላ ቤት ግርግሽ

ዝኸበርኩም ተኸታተልትና ክትከታተለዎ ፀናሕኹም ኣብ መንጎ ተወዳደርቲ ናይ ማእከላይ ደረጃ ተምሃሮ ቤት ዞባ ማእከል እዩ። እዚ መደብ እዚ ታሪካዊ ውድድር ሓፈሻዊ ፍልጠት ቡያ እዩ። ናይ ቀዳማይ መድረኽ ትሕዞና ኣብዚ ዛዚብና ኣለና። ቆፅራና ኣብ ተመሳሳሊ መደብ ብካልእ መድረኽ እዩ ክኸውን። ክሳብ ሽዑ ኣብ ዘለናዮ ሰላም።

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንሙሉእ ትሕዝቶ ናይ ዝምርኢት ቀዳማ ብሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናኸቦም ስናና ሽግር ኩሉስግደብወበይን ምግሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕሚ ክቡራትን ክቡራንን፣ ንሎሚ ኣብ ታሪክን ፖለቲካን ዝደስስ መፅሓፍቲ ክነቕርብ ኢና። ኣርባዕተ መፅሓፍቲ ዝደረሰ ጋሻ ድማ ኣብዚ ኣብ ስቱድዮና ተረኺቡሎ። ዘመነ ምንቕቃሕ መንእሰያት ኤርትራ፣ ታሪክ ኤርትራ ካብ ዘመነ ንግስነት ክሳብ ሃገርነት፣ ኤርትራ ንፍትሒ ኣብ ቃልሲ፣ ከምኡ ድማ ብቋንቋ እንግሊዝኛ ፀሓፈት ኤርትራ ኩዌስት ፎር ጃስቲስ ትብል መፅሓፍቲ ዝደረሰ እዩ። ዘሚካኤል ጥዑምዝጊ ዝበሃል። ዘሚካኤል ጥዑምዝጊ ቀዳማይ ዲግሪ ብስነ ልቦና፣ ካልኣይ ዲግሪ ድማ ብህዝባዊ ምሕዳራን ፖሊስን ምሕዳራን ዝተማሃረ እዩ። ነዘን መፅሓፍቲ ድማ ብዝሓለፈ ዓመታት ከሰናድአን ፀኒሑ ሎሚ ንኩለን ዝድህስስ ሓበሬታዊ ዕላል ክህልወና እዩ። ምክታልኩም ዕድም ምናልባት ከም ቀዳሚቲ ሕቶ ወይ ከቅርባ እዘን መፅሓፍቲ ኣብ ታሪክን ኣብ መንነትን ኣብ ሃገርን ጂኦፖለቲካዊ ኩነታት እውን ድህስሳየን ታሪካዊ ዝምድናታት ኤርትራ ብዓብኡ ቅርኒ ኣፍሪካን ኣሜሪካን እውን ማእከል ዝገበረ ሕቶታት ኣለው። እንዳሕሪ ካልኣይ ኩናት ዓለም ዘጋጠመ ክሳብ ዚ እዋን እዚ ዝቕፅል ዘሎ ዝምድናታት ወፃኢ ጉዳይ ኣሜሪካ ድማ

0: ደስሳይ እሞ እዚ ኣርእስቲ እዚ ቀሊል ኣይኮነን፣ ስለምንታይ ትፅሕፍ?
1: ምፅሓፍ ካብ ምንባብ እዩ ድመፅ እንደ ድብል እይ ብዙሕ ካብ ምንባብ ሓሳባት ናትካ ተማዕብል እቶም ናትካ ዝማዕበልከዮም ሓሳባትካ ምስ ሰብካ ክትካፈሎም ትደሊ ማለት እዩ እንጂ እዚ ናይ ሕብረተሰብ ጉዳይ ናይ ሃገር ጉዳይ ስለ ዝኾነ ብመልክዕ ሓጭር ፅሑፍ ድዩ መልክዕ መፅሓፍ ድዩ እቲ ዘለካ ሓሳብ ከም ኣገዳሲ ዝበልከዮ ናብ ህዝቢ ተቕርቦ ማለት እዩ። ሕጂ እቲ ምፅሓፍ ሲ ኣነ ሓሳበይ ክመሓላልፈሉ ዝኽእል መሳርሒ እዩ።
0: ፅቡቅ። በዛ ቀዳመይቲ መፅሓፍካ ክንጅምር፣ ዘበነ ምንቕቃሕ መንእስያት ኤርትራ ላዕሊ ኩሉ ድማ ኣተሓሳስባና እንተሃብቲሙ ወዮ ድኽነት ተኽቲሙ ንዝብል ትምህርተ ጥቕሲ ናይ ነፍሲ ስነ ጥበበኛ ኣብርሃም ኣፈወርቂ እውን ጠቒስካ ኢኻ ጌርካ ዘለኻ ቅድሚ ናብቲ ዝርዝር መፅሓፍና ምእታውና ኣተሓሳስባ ብኸመይ ድህብትም ሓደ ምንቕቃሕ ከ መዓሲ ድድሊ ወይ ብኸመይ ዝፍጠር?
1: ብሓፈሻ ንቕሓት ክንብል ከለና ሓደ ቀሊል ኣምር ኣይኮነን ዓለ ዓብዪ ሰፊሕን ገፊሕን እዩ። ሕጂ ብሓፈሻ ምንቕቃሕ መንእስያት ኤርትራ ክብል ከለኹ ኣብቲ ማሕበራዊ፣ ፖለቲካዊ፣ ስነ ኣእምራዊ፣ ቁጠባዊ፣ ፖለቲካዊ መዳያት ዝያዳ ዕሙቕ ዝበለ ኣፍልጦ ብምሕዳር ሓደ መንቋሕቋሕታ ክትፈጥር ትኽእል ማለት እዩ እንጂ ሰብ ብሓፈሻ ካብቲ ተፈጥሮ ንብሎ ውፅእ ኢሉ ብዛዕባ ከባቢኡ፣ ሕብረተሰቡ፣ ዓለም ዘለዎ ኣፍልጦ ከዓ ዕሙቕ ዝበለ ምስ ዝኸውን ተመሊሱ ብዛዕባ ሰብ ተፈጥሮ ከዓ ንባሉ እቲ ኣእምሮ ሓፈሻ ንቕሓ ዝሕግዘና ሱ እንዲ እቲ ኣእምሮ ብኸመይ ይሰርሕ፣ ብኸመይ ከ ክነማዕብሎ ንኽእል፣ ብኸመይ ከ ብቕዓቱ ክሕይል ይኽእል፣ ክዓሙቕ ይኽእል ዝብል ነዚ ብምባል እቲ ናይ ባሓቂ ንቕሓት ንብሎ ክንበፅሖ ንኽእል ብከምኡ ዓይነት ኣጣም እንታይ ነዛ መፅሓፍ ፅሒፍያ።
0: ወታ ሓሳባትና እንተሃብቲሙ ሓሳባት እንታይ እዮም?
1: ሓሳባት ፈጠርቲ እንዲዮም እንጂ ብሓፈሻ ኣተሓሳስባና እንተሃብቲሙ ወይ ድኽነትና ሽዑ ኣኽቲሙ ሕጂ ተቐንዲ ብፍላይ እቲ ናትና እቲ ብሓፈሻ እታ መፅሓፍ ኣብ ናይ ሃገር እንዲያ ተፃሒፋ ሕጂ ሕብረተሰብ ብኣተሓሳስባ ክራዳዱ እንተዘይክኢሎም ውሽጣዊ ፀገማት ፍጠሩ ማለት እዩ። ሕጂ ኣተሓሳስባ እንተሃብቲሞም ግን ካልእ ዓይነት ኣገባብ መፍትሒ ፀገማት ኣይወስሉ እዮም። ብተሓሳስባ ብሓሳብን ብዘተን ብልዝብን እዮም ፀገማቶም ፈቶ ዝጅምሩ። ሕጂ ደቂ ሰባት ሓሳባቶም ክህብትምሉ ድኽእሉ ኣገባባት ባይታ ክፍጠር ክኽእል ኣሎ። ሕጂ እታ መፅሓፍ ብሓፈሻ ክፅሕፋ ከለኹ ካብ ትዕዝብቲ ሚድያ ብፍላይ ኣብ ዘለናዮ ሕጂ እዚ መርበብ ሓበሬታ ዝበሃል ሓንቲ ፅቡቕቲ ጥቕስላ ማልካም ኤክስ ዝጥቀመላ እዚ መርበብ ሓበሬታ እዚ ሓላፍነታዊ እዩ ዝበል ነቲ ግዳይ ከም ዓመፀኛ፣ ነቲ ዓመፀኛ ከዓ ከም ግዳይ ገይሩ ዘቕርብ ሓደገኛ መሳርሒ እዩ። ሕጂ እዚ ብፍላይ ነቶም ኣብ ደገ ዘለዉ ኤርትራውያን ብምሄር ከዓ ተጠቀምቲ ሚድያ ዝኾኑ ብኸመይዮም ነዚ ነቲ ሚድያ ሲ ኩሉ ነገር ኣብ ግምት እትዮም ብጥንቃቐ ክጥቀምሉ ዝኽእሉ ብምባል ያታ እንታሽማቢልያ ሕጂ ካብኡ ተበጊሰኻ ነቲ ኣማዓ በጋ ሰብ ብኸመይ ብሓፈሻት መሰረት ናይ ሰብ ስነ ኣእምራዊ ምዕባለ ብኸመይ ይመፅእ ካብኡ ኣብቲ ማሕበራዊ እቲ ባህልታት ክብርታትና ብኸመይ ክንዕቅቦ ንኽእል ብሓፈሻ ተ ሃገር ክትቅፅል ንድሕር ኮይና ዋላ ሽሕ ግዜ ንሰደድ ኣብ ዓድና ደሎ ክብርታትን ሃገራዊ ክብርታት ብሓፈሻ ከመይ ጌርና ንዕቅቦ ዋላ ብደጋ ኸልና ማለት እዩ። ብሓፈሻ እቲ ባህልኻን ቋንቋኻን ብዝያዳ ንሱ ኣብ ኣተክሮ ገይረ መፅናዕታዊ ደገፋት ናይ ካልኦት ፅሑፋት ናይ ምዕራባውያን ይኹን ናትና ይኹን ናይ ካልእ ናይ ኤስያውያን ይኹን ፅሑፋት ተጠቂመ ብኸመይ እዚ ክፍጠር ይኽእል ኢለ ከዓ ኣቅሪብያ ማለት እዩ።
0: ጽቡቅ

0: ከም መዓስ ጀሚርካ እዚኣ? ምናልባት ሕጂ ኣብተን ንኡሳን ኣርእስታት ብዙሕ ኢኻ ክድካ ዘለካ ብዙሕ ዛዕባታት እዩ ደሎ ተላዒሉ ብዝደሎ ዳርጋ ብቋንቋ ትግርኛ ድኣ ኮይኑ እምበር ኩሉ ሕብረተሰብ ዓለም እውን ክግልገለሉ ዝኽእል ኣርእስታት እዩ እሞ እቲ ድርኺት መዓስ ጀሚርካዮ? እቲ መስርሕ ወይ ቲ ኣገባብ ዝተኸተልካዮ ከ እንታይ ነይሩ?
1: ከም ሓሳብ ነዛ መፅሓፍ ክፅሕፈ ኣብ 218 ኒ ኣበጊስ እያ ሓሳባይ ኣሳላሲ ኢለ ናብ ንጡፍ ተግባር ዝኣተኽሉ ግን ኣብ 219 ጀሚር እያ ማለት እዩ። እጂ ተምሃራ ዩኒቨርሲቲ ስለ ዝነበርኩ ኣብቲ ግዜ እቲ በቲ ናይ ትምህርቲ ኣሎ መፅናዕቲ በቲ ከዓ ውልቃዊ ጉዳያትካ ከምዚ ዓይነትናትካ ውሽጣዊ ስሜታት ሓሳባትን ክትካፈለሉ ትኽእል ወይ ከዓ ምስ ሰብካ ከምቲ ኣቐዲመ ድበልኮ ምስ ህዝበይ ናብ ህዝበይ ከቕርቦ ኣለኒ የዳሓሰብኮ ኣበርክቶ ቁሩብ በዳሃይ ነይሩ። ግን ክሳብ 2 ዓመት ወሲዳት ለይ ነዛ መፅሓፍ ንኸዳ ኣለዋ ደሓን እዩ። ግን ብዙሕ ከቢድ ኣይነበረን በዳሃይ እዩ። ግን ከቢድ ዘይከኣልካ ኣይኮነን፣ ምክንያቱ ክገብሮ የ እንተ ኢልካ ኩሉ ግዜ ብዙሕ ከቢድ ኣይኮነን።
0: ፅቡቅ። ኣብ መሰራርታ ናይቲ ሓሳባት ምንጭ ሓበሬታታትካ ብዓብዩ ድማ ነቲ ሓሳባት ንምውሃድ ዝካየድካ ፃዕርታት ከንታይ ነይሩ? ከመን ከባብናትካ?
1: ኣነ መብዛሕትኡ ክፅሕፍ ከለኹ መጀመርያ ሓደ ሓሳብ እየ ዘበግስ። ምስቶም ሓሳብ ዝወሃዱ መፅሓፍቲ የንብብ። ሕጂ ነቲ ሓሳብ ከዓ ብከምኡ መልክዕ የወሃህዶን የማዕብሎን ማለት እዩ። ሕጂ እቲ መብዛሕትኡ ግዜ ኣብዚ ዝተጠቀሙ ኩሎም መፅሓፍቲ እዮም። እቲ መብዛሕትኦም መወከሲታት ከም ፍልይ ድበለ እውን ደርፍታት ኣብ መብዛሕትኡ ግዜ ኣይጥቀሙን እዮም። ኣብ ናትና ግን ደርፍታት ፍሉይ ስምዒታትን ፍሉይ መግለፂታትን ስለ ዘለዎም ደርፍታት እውን ከም መወከሲ ይረውን እትዮም ኣለኹ። ምክንያቱ ብፍላይ ነቲ ባህልን ታሪክን ሕብረተሰብን ቋንቋን እውን ብዕሙቕ ድበለ ይገልፅዎ እዮም ዝብል ሓሳብ ስለ ዝነበረኒ ማለት እዩ።
0: ብዙሕ ከ ተጠቂምካ ናይ ብዛዕባ መንነትን ክብረትን ዝብል ናይ የማነ ባርያን ኣብነት ተፈተኸዊት ሕብሪ ኣፍሪቃዊ ቁርበት ፈተኹኹ ኣነሳፍ ቆርክኹ ብእውነት ትብል እውን ኣለካ። ናይ ኣብርሃም ኣለካ ብዙሕ ኢኻ ተጠቂምካ እጂ እቲ ኩሉ ኢልካ መወዳእታ ሰብ ክነቅሕ ኣለዎ ብርሃን ክርኢ ኣለዎ ምስተውዓል ክልዎ ኣለዎ ነገራት ኣዛሚዱ ክርኢ ኣለዎ እያ ትብል እዛ መፅሓፍ እዚ ኣድሮ ካብ ተዘርጋሕ ነዊሕ ገይራ ኣላ እሞ እንታይ መልሰ ግብሪ ረኽብካ ኣላ?
1: እዋ ካብ 221 እንድያ ተዘርጊሓ ኣይተፀበኽዎን መጀመርያ ብዙሓት ሰባት ብኢሜል ብፍላይ ብኢሜል ተገዲሶም ብዙሕ ይፅሕፉሉ እዮም። ገለገለ ንቐፌታታት እውን ኣይሰኣንን እዮም። መብዛሕትኦም ብዛዕባ እቲ ብፍላይ ኣብ ስደት እቲ ክብርታት ዝበሃል ስለ ዝናፍቆ ስለ ደይረኽቦ እውን ዋላ እውን ሓደሓደ ግዜ ዝወለድካዮም ቆልዑናትካ ቋንቋ ይዛረቡን እዮም። ሓንቲ ፅበቕቲ ፅሑፍቲ ተጠቂምካ ዝበለኒ ሕጂ መወከሲት ኣብ 1952 ዝተፃሓፈት ፍራንክ ፋኖን ዝፀሓፋ ብላክ ስኪን ዋይት ማስክ ፀሊም ቆርበት ፃዕዳ ማስኬራ ሕጂ ሲ ሓቂኻ ኢኻ ኢልና ሓደ ፀዓዱ መንነት ደለዎም ግን ከዓ ፀለምቲ ቆልዑ ኢና ንዕቢ ዘለና ኢሉስ ብኢሜል ፅሒፍለይ። ሕጂ ሓደሓደ ግዜ ኣገደስቲ ንዓይ ጥራይ ኣገደስቲ እዮም ኢልካ ዘቕረብከዮም እውን ማዕረ ክንደይ ይፅልዋ ኣለዎም ኢልካ ተብል ማለት እዩ። ገለገለ ከዓ እዚ ኣንፃር ስልጣነ ኣንፃር ምዕባለ እዩ እዚ ክብርታተይ ባህልታተይ ምባርሲ ኣንፃር ስልጣነን ምዕባለን እዩ ኢሎም ዝፀሓፉለ እውን ኣለዉ። ኣነ ነቲ ዝሃቦ ኣነ ነቲ ዝህቡኒ ግብረ መግሲ እየ ደመስግን ተገዲሶም ማዕረኹም ኣንቢቦም ግብረ መግሲ ክቡካ ከሎ ብጣዕሚ ፅቡቅ። ግን እዚአን ከምዚ ዓይነት እንታሽምካ
0: እስካሁን ዛረበላ ክብርታት ኣድማሰ ኮይኑ እዮም ሃገራውያን ካለዉ ኣብ ሰውራ ውሉ መዕበለሉ ናይ ሓደ ስራሕ እውን ናይ ገዛ ርእሱ ክብርታት ኣለዎ። ክብርታት ተደይብሉ ትርጉም የብሉን፣ ዲስፕሊን የብሉን፣ ስነ ምግባር የብሉን፣ ኣፍራይ እውን ኣይከውንን፣ ባህሊ ስራሕ ደይብሉ ኣብቲ ክድካ ዓለም ከድካ ኣንፃር ስልጣን ኣይከውንን እዩ፣ ፍቕሪ ደይብሉ እውን ተሳኒ ክነብር ኣይክእልኒ እዩ። ኣጠቃላለ ክብረታት ወሰንቲ እዮም። ስለምንታይ እዮም ዝያዳ ናብ ሓይሊ ዝቕየሩ ወይ ድማ ማዓስዮም ነገራዊ ሓይሊ ዝቕየሩ?
1: ባህልታትን ክብረታትን ብሓፈሻ ኣነኮ ከምዚ ክኢላ ናይ ባህልን ክብርታትን ኣይኮንኩን፣ ግን ብሓፈሻ ናይ ከም ዘሚክኤል ከም ዝርዳእኒ ሕብረተሰብ ንሓደ ሕብረተሰብ ሕብረተሰብ ከብልዎ ዝኽእሉ እተን ባህልታትን ክብርታትን እዮም። ንዖም ብግቡእ ዓቂቦም ብሓፈሻ ከም ሕብረተሰብ እንተሓቢሩ እቲ ሕብረተሰብ ናይ ለውጢ ይኹን ብሓፈሻ ለውጢ ክንብል ከለና ቁጠባዊ ይኹን ፖለቲካዊ ዋላ ማሕበራዊ ለውጢ ኣብቲ ጥምረት ናይቲ ሕብረተሰብ እዩ ዝምርኮስ። ሕጂ እቲ ጥምረት ናይቲ ሕብረተሰብ ነቲ ለውጢ ክፈጥሮ ይኽእል። ስለዚ ባህልን ክብርታትን ነቲ ጥምረት ስለ ዝፈጥሩ እቲ ጥምረት ከዓ ነቲ ለውጢ ክፈጥሮ ይኽእል እዩ። ሕጂ ሓበራዊ ዝኾኑ ባህልታትን ክብርታትን እኮ ገሊኦም ጌጋታት ክኾኑ ይኽእል እዮም፣ ግን ነቲ ሕብረተሰብ ጠሚሮም ሕዝቦ እዮም። ሕጂ እቲ ጥምረት ናይቲ ሕብረተሰብ ነቲ ለውጢ ክፈጠር ይኽእል እዩ። እ ሓደሓደ ግዜ ብፍርስምናዊ መልክዕ ርኢኻ እዚ ኮ ፅቡቅ ኣይኮነን ከምዚ ዓይነት ባህሊ ሲ ክእል ኣለዎ ትብል ኢኻ፣ ግን ተራ ኣብቲ ሕብረተሰብ ከመይ እዩ ክሳብ ኣሉታዊ ፅልዋ ደይብሉ ነቲ ሕብረተሰብ ብሓንሳብ ክሕዞ እንድሕር ክኢሉ ስቲ ኣገዳስነት እዩ እየ ዝብላ።
0: ፅቡቅ። ናብዛ ካልኣይቲ መፅሓፍካ ክንሰግር፣ ታሪክ ኤርትራ ካብ ዘመነ ንግስነት ክሳብ ሃገርነት እያ ትብል ዘላ። ሕጂ ኣብዚ መፅሓፍ እዚ ብዙሕ ኢካ ከድካ ውዳቤታት ከመይ ኢሎም መፂኦም፣ ህዝብታት ምሕባር ከመይ ጀሚሮም፣ እቲ ሕብረተሰብ ድባሃል ከመይ ቆይሙ፣ ድሓር እውን ሃገር ከመይ ኢሉ መፅኡ፣ ሃገራውነት ከመይ ኢሉ ተሃኒፁ ኣብ ዝለዓለ ጫፍ ንኸብፅሕዎ እንታይ መስራሓት ከይዶም ዳርጋ ብዝርዝር ከድካ ኣለካ እሞ እዚኣ ኸ ከም ኣምር ከመይ ካ በጊስካያ?
1: እዚኣ መበገስ እያ ንእሽተይ ሓሳብ እያ። ከምዚ ሓደሓደ ግዜ ናብ ቤተሰብ ትኸይድ ናብ ምስዕሮክ ትኻሻ ትሰቲ። ሕጂ መብዛሕትኡ ግዜ ኣነ ምስሰብ ክረኸብ ከለኹ ብዛዕባ ሃገር ምዕላል የድፈቱ። ሕጂ ክንዕልል ከለና ብዛዕባ ታሪክ ብፍላይ ዓብዪ እንድዩ ዚ መፅሓፍቲ መን ከንብቦ ይብሉኻ። መፅሓፍቲ ሲ ብጣዕሚ ዓብዪ በቃ ነዚ ሕጂ ከመይ ጌርካ ዋላ ተንብቦ ተደሊ ግን እቲ ግዜ የለን ገለ ይብል። ሕጂ ብፍላይ ኣብ ስደት እቲ ሰብ ምናልባት ግዜ እውን ክሕፅሮ ክእል እዩ። ሕጂ ምስ ዘሎ ቴክኖሎጂ ከዓ ዝበዝሐ በቲ ናይ ቴክኖሎጂ ዝገልፅ ሎ እቲ ኣድህቡ ሳኮም ዓይነት ከይዲ ክእል እዩ። ሕጂ ስለምንታይ ኣብ ሓንቲ ንእስ ዝበለት እቲ መፅሓፍቲ ዓበይቲ ድበሃል ዘሎ እቲ ኣገዳሲ ኣገዳሲ ነጥብታት ናይ ታሪክ ብኸም ዓይነት መልክዕ ዘይዳሎ ኢላ ከማ ዝተፀሓፈት መፅሓፍ ከዓስ ዝነበረት ታሪክ ኤርትራ ካብ ዘመነ ጥንቲ ክሳብ ናፅነት ንዓ እውን ከም ዓይነት መፅሓፍቲ ዘይዳሎ ሓሳብ ስለ ዝቀረበ ዝመፀኒ ማለት እዩ። ሽዑ ነዚኣ ካብኣ ብዝተፈለየ ኩርና ዓይነት ታሪካዊ ፍፃመታት ርአ ደየቅርባ ካብ ዝብለ ኣበጊስያ። ሕጂ እቲ ቀንዲ ኣገዳሲ ከዓ እንታይ እዩ ሕጂ ኣብዚ ሜድያ ብፍላይ ድመፁ እቲ ሃገር ዝብል ኣመርሲ ማዓስ መፅ እዩ እቲ ሰብሲ እቲ መንእሰይ ብፍላይ ከዝተውዕለሉ ዶ መብዛሕትኡ ኣብ ፅሑፎም መፅሓፍቲ ናብ መንእሰይ ዘተኮሩ እዮም። እጂ እቲ ታሪክ ካብ ጥንቲ ጀሚርና ክሳብ ሕጂ እንተርእናዮ እቲ ሃገር ዝብል ኣምር ዘመናዊ እዩ ሕጂ ዝመፀ እዩ። ስለዚ ብኸምኡ እየ መጀመርያ ተቐዳሚ ትኽፋል ካብ ጥንቲ ምዕባለታት ስልጣነታት ናይ በዓል ወዲ ዓመት ኣዱሊስ ፑንት ከምኡ እንዳበለ ክሳብ ናይ በዓል ቱርኪ ግብፂ ዝነበረ መግዛእትታት ጠቒሳ ኣብ መወዳእታ እቲ ዘመናዊት ሃገር ኤርትራ ዝመፀትሉ ምስ መግዛእቲ ምስ ከም ኩለን ኣፍሪካውያን ሃገራት ዋላ ኤሮጳውያን ሃገራት እውን ኣብቲ ግዜ ንሕና ንፍጠረሉ ዝነበርና ከም በዓል ጥልያን ኣብ ሽዑ ስገ ዝተፈጠረ እ ከመይ ገይሩ እቲ ዘመናዊ ሃገር ኣቃወማ ሃገራዊ ኣወዳድባስ ብኸመይ ማዕቢሉ ቀዳማይ እሱ ክንርዳእ ንክትሕግዘና ትኽእል እያ ኢለየ ብኹም ዓይነት መልክዐ ፅኣርብያ
0: ፅቡቅ ኣብዚ እውን ብዙሕ ምንጭታት መፅሓፍቲ ተወኪ

0: ክትሕገዝካ ዘዳለኸ ምኳኑ ክሳብ ዘናብ ዝቐረባ ዓመታት ዝቐርባ ዝነበራ ናይ ታሪክ ቅያታት ወይ ድማ ውዕሎ ተጋደልቲ ከይተረፈ ኣቕሪብካ ኣብዚ ሓደ ሕቶ ይለዓል እቲ ሕቶ እንታይ እዩ እቲ ምንጪ ሓበሬታ ንምርካብ ምክንያቱ ስኻ ኣብ ከተማ ቶሮንቶ ካናዳ ኢኻ ትቕመጥ እቲ ትረኽቦ ምንጪ ሓበሬታታት ካበዩ ካብቲ መፅሓፍቲ ኢልካ ኣለኻ ኣብ መፅሓፍቲ ዘለካ ባህሊ እውን ጠቂስካ ኣለኻ እሞ ንዕኡ ንምምስራሕ ቀሊል ኣይኮነን ምክንያቱ ክሉ ካብ ድረቕ መፅሓፍቲ ኢኻ ትረኽቦ
1: እዋ ኣብ ስደት ክፅሕፍ ከቢድ እዩ ምስ ዘሎ ምዕባለ ከዓ ብተዛማዲ ድሓኒ ብመጠኑ ሓበሬታ ካብ ኢንተርነት እውን ክትረክብ ትኽእል ኢኻ መፅሓፍቲ እንተደሊኻ ማለት እዩ ተበግሶ እንተሃል እዩ ናብ ዓዲ ልኢኽካ ከምዚአን ከምዚአን መፅሓፍቲ ስደዱለይ ኢልካ ተበል ትኽእል ኢኻ ሕጂ ኣነ ብዙሕ መፅሓፍቲ ስገ ዝእክብ ከዓ መፅሓፍቲ ምጉሓፍ ኣይፈቱን እየ እ መፅሓፍቲ ስገ ዝእክብ እጂ ሞከሲታት ብዙሕ ኣይሽገርን እየ ነይረ ምክንያቱ ካልእ ከዓ እዘን ብፍላይ ነዚ ናይ ሰውራ ክሕግዛ ንዝኽኣላ ቅፂ ሓደ ክሳብ 8 ተኸዳ ነይረ ነዋሕቲ መፅሓፍቲ ንኣን ሕጂ ኣብ ኣማዞን ካዓ ብቕል ዝበለ ረኺበን ካብኡ ገዚአ ግዜ ሂበ ኣንቢበ እቲ ኣገዳሲ ነጥብታት ዝበልኮ ወሲደ ንኸዳልዋ ኣቢልን ማለት እዩ ይዛ መፅሓፍ ዝያዳ ነቲ ኣብ ካብ 41 ክሳብ 61 ዝነበረ ፖለቲካዊ ኩነታት ፖለቲካዊ ቃልሲ ናይ ህዝቢ ኤርትራ ንዑ ብፍላይ በቲ ምስቲ ብበዓል ኢትዮጵያ ዝተራኽ ኣንፀ ብዛዕባና ንዑ ኣብ ግምት እትያ ብኸመይ ክንሪኦ ኣለና ንሕና ኸ ከመይ ነይሩ ኣብቲ ግዜ እቲ ከመይ ነይሩ ንሕና ኸ እቲ ደረጃ ንቕሓት ናይቲ ሕብረተሰብ ኣብ ግምት እትዎ ኣብቲ ግዜ እቲ ከምዚ ሕጂ ዘሎ እቲ ሓበሬታ ንምርካብ ቅልል ዝበለ ኣገባብ ኣይነበረን ሕጂ ንኹሉ ኣብ ግምት እቲናስ ብኸመይ መልክዕ ንዕኡ ክንጥሙቶ ንኽእል ካብኡ ብኸመይ መልክዕ ኸ ነታ ሓዳስ ኤርትራ ትበሃል ካብ 61 ተበጊሳ ኣብ 91 ናትና ትብል ናትና ሃገር ኢና ፈጢርና 91 ዚ ናትና ሓዳሽ ሃገር ኣብ ውሽጢ እታ ዝነበረት ናይ መግዛእቲ ብመግዛእቲ ካብ መግዛእቲ ናብ መግዛእቲ ተሰጋገር ዝነበረት እቲ ፖለቲካዊ ቃልሲ ጀሚሩ ሽዑ ብረታዊ ቃልሲ ጌርና ሓዳሽ ናትና ሃገር መስረትና እ እቲ ሓዳሽ ሃገር ኣብዛ ቀዳሚት
0: ዳስ ኤርትራ
1: ኣብዛ ዘመነ ምንቓሕ ኤርትራ ሕጂ ንዓያ ትገልፅ ነቲ ሓዳሽ ሃገር ብ91 ሓደናዊ ኣተሓሳስባ ብኸመይ ጌርና ክነማዕብላን ክነሰጉማ ንኽእል እቲ መግዛእታዊ ዝነበረ ኣተሓሳስባ ሲ ብኸመይ ካብኡ እቲ ሓፂብና ወፂእና ፅሩያት ኮይናስ ነቲ ሓዳሽ ሃገር ብኸመይ ክነቕፅላ ንኽእል ምክንያቱ መግዛእታውያን ሓሳባት ክትኣልዮም እንተዘይክኢልካ ብፍላይ ቶም ስነ ኣእምራዊ ብፍላይ ክትኣልዮም እንተዘይክኢልካ ኩሉ ግዜ ኣብቲ ናይ ውድቀት ዓንኬል ዓንኪል ኢል ንኽትብል እዮም ከምዚ ዝገብሩካ ሕጂ ካብኡ ብንፁር ክትወፅእ ክትክእል ኣለካ ሕጂ ብኸምያ እቲ 91 ናወ ተሓሳስባ ሲ ካብ 91 ሲ ሓዳሽ ሃገር ኢና ምፅና ናትና እቲ ሃገር ነራ እንዲያ ግን ናትና ሃገር ሓዳሽ ኢና
0: ሰርሓዳሽ ብሉ መገዲ ኣብዚ ሕጂ ብዙሕ ባምፅኢካ ኣለካ ዛ ቀዳሚቲ መፅሓፍካ ፅልዋታት ኣሎ ተሓሳስባ ድሰረፆም ገሊኦም ናይ ጥልያን ኣብ ኣርባዕታት ምስቲ ዝነበረ ኩነታት ገሊኦም ናይ ካልእ ዝምባሌታት ዘለዎም ገሊኦም ናይ ምዕራብ ዘለዎም ናይ ከባቢና እውን ዘለዎም ሰባት ከመይ ኢሎም ምውፁ ንሳቶም ከመይ ኢሎም ክሕፀቡ ግባእ ዝብል እውን ኣብዚ ፅቡቅ ጌርካ ቅሪብካ ኣለኻ እዚኣ ኸ ክንደይ ግዜ ወሲዳ ትልካ እዛ መፅሓፍካ እዚኣ
1: እዚኣ 221 ነ ጀሚርያ ልክ እዚኣ ምስ ተሓተመት ብድሕሪ የ ጀሚርያ እዚኣ ክሳብ 224 ግዜ 4 ዓመት ወሲዳትለይ ማለት ዓመት ወሲዳትለይ
0: ፅቡቅ ነዚኣ ኸ እንታይ መልሰ ግብር ካላ
1: ነዚኣ ብጣዕሚ ሰፈትዋ ከምቲ ዳሓሰብኮ ብፍላይ ኣብ ቶሮንቶ ኣብ ድኳናት ገለ እንዲኻ እትዝርግሖቲ መፅሓፍቲ ሓሳብ ኣይፀንሐኒ ቀጥፊዮም ዝወስዶ ካልኣይ ምሰንበቦ ብጣዕሚ ይምሰጡ ምክንያቱ ሕፀር ዝበለ ኮይኑሎም ካልእ ከዓ እቲ ሓፈሻዊ ተዓቢ ስእሊ ከዓ ይወስዱ ከምዚ ቁንጫል ናይ ታሪክ ዶ ይኮነስ ተዓብ ስእሊ ብሓፈሻ ስገ ትህበካ እጂኣከምኡ ከዓ ብጣዕሚ ናይ ምስጋና እዮም ዝያዳ ደብሉካ ኣነ ከዓ ከምዚ ክሪቲካል ኣጠማምታ ክህልዎም ይደሊ እዚኣ ከምዚኣ ኮይና እዚኣ ከምዚኣ ተትገብራ ከምኡ ዓይነት ርእቶታት እኳ ኣይመፀኒ ዘሎ ግን ከምኡ ከዓ ፅቡቕ ምክንያቱ ንዓኻ እውን ይሕግዘካ እዩ ባህላ እየ
0: ናብቲ ዓባይ መፅሓፍካ ክንሰግር ምናልባት ብመጠና ንእሽተን ክትመስል ትኽእል ትኸውን እያ ግን ኣብዚ ዘሎ ብምሉእ እዩ ኤርትራ ከም ኤርትራ እቲ ንፍትሒ ዘካየዶ ተቓልሲ እንታይ መስል ክሳብ ሎሚ እንታይ እቲ ጉዕዞ ዝብል እዩ ኣብዚ ካብ ናይ ጣልያን ጀሚርካ ብዓብዪ ድማ እቲ ናይ ድሕሪ ካልኣይ ኩናት ዓለም ብፌደሬሽን ንምቁራን ዝተገብረ ብድሕሪ እውን ንምጉባጥ ባዕልቁ ዝተካየደ እቲ ጎነፃዊ ቃልሲ ድሕሪ እቲ ፖሊሲ ኣብዚ ቀርኒ ኣፍሪቃ ተረአየ ብምሉእ ያ ካቅሪብካዮ ሞ እዚኣ ከ ከም መቐፀልታ ክንሪአ ንኽእል ኢና መስለኒ ብዙሕ መፅሓፍቲ ተወኪስከኣ ከዳሊኸያ እንታይ እቲ ጂኦፖለቲካ ናይዚ ከባቢና ዝቀየረ ኩነታት
1: መጀመርያ እዛ መፅሓፍ ክፅሕፋ ከለኹ ኣብ ማስተርስ ናይ መወዳእታ ቲስ ክፅሕፍ ከለኹ እንዲያ ዳልያ እጂ እቲ ናተይ እቶም ናተይ ታርጌት ድነበሩ እቶም ነዚኣ ክንበብዋ ኣለዎም ዝበልኩ እቶም ምዕራባውያን እቶም ካልእ ዓለም ዘካ ምዕራባውያን ከዓ ካልእ ማእከላይ ምብራቅ ክኸውን ይኽእል ኤስያ ክኸውን ይኽእል ብሓፈሻ ኣፍሪቃ ክኸውን ይኽእል ማለት እዩ እጂ ንኸም እንደ ፅሒፍ እያ ሕጂ ሓፈሻዊ ስእሊ ናይ ኤርትራ ክህልዎም ኣሎ እቲ ቀንዲ ብድሆታት ዝኾነካ ብዛዕባ ኤርትራ ክትፅሕፍ ብፍላይ ብኢንግሊሽ መወከሲታት ብዛዕባና ፅቡቅ ዝተፅሓፉ ፅሑፋት የለዎ እቲ መብዛሕትኦም ኣሉታውያን ብምዃኖም ኣወንታዊ ስእሊ ናይ ኤርትራ ንክትፈጥር ኣብቲ ዓለማዊ መድራኽ ሓደ ካብቲ በዳሕ እዩ ዝገብሮ እዩ ማለት እዩ እንጂ ንቤትምት መጀመርያ ከዳልዋ ከለኹ እቲ ናተይ ሱፐርቫይዘር ዝነበረ ነዚ ቀርና ኣፍሪካ ፅቡቅ ገይሩ ትፈልጦ ናብዚ ካብ ብቐፃሊ እዩ ድማላለስ ክንራኸብ ከለና እውን መብዛሕትኡ ግዜ ገሸ ኣለኹ ኣብ ኬንያ ኣለኹ ኢትዮጵያ ኣለኹ ሶማል ኣለኹ እዩ ድብለኒ እጂ ዕሙቅ ድበለ ኣፍልጦ ኣለዎ ናይዚ ብዛዕባ ኤርትራ ከ ኣወንታዊ ኣጠማምታኻ የብሉ ሕጂ ከም ንከምዚ ዓይነት ሰብ ምዃናትካ ሱፐርቫይዘር ኮይኑ ክትፅሕፍ ከቢድ እዩ ሕጂ መጀመርያ እንታይ ኢሉ ኣጠንቂቕኒ ተጠንቀቕ ብዛዕባ ኤርትራ ክትፅሕፍ ከለካ ሲ ተጠንቀቕ ነቶም ኣብ ኦንላይን ዘለዉ ፅሑፋት ኣግምት እትዎም ኢለኒ እጂ ኣነ ከም ማዕዳ ከም ምኽሪ ጌረ ወሲድ እያ መጀመርያ ድሓር ሓንቲ ድራፍት ምስ ዳሎ ኩሉ ኖ ከምዚ ክትፅሕፍ ኣይትኽእልኒ ኢል ምክንያቱ እዚ እቲ መወከሲታት ጠምዚ ስካዮ ኢኻ እምበር ከምኡ ይኮነ ንድብል ዘሎ ሽዑኖ እዚኣስ ከምዚኣ ከምዚኣ ነቶም ካልእ ከዓ ክነቐይሞም ይብልና ነቶም ሕማቕ ስእሊ ብዛዕባ ኤርትራ ዘሎዎም ንዖም እውን ክነቐይሞም ይብልና ኢልኒ ሕጂ ማዕርክ እንደይ በድሃ ምዃኑ ተረድዮ ማለት እዩ ስለዚ ኣነ ከዓ ተሓሕዛይ ክፀብቕ ኣለኒ ኢለ ተዛማዲ ድሓ እንደኾነ እንታ ሽሙ ገይረ መቸም ነታ ፅሕፍቲ ኣዳልያ ደስ ኣይበሎ ኣብ መመረቕታና ውን መፂ ነይሩ ብፅቡቅ ኣይንጠመተን ፅሒፍያ ኣብ መወዳእታ ካልእ ሰብ ክርኤልካ ድኽእል ክተዳሉለካ ንዲ እጂ ድሓና ተሓሳስባ ኣለዎ ድብሎ ዝነበርኩ ኣብቲ ዩኒቨርሲቲ ዝመሃሮ ዝነበርኩ ንዕኡ ከም ምኽሪ ኣቕሪብ እዮም እጂ እሱ ከዓ ይፈልጦ ስለ ዝፀንሐ እሱ ቢልዋ ሽዑ ንሱ ሕሊፍዋ ፅቡቅ ኢሉ ሕሊፍዋ ሽዑ ብሓፈሻ እታ ፅሕፍተይ ብጌራ ተዛዚማ ማለት እዩ ሕጂ ንሳታ ናብኡ ዘዳለኳ ፅሕፍቲ እንታይ እያ ኤርትራ ቅድሚ ምፍጣራ ብሓፈሻ ቅድሚ ምፍጣራ ኮይኮነን ኤርትራ ትብል ዘመናዊ ሃገር ብሓፈሻ ሃገር ዝበሃል ኣንበር ቅድሚ ምፍጣሩ እንታይ ዓይነት ኣተሓሳስባ እዩ ኣብ ኤሮጳ ዝምዕብል ነይሩ ናብ ድሓር ናብ ቀዳማይ ኩናት ዓለም ካልኣይ ኩናት ዓለም ሳልሳይ ኩናት ዓለምሳይ ኩናት ዓለምዘለና ናብ ከምኡ ዓይነት ዝምዕብል ዘሎስ እንታይ እዩ ካብ ምንታይ ዝተበገሰ እዩ እጂ ኣብ ሓምሳታት ከምዚ ኩሉ ናንፈልጦ ዳርዊን መፅናዕቲ ካይዱ ነይሩ እቲ መፅናዕቲ ብዛዕባ እንስሳን ኣትክልትን ዘይ ህይወታውያን ኮይኑ

0: ኮይኖም ከም ካብ ሰብ ፍልይ ድበሉ ኣቕሪቡ እንታይ ድብል ሕጂ ዳርዊን ኣብዚ ዓለም ሓደ ብቑዕ ነገር ጣዩ
1: ዝነበርዋ
0: ሕጂ ሓደ ጆሴፍ ጋቬኑ ዝበሃል ኣብ 98ታት እንታይ እዩ ፅሑፍ ሓንቲ እሰይ ይፅሑፍ ንሳኻ እንታይ እያ ትብል ብዛዕባ ኢንኢኳሊቲ ኦፍ ደ ሬስ ሕጂ ኩላትና ኩላ ዓሌታት ኣብ ዓለም ዘለዋ ሲ ማዕረ ኣይኮና እዩ ዝብል ሕጂ ንሱ ሕጂ እቲ ምዕራባዊ ዘርኢ ኣብተን ካልኦት ዓሌታት ዝለዓለ ታራ ኣለዎ ስለዚ ንሱ እዩ እቲ ናይ ዓለም መጻኢ ክመርሕ ዝኽእል እጂ ኣብኣ እንታይዩ ታቕንዲ እንታያ እቲ ሓደገኛ ድገብሮ እቲ ድኹም በቲ ሓያል ክጠፍእ እንተዘይክኢሉ እቲ ድኹም ነቲ ሓያል ስለ ዘዳኽሞ እቲ ሓያል ነቲ ድኹም ንኽጥፍኦ ሲ ግድን ይኾኖ እጂ እዚ እዩ እቲ መራሒ መትከላት ናይቲ ኣተሓሳስባ ኮይኑ ብድሕሪት ዝድርኾ ፖሊሲታት ክትሕንፅፅ ይኹን ካልእ ክትሕንፅፅ ይኹን ሲ ሓደ ክድርኸካ ዝኽእል ሓሳብ ክህሉ ኣሎ እጂ እዚኦም ሓሳባት እዚኦም ሽዑናብያ ማዕቢሎም መግዛእቲ ኤሮጳውያን መግዛእቲ ንኣፍሪቃ መቓቂሎም ክቋፃፀሮ ክኢሎም ማለት እዩ ስለዚ ንኣብነት ካልኣይ ንጉስ ናይ ቤልጅም ብዙሕ ሰብ ዘይዛረበሉ ልዕሊ 11 ሚልዮን ኮንጎ ደቂ ኮንጎ ቀቲሉ እጂ እዚ ዓብ ነገር እዩ እዩ ብዙሕ ብዛዕባ ናይ ሂትለር ኣብ ዓለም ይጥቀስ እዩ ብዛዕባ እዚ ግን ብዙሕ ዝዛረበሉ ነገር የለን ሕጂ እቲ ሓሳብ ተተግቢሩስ ኣብ ሰሜን ኣሜሪካ ኣብ ቀያሕቲ ህንዳውያን ኣብ ኤሜሪካ ኣብ ቀያሕቲ ህንዳውያን ኢናፅዋም ኣብ ደቡብ ኣሜሪካ ብዝተፈላለዩ ሕብረተሰብ ከምኡ ዓይነት ተግባራት ተፈፂሙ ማለት እዩ ሕጂ ብከምዚ መልክዕ ኣተሓሳስባ ሓደ ክልስ ሓሳብ ማዕረ ክንደይ ኣብቲ ፖለቲካዊ ቁጠባዊ ማሕበራዊ ፅልዋታት ናይ ሃገራት ከም ዘለዎ ከነፅር ኢለ የ ነዛ መፅሓፍ እዚኣ ካብኡ ተበጊሰ ፅሕፋ ጀሚሮ ማለት እዩ
1: ፅቡቅ እዛ መፅሓፍ ብዙሕ መወከስተታት ተጠቂምካ ብዚያ ብዙሕ ዝርዝራዊ እዩ ኣሰሚድካ እውን ክትሪኦ ዝድርኽ እዩ እዚኣ ናብ ትግርኛ ምፅሓፍካያ ክንደ ግዜ ወሲዳትልካ ናቶቲ ስቂልካ ዝፀሓፍ ኣይኮነን ነፍሲ ወከፍ መወከሲታት መረጋገፂ ትንታነ እውን ክህልዎ ኣሎ ምስ ናይ ቅድሚ ሕጂ ትርጓሜ ወይ ድማ ትንታነ ርቅርብካ ኸዓ ናይ ኤርትራዊ ሰብነት ወይ ድማ ኤርትራዊ ተሓሳስባ ኸዓ ክህልዎ ስለ ዝነበረ እንደ ግዜ ወሲዳትልካ እዚ እዩ
0: እዚኣ ብሓፈሻ ተርጉሜያ እንዴ ካብታ እንግሊሽ ናብ ትግርኛ ተርጉሜያ ግን ዋላ ናተይ ፅሑፍቲ ከላ ዳርጋ ሙሉእ ግዜ ሂበስ 8 ወር ወሲዳትለ ሙሉእ ግዜ ሂበ
1: ነቲ ኣኸ ተዳሉ ኮይነብቋንቋ እንግሊዝኛ
0: ዓመት ወሲዳትለ እጂ እቲኣ ንክትርጉማ በዲህኒ ካብ በቲንታ ሽሙ ምክንያቱ እቶም ሓሳባት ጥራይ ኣብእቶም ቃላት ጥራይ ኮንካ ንትርጉም እቲ ሓሳብ እውን ካልእ እቶም ናትካ ኣንበብቲ ሕጂ እቶም ናትካ ቋንቋ ዝዛረቡ ናትካ ሕብረተሰብ እዮም ንዕኦም ከ ብከመይ መልክዕ ካ ክተዳልወሎም ዘላ እቲ ብእንግሊሽ ምስቲ ቋንቋ ምስቲ ሕብረተሰብ ዝወሃድ ጌርካ ኢካ ትፅሕፎ ነቲ ናትና ከዓ ምስቲ ናትና ክብርታትን ባህልታትን ነቲ ሕብረተሰብ ከዓ ኣግምቲ ኣእቲኻ ኢካ ትፅሕፎ ሕጂ እሳ ቁርብ ብድሆታት ነይሩዋ ግን ከም ተቐዲሞ ድበልኮ ብዙሕ ከቢድ ኣይኮነን ክገብሩ የ ኢልካ እንተሓሲብካ ብዙሕ እንታሽ ይኮነ
1: ፅቡቅ እዚያ እውን ደጊምካ ሽዑ ሕትንካ
0: እዋ
1: እንታይ ወሲኽካ ኣላ ሕጂ ብድሕሪ እዩ
0: እዚኣ ሕጂ ኣብ መወዳእታ እንታይ ወሲኸላ እቲ መጀመርያ እቲ ኤሜሪካ ብኸመይእቲ ፖሊስታታ ሲ ብኸመይ ኣብ መጀመርያ ናብ ኤርትራ ገፃ መፅያ 9 ኣብ ለካቲት 2942 መጀመርያ ፕራይም ሚኒስተር ቸርች

0: ናይ ዓዲ እንግሊዝ ዝነበረ ካልኣይ ኩናት ዓለም ኣንፃር ኣክሲስ ምስ በዓል ጃፓን ኣንፃር ጃፓን ጀርመን ኩናት ምስ ኣሞንግ ኣብ ኩናት ከለዉ ሓገዝ ንኤሜሪካ ምስ ሓተተ ሮዘቨልት ከዓ ኣንደር ፕሮጀክት 19 ትብል ንኸሕግዞ ተሰማሚዑ ብኸምሾ ቀጥታ ኤርትራ ብ ትሕቲ እንግሊዝ ስለ ዝነበረት መራኽብ ናብ ማሰዋ ካኣተዋ ጀሚራን ባፀ ካኣተዋ ጀሚራን ማለት እዩ ባፀ ምሳኣተዋ ካብኡ ኤሜሪካን መጀመርያ ግዜኡ ናብ ኤርትራ እዩ ሽዑ እንታይ ኮይኑ ተኣገ እቲ ዋላ ካልኣይ ኩናት ምስ ተወድአ ኣገዳስነት ናይ ሶቤት ከዓ ፅልዋ ከምፅእ ጀሚሩ ፅልዋ ከምፅእ ምስ ጀመረ ሲኣይኤ እንታይ ዓይነት ኣብ 48 እንታይ ዓይነት መደምደንታ በፂሖም ሶቤት ንዘን ኣብ ኣፍሪቃ ደለዋ ናፅነተን ትረኽባ ደለዋ ወይ ኣብ መግዛእቲ ኣብ ትሕቲ መግዛእቲ ዝነበረ ሃገራት ትምዝምዘን ስገ ዘላ ንሕና ከዓ ካልእ ዓይነታት ሓዛ ክንገብረለን ንክእል ኣለና እቲ ሓደ እንታይ እዩ ነይሩ ምስ ፈረንሳን ንእንግሊዝን እተን ኣብ ትሕቲአን ዝግዛአ ዝነበረ ሃገራት ሲ ፈረንሳን እንግሊዝን ተመሊሰን ክሕዘአን ሕጂ እንታይ እዩ ድሕሪ መግዛእቲ ዝመፅ ቡድሆታት እንታይ እዩ ሓራ ድኾነ ፖለቲካዊ ትካል ክትሃንፅ ምኽኣል ሕጂ ሓራ ዝኾነ ፖለቲካዊ ትካል ንኸይሃንፃ እቲ መግዛእታዊ ማሓውር ተመሊሱ ንኸሕዘን ሕጂ ሽዑት ናይ ፅልዋ ናይ ሶቤት ንምድራት ማለት እዩ እጂ ኣብ ከምዚ ዝተቐመረ ፖሊሲ ናይ ኤሜሪካ እዩ ንልዕሊ 80 ዓመት ቀፂሉ ሕጂ ኤርትራ ከዓ ከም ግዳይ ናይ ዝኮይና ቀፂላ እታ ሓንቲ ተኻልአይቲ መብዛሕትኡ ሰብ ከምዚ ኤርትራ ንኤሜሪካ ምስ ኤሜሪካ ክትሰርሕ ዘይትደሊ ገይሩ እዩ ተቕርቦ ከምኡ ግን ኣይኮነን ኤርትራ ኩሉ ግዜ ብዙሕ ግዜ ኣብ ዊኪሊክስ እውን ከም ተጠቂሱሶም ዘሎ ብዙሕ ግዜ ሃናፂ ዝኾነ ዝምድና ምስ ኤሜሪካ ንክትገብር ድልውነት ኣቕሪባ እያ እቲ ድልውነት ናይ ኤሜሪካ እዩ ደየሎ ሕጂ እታ መፅሓፍ ኤሜሪካውያን እውን ከንበብ ኣለዎ ምክንያቱ እቲ ፖለቲካዊ ትካል ናይ ኤሜሪካ ናይ ብሓቂ ናይ ኤሜሪካ ድዩ ድውክል ወይ ረብሓታት ናይ ካልኦት እዩ ሕጂ ንሱ ኣግምት ብዘእተወ ብከምኡ ዓይነት መልክዐ ክቅርባ ፈቲና
1: ፅቡቅ መፅሓፍ እዩ እሞ ብድሕሪ ሕጂ ካባኻ እንታይ ክንፅበ ኢና እዚአን እውን ናብ ውሽጢ ዓዲ እውን ዘቐርበሉ መገዲ እንታይ መደብ ኣለካ
0: እዋ ክሳብ ሕጂ ኮ ዝተዳለኩሉ ወይ ዝሓሰብኮ ነገር ብዛዕባ እዚ የለን ግን ብድሕሪ ሕጂ ግን ከመይ ጌይረን ኣብ ዓድና እውን ተሓቲመን ይዝርግሓ ክሰርሓሉ እየ
1: ንሕና እውን ዓወትካ ኢና ንምነይ ኣብዚ ምሳና ኣብ ዜና ኮንካ ተበርክቶ ደለካ ስራሕ እውን ቀሊል ኣይኮነን ስለቲ መቕሉልን ሰፊሕን ሓበሬታ ኣሎሚ በዚ የመስግነካ ካልእ ግዜ ክንረኣብካ በዓል ሙሉእ ተስፋኤ ኣኒላ
0: ይቀኒለ
1: ዝኸበርኩም ተኸታተልቲ ደራሲ ናይ ዘና 4 መፅሓፍቲ ዝኾነ ዘሚካኤል ጦምዝጊ ምስኡ ዘካየድና ይዕላል በዚ ንዛዝም ከምሎም ባህል ትሕሶ ክንረሃብ ኢና ክሰብ ሽዑ ብሕወቅ

ሰላምታ ይተቐበሉ ዝኸበርኩም ተኸተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 17 ክፋል መደብና ሓደ ብትሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊናሎም ዘለና ኣርእስቲ እምበኣር ከምቲ ኣቐዲሞ ክብሎ ዝፀናሕኩ ፍልይ ዘብሎ እንታይ እዩ ንዝብል ሕቶ መበገስ ኣለዎ። ዝተበገሰሉ ድማ ኣብ ሓደ ኣጋጣሚ ክሰርሕ ኢለ ኮፍ ምስ በልኩ እዛ ስራሕ እዚኣ ሓደ ሰዓት ክትወስደለያ ሓደ ሰዓት ከዓ ክውዳእያ ኢለ ኮፍ ምስ በልኩ ብዙሕ ነገር ንኣቐልቦይ ዝወስድ ነገራት ወይ ኣጋጣሚታት ክፍጠሩ ሽዑ ንሽዑ ርአ። እቶም ብፍጠሩ ኣጋጣሚታት ከዓ ኣብ ቤት ፅሕፈትካ ሰብ ምኩዕካሕ ክኸውን ይኽእል፣ ሰብ ክፅውዓካ ክኸውን ይኽእል ወዘተ። እቲ ቀንዲ ግን እቲ ዲጂታላዊ ኣቐልቦ ዝሰልብ ወይ ኣቐልቦካ ዘማሕድግ ነገር እዩ። እዚ ዲጂታል ዲስትራክሽን እዩ ዝበሃል። ዲጂታል ዲስትራክሽን ዝበሃል መብዛሕትኡ ግዜ ኣብዚ ናይ ዲጂታላውነት ግዜ ዘጋጥሙና ደሎ ኣቐልቦና ዝሰልቡ ምናልባት ዝጀመርናዮ ስራሕ ንኸይንውድእ ወይ ኣብ ዝተለምናዮ ግዜ ንኸይንውድኡ ዝገብሩና ብዙሓት ነገራት ኣለው። እዚኦም መበገሲኦም ምስቲ ዲጂታላዊ እንዳዛመድና ንሪኦ ክኸውን እዩ። ናብቲ ሙሉእ መደብ ከብለኩም እምበኣር ሰናይ ምክትታል። ሓደ ሄንሪ ዴቪድ ዝተባህለ ክኢላ ናይ ዲጂታላይዜሽን ከምዚ ኢሉ ነይሩ፣ ደቂ ሰባት ናይ መሳርሒኦም መሳርሒ ይኾኑ ኣለው። እዚ ክገልፆ ከሎ ድማ ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ ኢልዋ። ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ መሳርሒ ኣለና። ንኣብነት እዛ ላፕቶፕ እዚኣ መሳርሒተይ እንተደኣ ኮይና ኣነ መሳርሒ ኣ ክኸውን ከለኹ ሞሒሰቦ። ስለዚ ክንደይ ካባ ናይና ናይ መሳርሒና መሳርሒ ኮይና ዘለና። እዚ ንምንታይ ንምግላፅ ዘምፅዎ እዩ? ሞባይል ኣብ ንጥቀመሉ ግዜ ወይ ዲጂታላዊ ነገራት ኣብ ንጥቀመሉ ግዜ፣ ብፍላይ ከዓ ሞባይል ኣብ ንጥቀመሉ ግዜ ሞባይልና ወርክሾፕ ድያ ወይ መሳርሒ ንሰርሓላ መሳርሒትና ድያ ዋላስ ወይቲን ሩም ዋላ መፀበይ ክፍሊ እያ? ስለዚ እዚ ምርጫ ናባና ዝግደፍ እዩ ወይ ከዓ ንሕና ክነቕሓሉን ክንፈልጦን ዝግባአና እዩ። ኣብ ክልቲኡ ክንከውን ንኽእል ኢና፣ ግን ድበዝሒ ግዜ እንታይ እያ? ንኣብነት ስራሕ ክንስእን ከለና ወይ ስራሕ ክውሕደና ከሎ ወይ ስራሕ ኣብደይብልና ግዜ መፅናዕታ ኣብደይብልና ግዜ ገለ ንገብሮ ኣብደይብልና ግዜ ዲና ንጥቀመላ ማለት ከም ወይቲን ሩም ከም መፀበይ ክፍሊ ዲና ንጥቀመላ ወላ ስራሕ ክህልወና ከሎ ከም ሓጋዚትና ከም መሳርሒትና ኢና ንጥቀመላ? ስለዚ እዚ ናይ ሎም መዓንቲ ኣርእስትና ኣብ ሓሙሽተ ዓበይቲ ክፍልታት ነዚ ከፍ ኢልና ክንርአና። እቶም ሓሙሽተ ድማ ከም ዝስዕቡ እዮም። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን እንታይ እዩ? እቲ ካልኣይ ንዲጂታል ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ፈውሲ ወይ መድሃኒት ክኸውን ዝኽእል እቲ ታይም ብሎክ ዝበሃል እዩ። ታይም ብሎክ እንታይ እዩ? ብኸመይ ከ ንጥቀመሉ? ሳልሳይ ዓይነታት ደወልቲ ወይ ሞባይል ክድወል ከላ ዓይነታት ደወልቲ ኣለው። እዞም ደወልቲ እዚኦም ወይ ደወልቲ ኣብ ንኾነሉ ግዜ ክንፈልጦ ዝግባአና፣ ምክንያቱ ንካልኦት ተቐበልቲ ኣቓልቦኦም ንሰልብ ከይንህሉ ክንጥንቀቕ ስለ ዘለና። ራብዓይ ተቐበልቲ ኣብ ንኾነሉ ግዜ ኸ ከም ተቐበልቲ ኣቓልቦና ይስለብ ስለ ዘሎ ሞባይል ዘለዋ ክድወለና ኽእል፣ ቴክስት ሜሴጅ ክመፀና ኽእል፣ ንሓፂር ናይ ፅሑፍ መልእኽቲ ክመፀና ኽእል፣ ዝተፈላለዩ ምልክታታት ወይ ኖቲፊኬሽን ንብሎም ክመፁና ኽእሉ ካልእ ካልእ፣ እዚኦም ከ እንታይ ክንገብር ኣለና? እቲ ሓምሻይ ድማ ሞባይላት ይኹን ዲጂታላዊ መሳርሒታት ክስራሕ ከሎ ፎካስ ወይ ኣቐልቦና ንኸይስለብ ኣብ ውሽጡ ዝተፈላለዩ ኣማራፅታት ኣለዎ። ንሎሚ ድማ ክልተ ካብቶም ኣማራፅታት ከላለየኩም እየ። ስለዚ ናብቲ ቀዳማይ ከብለኩም እየ። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ እንታይ ማለት እዩ ወይ ዲጂታል ዲስትራክሽን ማለት እንታይ ማለት እዩ ዝብል እዩ። ቀደም ዘበን ቅድሚ ሞባይላት ምምፅአን ሰባት ሞባይል ኣይነበሮምን። እቲ መራኸቢ ዝበሃል ከዓ ምናልባት ናይ ቀዋሚ ቴሌፎን ይኸውን ዝኽእል። ቀዋሚ ቴሌፎን ኣብ ዝደወለካ ግዜ ምናልባት ተቃዋሚ ቴሌፎን ካባኻ ምሕድግ ኢላ ክትክሉ ስለ ትኽእል፣ ኣብ ካልእ ክፍሊ ክትህሉ ስለ ትኽእል ሒዝካዮ ደለኻ ስራሕ ገዲፍካ ናብኣ ብምኻድ ጥራይ ሓደ ኣቐልቦካ ዝሰልብ ነገር ነይሩ ክኸውን ይኽእል። እንተደኣ ካብ ገዛኻ ወፂኻ እንተደኣ ከዓ ናብ ካልእ ስራሕ ኬድካ ግን ኣቐልቦ ሙሉእ ብሙሉእ ናብቲ ሰርሖ እዩ ነይሩ ክበሃል ከኣል። ምስ ምምፃእ ዲጂታላዊ ዘመን ወይ ዲጂታል መሳርሒታት ግን እዚ ኣቐልቦ ዝሰልብ
ኣብ ገዛ ምሳና ኣሎ፣ ኣብ መደቀስ ምሳና ኣሎ፣ ኣብ ቦታ ስራሕ ምሳና ኣሎ። ሕሉፍ ሓሊፉ ምስቲ ፊር ኦፍ ሚሲን ወይ ፎሞ ኢልና ዝፀኒሕና እንጠቕሶ ምስኡ ተኣሳሲሩ ዝኸይድ እዩ። ነፍሲ ወከፍ ሰብ እንተ ደኣ ዓባይ ስራሕ ሒዙ ኣሎ፣ እታ ስራሕ ሒዙዋ እንተ ደኣ ኣሎ እሞ ሞባይሉ እንተ ደኣ ተደው ኢላ ዝበዝሐ ህዝቢ ዓለም ማለት እዩ ኣብ ሞባይሉ ዘሎ ኣቓልቦ ቀዳምነት ይህብ። እንተ ደኣ ጢጥ ኢላ መን መፂኡ መን ደው ኢሉለይ እንታይ ክኸውን ይኽእል እንዳበለ እዚ እቲ ነቲ ፎካስ ወይ ነቲ ኣቓልቦ ዘጥፍእ ካብቲ ሓደ ናይ ዲጂታላዊ ነገር እዩ ማለት እዩ። ስለዚ ዲጂታላዊ ምስላብ ኣቓልቦ ክንብል ከለና ክሳብ ክንደይና ሞባይልና ከም ካልኣይ ኣማራፂ ጌርና ነታ ሒዝናዮ ዘለና ስራሕ ክንውድእ ንፍትን። ኣብ ዝሓለፈ ግዜ ነዚ ንክፍትን ኢለ ሓደ ስራሕ ናይ ቴክ ኢንሳይት ኣብ የዳሉ ነይረ። ናይ ቴክ ኢንሳይት መደብ ከዳሉ ኢለ ኣብ ዝጀመር ኩሉ ግዜ እታ ስራሕ ሓንሳብ ኮፍ ምስ በልኩ ክልተ ሰዓት ክትወስደለይ ትኽእል ነይራ። ክልተ ሰዓት ክትወስደለያ ኢለ ግን ከዓ ክንደይ ክድወለ ንኽእል፣ ክንደይ ግዜ ሞባይለይ ጢጥ ክትብል ትኽእል፣ ተን ክልተ ሰዓት ክወስዳለይ ዝኽእላ ኸ ናብ ክንደይ ክናውሓ ክእላ? ምክንያቱ ከም መፅናዕቲ እንታይ እየ ፈቲነዮ ሕጂ ክሰርሐ እንተ ደኣ ክሰርሕ ኮይነ ግን ሞባይለይ ክፍትሕ ገድፋ እየ፣ ስለዚ ዝተደወለኒ ከዓ ክቕበለ ኢለ ሓሲበ ማለት እዩ። ኣብ ከምዚ ኣብ ዝገብረሉ ዝነበርኩ ግዜ ናይ ከባቢ ክልተ ሰዓት ክትከውን ዝግባአ እታ ስራሕ ናብ ከባቢ ሰለስተ ሰዓትን ፈረቓን ከይዳ ማለት እዩ። ስለዚ ኣቐዲሙ እዚ ክንብሎ ፀናሕና እንታይ እዩ? ዲጂታላዊ ዲስትራክሽን ወይ ዲጂታላዊ ምስላብ ኣቓልቦ ክሳብ ክንደይ ነፍሲ ወከፍና ካብ ስራሕና የጓናድበናን የዳናውጌናን ከም ዘሎ ዘርኢ ማለት እዩ። ኣብዚ መፅናዕትታት ከም ዘረጋግፅዎ እንታይ እዩ? እቲ ክነግረኩም ፀናሕኩ ክልተ ሰዓት ክወስደለይ ዝግብኦ ሰለስተ ሰዓትን ፈረቓን ወሲድለይ ክብል ከለኹ ሰለስተ ሰዓትን ፈረቓን ምውሳድ ጥራይ ደይኮነት ፀገም ከምዚ ናይ መፅናዕቲ ጉዳይ እንታይ እዩ? ሓደ ስራሕ ኣተኪርካ ክትሰርሖ ትፀንሕ እሞ እንተ ደኣ ኣቓልቦካ ብዝኾነ ይኹን ዲጂታላዊ ክኸውን ይኽእል ሰብ ኩሕኩዕካ ክኸውን ይኽእል ብገለ ነገራት እንተ ደኣ ኣቓልቦካ ናብ ካልእ ከይዱ ወይ ዲስትራክት እንተ ደኣ ኮይኑ ናፍቲ በፂሕካዮ ዝነበርካ ጫፍ ወይ ፒክ ንክትምለስ ብውሕዱ 23 ደቂቕን 15 ካልኢትን ከንደወስትልካ መፅናዕትታት ኣረጋጊፆም ኣለዉ ማለት እዩ። ስለዚ እዚ 23 ደቂቕ ሓደ ኣብነት ኤዲተር ክኸውን ይኽእል ኣብ ፅቡቕ ሙድ ናይ ኤዲቲንግ ከሎ ፀሓፋይ ክኸውን ይኽእል ኣብ ፅቡቕ ሙድ ናይ ፅሕፈት ናይ ምንባብ ወዘተ ክትብሉ ከለካ እንተ ደኣ እቲ ንገልፆ ዘለና ምስላብ ኣቓልቦ ወይ ዲስትራክሽን እንተ ደኣ መፅኡ ናፍታ በፂሕካያ ዝነበርካ ጥዕምቲ ኩነታት ወይ ናይ ስራሕ ጫፍ ንክትምለስ 23 ደቂቕን 15 ካልኢት ድወስደልካ እንተ ደኣ ኮይኑ ክንደይ ግዜ ካብ ጫፍ ክትምለስ ካብ ጫፍ ክትምለስ እቲ ክትሰርሖ ዳሓሰብካ ውን ከምቲ ክኾኖ ዝግብኦ ኣይከውንን ማለት እዩ። ስለዚ ዲጂታላዊ ዲስትራክሽን ክበሃል ከሎ ኣበይንኻ ኣብ ስራሕ ኣብ ዘለካዮ ኣብ ቤት ፅሕፈት ኮንካ ሰብ ክትሰምዕ እንተደኣ ኮንካ ወይ ኣብ ህዝባዊ ኣገልግሎታት ንድሕርዳ ኣለኻ ክሳብ ክንደይ ሞባይላትና ወይ ከዓ እቲ ዝመፀና ዘሎ ደወላት ክኸውን ይኽእል እቲ ኖቲፊኬሽን ንብሎ ምልክታታት ክኸውን ይኽእል ክሳብ ክንደይ ኣቓልቦና ይሰልባሎ ወይ ከዓ የጉድለልናሎ እዚ ዝገልፅ እዩ ማለት እዩ። ስለዚ ብሓፈሻ እዚ ዲጂታላዊ ምስላብ ኣቓልቦ ዝበሃል ክሳብ ክንደይ ኣብ ዓለም ሙሉእ ገኒኑ ስክሪን ኣብ ከባቢካ ምህላው ክሳብ ክንደይ ዓብዩን ካብቲ ክኾነ ዝግብኦን ላዕልን ኮይኑ ከም ዘሎ ናይ ክንደይ ሰባት ኣቓልቦ ብምስላብ ከዓ እቲ ኣፍራይነት የጉድል ከም ዘሎ እዩ ዝርዳእካ ማለት እዩ። ንኣብነት ኣብዚ እንታይ ክንብል ንኽእል፣ ሓደ ሜካኒክ ማኪና ከፊቱ ኢዱ ብዘይትን ካልእን ረሲሑ ከሎ እንተ ደኣ ሞባይል ተዳዊላቶ ነቲ ደወል ኢግኖር ክገብሮ ወይ ነቲ ደወል ገዲፉ ናብ ስርሑ ጥራይ ከቃልብ ዘለዎ ተኽእሎ ክንደይ እዩ? ካልእ ፀሓፋይ ከ ተምሃራይ ከንብብ ከሎ ኸ ወዘተ ኢልና እንተ ደኣ ርኢናዮ እዚ እቲ ዲጂታላዊ ምስላብ ኣቓልቦ ወይ ዲጂታል ዲስትራክሽን ኮይኑ መድሃኒቱ ድማ ከምዚ ኣብ ቁፅሪ 2 ንስዕቦ ክኸውን እዩ። ብካልኣይ ደረጃ እምበኣር መፍትሒ ናይ ዝኣቐዲምና ክንገልፆ ፀናሕና ዲጂታላዊ ምስላብ ኣቓልቦ ዝበሃል ክኸውን እዩ። እዚ ታይም ብሎክ እዩ ዝበሃል። ክንደይ ካባና ታይም ብሎክ ትብል ቃል ሰሚዕናያ ንፈልጥ፣ ክንደይ ካባና ኸ ተግቢርናያ ንፈልጥ ዝብል ከዓ ሓደ ካልእ መፅናዕቲ እዩ። እዚ መደብ እዚ ከዳልዎ ኢለ ካብ ዳሓስብ ብውሕዱ 3 ወርሒ ይገብር እዩ። ዝሓለፉ 3 ኣዋርሕ ብፍላይ ዋላ ኣቐዲሙ እዚ ታይም ብሎክ ዝበሃል ክጥቀመሉ እኳ እንተነበርኩ ኣብዝሓለፈ 3 ኣዋርሕ ግን ብዝያዳ ክጥቀመሉ ጀሚረ።
ምክንያቱ ኣነ ክጥቀመሉ ሞ ውፅኢቱ ርአ ከዓ ናብዚ ከምፅኦ ስለ ድበልኩ ማለት እዩ። ታይም ብሎክ ማለት ምስ ታይም ማናጅመንት ወይ ምሕደራ ግዜ ዝተኣሳሰር ኮይኑ ንግዜኻ ከምዚ ክገብረ ኢልካ ኣቐዲምካ ምምዳብ ማለት እዩ። ምምዳብ ቱዱ ሊስት እዩ። ንኣብነት ሎም ማዓንቲ ንጎተሰ እዚ ክገብረ ብድሕሪኡ ናብዚ ከይደ ብድሕሪኡ ናብዚ ከይደ ክንብል ከለና እቲ ዲጂታላዊ ኣቓልቦና ድሰልብ ወይ ዲስትራክቲ ዝገብረና ግን ኣብ ጅባናን ኣብ ከባቢናን ንደሎ ነዚኦም ከ ነስተውዕለሎም ዶ። ስለዚ ታይም ብሎክ ማለት እንታይ ማለት እዩ? ሎም ማዓንቲ ካብ ሰዓት 9 ክሳብ 11 ዝመደብ ዚ ክሰርሐ፣ እዛ መኪና እዚኣ ክዕረያ፣ እዛ መፅሓፍ እዚኣ ክንብባየ፣ እዚ ስራሕ እዚ ክሰርሐ፣ ኣጋይሸይ ክቕበለ እንተ ደኣ ኢለ ኣነ ንኣብነት ኣጋይሽ ክቕበላ ቤት ፅሕፈት ኮይነ ተዳልየ ክህሉ ክእል። ዘይተዓደመ ዘይተፀውዐ ኣብ መደበይ ዘይነበረ ጋሻ ግን ጥሪ ኢሉ ናብ ሞባይለይ ክኣቱ ክእል። እቲ ሓደ 3 ደቂቕ ተወሲድልካ፣ እቲ ሓደ 2 ደቂቕ ተወሲድልካ ክሳብ ክንደይ እቲ ዲጂታላዊ ምስላባ ኣልቦ ካብ መደብካ የታርፈካ ኣለዎ ማለት እዩ። ስለዚ ናይዚኣ ፈውሲ ከዓ ታይም ብሎክ ትበሃል። ነታ ክትገብራ ዝወሰንካ ካብ ሰዓት 11 ክሳብ ፋዱስ እዚኣ ክገብረ እንተዳ ኢልካ ሞባይልካ ክትዕፆ ኣለዋ ማለት እዩ። ሞባይልካ ክትዕፆ ከምቲ ኣቐዲምና ዝረኣናዮን ኣብ ሓሙሻይ ፓርት ናይ ሎም ማዓንቲ መደብና ንሪኦን ሞባይላት ክስርሓ ከለዋ ኮምፒዩተራት ክስርሓ ከለዋ ነዚ ዲጂታላዊ ምስላብ ኣቓልቦ ድበሃል ወይ ዲጂታል ዲስትራክሽን ድበሃል ኣብ ግምት ኣእቴንን ዝስርሓ። ሞባይል ግድን ኣይኮነን ኩሉ ግዜ ተወልዓ ክትከይድ፣ ግድን ኣይኮነን ደዚ ተደወለልካ ክትቅበል፣ ግድን ኣይኮነን ነዚ ክትሰርሕ። ስለዚ ኣብ ትሰርሓሉ ግዜ ታይም ብሎክ ዝብል ኣማራፂታት ኣለዎን። እዚ እውን ክንርአና ማለት እዩ። ታይም ብሎክ ንኣብነት እንተዳርእናያ ምናልባት ምሳይ ድሰርሑን ድፈልጡን ሰባት ኣብ ዝሓለፈ ግዜ እንታይ ደኣ ካብ ሰዓት ክንዲዚ ሞባይልካ ተዓፅያ ነይራ ትብል ብተደጋጋሚ ሰብ ዝብላ እዩ። ሞባይልካ ናይ ግድን ንመዓልቲ ገለ ሰዓታት ክትዕፆ ክትክእል ኣለዋ እንተ ደኣ መሳርሒት እንተ ደኣ ካልእ ስራሕ ኣለካ ማለት እዩ። ግድን እዩ ሞባይል ከምዚ ህፁፅ ነገራት ክህልወካ ክእል። ነዚ ግን ናይ ህፁፅ ማናጅመንት ክህሉ ኣለዎ ወይ ናይ ህፁፅ ግዜ ምሕደራ ክህሉ ባህልቲዮም ዞም ክኢላታት። ንኣብነት ኣብ ቤት ፅሕፈት እንተደ ኣለካ ሎም ማዓንቲ ካብ 11 ክሳብ ፋዱስ ሰብ ኣይትወለይ ክትብላ ትኽእል። ንፀሓፊትካ ኣብ ደገ ክትዓፅዎ ትኽእል ወይ ንስድራ ክድውሉ እንተ ኮይኖም ኣነ ካብ ክንዲዚ ክሳብ ክንዲዚ ስለዘየለኹ ዝኾነ እንተሎ ኣብ ዝደውሉ ክበሃል ክኣል ወዘተ። ነዚ ዝኸውን ዝተፈላለዩ ምሕደራ እዩ ዘለዎ። እንተደይኮነ ግን ቀዳምነታት ናይ ስራሕ እንድሕር ደኣ ኣለካ ኮይኑ ኩሉ ግዜ ታይም ብሎክ ማለት ሞባይልካ ዓፂኻ ናብ ስራሕካ ምድሃብ ማለት እዩ። ስለዚ ታይም ብሎክ ሓንቲ ካፍተን ኣዝየን ኣገደስቲ ነዚ ግዜ ዝኾና ምሕደራ ወይ ፈውሲ ወይ መድሃኒት ናይዚ ዲጂታላዊ ምስላባ ኣልቦ ወይ ከዓ ዲጂታል ዲስትራክሽን ዝበሃል እዩ ማለት እዩ። ብሳልሳይ ደረጃ ኣብ ዲጂታላዊ ምስላብ ኣልቦ ንሪኦም ደወልቲ እዮም። ደወልቲ ክንብል ከለና ኩልና ኣብ ንድውለሉ ግዜ ክህልወና ዘለዎ ሕጊ ወይ ክንፈልጦ ዝግባአና ኣገባብ እዩ። ኩሉ ግዜ ዲጂታል ሊትረሲ ወይ ዲጂታላዊ ምጥፋእ ማሃይምነት ዝበሃል ካብዚ እዩ ዝጅምር። እንተ ደኣ ሞባይል ንሓደ ሰብ ክድውለሉ ኮይነ ክህልዎ ዝኽእል ስራሕ ኣበይ ቦታ ክህሉ ክእል፣ እንታይ ክሰርሐ ክእል፣ ምክንያቱ ብዘይቆፀራ እየ ድውል ዘለኹ፣ ብፍላይ ብዘይቆፀራ እንተኮይኑ ኣጋጣሚ እየ ዝድውል ዘለኹ፣ ብስራሕ ክኸውን ይኽእል፣ ብሰላምታ ክኸውን ይኽእል፣ ብዝተፈላለየ ክኸውን ይኽእል፣ ግን ከኣነ ከምዝድውለሉ ኣብታ ሰዓቲ ኣይፈልጥን እዩ። ስለዚ ደዋላይ ክሳብ ዝኾንኩ ክገብራ ዝግባአኒ ሓንቲ ሕጊ ኣላ። እዚ ከዓ ማሃይምነት ምጥፋእ ናይ ኣጠቃቅማ ሞባይል ተባሂሉ ዝፍለጥ እዩ። ንኣብነት ሓደ ግዜ ትድውል እንተ ዘይተቐቢሉ

መልእኽቲ ናይ ፅሑፍ መልእኽቲ ትሰድድ፣ እቲ ናይ ፅሑፍ መልእኽቲ ክልተ ነገር ክኾን ይኽእል። ዘህውኽ የብለይን ኣብ ዝጠዕመካ ደውለለይ ክኾን ይኽእል። ኣዝዩ ዘህውኽ ህፁፅ ነገር ስለ ዘለኒ ቀልጢፍካ ደውለለይ ክኸውን ይኽእል። ወይ ከዓ እታ ከምዚ ብከምዚ ፈትሐ ኣለኹ እቲ መልእኽትኻ ኣመሓላሊፍካ በቃ ፈሊጡ ሱቕ ዝብል ክኸውን ይኽእል። እንተ ደኣ ከምኡ ምስ ገበርካ ሽዑ ሱቕ ምባል ምክንያቱ ካልኣይ ግዜ ምድዋል ሳልሳይ ግዜ ምድዋል ሓደ ካብቲ ዲጂታላዊ ምስላ ብኣልቦ ናብ ተቐባላይ ዘድብ ስለ ዝኾነ ብዙሕ ግዜ ኣብ ኣስመራ ብዙሕ ግዜ ንስሕቀላ ሓንቲ ምናልባት ንፅዋይ ክትከውን ትኽእል ወይ ኣጋጣሚ ክትከውን ትኽእል ከም ዕላል ዝዕለል ክኸውን እዩ። ሓደ ደዋላይ ናብ ሓደ ዓርኩ ይድውል እሞ እታ ቴሌፎን ትድውል ግን ዘቐበላ የለን። ምስ ደወለ ሓደ ግዜ ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ትብሎ ወዲ ስለ ደይተዋሕጠትሉ ካልኣይ ግዜ ይድውል ሃሪማ ሃሪማ ደዊላ ምስ ወድአት እንደገና ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ከዓ ትብል ወዲ ነዚኣ ክቕበላ ይከኣለን ሓሪቑ ሳልሳይ ግዜ ይድውል ሳልሳይ ግዜ ከምኡ ትብሎ ወይለ ኢሉ ኢዱ ሰብሲቡ ነዚኣ ደኣ ከላሕትታንደ ኢሉ ይበሃል። ሕጂ እንታይ ማለት እዩ ነቲ ምድዋል ናብ ምትልላኽ ዘምፆ ሰብ እውን ኣይሰኣኒ እዩ። እዚ ኣብ ኩላትና ዘጋጥመና እዩ። ኣነ ብዙሕ ግዜ ድርኦም ሰባት ወይ ኣብ ከባቢና ሓደ ግዜ ትድወል እሞ ኣይተቐበልካያን ምክንያቱ ዘይመቐበል ኢኻ ምክንያት ኣለካ ኣብ ስራሕ ስለ ዘለካ ወይ ክትቅበል ስለ ዘይትኽእል። ስለዚ ይድውል ይኣብዮ ካልኣይ ግዜ ይድውል ሳልሳይ ግዜ ራብዓይ ግዜ ሓሙሻይ ግዜ ክሳብ ሻድሻይን ሻብዓይን ግዜ ዝድውሉ ሰባት ብዙሓት እዮም። እዚ ምስ ዲጂታላዊ ምጥፋእ ማሃይምነት ወይ ዲጂታል ሊትረሲ ተኣሳሲሩ ክረአ ዝግብኦ እዩ። ምክንያቱ ሓደ ሰብ ክድውል ኣሎ ከለካ እንተ ዘይተቐቢልዋ ኣብ ሓደ ስራሕ ኣሎ ማለት እዩ። ስለዚ እንተ ደኣ ስኻ 10 ግዜ ደው ኢልካ ከዓ ካብቶም ዲጂታላዊ ምስላብ ኣልቦ ወይ ዲስትራክሽን ዝፈጥሩ ሰባት ምደብ ስለ ዘለካ ወይ ትኸውን ስለ ዘለካ ብዝተኽኣለ መጠን እዛ ሕጊ እዚኣ ክትግበር ኣለዋ ነቲ ዝድወሎ ደሎ ሰብ ተቐባላ ኢልና ዳሕራይ ነምፆ ከይርበሽ ምእንቲ ማለት እዩ። ስለዚ መጀመርያ ትድውል እንተ ዘይተቐቢልዋ ሓፂር ናይ ፅሑፍ መልእኽቲ ትፅሕፍ ትሰድድ ብድሕሪ ወይ ክድውል ወይ ሕራይ ደውለለይ ክብለካ እዩ። እንተ ዘይኮነ ትፅበ ማለት እዩ ፀኒሕካ ድሕሪ ዝተወሰነ ግዜ ከዓ ትድውል ማለት እዩ። ስለዚ እዚኣ ንድሕር ደኣ ኢልና እቲ ደጋጊምካ ምድዋል ኣብቲ ዲጂታላዊ ምስላብ ኣቐልቦ ክኸውን ይኽእል። ብዙሕ ግዜ ተቐበልቲ እንታይ ገብሩ ንፀኒሕና ስለ ንሪኦ ኣብ ደዋላይ ኣብ ትኾነሉ ግዜ ግን እዚ ሕጊ እዚ ከተማልእ ግዴታን እቲ ዲጂታላዊ ስርዓት ወይ ዲጂታላዊ ሕጊ ዝጠልቦ ምዃኑ እዩ ማለት እዩ። ራብዓይ ዓይነታት ተቐበልቲ ኢና ክንርኢ። ተቐበልቲ ኣብ ንኾነሉ ግዜ ዘዝተደወለ ደወል ክንቅበል ናይ ግድን ኣይኮነን ትብል ከዓ እታ ራብዒቲ ሕጊ እያ ማለት እዩ። ተቐባላይ ኣብ ትኾነሉ ግዜ ግድን ኣይኮነን ተቐበል። ኣብዚ ብዙሕ ሕግታት ምስ ዲስፕሊን ምስ ስነስርዓት ምስ ኣገባባት ዝኸይድ ብዙሕ ክህሉ ይኽእል እዩ። ንኣብነት እንተ ደኣ ሰብ ኣለዎ ምሳኻ እሞ ኣብ መንጎ ትቕበል እንተ ደኣ ኣለካ ኣነን ሓደን እንዳዕለልና ከለና እንተ ዕላለይ ኮሊፉ ፅቕ ኢሉ ኣብ መንጎ ኣነ እንዳተዛረብኩ ዝቕበሉ ብዙሓት ሰባት ኣለው ኣለና ብዙሕ ግዜ። እዚ ሓደ ካብቲ ኣገባባት ብዘይኮነ ምስ ዲጂታላዊ ኣገባባት ዝኸይድ ወይ ምስ ዲጂታላዊ ምጥፋእ ማሃይምነት ዝኸይድ እዩ። እዚኣ ክቕበላ ዶ ይቕሬታ ኢልካ ምቕባል ሓደ ክኸውን ከሎ፣ ካልእ ግን ከምቲ ኣቐዲመ ዝጠቐስክዎ ነንዝተደወለ ደወል ክትቅበል ግድን ኣይኮነን። ምክንያቱ እንታይ ኢልና ኣለና ኣብቲ ቀዳመይቲ እንተ ደኣ ሓደ ሰብ ደው ኢልልካ እንተ ደኣ ደይተቐቢልካዮ ስራሕ ሒዝካ ኣለካ ማለት እዩ። ስለዚ ንዑ ከዓ ኣገባብ ኣለዎ እንታይ ክገብር ከም ዘለዎ። ህፁፅ ድዩ ናይ ህፁፅ ኣገባብ ኣለዎ። መልእኽቲ ድዩ ናይ ፅሑፍ ሓፂር መልእኽቲ ኣሎ። ኣየህውኽን ድዩ ቀሲልካ ትድውለሉ ማለት እዩ፣ ወይ ከዓ ግዜ ሂብካ ትድውለሉ። ኣብ ተቐባላይ ኣብ ትኾነሉ ግዜ ከዓ እቲ ቀዳማይ እቲ ኣቓልቦ ዝሰልብ ዝመፅእ ግዜ እምበኣር ተቐባላይ ኣብ ትኾነሉ ግዜ እዩ። ብጀካቲ ሞባይልና ትህበና ምልክታ ወይ ኖቲፊኬሽን ዝበልናዮ ጢጥ ትብል ከምዚ ኮይና ትብል ከምዚ ኮይና ትብል ሙሉእ መዓልቲ ዚዝ ክትብል እያ ትውዕል። እዚ ዝወስዱ ኣቓልቦ ገዲፍካ ተቐባላይ ኣብ ትኾነሉ ግዜ ግን ክግበር ዘለዎ ዝኾነ ቴሌፎን እንተተደዊልካ ክትቅበል ግድን ኣይኮነን ሓደ። ካልኣይ ናይ ፅሑፍ መልእኽቲ እውን ኣሎ። እንዳተደወሎ ከሎ ፀኒሕ ክድውለልካ ዝብል ወዘተ ዝተፈላለዩ ኣማራፅታት ኣሎ። ኣብ ስራሕ ስለ ዘለኹ ፀኒሐ
ክድውል እየ ዝብል ቅድሚ ሕጂ ኣብ ቴክኒሳይት ዘቕረብናዮ ኣማራፂ ኣጠቃቅማ ነይሩ እዚ እውን ክንጥቀም ንኽእል ኢና። እንተዘይኮነ ግን ተቐባላይ ኣብ ትኾነሉ ግዜ ብፍላይ ኣብ ህዝባዊ ኣገልግሎታት ኣብትህሉ ኣተኪርካ ኣቓልቦካ ዝወስድ ኣብ ምንባብ ክኸውን ንኽእል፣ ኣብ ምፅሓፍ ክኸውን ንኽእል፣ ኣብ ቤት ፅሕፈት፣ ኣብ ናይ ስራሕ ሰዓታት ክኸውን ንኽእል እንተ ደኣ ኣለኻ ዝድወል ቴሌፎን እዚ እውን ናቱ ኣገባብ ከም ዘለዎን ብዙሕ ግዜ ተቐባላይ ኣብ ትኾነሉ ግዜ ኣቓልቦካ ዝሰልብ ኣማራፅታት ኮፍ ከተብልን እቶም ኣቓልቦ ዝሰልቡ